0: እዩ። ሕጂ ኣብታ ስእሊ ገይርያ ዘለኹ ጥዑይ ግርፃን ሃሳስ ሮዛ ሕብሪ እዩ ዘለዎ። ዝነደረ ግርፃን ወይ ረክሲ ዘለዎ ግርፃን ግን ቀይሕ ይኸውን፣ ይሓብጥ፣ ከምኡውን መድመይ ትገብር ማለት እዩ። ሕጂ ዝበዝሕ ግዜ ሓንቲ ጓል ኣንስተይቲ ነድሪ ናይ ግርፃን ንፅንስቲ ስለ ዝኾነት ነድሪ ናይ ግርፃን የጋጥማ ማለት ኣይኮነን፣ ግን ምስቲ ዘለዉ ናይ ምቅያር ነዝዕታትን ተሸለልትነትን ነድሪ ግርፃን ዝያዳ ዝተቃልዐ ትኸውን ማለት እዩ። ካልእ ኣብ ዝበዝሒ ጌጋ ዝፍጠር ሕጂ ብራሽ ክገብራ ከለዋ መድመይት ምስ ዝገብረለን ካብ ክድናብ ሓኪም ስኒ ዝመጣ መድመይት ስለ ዝገብረለ የቋርፅዎ ማለት እዩ። ስለዚ እቲ ደረጃ ናብ ዝበእሰ ደረጃ ይምዕብል ማለት እዩ። ከምቲ ጠቂስዮ ዘለኹ ከምቲ ንሪኦ ዘለና ግርፃን ምስቲ ስኒ ስጥም ክብል እዩ ዝግብኦ። ካልእ ኣይሓብጥን እዩ ኣይቀይሕን እዩ። እዚ ግን ኩሉ ምልክታት ናይ ነድሪ ግርፃን ማለት እዩ። ቀይሕ ይኸውን ይሓብጥ፣ መድመይቲ ይህልዎ። ናይዚ ሕክምና እዚ ከዓኒ ናብ ሓኪም ስኒ መፂኻ ብግቡእ ምሕፃብ ማለት እዩ። ምሕፃብ ክንብል ከለና ሕጂ ብብራሽን ኮልጌትን ዘይኮነ ብማሽን ስኬሊን ንብሎ መስርሕ ኣለዎ። ኣብ ሕክምና ስኒ ብኡት ሕፀብ ኣለዋ ተጓል ኣንስተይቲ ጠንቂ ዘሎ ጠንቂ ኮይኑ ዘሎ ፀፀር ስኒ ክእለ ኣለዎ ማለት እዩ። ብካልኣይ ደረጃ ሕጂ እቲ ፕሬግነንሲ ጅንጃቫይትስ ወይ ንድሪ ናይ ግርፃን እንተዘይተሓኪሙ ብኣግኡ ናበይ ዝምዕብል ናብ ፔሪዶንታይትስ ንብሎ። ሕጂ ግርፃና ኣለዎ ስጋዊ ግርፃና ኣለዎ ንስና ሓቂፍዎ ዝርከብ ካልእ ንስና ደጊፎም ዘለዎ ኣካላት ካለዉ ኣብ ቦትኡ ምእንቲ ክህሉ ዓፅሚ ከም ዝበለና ዓንቶ ዩ ማለት እዩ። ከምኡውን እቶም ጠመርቲ ኣካላት ፔሪዶንታል ሊጋመንት ንብሎም ኣለዉ። ሕጂ ትረክሲ ካብቲ ስጋዊ ግርፃን ሓሊፉ ናብዞም ጠመርቲ ኣካላት ምስ ዝኸይድ ፔሪዶንታይትስ ንብሎም። ሕጂ እቲ ምልክታት ናይዚ ከምቲ ዓንቲ ወይ ጠቂስናዮ ዝነበርና እቲ ምቕያሕ፣ ምሕባጥ፣ መድመይቲ ካብቲ ዝነበሮ ይገድድ ማለት እዩ። ካልእ እቲ ኣፍ ሕማቅ ሽታ ክገብር ይጅምር፣ ከምኡውን እቲ ግርፃን ክስብሰብ ይጅምር። እቲ ምስብሳብ ከዓ ኣብ ግርፃን ጥራይ ዘይኮነ እቲ ዓፅሚ ነቲ ስኒ ሓቂፍዎ ዘሎ ከዓ ምስ ረክሲ ምስ ምንዳር ክሓቅቕ ይጅምር እሞ ስኒ ዝሕዞ ይስን። ስለዚ ንቕናቕ ክብል ይጅምር ማለት እዩ። ኣብቲ ስእሊ ገይሮዮ ከም ዘለኹ ተቐዳሚት ስእሊ ጥዕቲ ጥዑይ ዝኾነ ግርፃን እዩ። ሃሳስ ሮዛ ኣለዎ ግርፃን ምስ ስኒ ሰጢሙሎ። ኣብቲ ካልኢት ስእሊ ኣብ ታሕተዋይ ምንጋጋ ቁብቲ ክቀይሕ ጀሚሩ ኣሎ እቲ ግርፃን ክንድር ጀሚሩ ኣሎ ማለት እዩ። ኣብታ ሳሰይቲ ሞደሬት ትብል ፅሑፍ ዘለዋ ድማ ግርፃን ቁብቲ ክስብሰብ ይጀምር ኣሎ። ስለቲ ሱር ናይ ስኒ ብስጋዊ ግርፃን ክሽፈን ዝግብኦ ድማ ይቕልቀ ኣለዎ ቁብቲ ማለት እዩ። ኣብታ ረብዒት ደረጃ ድማ እቲ ስኒ ዝነዋሕ ክመስል ይኽእል እዩ፣ ግን እንታይ እቲ ሓቂፍዎ ዘሎ ኣካል ዓፅሚ ወይ ስጋ ይስብሰብ ስለ ዘሎ ዝሕዞ ሲኢኑ እቲ ስኒ ንቕንቕ ብላ ኣሎ ማለት እዩ። ስለዚ ናይዚ ሕክምና ልክዕ ከምቲ ቀሊናዮ ፅናሕና ምሕፃብ ስኒ ኮይኑ፣ ግን እቶም ኣመና ንቕንቕ ዝበሉ ኣስናን ክዕቀቡ ዘይክእሉ ምስ ዳህዶ ማለት እዩ። ናይ ፀረታ ዋስያን መድሃኒት ዘድልያ እንተኮይኑ ተጓል ኣንስተይቲ ከዓ ትወስድ ማለት እዩ ናብ ሕክምና ስኒ መፅያ። ከምቲ ዓንቲ ወይ ዝጠቀስናዮ ከዓኒ ብዙሕ መፅናዕትታት ተካይዶም ፔሪዶንታይትስ ዘለዎን ደቂ ኣንስትዮ ነብሰ ፁራት ደቂ ኣንስትዮ ካብ ስኒ ወፂኡ ካብ ስኒ ወፃኢ ብዙሕ ዝፈጥሮ ሓልክታት ኣለዎ። እዚ ከዓ ዝኾነ ሚዛን ይውለድ ቆልዓ ግዜ ቅድሚ ምእካሉ ከዓ ይሕርሰስ ማለት እዩ። ካልእ ፕሬክላምስያ ልዑል ዝቐጥረም ኣብታ ጓል ኣንስተይቲ እውን ከመፅእ ይኽእል እዩ። እዚ ቁብተይ ከመይ ዝብል ሕቶታት ክመፅእ ይኽእል እዩ። እዚ ረክስታት እንድዩ እዞም ረክስታት ዘምፅኡ ባክቴሪያ ከዓ በቲ ስርዓተ ዙርያ ደም ገይሮም በቲ መድሓኒት ገይሮም ናብታ ማህፀን ጓል ኣንስተይቲ ኮይኖም እዚኦም ሓልክታት እዚኦም ከምፅኡ ይኽእሉ እዮም።
1: ፅቡቅ። ከም ሳልሳይ ቀሪብክዮ ዘለኺ ሕበጣ ብግርፃን እዩ እንታይ እቲ ጠንቅታት ከመይ ጌርካ ይፍወስ?
0: ሕበጥ ኣብ ግርፃን ሕጂ ሓደት መቀያር ናይ ነዝዕታት ተራ ኣለዎ ኢልና ኢና። ብዘይንስኻት እዚ ኩነታት ጥዕና ናይ ተኣፍ ነታ ጓል ኣንስተይቲ ማለት እዩ ኣዝዩ ውሕድ ዋላ ፀፀር ስንን ከለዋ እቲ ዝመፅእ ግብረ መልሲ ግን ብዙሕ ይኸውን። ካልእ ማህረምቲ ኣዝዩ ብራሽ ክንገብር ከለና ሓይሊ ንድሕር ንጥቀም ኮይና ብብዝሒ እቲ ግርፃና ይቁጣዕ ሞ ይንድር ማለት እዩ። ስለዚ ምስኡ ዝመፅእ ግብረ መልሲ እዩ ዝሓብጥ ማለት እዩ። ሕጂ በዚ ግዜ ከምዚ ዓይነት ሕበጥ ክረአ ከሎ ኣብ ሕብረተሰብና ዋላት ሰብ ምስ ሕማም ወይ መንሽሮ ከተሓዞ ይኽእል እዩ። እዚ ግን ከምዘይኮነ ምስ ፅንሲ ዝመፅእ ምቅያር ናይ ነዝዕታት ዝመፅእ ሽግር ምዃኑ ፕላስ ኩነታት ጥዕና ናይ ተጓናነይ ስተይትካ ማለት እዩ። ሕጂ ድሕሪ ሕርሲ ዝበዝሕ ግዜ ይጠፍ እዩ። ብፍላይ ድሕሪ ደቂቕ ኮይኑ ኣንእሽተይን ኮይኑ ድሕሪ ሕርሲ ይጠፍ እዩ። ኣመን ዓብ ምስ ዝኸውን ተጓል ኣንስተይቲ ብዙሕ ምስ ኣሸግራ ንኣብነት ክትነክስ ኣይትኽእል ክትበላዕ ኣይትኽእል። ምክንያቱ ኣብታ ስእሊ ንኣብነት እንተርኢና ተቐዳሚቲ ሕበጥ ጀሚራ ዘላ ኣብ 6 ወርሒ እንከላ ተጓል ኣንስተይቲ እዩ ጀሚሩ። ድሓር 7ይ ወርሒ ሻምናይ ታሽዓይ እንደበለ ኣብ መወዳእታ ኣብ ግዜ ሕርሳ ሕጂ ስጋብ ምንካስ ኣሸጊርዋ ኣሎ። ሕጂ ምስ ምንካስ ምብላዕ ነታ ጓል ኣንስተይቲ እንድሕር ዘሸግራ ኮይኑ

0: ናብ ሕክምና ስንመፅያ መጥባሕቲ ክግበረሉ ይኽእል እዩ። ልክዕ ከም ናይ ምስታር ስኒ ንገብሮ መደንዘዝ ጌርና መደንዘዝ ጌርካ መጥባሕቲ ክግበር ይኽእል እዩ ማለት እዩ። ዝበዝሕ ግዜ ግን ኣዝዩ ደቂቕ እንተኮይኑ ደይሸግረ እንተኮይኑ ድሕሪ ሕርሲ ተመራፂ ኸውን መጥባሕቲ
1: ምግባር።
0: ካልእ ምብሕጓግ ስኒ ስኒ ክብሕጎግ እንከሎ ማለት እዩ። ዝበዝሕ ግዜ ኣብ ሕማም ንኮ ዘለዎን ደቂ ኣንስትዮ ሞርኒንግ ሲክነስ ዓንቲ ወይ ጠቂሶ ነረ ወይ ዝ ሃይፐርሜንሲስ ግራቪዳሪዮም ንብሉካ ኣዝዩ ንመዓልትስ ብዙሕ ሻዕ ኣጨውጨው ኢሎሞ የምልሳ ማለት እዩ። ደቂ ኣንስትዮ ገለገለ ደቂ ኣንስትዮ ነዊሕ ዝኸደ ክኸውን ይኽእል እዩ። እዚ ካብ ካስኤ ዝመፅእ ትሕዝቶ እዩ ዘለዎ ኣሲድ ዝኾነ ትሕዝቶ ማለት እዩ። ሕጂ እዚ ንስና ይብሕጉጎ እዩ ነቲ መስትያት ናይ ስንና ፎክስ ከምዚ ክገብሮ ይኸውን ንገብሮ ሶፍት ከምዚ ክኸውን ይገብሮ ማለት እዩ። ካልእ ኣመጋግባ ኣመጋግባ ብብዝሒ ኣሲድ ዘለዎም ዓይነት መግብታት ቃሕ ክብለ ንኽእል እዩ። ኮካ ብሓፈሻ ሶዳስ ማለት እዩ ኣሲድ ዘለዎም ፈሰስቲ ከምኡውን ለሚን ኣራንሺ ኮታ ብሓፈሻ ኣሲድ ዝበዝሖም ዓይነት መግብታት ብዝተኻለ መጠን ገደብ ክግበረሉዎ ማለት እዩ። ብዘይ ምክንያቱ ኣብቲ ስንና ኣሉታዊ ዝኾነ ሳዕቤን ኣለዎ። ናይዚ ሕክምና ሕጂ ዝበዝሒ ግዜ ብውሽጢ እንዲ ዝኸውን ትናቱ ፅልዋ ምክንያቱ ዕግርግር ክብለካ ከሎ ብውሽጢ እዩ ዝመፅእ። ስለዚ እቲ ናብ መልሓስ ገፁ ዝቀረበ ክፋል ናይ ስንና ንሱ እዩ ዝያዳ ዝጥቃዕ። ናብቲ ግዳማዊ ሽፋን ናይ ስንና እውን የጥቅዖ እዩ። ናይዚ ሕክምና ከ ብዝተካለ መጠን እቶም ጠንቅታት ዝኾኑ ምውጋድ ናብ ሕክምና ስኒ መፅኻ ክትምላእ ማለት እዩ።
1: ፅቡቅ። ድሕሪ መቦክባክ ስኒ ቀሪብ ክለክነ ስለኒ
0: መቦክባክ ስኒ እዚ ተኣዝዩ ዝውትር ዝኾነ ሕማም ናይ ስኒ ማለት እዩ። መቦክባክ ስኒ እቲ ምቅያር ነዝዕታት ኣብ ግዜ ጥንሲ ዝፍፀም ነቶም ንምክባክ ስኒ ዘምፅኡ ዓይነት ባክቴሪያ ዝያዳ ፅቡቅ ዝኾነ ኣከባቢ እዩ ዝፈጥረሎ። ምክንያቱ እቶም ኣብ ኣፍና ዘለዎ ባክቴሪያ ስፔሻሊ ስትሪፕቶኮከስ ሙታነስ ንብሎ ዓይነት ባክቴሪያ ነቲ ንምገቦ ምግቢ ንዕኡ ተጠቂሙ ኣሲድ እዮም ዝፈጥሩ። ሕጂ ብሰንኪ ምቅያር ነዝዕታት ዝመፅእ ለውጥታት ከዓኒ እቶም ንምክባክ ስኒ ሓላፍነት ዘለዎም ባክቴሪያ ዝያዳ ይበዝሑ። ካልእ ተገዳስነት ኣብ ግዜ ጥንስን ሕርስን ካብኡ ናብኡ ተገዳስነት ይጎድል እዩ። ንኮን ምሸትን ታብራሽ ብዙሕ ግዜ ኳ ትወስድ እንተዘይኮነት ተገዳስነትን ካብኡ ናብኡ ዝያዳታ ጓል ኣንስተይቲ ኣድህቦኣ ኣብ ጥንሳ ወይ ኣብ ቆልዓ ጥራይ ዝኸውን ብኡ መጠንካ እቲ ስኒ ክባላሾ ይጅምር ማለት እዩ። ብራሽ ኣይግበሮን እዩ። ሳሳይ ኣመጋግባ ኣመጋግባ ዓብ ተራእዩ ዘለዎ ምክንያቱ ኣውላብ ኣብ ስና ዘይኮነ ሓደ ስና ልክዕ ከም ዓፅምና ብግቡእ ክህነፅ እንተኮይኑ ቫይታሚን ዲ ኣዝዩ ኣገዳሲ እዩ። ቫይታሚን ዲ ንካልሲየምን ፎስፈረስን ዝበሃሉ ማዕድናት ብግቡእ ክመፆ ይሕግዝ እዩ። ትግቡእ ኣመጋግባ ትገብሮ ተጓል ስተየት ሕጂ ንኩነታት ጥዕና ኣፋ ጥራይ ዘይኮነ ዝፀሉ ወላ ብሕጂ ዝመፅእ ጥዕና ኣሸል ኣብ ኩነታት ጥዕና ኣስናኑ ማለት እዩ። ዝበዝሒ ግዜ እዚ ኣብ 6-7 ወርሒ ዝበቁል ስኒ ፀባ ስኒ ንብሎ ሽዑ ዝበቁል ክመስለና ይኽእል እዩ። እንተኾነ ግን ጌና ታጓል ስተይቲ ነፍሶ ፀሩ ከላ ኣብ 3-4 ወርሒ እዩ ክስራሕ ዝጅምር። ሕጂ ታጓል ስተይቲ ዝተመጣጠነ መግቢ እንድሕር ብግቡእ ዘይትበልዕ ኮይና ዋሕዲ ቫይታሚን ዲ ዘለዎ ዓይነት መግብታት ትወስድ እንተኮይና እቲ ዓፅምና ወይ ትስና ብግቡእ ኣይህነፅን እሞ ፎክ ይዝኸውን ሓደ ካብኡ ሕጂ ኢናመል ሃይፖፕላዥያ ንብሎ እቲ ስኒ ፎክ ይዝኸውን ንመቦክባክ ስኒካ ዝያዳ ዝተቃልዐ ይኸውን ማለት እዩ። ካልእ ዝበዝሒ ግዜ ጓል ኣንስተይቲ ነፍሶ ፆር ወይ እንድሕር ተጥቡ ኮይና እቲ ነብስና ዝጠልቦ ዓቐን ካልሲዩም ይበዝሕ እዩ። ስለዚ ኣብ ግዜ ጥንስን ሕርስን እውን ዝተመጣጠነ መግቢ ኣብ ኩሉ ኣተኪራ ክትበልዕ ንዝያዳ ህንፀት ናይ ኣስናና ዓፅማ ድማ ብግቡእ ካልሲዩም ዘለዎ ምግብታት ክትወስድ በዚ ኣጋጣሚ ይላቦ ማለት እዩ።
1: ኣራይ ክቡራት ተኸታተልትና ኣልዒልና ዘለና ዛዕባ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ። ኣብዚ ኣርእስቲ እዚ ዶክተር ኣልዒላቶ ኣብ ዘላ ኣርእስቲ ዘለኩም ሕቶታት ንክትቀርቡ ካብዚ ሕጂ ግዜ እትልክነብ ኢና ብቁፅ ቴሌፎናትና 12-24-54 ወይ ድማ 12-24-74 ብምድዋል ብቐጥታ ኣብ መደብ ዶክተራት ኣብ ስድዮ ክትሳተፉ ከም ትኽእሉ ንሕብር። ደጊመ ቁፅ ቴሌፎናትና 12-24-54 ወይ ድማ 12-24-74 እዩ ኣርስትና ማለት እዩ። ሕራይ ዶክተር፣ ካብዚ ቀፂልና ብዛዕባ ናይ ድርቀት ኣፍ እውን ክንርኢ ኢና። ድርቀት ኣፍ ክንብል ከለና ከመይ ማለት እዩ?

0: ስለምንታይ ዘጋጥም እንታይ እንታይ ምልክታት እዩ ዘለዎም ብከመይ ከነከላኸሎ ንክእል ኣብ ግዜ ጥንሲ ክትገልፅለይ ማለት እዩ።
1: እሺ፣ ድርቀት ኣፍ ክንብል ከለና ከዓ ኣፍና ጠል ኣለዎ ማይ ኣለዎ ምሽ ምቅያር ንዝዕታት ግን ክደርቕ ይጅምር ወይ ክነቅፅ ይጅምር ማለት እዩ። ሕጂ ኣፍና ምራቕ ናይ ኣፍናስ ብዙሕ ጥቕሚ እዩ ዘለዎ ኣብ ኣፍና። ሓደ ካብኡ ምሕማቕ ምግቢ ንምሕቓቕ ምግቢ የሕግዘና። ከምኡ ውን ልክዕ ከም ማይ ኮይኑ ንስናና ይሓፅቦ ማለት እዩ። ነቲ ኣፍኒ ተረፍ መረፍ መግቢ ድዩ ንኣስናና ይሓፅበልና። ካብ ምቡኽባኽ ስኒኻ ይከላኸለልና። ምክንያቱ ኣዝዮም ዘገዱስ ማዕድናት ካብ ምቡኽባኽ ስኒ ክከላኸሉና ዝኽእሉ ከም በዓል ካልሽዮም ፍሎራይድ ድዩ ስለ ዘለዎ። ካልእ ንኣፍካ ጥሊ ይህብ ንኸይነቅፅ። ዝነቐፀ ኣፍ እንተኮይኑ ንዝኾነ ረክስታት ዝተቃልዐ እዩ። እንተኾይነ ግን ድሕሪ ጠል ኣለዎ ረክስታት ቁስልታት ከጋጥመሉ ዝኽእል ኣኽእሎ ውሕድ እዩ። ንኣሲድካ የቃጥነልና። ምክንያቱ እቶም ንምቡኽባኽ ስኒ ሓላፍነት ዘለዎም ዓይነት ባክቴሪያ ኣሲድ ምፍጣር እዮም ምቡኽባኽ ስኒ ዝምስርቱ። እዚ ግን በትሕዝትኡ ገይሩ ነቲ ኣሲድ የቃጥነልና። ስለዚ ካብ ምቡኽባኽ ስኒ ይከላኸል ማለት እዩ። ስለዚ እታ ጓል ኣንስተይቲ ኣብ ግዜ ጥንሲ እኹል ፈሳሲ ክትወስድ ኣለዋ። ኣፋ ክደርቕ ከም ዘይብሉ
0: ፅቡቅ ቴሌፎን ኣላት እናሞ ክንመለስ ኣይና ኣራይ ሎ ሎ
1: ሰሚዕላ
0: ክትቅፅል ትኽእል ኢኻ
2: ኢልኩም
0: እዋ ፅቡቅ ፅቡቅ ቀፅሊ ኣራይ
2: ዶክተር ክሓታ ደልየ
0: ኣራይ ዶክተር ኣብ መስመር ኣላ ቴሌቭዥን ክቐስከ ተብል እያ ትኽእል ዶ
2: ኣነ ሕጂ ቅድሚ 6ዱሽተ ዓመት እንታይ ዝበሃል ልቂ ሒዘ ነይረ ልክ መጀመርታ ኮ ከምንታይ ዝበሃል እዮም ኢሎም ነይሮም ብጥንሲ እዩ ገለ ይብሎም ክሳብ ሕጂ ግን ስል ክሳብ ሕጂ ኣየድ ተመሓይሸ
1: እንታይ እዩ
2: እዚ ናይ ግርፃን
1: ግርፃን ክንታይ ይኸውን
2: ግርፃን ሕጂ እንታይ ክኸውን ጀሚሩ ከምዝና ፀሊም
1: ይፀልም ይደሜ ክዶ ይደሜ ክዶ ይደሜ ክዶ ይደሚዶ ደም ይወፆ ዶ ሕጂ ኣዲ ቆልዓ ዲኹ ዘለኺ ይሓብጥ ዶኸት ግርፀን ናይ ምሕባጥ ምልክት ኣለዎ ዶ
2: ሓንሳብ ሓንሳብ ዳ ይሓብጥ ሞ ናብ መድመይቲ ከም እናበለ ክሳብ ሕጂ ሓንቲ ለውጢ ይገበረ ሕጂ ግን ናብ ፀሊም ዓይነት
1: ሓፂብኪ ነርኪ ናብ ሕክምና ስንኸድኪ ብማሽን ሓፂቦም ክነይሮም
2: ምሕፃፍ ከይሓፀቡና እ ግን ክዘድበኪ ድሕ ግዘ ገለሎምኒ ክሳብ ሕጂ ግን ሓንቲ ለውጢ የለ
1: ከምዚ እምኒ ዝመስል ነገር ናብቲ ስኒ ዝተለጠፈሎ ዶ ኣብቲ ግርፃንኪ
2: ከምዚ ፀሊም
1: ፀሊም ነገር ሻረ
2: እንታይ ከምዚ ሰሚያዊ ነገር ገለ ኣለዎ
1: ኣራይሽ ይቀኒየልና
2: ሓራይሽ
0: ሎ ካልይ ቴሌፎን ኣላትና መስለኒ ሎ ሎ ሎ ሎ ኣብ መስመር ኣለና ዶኸውን ሰብ ሎ የብልና መስለኒ ዶክተር ክትቅፅል ትኽእል ይ
1: ኣዶ ታሕቲ ክቅድም ክንምልሳ
0: ኣራይ
1: ቅድሚ 6ዱሽተ ዓመት ኣዶ ቆልዓ ነይረ ኢላ ሕጂ ግርፃኔ ይደሚ ይሓብጥ ከምኡ ውን ከምዚ እምኒ ዝመስል ልጥፍ ዝበለ ናብቲ ስኒ ኣለዎ መድመይቲ እውን ኣለዎ ሕጂ ስንታይ ክኸውን ክል ምሕፃብካ ይተሓፀብኩን ኢላ ሕጂ በቲ ነግራት ንዘላ መሰረት ኮ ፀፀር ስኒ እዩ ዝመስል ፀፀር ስኒ ኮይኑ ግን ንብዙሕ ግዜ እንድሕሪ ከምቲ ልዮ ዝነበርኩ ሕጂ ሕብሪ ናይቲ ግርፃን ወላይ ናይቲ ፀፀር ስኒ ብዙሕ እዋን ድሕሪ ገይሩ ሕብሩ ይቕይር እዩ ሕጂ ረክሲ ናይ ነድሪ ናይ ግርፃን ዝገበረት እያ ትመስል ነድሪ ናይ ግርፃን ኮይኑ ከማን እቲ ካልኣይ ደረጃ ካብ ግርፃን ሓሊፉሲ ናብቶም ንስኒ ጠሚሮም ዘለዉ ኣካላት ዓፅሚ ከምኡን ጠመርቲ ኣካላት ፔሪዶንታል ሊጋመንት ብቋንቋ እንግሊዝና ፔሪዶንታይት ዝበልናዮ ከምኡ ዘለዉ እያ ትመስል እቲ ናይዚ ፍወሳ ምሕፃብ ስኒ ስለ ዝኾነ ትቐድም እታ ጓል ኣንስተይቲ እዛ ጓል ኣንስተይቲ ደውላ ፅንሐት ናብ ሕክምና ስኒ ክትመፅእ ብኡ መሰረት ከዓ ምሕፃብ ስኒ የድልያ እንተኮይኑ ክትሕፀብ ምክሪ ይህብ ማለት እዩ
0: ሓራይ ቁስልታት ኣብኣፍ ትብል እውን ከም ሓደ ኣብ ነፍሶ ፀራት ኣብ ግዜ ጥንሲ ዝረኣይ ፀገማት ምኳኑ ገሊፅ ክልያ ኣለ ብዛዕባ እዚ እውን ክትገልፅለይ
1: እዚኦም ቁስልታት ሕጂ ዝበዝሒ ግዜ ኣብቲ ኣስር ኒና ንብሎም ኣዝዮም ንኣሽቱ ቁስልታት እዮም ዝበዝሒ ግዜ ሕጂ ቁስሊ ቀይሕ እዩ ዝኸውን እዚኦም ዓይነት ቁስልታት ግን ፃዕዳ ኮይኖም ቅሕ ዝበለ ኣከባቢ ኣለዎም ዝበዝሒ ግዜ ሕጂ ናይ እዚኦም ብሰንኪ ፀቐጥ እዮም ዝመስሉ ዝመፁ ኣብ ግዜ ጥንሲ

0: ምፅዓጥ ስለ ዘሎ ስትረስ ስለ ዘሎ ምፅዓጥ ተሓዝ ክኾኑ ይኽእሉ እዮም። ጉድለት ናይ ቫይታሚን ብ12 ውን ክኾኑ ይኽእሉ እዮም። ካልእ ኣዝዩ በርበረ ዝበዝሖ ምግቢ ኣዝዩ ውዑይ ነገር ተበሊዕና እውን ብሰንኪ ቃፅሎ ዝመፁ እውን ክኾኑ ይኽእሉ እዮም። እቲ ሕክምኡ ከም ዓቐን ሳይዙ እዩ ዝኸይድ። ኣዝዩ ንእሽተይ እንተኮይኖም ሕጂ ዝበዝሒ ግዜ ካብ 7-10 መዓልቲ ይሓውዮም። ከም ዓበይቲ ግዜ እንድሕር ወሲዶም ልዕሊ 2 ሰሙን እንድሕር ፀኒሑ እቲ ቁስሊ ተመራፂ ናብ ሕክምና ስንመፅን ዘድሊ መድሓኒት ክወስዳ።
1: ፅቡቅ ዶክተር ሊድያ፣ ምናልባት ነፍሰ ፆር ስና ምስተሓምም ብርቱዕ ቀንዛ ዘለዎ ካልእ ዝተፈላለየ ምክንያታት ዘለዎ ክኸውን ከሎ ነፍሰ ፆር ኣብ ሕክምና ስኒ ብኸመያ ትሕከም? እንታይ እንታይ መስርሕ ትሓልፍ ወይ እንታይ ደረጃታት ኣለዎ? እስከ ምስ ነፍሰ ፆርን ሕክምና ስኒን ክትገልፅለይ።
0: ሕጂ እቲ ዝበለፀ ሓንቲ ጓል ኣንስተይቲ ቅድሚ ነፍሰ ፆር ምዃና ናብ ሕክምና ስኒ ክትመፅ እዩ። ምክንያቱ ልክዕ ከምቲ ሓፈሻዊ ጥዕናና ምክታል ጌርና ናብ ፅንሲ ክንኣትዎ ንደሊ ኩነታት ጥዕና ኣፍ ናይታ ጓል ኣንስተይቲ ከዓቢ ተር ኣለዎ። ስለዚ ቅድሚ ፅንሲ እታ ጓል ኣንስተይቲ ናብ ሕክምና ስኒ ቅድሚ ቢፎር ኮንሰፕሽን ንብሎ ዝምላእ ስኒ ክምላእ፣ ብስደት ስኒ ክስደድ፣ ዝሕፀብ ግርፃን ክሕፀብ ማለት እዩ። እዚ እንተጌርና እቲ ክመፅእ ዝኽእል ሓልክታት ወይ ኮምፕሊኬሽንስ ጎድል ማለት እዩ። ስለዚ ሓንቲ ጓል ኣንስተይቲ ብፍላይ እንድሕርቲ ጥንሲ ብመደብ ዝተገብረቶ ኮይኑ ቅድሚ ነፍሰ ፆር ምዃና ናብ ሕክምና ስኒ መፅያ ዘድሊ ኣገልግሎት ክትገብር ኣለዋ። ነፍሰ ፆር እንተኮይና ተጋጢሙ ዝብል ሕቶ ክመፅ እዩ። ሕጂ ጥንሲ ደረጃታት ኣለዉ፣ ቀዳማይ ደረጃ፣ ካልኣይ፣ ሳልሳይ ደረጃ። ሕጂ ኣብ ቀዳማይ ደረጃ ትርከብ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅ ከላ መጀመርታ ነፍሰ ፆር ምኾና ነቲ ሓኪም ስና ክትነግሮ ኣለዋ። እንድሕር ነፍሳት ጥርጥራ ኮይና ናይ ጥንሲ መርመራ ገይራ ቸክ ትገብር ኣለዋ ማለት እዩ። ካልእ ዝበዝሒ ግዜ ሓደ ሰብ ኣብ ሕክምና ስኒ ንዓመት 2 ሻዕ ምክታል ክገብር ኣለዎ ኢና ንብል። ኣብ ነፍሰ ፆራት ግን ዝበዝሒ ግዜ ዘጋጥም ሸለልትነት ወይ ጉድለታት ኣብቲ ቀዳማይ ደረጃ ናይ ጥንሲ ስለ ዝኾነ ብውሕዱ 2 ሳዕ ናብ ሕክምና ስኒ ከይደን ዋላ ቃንዛ ይሃለዎን ቃንዛ ስለዘለዎን ዘይኮንስ ዋላ ይሃለዎን ከይደን ቸክ ክገብር ኣለዎን። ምክንያቱ ብኣግኡ እንድሕሪ እቲ ፀገም ኣሊኻዮ ድሓር ኣብ ዝበኣሰ ደረጃ ይበፅሐን። ካልእ ምስዳድ ስኒ፣ ምስዳድ ስኒ ክንብል ከለና ሕጂ ብዛዕባ መደንዘዝ ንዛረባ ኣለና ማለት እዩ። ሕጂ እታ ጓል ኣንስተይቲ ኣዝዩ ብርቱዕ ቃንዛ እተዘይብላ ቃንዛ ክፃውሮ እንድሕር ትኽእል ኮይና ተመራፂ ተተገደፈዩቲ ምስዳድ ስኒ ኣብቲ ካልኣይ ደረጃ ጥንሲ ምግባሩ ይሓይሽ። ወላ ናይ ራጅናይ ስኒ እውን ብብዝሒ ንእዝዝ ኢና። ምክንያቱ እቲ ኣቃውማ ናይ ስኒ ኩሉ ብዓይነ ኣይረአን እዩ፣ ብራጂ መሰረት ኢና ንሪኦ። ሕጂ እታ ጓል ኣንስተይቲ ግን ምስ ናታ ሓፈሻዊ ኩነታት ኢና ንኸይድ። ኣዝዩ ብርቱዕ ቃንዛ እተዘይብላ ሓፈሻዊ ኩነታት ናይታ ጓል ኣንስተይቲ ድሓን ንድሕር ኮይኑ ምስዳድ ስኒን ራጅን ብዙሕ ተመራፂ ኣይኮነን። ካልእ ሕፁፅ ረድኤት ዘድልዩ ሕክምና ንኣብነት ኣብዛ ስእሊ እንተርኢና እታ ጓል ኣንስተይቲ ብሰንኪ ዝቦኽቦኸ ኣስናንያ ሓቢጡ ዘሎ ገፃ ከምኡውን ኣፋ ብግቡእ ክትከፍት ኣይከኣለትን። ስለዚ እታ ጠንቂ ዘላ ኮይና ዘላ ኩርምቲ ወይ ክትምላእ ኣለዋ ወይ ክትስደድ ኣለዋ። ስለዝኾነ ከ ከምዚ ዓይነት ኣጋጣሚታት ሕፁፅ ረድኤት ዘድልዩ ሕክምና ምዝህሉ እታ ነፍሰ ፆር ሕክምና ስኒ ክግበረላ ኣለዎ ምስ ሓኪም ስና ተዘራሪባ ማለት እዩ። ካልእ ኣብ ግዜ ቀዳማይ ደረጃ ናይ ጥንሲ ዘይውሰዱ መድሃኒታት ኣለው። ስለዝኾነ ከዓ ቃንዛ ገይር ሌልካ ናብ ሕክምና ስኒ ክትመፅ እዩ ተመራፂ እምበር ኣብ ገዛ ኮንካ ወይ ናብ ፋርማሲ ከይድካ ቃንዛ ስኒ በርቲዕን ኢልካ መድሃኒት ዘየድሊ ምውሳድ ተመራፂ ይኮነን። ኣብ ካልኣይ ደረጃ ሕጂ ብኡ መጠን እቲ ሕማም ንኮን ብሎ ይጎድል እዩ። ኣብ መብዛሕትአን ደቂ ኣንስትዮ ኣብ ዝተዛንያ ኩነታት እየን ዝርከብ ኣብ ካልኣይ ደረጃ ናይ ጥንሲ። ስለዝኾነ ከዓኒ እንተው ሓደ ሓንሳብ ዋላ ቃንዛ ይሃልዎን መፅአን ቸክ ክገብር ኣለዎን። እንድሕር እታ ጓል ኣንስተይቲ ቃንዛ ኣለዋ ግን ንምስዳድ ስኒ፣ ንምምላእ ስኒ፣ ንምሕፃብ ስኒ እቲ ተመራፂ ግዜ ብኩሉ እንትኑ ካልኣይ ደረጃ ጥንሲ እዩ። ዋላ ምሕፃብ ስኒ ክገብረለን ከለካ ኣብ ቀዳማይ ደረጃ ምናልባት ትሕማምንኮ ኣዝዩ ደሸግረ እንተኮይኑ ኣገርግር ክብለ ንኽእል እዩ። ስለዚ ብዝተፈላለየ ምክንያት እቲ ካልኣይ ደረጃ ጥንሲ ኣብ ምቹእ ኩነታት ስለትርከብ እታ ጓል ኣንስተይቲ ንኩሉ ዝግበር ኣገልግሎት እታ ጓል ኣንስተይቲ ኣብዚ ደረጃ እዚ ክትመፅእ ተመራፂ እዩ። ካልእ ራጂ ናይ ስኒ እውን ይእዘዝ እዩ። ዋላ እታ ጓል ኣንስተይቲ ነፍሰ ፆርን ከላ ማለት እዩ። ንኣብነት እዛ ኣብ ታሕቲ ንሪኣ ዘለና ኩርምቲ ተቐቢራ ኣላ፣ ሓይሊ ኩርምቲ እያ። እታ ጓል ኣንስተይቲ ግን ኣመና እንተሸጊራታ እቲ ሱር ናይ ስኒ እውን ንሪኦ ክሳብ ዘየ ኣለና እቲ ቃንዛ እውን ኣዝዩ ብርቱዕ ምስ ከውን ክሰዳ ምስ ደለልታ ጓል ኣንስተይቲ ራጂ ይግበር። ራጂ ክትገብር ከላ ግን ኣብ መሸፈኒ ወይ ሌድ ኣፕሮ ንብሎ ገይራ ክትገብር ትኽእለ እ ብኩሉ እንትንኡ ተመራፂ እቲ ካልኣይ ደረጃ ናይ ጥንሲ እዩ። ኣብ ሳልሳይ ደረጃ ከዓ ኣብ መጀመርታ ሳምንቲ ወይ ቀዳማይ ካልኣይ ሰሙን ክግበር ይኽእል እዩ። ድሓር ግን እቲ ዓቐን ናይ ጥንሰን ናይ ከብደን ነገጀፈ ብምኸዱ ብዙሕ ሰዓታት ብፍላይ ዝወስድ እንድሕሪ ሓልክታት ክፈጥር ዝኽእል ዓይነት መስርሕ እንተኮይኑ ተመራፂ ኣይኮነን። ምክንያቱ ኣብኡ ፀቕጥ ኣለዎን ምስ ቀረባ ስቲል ፀቕጥ ኣለዎን ካልእ ምቹእ ኣከባቢ ስለ ዘይኮነ ተጓል ኣንስተይቲ ተመራፂ ኣይኮነን። ክፁ ዝረድኤት ዓይነት ዘልዩ ሕክምና ንኣብነት እዛ ንሪኣ ዘለና ስእሊ እቲ ሕበት ብኣግኡ ካብ ክንዲ መፅ ኣብ ሕክምና ስንትሕከም ኣዝዩ ዓብዩ ከምኡውን ምጉሊ ገይሩ ንሪኦ ኣለና። ከምዚ ዓይነት ተሪኦታት ተጋጢሙ ግን እቲ ቃንዛ እቲ ሕማም ክመሓደር ስለ ዘለዎ ተጓል ኣንስተይቲ ብኣግኡ መፅያ ሕክምና ክትገብር ኣሎ።
1: ኣዝዩ ብርቱዕ ቃንዛ እንተገጢሙካ
0: ኣዝዩ ብርቱዕ ቃንዛ እንተጋጢሙ ሕጂ ቃንዛ የውፅ ረድኤት የድልዮ ድዩ ቃንዛስ ኤመርጀንሲ ድዩ ዝብል ሕቶ ክመፅእል እዩ። ልክዕ ብፍላይ ሓንቲ ጓል ኣንስተይቲ ቃንዛ እንተብሎ ክመሓደር ኣሎ። ቃንዛስ ከም ህፁፅ ረድኤት ክሕሰብ ይኽእል እዩ። ብፍላይ ከዓ እንታይ ዓይነት ቃንዛ እንተይልና ኣዝዩ ብርቱዕ ቃንዛ ዘየቋርጥ ቃንዛ ናብ ዓይነ ይኸይዳሉ ናብ እዝነ ይኸይዳሉ እዛ ፍርቂ ግፀይ ተቐንዝወንላ ብዙሕ ግዜ ከምኡ ብላይን ምክንያቱ ቃንዛ ናብ ብፍላይ ናብታ መርዓት ስኒ ነርቭ ናይታ ስኒ ዝሓቆፈት ፓልፕ ንብላ ናብኣ እንተበፂሑ ኣዝየን ክቋፀሮ ኣይክእላን እየን። ስለዚ እቲ ኣብ ገዛ ክግበር ዝኽእል ሕክምና ንኣብነት ወይ ሕክምና ስኒ መፅያ ናይ ፀረ ተህዋስያን መድሃኒት ተወሲዳ ወይ ናይ ቃንዛ ንግዜኡ ጥራይ ምስሰርሓላ ተመላላሲ ቃንዛ ዘየቋርፅ ኣዝዩ ብርቱዕ ቃንዛ እንተኮይኑ እታ ጓል ኣንስተይቲ ቀልጢፋ ናብ ሕክምና ስኒ ክትመፅእ ኣለዋ። ሓኪም ስኒ ከዓኒ ክስደድ ይክውስን ክምላድ ይክውስን ምስኡ ትዘራርብ። ካልእ ሕበጥ ክጅምር እንከሎ ብኣግኡ ክመፅእ ኣለዋ እታ ጓል ኣንስተይቲ ናብ ካልእ ሕበጥ ክውስኽ እንከሎ እዚ ማለት ምናልባት እታ ስኒ ረክሲ ወይ ምጉሊ ከየልዋ የስጊ እዩ። ስለዚ ዝኾነ ናይ ሕበጥ ምልክት ምስ ዝረኣየን ከዓ ናብ ሕክምና ስኒ ክመፅእ ኣለዎን። ከምኡውን ረስኒ ረስኒ እውን ምልክት ናይ ረክሲ ወይ ናይ ንድሪ እዩ። ስለዚ ናብ ሕክምና ስኒ ብቁልጡፍ ክመፅእ ከም ዘለዎን። ሙጉሊ እዛ ንሪኣ ዘለና ስእሊ እንተርኢና ብውሽጢ ናይቲ ናብ መልሓስ ዝገፀ ዝኸደ ክፋል ሙጉሊ እዩ ምጉሊ ኣሎ። ስለዚ ከምዚ ዓይነት ተርእቶት ክርአ ከለካ ብቁልጡፍ እታ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ኣለዋ። ካልእ ማህረምቲ ሓደጋ ወዝቢዩ እታ ጓል ኣንስተይቲ እንድሕሪ ወዲቓ እሞ ኣመና ስና ንቕንቕ ምስ ዝብል ሙሃ ነባር ስኒ እዩ ክስደድ ኣይግብኦን እዩ። ስለዚ ኣብ ሕክምና ስኒ መፅያ ክትሕከም ኣለዋ። ስለዚ ከምዚ ዓይነት ምልክታት እንተሎ እታ ጓል ኣንስተይቲ ኣብ ምንታይ ደረጃ ብዘየገድስ ኣብ ቀዳማይ ደረጃ ኣብ ካልኣይ ኣብ ሳሳይ ናብ ሕክምና ስኒ መፅያ ኣገልግሎት ክግበረላ ኣሎ።
1: ሕራይ ዶክተር ሊድያ ምናልባት ብጣዕሚ ኣገዳሲ ኣርእስቲ እዩ። እስከ ንሓንቲ ነፍሰ ፆር ኣደ ቅድሚ ነፍሰ ፆር ምዃና ይኹን ነፍሰ ፆር ምስ ኮነት ብድሕሪ እዩ ምስ ሕክምና ወይ ጥዕና ኣፍ ብምትእሳር ከተመሓላለፍ እዮ ትደሊ መልእኽቲ ዕድል ክበኪ
0: ሕጂ ዝበለፀ ደጊመ ደጋጊመ ክብላ ዝደሊ ቅድሚ ነፍሰ ፆር ምዃና ሓንቲ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ሙሉእ ኣገልግሎት ክትገብሮ ዝሕፀብ ስኒ ክሕፀብ ዝስደድ ኩሉ ኮታስ ዘድሊ ዝግበር ኣገልግሎት ክግበረላ ኣለዎ። ጥንስ እንተጋጢሙ ከዓኒ ልክዕ ከምቲ ሓፈሻዊ ኩነታት ጥዕንአን ምክታል ዝገብሮ ናብ ሕክምና ስኒ ክትመላለስ ኣለዋ። ቃንዛ ዋላ ይሃሉ ማለት እዩ። ምክንያቱ ብኣግኡ ቀፃል ቸክ ኣፕስ ምክታል ትገብር ኮንካ ህፁፅ ረድኤት ዘድልዩ ሕክምና ክጋጥመሉ ዝኽእል ተኽእሎታት ኣዝዩ ውሑድ እዩ። ካልእ ፅሬት ኣፍ ብግቡእ ብራሽ ክትገብር ኣለዋ። ንኮን ምሸትን እንተወሓደ ማለት እዩ ንኮን ምሸትን ብራሽ ክትገብር ኣለዋ እታ ጓል ኣንስተይቲ ሙሉእ ኣድህቦና ኣብ ጥንስን ቆልዓን ክንገብሮ ጥራይ ይብልና። ምክንያቱ ሓንቲ ጓል ኣንስተይቲ ንሳ ምስ ጥዕያ ጥዑያት ዝኾኑ ዕሸላት ክተፍር ትኽእል። ስለዚ ፅሬት ኣፍና ንኮን ምሸትን ብራሽ ክትገብር ከም ዘለዋ። ካልእ እዚ ብፈትሊ ጌርና ነፅርየሎ ፍሎስ ንበሃል ከምኡውን መዓልቲ ሓንሳብ ተመራፂ እዩ። ካልእ ኣብዚኣ ከይጠቐስኳ ሓልፍ ዘይደሊ ብፍላይ ዘን ሕማም ንኮ ዘሸግረን ደቂ ኣንስትዮ ብራሽ ክንገብራይ ንኽእል ኢና ምክንያቱ ዕግርግር ስለ ዝብለና ይብላይን። ተመራፂ ተተኻኢሉ ንኮን ምሸትን ብራሽ ኣገዳሲ እያ። ኣብ መና ንድሕሪ ዘሸግረን ኮይኑ ከዓ ካብ ፈፂምካ እቲ ብራሽ ምግባር ምግዳፍ ዋላ እዚ ናይ ቆልዑ ብራሽ ብዓቐኑ ትሳይዙ ናቱ ኣስፋስላ ስኒ ንእስ ዝብል እዩ። ስለዚ ዋላ ከምኡ ገይረን ቀስ ኢለን ተረጋጊአን ብራሽ ክገብራ ከም ዘለዎን ንትሽዓተ ወርሒ ሙሉእ ብራሽ ከይገበርካ ነቲ ስኒ ሃሳያ እዩ። ድሕር ተምላስ ከዓ ማይ ገይረን ኣፈን ቁፅቁፅኦ ከም ዘለወን ድሕሪ ማይ ምጉፅጓፅ ከዓ ድሕሪ 30 ተዋሕደ 30 ደቂቕ ዘይኮነ ሰዓት ፀኒሐን ከዓ ብራሽ ክገብራ ከም ዘለወን ማለት እዩ። ሽዑን ሽዑ ብራሽ ምግባር ተመራፂ ይኮነን። ካልእ ዝቃሕቃሕ ኢልኒ ኢልካ ወይ ዊን ዊን ኢልካ ኣመጋግባ ኣሎ ልዑል

0: ጠንቅቃ ስሩዕ ክገብሮ ጥዕና ኣስናን ጥራያ ተኪረን ዘይኮናስ ሓፈሻዊ ጥዕና ኩነታት ጥዕና ኣፈንን ሓፈሻዊ ጥዕነአንን ተመጣጠነ ምግቢ ክበልዓ ከም ዘለዎን። ሽጋራ ምስታይ እውን ዓብዪ ፅልዋ ኣለዎ ኣብ ነድሪ ናይ ግርፃን ብፍላይ እዚ ፔሪዶንታይትስ ንብሎ ሕማም። ስለዚ ከምኡ ዓይነት ወልፍታት ዘለዎ ጓል ኣንስተይቲ ከዓ ብዝተኸኣለ መጠን ክውገድ ከም ዘለዎ በዚ ጋጣሚ ክነግር ደሊ ማለት እዩ።
1: ፅቡቅ ዶክተር፣ ምናልባት እስከ ምስ ኣመጋግባ ብምትእስሳር ከጥዕና ኣፍ ብከመይ ክወሓዝ ዝኽእል ኣብ ከባቢና ክርከቡ ዝኽእሉ ንጥዕናና ሓገዝቲ እዮም ክትብልዮም ትኽእል ዓይነታት ምግቢ እንታይ እዮም?
0: ብዝተኻኣለ መጠን እቲመጋግባ ዝተመጣጠነ እንዲ ክኸውን ዘለዎ። ከምቲ ዓንተ ወይ ተቂሰዮ ዝነበርኩ ግን ብፍላይ ኣብ ደቀን እቲ ጥንታ ጓል ኣንስተይቲ ነፍሶ ፀር እንከላ እዩ ስኒ ክስራሕ ዝጀምር ብፍላይ ዝፀባ ስኒ እጂ ኣብ 3-4 ወርሒ ማለት እዩ። ቫይታሚን ዲ ዓብ ተራ ወይ ዓብ ግደ እዩ ዘለዎ። ብዘይ ቫይታሚን ዲ ዘለዎ ምግብታት ከም በዓል እንቃቁሖ ፀባ፣ ውፅኢት ፀባ ከምኡውን ዓሳ ሳልሞን ቱና ማለት እዩ። ካልእ ቫይታሚን ሲ ከዓ ንዝኾነ ነድሪ ናይ ግርፃን ነቲ ነድሪ ዘፈብለልና እዩ ይከላኸል እዩ። ስለዚ ቫይታሚን ሲ ብብዝሒ ዘለዎም ምግብታት ከዓ ከም በዓል ለሚን፣ ኣራንሺ፣ ብሮኮሊ፣ ኮሚደረ እዚኦም ኣዝዮም ኣገደስቲ እዮም። ቫይታሚን ኤ ዘለዎም ምግብታት ከዓ ከም በዓል ካሮቲ፣ ዱባ፣ ምቁር ድንሽ እዚኦም ከዓ ካብ ነድርታት ትከላኸሉ ፕላስ ተፀዋርነት ናይታ ጓል ኣንስተይቲ ሓፈብሉ። ካልሲዮም ከም ንፈልጦ ኣዝዩ ኣገዳሲ ማዓድን ናይ ዓፅምና እዩ። ካልሲዩምን ፎስፎረስን ማለት እዩ። ካልሲዩምን ፎስፎረስን ብግቡእ ክምፀው እንተኮይኖም ካብ ክስታይ ከዓ እቲ ዋና ነገር ቫይታሚን ዲ እዩ። ስለዚ ካልሲዩም፣ ፎስፎረስ፣ ቫይታሚን ዲ፣ ቫይታሚን ሲ፣ ቫይታሚን ኤ እዚኦም ዓብ ግደ ስለ ዘለዎም እታ ጓል ኣንስተይቲ ኣብዚኦም ውን ኣተኪራ ኣመጋግባ ክትሕይል ኣለዎ።
1: ኣብ መጨረሻ ጥዕና ዘለዋ ኣደ ጥዕና ዘለዋ ስድራ ቤት ምስርት ኢልኪ ስተሂብክና ኣለኽ ምኽሪ ነመስግነኪ። ልክዕ እቲ መልእኽቲ ሓንቲ ነፍሰ ፆር ክትከውን ዝመደበት ኣደ ልክ ከምቲ ኣብ ማእከላት ጥዕና ከይዳ ጥዕና ቀፃሊ ትከታተል ማዕረ ማዕሪ ጥዕና ኣፋውን ክትከታተል ከም ዘለዋ ኢና ተዳዳሪኢና መስለኒ ረአ ቀኒልና ኣብ ካልእ እዋን ካልእ ግዜ ክንረኸብ ተስቢት ንገብር። ክቡራት ተከታተልትና ናይ ሎሚ መደብና ኣብዚ ዛዚምና ኣለና። ዝተረፈ መደባት ኤሪ ቲቪ ሰላም።

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ኣብ ናይ ሎሚ መደብና ምስ ድሕነትን ጥንቀቐን ዝተኣሰር ትሕዝቶ እዩ ክቕርብ ከነተክረሉ ዝመረፅና ኣብ ሞያዊ ዕዮታት ፅርበት ሓፂንን ዕንፀይትን ይክኸውን። ኣብዚ ዝተጠቐሰ ሞያ ዝነጥፉ መንእስያት ብፍላይ ድማ ትሕቲ ዕድመ ሰራሕተኛታት ብሰንኪ ኣብ ስራሕካ ኣድህቦ ጌርካ ዘይምስትውዓል ድሌት ዘበገሶ ተህዋኽ ርእሰ ምትእማን ዘበገሶ ሸለልትነትን ካልእን ዝጠንቁ ዝፍፀም ተደጋጋሚ ጌጋታት ዘውርዶ ሳዕቤናትን ቀሊል ኣይኮነን። ንሎሚ ናብዘን ኣቐድማ ኣቢልና ዝጠቐስናየን ናይ ፅርበት ዕንፀይትን ሓፂንን ተንቀሳቃሲና ዘዳለናዮ መደብ ክኸውን ሰናይ ምክትታል።
1: ከም ኣርእስቲ ተላዒሉ ክዝረበሉ ንና እውን ንድል ንበርና ነገር እዩ። እዚ ሎም እንዳበዝሐ ዝመፅ ዘሎ ኣብ ሞያ ትካላት ዘጋጥም ማለት እዩ መስሊ ኣብዞም ዝበዝሐ ግዜ ኣብዞም መፈለኛ ፅርበት ዕንፀይቲ ፅርበት ሓፂን ተርኒተረ ዝበሃል ካልእ እውን ኣብዚ እንዳ ፎርኖታት እዚ መውፅኢ ቅርፂ ኢለን ዝመፃ ቢዲናሞ ሰርሓ ቀደም ማንዋል ዝነበራ ሕጂ ከዓ ቢዲናሞ ሰርሓ መፅአን ዘለዎ ማሽናት ምስኡ ተሓሓዝ ብዙሕ ሓደጋታት ይመፅእ ማለት እዩ።

0: ስታስቲካ ክንሪኢ ከለና ኣብ ዓመት ካብ ንሕና ካብ 223 24 25 ብልክዕ ብክስታ ክንሕዞ ጀሚርና ክፅናዕ ስለ ዘለዎ ኢልና ክንሕዞ ጀሚርና። ኣብዚ ድማ ኣብ ዓመት ካብ 614 ስጋብ 921 ዝኸውን ሓደጋታት ምስ ናይ ሞያዊ ኣብ ሞያዊ ትካላት ዘጋጥም ማለት እዩ ሓደጋ ጋጥመና ማለት እዩ። ሕጂ እዚ ክንብል ከለና መዓልታዊስ ካብ 2 ስጋብ 4 ግዳያት ኮይኖም መፅሎም ማለት ብምሰንኪ ናይ ማሽን ሓደጋታት
1: ሞያ ምውናን ኣገዳስነቱ ልዕል እዩ። የዕበይን ኣስሞያ ሰሪሕካ ተበርክተሉ እንተ ኮይኑ ካብቲ ጸባይ ዘናግፈካ ነብሰ ምዕባይ ከም ተዕቢ ዝገብርን ክብሪ ዘውህብን እዩ።
2: እቲ ኩሉ ዝስራሕ ዘሎ ኣብ ዓለም ሕጂ ትሪኢ ኣለኻ ብዕንጨይቲ ገዛ ተደለኻዮ ፈለኛ መይደሊካ ማዕፆ ክትሰርሕ ኣርማድዮኻ ዓራትካ መደቀሲኻ መፀባበቕኻ ናይ ኩሉ ነገር ክትሰርሕ ዕንጨይቲ ፈለኛም ፅርበት ዕንፀይቲ ብፅርበት ዕንፀይቲ ዝተበለፀ ወይ ዝወቀበ ነገራት እዩ ዘድልየና ሳኻ ክሳብ መዋል ህይወትና ንሕና ጥራሕ ደይኮነስ ነይሩ ኣሎ ክህሉ ኸ እዩ። ስለዚ ፈለኛ ሞ መዳርግቲ ደይብሉ ስራሕ እዩ ብዝተኻለ ነቲ ዝፈልጦ ፈልጦ እዩ ነቲ ዘይፈልጦ ከዓ መቆረቱ ክፈልጥዎ ባህብለና

0: ሰባት ፍልጠት ቀሲሞም ተማሂሮም ሞያ ይውንኑ ብልምዲ ኮነ ብተመክሮ ኣብ ዝላዕሊ ደረጃ ዓብዪ ስራሕ ዝበፅሑን ከምኡውን ካብ ናይ ወለዶምን ኣሕዋቶምን ተመክሮ ስራሕ ደሊቦም ኣብ ዝተፈላለየ ዕዮ ዝነጥፉን ክእለቶም ዘንፀባርቑን ውሕረት ኣይኮኑን።
1: ኣነ ኣብ ህፃነ እንደጀሚረት ስራሕ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ናይ ኣባ ሓጎይ ስራሕ ስለ ዝነበረ ኣብየ ተማሂረ ዝያዳ ሕጂ ጎኒ ጎኒ ጥጥቃ ካበየ ጅምር ካብቲ ኣስራሓ እዩ ኣባ ሓጎይ ብጣዕሚ ጥንቁቕ እዩ እቲ ክኸውን ዘለዎ እና ነገረካ እዩ ትኸይድ ሰቂልካ ሃንደለቂልካ ሳብ ስራሕ ይተኣቱን ያ መጀመርታ ሳዕቤናት እዩ ዘረዳእካ ቅድሚቲ ስራሕሲ ጉድኣት ናቱ እንታይ እዩ ነዚ እዩ ዘረዳእካ ሕጂ ሳነ ዝተረድእካ ብሩ ስለ ዛዕበና እስቲ ክሳብ ሎሚ ንሕና ክሳብ ሕጂ ሓደጋ ዘጓነፈናይ ኣለን ሕጂ ነዞም ዝንምህሮም ቆልዑ ከዓ ከምኡ መጀመርታ ቀድም ውሕስነት ናይ ነብሶም ንነብሶም እንተኮይኖም እዮም ፅባሕ ንጎ ክሰርሑ ዝኽእሉ እምበር ብንእሽተኣቶም ክሉፍ ተይሎምካሲ ሓንቲ ካብዚኣ ንሕከይዳስ ንዘለኣሎም ሰንኪልካ ምንባር እዩ ስለዚ ኣብዚኣ ብዓብይሲ ኣብቲ ድሕነቶም ኢና ንፀቅጥ
2: ከባቢ ሕጂራ 11 ወርሒ ዘለኹ ንስራሕ እዚ ከዓ ከብ ገዛ ብተገዳስነት ብክስተይ መፅእ ፍርቂ መዓልቲ ትምህርቲ ፍርቂ መዓልቲ ከዓ ሙያ ማለት እዩ
3: 24 ሰዓት ሰሪሕካ ይትፀግቦን ይኸፍልኛም ምክንያቱ ክትቆርፅ ኢኻ ከምዚ ክትሪኦ ፀናሕካ ክትጨድድ ኢኻ ምስ ጨደድካ ኮላ ክተኣስር ኢኻ ኮላ ምስ ኣሰርካ ከዓ ሽዑ ናብ ካልእ ስራሕካ ክትኣቱ ተሰሪሒ ምስ ተወዲ ከዓ ክትፍሕፍሕካ ክትጅምር እጂ ግዜ የብሉ ንፈለኛም ግን ብዝተካእለ መጠን ስድራኻ ከዓ ክትርስዕ የብልካ ምክንያቱ ሙሉእ መዓልቲ ድሕዘካ ፈለኛ ሞ ብዝተካእለ መጠን ግን ነተን ደድለየካ ስራሕ ነቲ ዘድለየካ ግዜ መዲብካ ትሰርሕ ካብኡ ተረፈ ከዓኒ ስድራኻን ደቅኻን ክትርስዕ የብልካን ምክንያቱ ስፔሻሊ ደቅና መፃኢና እዮም ኣብኦም ዝተመርከሰ ነገር ከዓ ካባኻ ከዓ ናብ ደቅኻ ወይ ናብቶም ዝመፁ ህፃናት ደቅና ስለዝሓልፍ ብዝበለፀ ነገር ደቅኻ ክትሓልፍ ክትርስዕ ወይቶም ብድሕሪኻ ተሸኪምካዮም ደለካ ትጓዓዝ ክትርስዖም ከምዘይብልካ ኣነ
2: ሞያስ ዝኾነ ይኸውን ኣብዝለኻዮን እውን ኣብዝደለካዮን ትሰርሓሉ ስለትኽእል ክሳብ ዘለካ ማለት ክሳብ ዘለካ ዕድንኻ ክትሕዞ ኣለካ ሓደ ሞያ ኣብቲ ደለካይካ ትበፅሕ ዕላማካ ካ ትሃርም ማለት እዩ ብኣኻ ስድራካ ተሓቢኖም ካልእካልእ ኮይኖም ከዓ ኣብ ሓጎስካን ኣብ ክሳካን ከዓ ዝሳተፉ ማለት እዩ ካልእ ዓይነት ዝኾነ ነገር ካልእ ኣብ ካልእ ዓይነት ካብ ትዋፈር ስራሕ ከዓ ዝመስለ የለን ኣብ ዝኾነ ዓይነት ስራሕ ሞያ ሞያ እዩ ስራሕ ክብረት ዝብ ሞያ ምዃኑ ንኩላና ሕብረተሰብና ዘፍልጥ እዩ

0: ንኣሽቱ ክሰርሑ ምዕዛብ ናይ ዕለታዊ ተርእዮ እዩ። እዚ ክቡር ሙያ እዚ ኣብ ዕለታዊ መነባብሮን ኣብ ስራሕና ኣብ ቤት ፅሕፈትን ኣገዳሲ ተራ ዘለዎን እዩ። ምስ ዝጠልቡ ዓይነት መሳርሒ ርኢኻ ግን ጥንቃቐ ዝሓትት እዩ። ንድሕነት ቀዳምነት ሂብካ ክትዓይ ድማ ዝግባእ እዩ።
1: መጀመርታ ኣብዚኣ ክኣት ከለዉ ማሽናት ክሕዝኑ ከም ዘይብሎም ብፍቅሪ ከዱ ከም ዘለዎም ንንዕድሮም ክበኣሱ ከም ዘይብሎም ንዓብዓቢ ኮይኑ ክላኣኽዎ ከም ዘለዎም ኣብ ስራሕ መፅኦም ከዓኒ ንስራሕ እዮም መፅኦም ዘለዉ ነዚ ባ ነትባ ከይበልካ ሰሪሖም ክኸዱ ከም ዘለዎም ዲስፕሊን እዮም ድምሃር
2: እንተ ናብካ ክተምፀኦም ከንካ ከተሪኦም ኣለካ ቅድሚዝኣገር ክሕዙ ከም ዘይብሎም ትነግሮም ኣለካ ተቀላሊሞም ሳቶም ብድሕሪካ እውን ክሕዙ ክእሉ እዮም ካ ግን ንኸይሕዙ ኢዶም ንኸይወቕዑ ኩሉ ከተሪኦም ኣለካ እዚኣ ትወቂዓ እዚኣ ጠጠው ኢላ ኣላ እዚኣ ትኸይዳ ኣላ እዳበልካ ኩሉ ክትሕብሮም ኣለካ ወሊዕኻ እውን ከተሪኦም ኣለካ ምክንያቱ ትፍትኖ ወቂዕ ከም ምዃኑ ክተሪኦም ኣለካ ማሽን ብያላላ ሕጂ ተሃሪምካያ ተንጥረካ እያ ወይ ክትፍትተካ ኢድካ እውን ትኽእል እያ መጋዝቲ ኮይና እውን ትቆርፀካ እ ቆሪፀ እያ ትድርቤካ ብካረቲ ኮይኑ ከምኡ ትቦ ውን ማለዎ በዓሉ ታኣሽሙ ዝሃርመካ ከም ጥኢት ዝሃርመካ እዚታት ብዙሕ ጥንቃቐ ቅድሚ ዝኣገር እያ ክትምህሮም ኣለካ ቅድሚናብኡ ምእታቦም እዚ ተማሂሮም ከኣትውሎዎ በርሲ ኢልካ ተኣትዮም ኢደም ክውቑዑ እዮም።

0: ኣብ ስራሕቲ ፅበት ዕንፀይትን ሓፂንን ናይ ነዊሕ እዋን ተመክሮ ዘለዎም ሞያውያን ስራሕተኛታት ተመክሮ ስርሖም ኣብ ህፃናትን መንእስያትን ከሰጋግሩ ንዕዘብ ኢና። እዚ ባህሊ ዓያይነት እናተወራረሰ ክቕፅል ዝፀንሐን ዘሎን እዩ። እንተኾነ ኣብዚ ሞያ ድሌት ዘበገሶ ትሕቲ ዕድመ ተማሃሮ ህፃናት መንእስያት ክንሶም ሓደሽቲ ሰራሕተኛታትን ኣብ ዝኣትውሉ ግዜ ኣትሒዞም ብዘይ ፍቓድ ኣስራሕቲ ናብ በላሕትን ሃሰይትን መሳርሒ ማሽናት ፈተነታት ስራሕ ከካይዱን ተሃዋኽን ሸለልትነት ከዘውትሩን ይረኣዩ እዮም። ብሰንኪ ክፍትን ኢልካ እተካይዶ ብዘይ ኣፍልጦ ዝተሰነየ ስራሕ ድማ ውፅኢቱ ክሳብ ናይ ምስንካል ኢድ ከስዕብ ዝኽእል ምዃኑ ምግንዛብ ኣገዳሲ እዩ።
1: እቲ ድሌት እንድሕር ኣሎ እንታይ እዩ ደልየካ? ታህዋኽ ኣሎ፣ ኩሉ ነገራት ኣሎ። ሕጂ ምስ ታህዋኽ ከዓ ንስኻ እንታይ እዩ በቃ እቱ ኢልካ ትከኣል ጥራይ እዩ ዝመስለካ? ምስ ህፃንነት ዝነበረና ንኣሽ ዝነበረናየ ሰዓት ደቆርፅ ኮይኑ ይስማዓካኒ። እቲ ዝኸፍእ ሓደጋ ግን እዚ ፈለኛ ሞ እቲ ዝቐለለይ ግን ትዝኸበደኻ እዩ። ፅርበት ዕንፀይቲ ቀሊል እዩ ኣባህላይ ማለት ዝቐለለ ክብለካ ከለኹ ክትፀርቦ ክትሰርሖ ምስ ርእስኻን ምስ ድሌትካን ዝተማመርክሶ ስለዝኾነ እንደገና ነቲ ነገራት ድደለካ ሰሪሕካ ምስ ወዳእካዮ ቀሊልልካ ኣሎ ማለት እዩ። እቲ ዝኸበደ ዘይትፈልጦ ንስኻ ደለካ ግን ናይ ሓንቲ ሳብ ኢትካ ምሕላፍ ኢትካ ምቁራፅ
2: ከምዛ ኣብቲ ስነት ማኪና ክዝውር ከሎ እንታይ ኣጋጥሞ ናይ ሰብ ከንዲ ከማንይኮምስእንታይ ሽም እያ ከምዚኣ ተይሉስ ፀዲፉሎ ማለት እዩ። እዚ እውን ነቲ እንዳጠመተ ጨዲ ተል ኢዱ ቆሊጥዎ ከም ዘሎ ክትፈልጥ ትክል ኣለካ። እዚ ክጥንቀቁ ከም ዘብሎም ክጨዲ ተኮይኖም እሱ ጥራሕ ይቀልቦም ክኸውን ዘለዎ ናብኡ ጥራሕ እዮም ክጥሙት ከም ዘለዎም ተዳየማን ፀጋም ጥሙት ኢልዮም ኢሎም ክሓርሚ እዮም ኣቱ ካብ መድፍእ እያ ሓንቲ ወሪኢካ ይምልካ እንዳደፋእ ክከለኹ እንታ ከምዚ ዝብላለ ይኮነስ ኢለ ይቆርፅ ኣለኹ ማለት እዩ።
3: ኣብ ናይ ፈለኛ ቦታት ኣሎ ሕጂ ታይ እቲ ሓደ ተቆልዕነት ኣሎ ንኣሽቲ እዮም ሕጂ ዝያዳ ድኻእል እዩ ድመስሉ እቲ ማሽን እንታይ ሒዙ ሕጂ ኣብ ዘይተድለያ ሓደጋታት ኣእቱ እዚ ሕጂ ግን እቲ ኣስራሓይ ኩሉ ግዜ ከሎ ክውላዕ ኣሎ እቲ ማሽን እንተ ደኣ ከይዱ ግን ምስ ኣትዮ ይሓይሽ ነቲ ቆልዑት ዘሎ ማንዋል ንዖም ድያ ስስራሕ እንተሃቦ ሓይሽ
2: ኣብ ፈለኛ ምንቲ ኮይኑ ብዙሕ ጥንቃቐ የድልየ እዩ። ምክንያቱ 4-5 እዩ ዝዘውር ኣዎ ምክንያቱ ብያላ ኣሎ ቦኳር ኣሎ መጋዝ ኣሎ ቱቡ ኣሎ እዚ እንተ ተቀሳቀሱ ኩሉ እየ ዝቀሳቀስቲ ማሽን እንተ ሱ ዝቀሳቀስ ኮይኑ ግን ጥንቃቐ ብዙሓት ቅድም ንዑ ክፈልጡሎዎም ቅድሚ ምእታቦም እዚ ድማ ተጠንቂካ ተቆልዓ ድማ ክሕዝ ከም ዘየብሉ ቅድም ተመክሮ ክወስድ ኣለዎ። ብድሕሪኡ ኢዱ ስለፅረየ ኢኻ ከተሕዘ ትኽእል እምበር ወተ ኢልካ የቲኻ ኢዱ ክቆርፅ እዩ እዚ ኣብዚ ብዙሕ ጥንቃቐ የድል እንድዩ ድሕሪ ክንደይ ኢኻ ከተትሕዞ ነቲ ቆልዓ ምልኮት ርኢ ኢኻ ከተትሕዞ ስኢልካ ኣይኮነ ንድተሓስ
0: ብመሰረት ካብ መወከሲ ሆስፒታል ሓሊበት ክፍሊ ኢመርጀንሲ ዝረኸብናዮ ሓበሬታ ኣብ ንጡፍ ስራሕን ከለዉ ብዝተፈላለየ ጠንቅታት ዝመበገሲኡ ኣብ ኣካላት ኢድ ዘጋጠሞም ፎኪስን ከቢድን ጉድኣት ብስእሊ ዝተሰነየ ከም ሰነድ ተዓቂቡ ይርከብ።

0: መንፅር ሰዓብ ጉድኣት ግድያት ዘጋጥሞም ኩነታት ግዜን ወቕትን ደረጃ ዕድምን ዓይነት ዕዩን እንታይ ይመስሉ ኣብ ዝብል ምስ ጥንቅቕን ድሕነትን ተኣሳሲሩ ሞያውያን ዝሃብዎ ምኽሪ ኣብ ካልኣይ ክፋል ናይ ዝመደብ ተዳሊሎ ሰላም ቅነ
1: ምክንያቱ ኣድህ ወይ ከዓ ናብ ህፃናት ምምሃር እዩ ፈለኛ መጥናይ ኮንክ ንምህሮም ዋላ ውቃር ምህሮም እየ ኣለዉ ቆልዑት ብሉፃት ኮይኖም ንወፁ እቲ ዝበለፀ ነገር ግን ኣነ እንታይ ደሊ መሴትካ ደቅና መፃኢና እዮም መፃኢና ክሳብ ዝኾኑ ሰዓት ከዓ ብዝኦም ክንሃገደስን ብኦም ክንሓስብን ብኦም ክንዛረብን ብኦም ክንሓስብን ጥራይ ደለና
2: ክኢልና ኢና ኢሎም ሕጂ ኣብ ቅድሚካ ይውቅዑን እዮም ምክንያቱ ኣብ ቅድሚካ እዳዳእኸዮም ኢሎም ኣየትውን እዮም ተኻኹን ኣይትሰደብኒ ኢኻ ምክንያቱ ብድሕሪኻ ማኪና ውልዑልካ ዝበልዑልካ ክኢልና ኢሎም ክትቀዲ ክብሉ ኢሎም ክትንክፉ ክእሉ እዮም
3: ማሽን ሕጂ ንሕና ክንጅምር ከለና ኩሉ ኸሪና እዮም ክህልዎም ብዓለም እዮም ካ ዘሪና ዝኾነ ነገር ክሳብ ዝኾነ ዝኾኑ ማለት ክሳብ ስጋቢና ነፅሪ ብዓለም ንጉሳይ እናገብሩ ኩሉ ኢኻ እዮም ክሕደና ሃንደፊልካ ኣትኺልካ ንድሕር ናብ ማሽን ኣትኻ ኢድካኣሎ ካልካልእ እውን ኣሎ
4: ሰነ ጥራሕ ይኮኑ ተለኣኸም ድመፅ ኸውን ኣሎ ተለኣኸም መፅኻ መጨደል ናብ ልኻ ናጨደድካ ከለካ ኢዶም ሰዱ ኣለ ዝተቆርፁ ኣለዉ ሕጂ ኩሉ ግዜ እንታይ እቲ ዋና ክጥንቀቕ ኣሎ ዜርካ ዜርካ ናብ ዋና እዩ እቲ ኣስራሓይ ኣዝዩ ክጥንቀቕ ኣሎ መጀመርታስ ከም ዝበልካ ዓንቱ ዩ ንሕና ሳላ ከምኡ ዶ ዓበና ከም ዘለና ሕጂ ምክንያቱ ሳዕቤናቱ ክተረዱ ኣለካ ትረብሑ በዓሉ ክፈልጥ ይ ድሕረይ ሳዕብን ግን ክፈልጥ ኣለት ዋላ ሕጂ እቲ ዕድመ ከም ዝበልኩካ ንኣሽትዮም ውዕያት እዮም ግን ከመይርካ ትዕርብ ከምታ ቤት ትምህርቲ ምሽ ሰጢ ኢሎም ድምሃር ኣብዛ ሰጢ ኢሎም ክምሃር ኣሎ

ዕዙዝን ልባውን ሰላምታ ነብፃሕኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤሪቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ተኸታታሊት ፊልምን ኢና ሒዝናልኩም ቀሪብና ዘሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይን ዕርፍትን ምዝንጋዓን ግዜ ክኾነልኩም ብምምናይ ድማ መደብና ብደርፊ ኢና ኸነፍልሞ ብሓባር ንከታተል

ብስራት መንበብቲ መጽሓፍ ደቁኹም ብፅውያታ ታቢሎም ስለ ኣእምሮም ከጽፉ ትደሊዶም ብምገዲ ጽወታታት ኣብ ስነ ቝጥሪ ዘሎም ፍቕሪ ክባቢሎም እንካን ሃባን ክበሃሃሉኸ ትብህግዶ ቁጥራዊ ጽውያታት ቁጥራዊ ጽውታታት ሌላ ምስትንግርታውያን ሕፃናት ሌላ ምስ ደቂ ንስቲ ቁጥረኛታት ቁጥርታት ብትሽዓጭ ብሔራት ሕቶታት ሓፈሻዊ ፍልጠት ናይ ስነ ቁጥርን ካልእን ዝሓዘላ መጽሓፍቲ ደሴት ቁጥርታት ሓደን ደሴት ቁጥርታት ክልተን እነሆ ኣብ ዕዳጋ ተዘርጊሐን ይርከባ። ደሴት ቁጥርታት ንደቅኹም። ደራሲት ፈሪሓ ኣሕመድ።

ኤርትራ ሃገርና ኣዝዩ ዘይተኣደነ ብዙሕ ናይ ቱሪዝማዊ ፀጋታት እዩ ዘለና። ሓደ ካብኡ ድማ ታሪካውን ከምኡውን ጥንታውን ቅርስታት እዩ። ገና እውን ዘይተበርበረ ብዙሕ ቅርስታት ከም ዘለና እዩ ዝፍለጥ። ንሎሚ ናብ ዞባ ዓንሰባ ከባቢ ከረነ ጥንቁላሓስ ቦታ ኢና ዘወር ከነብለኩም። ኣብኡ ዝርከብ ቅርስታት ድማ ኣብ መደብ ቅርስታት ሒዝናልኩም ቀሪምና ኣሎና። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ብሓባር ንከታተል።

0: ንከተማ ከረን ታሪኻዊት ካብ ዘስሚዋ ፍጻሜታትን ቦታታትን እትቐንድን ብቐዳምነት ዝጥቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪክ ከረንን ኤርትራን ጥራሕ ዘይኮነ ታሪክ ዓለም ዝሓሰለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪክ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመድቲ ታሪካውያን ስፍራታት ሃገርና እዩ። ካልኣይ ኩናት ዓለም ኣብ ምብራቅ ኣፍሪቃ ኣብ ኤርትራ ትበሃል ታሪካዊት ሃገር ካብኡናዊ ከዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛእቲ ተገይሩሉ ግርምኡ ተመሊሱ ንኽትሪዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት ሓያላን ዘምከነ ዝተፈላለዩ መግዛእታዊ ሓድግታት ዝሓቆፈ ባህላውን ሃይማኖታውን ክብርታት ዘለዎ ጥንቁላሓስ ኣብዚ ደረጃ እዚ ንምብፅሑ ዝተኸፍለ ዋጋ ቀሊል ከም ዘይኮነ እዩ ዝሕበር። እዚ ከባቢ ከዓ ኣብዚ እዋን እዚ ሰፈር ታሪካዊ ባህርያውን ሃይማኖታውን ፀጋታት ኮይኑ ኣሎ።
1: ኣገዳስነት ናይ ቀረባ ግዜ ናይ ጥንቁልሓስ ተዳኢልናስ ምዝዛም ካልኣይ ኩናት ዓለም ዝተፈፀመሉ ቦታ እዩ። ብዙሕ ፍፃሜታት ናይ ከም ግንባር ኮይና እዛ ዘለናያ ምስ ጥንቁልሓስ እያ ዝተኣሳሰር ምስ ጎቦ ሰንኪል ምስ ጎቦ ዝባን ተኣሳሲራ እትካየድ ታሽሙያ ሕጂ እቲ ቱሪዝማዊ ኣገዳስነትስ ብኩሉ ነገር ረአየካ ሓደ ተፈጥሮኣዊ ኣቃውማ ብጣዕሚ እያ ምችእቲ ሓደ ቀረባ ከዓ ካብታ ከተማ ካብ ከረንሲ ኣዝያ ሓፃር እያ።
2: ኣብ 218 19 ግን ከም ሓፈሻዊ ኣምር ናይ ሕዛእትን ምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ ከተማ ከረን ዘለዎ ቅርበትን ኣብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጂኣይኤስ ሓበሬታት ወሲድሉ ኣብ 218 19 ዘሎ ክራማት ክሕዛእ ጀሚሩ ብሕሩም ሕዛእቲ ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምንፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ከባቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ከባቢ 3-5-4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ጉቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጂኣይኤስ ዝተዓቀነ 835 ሄክታር ስብሓ ዘሎ መሬት ናይ ጥንቁልሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላ እውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእቲ ክሕዛእ ከም ዘለዎ ኣብ 218 19 ተወሲኑ ማለት እዩ።
3: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪዮን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪዮን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪዮ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪዮን ከለና ካብ ቤተክርስትያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዚ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ ታሪኻዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተኻየደሉ ቀንዲ ቦታ ብምዃኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝትኡ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ እዩ ዝሓልፍ ነይሩ መንገዲ ባቡር። ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዝሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ እዚ ቦታ እዚ።
0: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁላሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለያ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኹሉ ረኣዩኡ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
1: ሕሩም ሕዛእቲ ዝበሃል ምስተገብረ እታ ፋስን ተንጥሪትን ድሕር ዳ ደው ኢለን ኮ ናይ ግድን እዩ ኣብቲ ናይ ቀደም ባህር እዩ ክመፅእ። እዚ ፀጋዚ ምስ ኮነ ከዓ እንታይ ክመፀና ከም ንክእል ካብኡ እንታይ ክንዕወት ከም ንክእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታ እውን ላዕለ ባይታ እውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ረአየናይ ማለት
4: ናቱ ታሪክ ፍሉይ እዩ። ፅባቐ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናእሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም። ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታእቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከም ባርያ ጥንቁላሓስ ሰንኪል ይበሃል። እዚኣተን ሕጂ እዛ ሰንኪል ስርጉኳኹ ትበሃል ነይራ ብብለን ቀደም። እታ ስርጉኳኹ ናይ ቀደም እቶም ባሕጎታትና ክብሉ ከለዉ መሕብዒ ዓበይቲ ደንጎላታት ነይሮም። ሕጂ እኳ ብዙሓት ምስ ተሰብረ ጠጠው ኢሉ ኣብኡ በዓትታት ዓበይቲ ነይርዎ ኣብኡ ተሓቢኦም እቲ ናቶም እሳይ ዝነበረ ክሳብ ሕጂ ምልክት ናት ኣሎ።
5: እዚ ቦታ እዚ ሳላ መንግስቲ ቆላሕታ ዝገበረሉ ንሕና ውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይንና ዝሰራሕናሉ እዚ ቦታ እዚ ናይ ብሓቂ ክዕቀብ ሓመዱ ክዕቀብ ሳዕሩ ገረቡ እምኑ ክዕቀብ ብዙሓት ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውኖ ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ ንሕና ውን ተሓባቢርና በቲ መንግስቲ ዝደለዮን ዘፍቀዶን ፍሉይ ከዓ ምስ ናይ ሚኒስትሪ ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን ኣብዚ ቦታ እዚ ዝተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ርኡይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ እዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕተ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኢ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፅ ኣለዋ ንሕና ተኺልና ንዘይኮና ባዕለን ይመፅ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለ ተኸልከለ ካብ ጤለ በግዕ ካብ ምቑራፅ ብመጠኑ ስለ ተኸልከለ እዚ ቦታ እዚ ከዓ ሕጂ ግርሙ ለቢሱ እንሆ ናይ ብሓቂ ማራኺ ኮይኑ ኣሎ ብዝሐሸ ከዓ ዝመፅ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ።
2: እቲ ናይ ምሕዛእ መደባት ምስ ኩሉ ፀገማቱ ከይፀኒሑ ኣብ 224/25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣና ግራም እንስሳ ዘገዳሙ ዘሎ ናይ ቁፅሪ ኣባላትን ኣብቲ ካብ ምምዳቦም ዝያዳ ዕቱብነት ብዕቱብ ተራእዩ እቲ ሕዛእቲ እውን ክስስን ጀሚሩ ምስ ምስሳን ናይዚ ሕዛእቲ እዚ ምስ ኣገዳስነቱ ካ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእቲ ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግምት ዘእተወን ንጎቦ ሰንኪል እውን ኣብ ግምት ዘእተወን ኮይኑ ናይ 1200 ሄክታር ክኸውን 500 ሄክታር ተወሲኽሉ ማለት እዩ። ስለዚ ብስፍሓት ደረጃ ክንሪኦ ከለና ሕጂ ኣብዚ እዋን እዚ ሕዛእቲ ጥንቁላሓስ ማለት ናይ 1200 ሄክታር ስፍሓት ዘለዎ ዛእቲ ማለት እዩ።
0: ጎቦታት ይትዓብር ላልምባ ዝባን ልክዕ ከም ጥንቁላሓስ ሓምላይ ትርኢት ንምልባሱ ብመደባት ክረምታዊ ልምዓት ከም ዝለምዕ ብምግባርን ምክትታል ብምሕያልን ናይ ምሕዛእ ንጥፈታት ይሰላሰል ኣሎ። በብእዋኑ ብዝግበር ዘሎ ህዝባዊ ማእተታዊ ንጥፈታትን ወፍሪ ህዝባዊ ሰራዊትን ህዝብን ከ ንኡድ ዝኾነ ልምዓታዊ ገስጋስ ብምምዝጋቡ ባህርያዊ ብዙሕነት ይኹን ኣከባቢ ኣብ ምዕቃብ ርኡይ ሕላገት ይገድፍ ኣሎ። ኣብዚ መዳይ ከዓ ብቐንዱ ንቕሓት ሕብረተሰብ ወሳኒ እዩ።
1: እቲ ንቕሓት በፂሕ እዩ ተግባር ጥራሕ እዩ ምናልባት ቁሩብ ተሪፍና ዘሎ እቲ ንቕሓት ተግባር ቁሩብ ምስ ተወሰኮ ከዓ እዚ ሕጂ ንሪኦ ዘለና በፂሕና ኣለና። እዚ ሕጂ ንሪኦ ዘለና ቅድሚ 4-5 ዓመት እንታይ መስል ነይሩ እንተንብል ነርና ናብ ገረብ ዘይነበሩ ዓይነት በፂሑ ኣሎ ወይ ድማ በፂሑ ነይሩ። ኣብዚ ሕጂ ግዜ ግን ወላ ንሕና ውን ክንቀሳቀሶ ዘይንኽእል ኩሉ እቲ ተፈጥሮኣዊ ፀጋታት ብፍላይ ከዓ እቲ ኢኮቱሪዝም ንብሎ እቲ ሂወታዊ ብዙሕነት እንዳተመልሰ ይኸይድ ኣሎ። እንስሳ ዘገዳምሲ ተረእዮም ደይፈልጡ በዓል ነብርን ኣዛብእን ኣብዚ ከባቢ ክትርኢ ከም ኖርማል ነገር እንዳኾነ መፅእ ኣሎ። ሕጂ እቲ ኣግራብ ከዓ ንሪኦ ኣለና እ እቲ እንስሳ ዘገዳምን እቲ ኣግራብን ብሓፈሻ ከዓ እቲ ፍግረ መሬት ንምክልኻል ዝተፃዕረ ፃዕሪ ክፍሊ ሕርሻ ከዓኒ ሕርሻን መሬትን ማለት እዩ ምትሕጋዝ ናይ ክልቲኦም ዝተገብረ ናይ ምግራብን ምዝላይ እዚ ናይ ብሓቂ ዓበ ውፅኢታዊ ውፅኢት ርኢና ኣሉ።
2: ዛእቲ ምሕዛእ ዝበሃል ንገዛ ርእሱ መጀመርያ ሓዛእቲ ሕዛእቲ ኮይኑስ ናይ ህዝቢ ናይ ምሕዳራት ናይ መንግስትን ኣበርክቶ ወይ ተሳታፍነት ክህልዎ ኣለዎ። ንድሕሪ እዚኦም መንግስትን ህዝብን ድሕሪ ዘይተዋሂድሉ ወይ መንግስትን ምሕዳራትን ድሕሪ ብግቡእ ምሕዳራትን ህዝብን ድሕሪ ዘይሰሪሕሉ ኣብቲ ሕዛእቲ ንምሕደርኡ ዝምልከት ሓደ ሆጋፍ ኣሎ ማለት እዩ ሓደ ሆጋፍ ኣሎ ነዚ ኣብ ግምት ብምእታው ከዓ እዩ በዓል ስልጣን ኣግራብ እንስሳ ዘግዳምን ሓደ ብመጀመርያ ቅድሚ ዝሕዛእቲ ዝምሕዝኡ ምስተን ዘለዋ ኣብቲ ከባቢ ቅርበት ዘለዎን ሰለስተ ምሕዳር ከባቢታት ኣርባዕተ ኢንፋክት ሕጂ ራብዓይተ ተወሲኻላ ምሕዳር ከባቢ ሸሞንተ ማለት እዩ ናይ በጉ ንበጉ ንከባቢ 4 ንከባቢ 5 ንከባቢ 3 ምስቶም ምሕዳራት ግቡእ ኣኼባ ተገይሩ እቶም ምሕዳራት ንገዛ ርእሶም ንህዝቦም ኣፍሊጦም እዩ ተጀሚሩ ክጅመር ከሎ ድሒሩ ነቲ ዝነበረ ሃጓፋት ንምምላእ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነቱ ምስ ቅርበት ናይቲ ከተማ ምዃኑ መንግስቲ ግቡእ ኣፍልጦ ገይሩሉ ስለ ዝፀንሐ እውን መምሕዳር ዞባ መምሕዳር ከተማ ኸረን በዓል ስልጣን ኣግራብ እንስሳ ዘገዳምን ምሕዳር ከባቢታት ንገዛ ርእሰን ሕጂ

0: مزعز حزاتم كل حاسو زرب كله نتي قرب نمعقاو كم كند علاماي نتي تاريخاو دحره بايتان نايت خبابري خان نتي زلو كيماو لوطي مسم منبابرو نايت زبو لايك ام مسكربت نايت ختما اب گمتي خان كلن وحيد بودت سرحالو سنزلوا حجي ابز حجي مسحو درجه مسحلو مالس
1: ጽርጋ ጥንቁላ ሐስ ምስፈለም ካጥራይ እልብዘይ ብሉ ጸጋታት ይኸትረክብ ካፋብሪካ መድሃሊት ኣዘልን መቓብር እንግሊዝን ጀሚሩ ብየማነ ጸጋም ጽርጋ ጥንቁላ ሐስ ዝርከብ ኩጀታትን ስንጭሮታትን ምስተሓቂፍዎ ዘሎ ኣህግራዊ ታሪኻዊ ድሕረ ባይታ ብዓይኒ ቱሪዝም ክረአ ከሎ መሳጢ ቅርፂ መሬት እዩ ዝውንን። ኣብ ማእከል ስንጭሮ ጥንቁላ ሐስ ዝርከብ ብዒና ንፋስ ዝፅዋዕ ቦታ፣ ኣሰራት መንገዲ ባቡር፣ ዓበይቲ ገላርያታት፣ ድፍዓት ዝኣመሰሉ መግዛእታዊ ኣሰራት ምስቲ ሕጂ ለቢስዎ ዘሎ ግርማ ተዛሚዱ ንዘቤታዊ ቱሪዝም ዓብዪ ፅልዋይ ዘለዎ
2: ምድሪ ባቡር ድብልዋ ካብ 1922 ኣብ መዓላ ካብተውዕለሉ ጀሚራ መዚ ንሕና ንሓልፎ ዘለና ዘለናዮ መሬት ልክዕ ዘረጊፅናያ ዘለና ማለት እዩ ዘረጊፅያ ዘለኹ ናይ ምድሪ ባቡር ኣሰርያ ካብ ከረን ብሓሊመንተል መፅያ ማለት እዩ ብሓሸራ ገይራ ምስኣትዎት ንኸረን ልክዕ ኣብ ፍርቂ ቆሪፃ ብኣዘል ገይራ ናብዚ ዘለናዮ ጋብሪ ጫዘቕ ዝበሃል ሓሊፋ ነዚ ሰንኪል ዝበሃል ጎቦ ተቐኒታ ንበጉ ዝበሃል ዓዲ ኣሎ ብትሕተና ቡጌራ እውን ክሳብ ብሻ ትበፅሕ መስመር እዩ ማለት እዩ ዓብ ኣገልግሎት ዝህብ ነበረ ኣብቲ ሰዓቱ ኣብቲ እዋኑ ማለት እዩ ግዜ ጥልያን ተንታ ዝነውሐት ዝተፈፀመትላ ውግእ እያ ከማንታ ናይ ጥንቁላሓስ ድበርትዐትን ብዙሕ ህልቂት ዝሰዕበላን ዝነውሐ ግዜ ዝወሰድ ኣስታት ክልተ ወርሒ እያ 57 መዓልቲ ዝብል እቶም ሰውዕሎ ማለት ያው ዝነበሩ ክንዲኡ ዝወሰደ ግዜ እዩ ዝበርትዐን እታ መዛዘሚትካ ጠንቂ ናይ ምንዝዛም ካልኣይ ኩልያት ዓለምሲ ድሕሪዩ ኣብ ዓለም ዳርጋ ኣይፀንሐን በቃ ፃዕዳ ባንዴራ እንዳሓስካ ዓዲ ዓዲ ተኣቱ ውግእሲ ድሕሪዩ ኣይቀፀለን እዩ ባሃል ዝከኣል ኣዝዩ ኣገዳሲ ታሽሙ ኣለዎ ታሪክ ኣለዎ ድሕሪ 200 ዓመት 300 ዓመት እንታይ እንታይ ይግበረሉ ከም ዝነበረስ ሰብ ውዕሎ ዝያዳ ወይ ድማ ካብ ባሓጎታቶም ዝወሰድዎ ዕላል ክዕልሉካ ከለዉ ኣዝዩ ብዙሕ ፍፃሜታት ዝፍፀመሉ ዝነበረ ቦታ እዩ ከም ታሪክ ከዓኒ ኣገዳስነት ዘለዎን ትሪስማዊ ፀጋታት ምዃኑ ኒኻ ንብሎ ማለት
3: እቲ ምሕዛእእቲ ሕዛእቲ ምዃኑ እዚ ከባቢ እዚ ካብቲ ዓብዪ ተበግሶ እዩ እንድሕርቲ ሓዚኡ እቶም ቅርስታት ክዕቆብ እዮም እንድሕርቲ ሓዚኡ እቶም ኣግራብ ክዕቆብ እዮም ከም ብሓድሽን ክስስኑ እዮም እንድሕርቲ ሓዚኡ እንስሳታት ኣብ ንቡር መንበሪኦም ክምለሱ እዮም እንድሕርቲ ሓዚኡ ከዓ ዝያዳ ሰሓብነት ክፈጥር እዩ በቲ ታሪኩ ጥራይ ሰሓቢ ዝነበረ በዚ ሕጂ ዘለዎ መልክዕ ከዓ ዝያዳ ሰሓቢ ክኸውን እዩ ስለዚ እቲ ቀዳማይ ክግበር ዝግብኦ ተገይሩ ኣሎ ኢለ ዝሓስባ ነቲ ምሕዛእ እዩ ማለት እዩ ምሕዛእ ሲ ካብ ምትካል ንላዕሊ ኣገዳስነት ኣለዎ
4: ታሪክ ኣለዎ ባህሊ ኣለዎ ሃይማኖት ኣለዎ ናይ ሃገር ፅላል ውሕስነት ኣለዎ ናይ ኣይደንቲቲ ናይ ኣንነትን ናይ መን ከም ምዃንና ኣብዚ ቦታ እዚ ምስ መፃና ናይ ብሓቂ እቲ ዕምቆቱን እቲ ታሪኹን እቲ ርዝነቱን ኣብዚ ኢና ነብል
0: ጥንቁላሓስ ክሪኦ ከለኹ ምስቲ ኣቀማምጣ ናይቲ ቦታ ምስቲ ክሊማዊ ባህር ናይቲ ከባቢ ምስቲ ብዙሕ ህዝቢ ናይዚ ከባቢ እዚ በዚ ሕጂ ንኸዶ ዘለና በዚ ሒዝናያ ዘለና ኣካይዳ ናይ ምሕዛእ እንተ ደኣ ን4-5-6-7 ዓመት ብከምዚ ቀፂልናዮ ከረን ከም ከረንሲ ግርማ ናይ ቀጠልያ ናይ ምዃን ግርማ ክህልዋ እዩ ወይ እውን ህዝቢ ናይ ከረንሲ ሓደ ፅቡቕ ነገር ክርእሉ ዝኽእል ከባቢ ክፈጥር እዩ ክህልዎ እዩ ኢለ ዝሓስብ
1: ምዕቃብ ኣከባቢ ምዕቃብ ሂወታዊ ብዙሕነት እዩ ከባቢታት ጥንቁላ ሓስ ክዕቀብን ክሕዝኣን ምስ ጀመረ መቦቆላውያን ኣግራብ ናብ ንቡር ሂወቶም ክምለሱ ስፍሮኦም ተመንጢሎም ዝፀንሑ እንስሳታት ዘገዳም ከም ነብሪ ዝብኢ እፎይታ ረኺቦም ናብ መረበቶም ከብሉ እቶም ዝብላዕ ተሓሪሞዎም ፅርግያ ጥንቁላ ሓስ ንዝሓለፈት ኣውቶቡስ ክቋመቱ ዝፀንሑ ኣህባይ ከይተረፉ ምስ ምሉእ ተስፍኦም ናብ ጫካታት ጥንቁላ ሓስ ክቋመቱ ከለዉ ማንም ክግንዘቦ ዝኽእል ፍፃመ ኮይኑኣሎ
2: ከምዛ ናይዛ ከባቢ ጋብሪ ጫደቕን ጥንቁላ ሓስ ብሓፈሻን ኮይና ዘለና ናብ ሕሩም ሕዛእትን ተኸምኡ ዝኣመሰለ ፕሮጀክትታት ተኣታትዩ ዝነበረ መካያድን ተኻይዱ እቶም ፀጋታት ንብሎም ዘለና ናይ ቱሪዝም ፀጋታት ናይ ብሓቂ ተሓልዮም ኣሎ ማለት እዩ እጂ ኣብቲ ንቕሓት ንእሽተይ ተግባር ኣብ ኩለን ዞባታት ንክኾነለ ኢለየ እምበር ኣይግበርን ኣሎ ማለት ኣይኮነን ኣብ ኩሉ ዞባታት ከምኡ ክኸውን ክትሪኦን ከለካ ግን ዓብ ውፅኢት ክህልዎ ከም ዝኽእል ንረኣየካ እዩ ፅቡቅ ታሽሚ ከዓ ዘሎ ፅቡቅ ከይድና ኣለናዮ በልኩ
4: ብሓፈሻ ታሪኹ ትንታኒኡ እቲ ዘለዎ ለውጢ ኣብዚ ዝተገብረ ናይ ብሓቂ 405 ሰባት እዮም ዝወፍሩ ዝነበሩ

0: ዝብኾንቱ ብቕባልሉ ተሰርሐ ኣይኮነን ግን ናይ ብሓቂ ናይ ኢድ መንግስቲ ኣለዎ ናይ መሪሕነት ናይ መንግስቲ ኣለዎ ፍቓድ ከዓ ናይ መንግስቲ ስለ ዘለዎ እዩ ስለዚ ሕጂ እውን ለበዋዒን ናተይ ምሕፅንታን እዚ ቦታ እዚ ንከምዚ ንክቕፅል እሞ ናይ ብሓቂ ቱሪዝማዊ መስሕብ ክህልዎ
1: ንሕና ንዝሕታ ዝናሓዝና ከም ተቐዲሞ ዝበልኩ ኣብ ማእከል ህዝቢ ኮይና ኢና ንሓዝኦ ዘለና እቲ ረብሓስ ቀጥታ እዩ ምስ ህዝቢ ዝተሓዝ ክሪኦ ከለኹም ብክሊማ ኹን ብባህሪ ናይ ምቕያር ቀጥታ ርክብ ዘሎ ኮይኑ ስማዓኒ ምክንያቱ ኣብ ካልእ ከምዛ ዓንተወይ ዝበልኮ ኣቐዲሞ ዝበልኮ ኣብ በረኻ ከይትካ ትሓዝ ነቲ ናይ ተሓዛዛ ሲስተምካ ውን ከም ካልእ ጌርካ ክተምፅኦ ትክእል ኢኻ ምክንያቱ ምስ መነባብሮ ናይ ሓርሳ እዚ ግን ታሪክ ንምዕቃብን ኣከባቢ ንምዕባልን ኢልካ ዝሕዛእ ዘሎ ሕዛእቲ እሞ ከዓ ኣብ ማእከል ህዝቢ ስለ ዝኾነ እቲ ዝመፅእ ሲ ካብ ኩለን ሕዛእትታት ከም ኣብነት ኮይኑ ክጥቀስ ዝኽእል ሕዛእቲ ናይ ጥንቁልሓስ ክህልወና ኢለየ ዝግምት ማለት እዩ
2: እዚ ተበግሶ እዚ ብካልኦት ኣካላት ክሰዓብ እዚ ተበግሶ እዚ ብካልኦት ኣካላት ከዓ ዝሓየለ ደገፍ ክግበረሉ ምክንያቱ ካብዚ ዝዓቢ ስራሕ የለን እዚ ከባቢ እዚ ከዓ ብሃይማኖታዊ መልክዕ ጥራይ ዘይኮነ ብኩሉ ቱሪዝማዊ መልክዑ ብባህላዊ ውርሻታት መልክዑ ብተፈጥሮኣዊ ፅባቂኡ ንባዕሉ እዚ ኣብዚ ዘሎ ኣኻውሕ እዚ ዘሎ ኣግራብ እንደገና እንስሳታት እንዳር ተወሲኮምሞ ሲ እንታይ እዩ ክመስል ሕጂ እዚ ብኩሉ መልክዕ ርእና ናይ ኩሉና ረብሓ ምዃኑ ብዞባ ደረጃ ብሃገር ደረጃ ምዃኑ ተረዲእና ንምዕቃቡ ንምሕያሉ በብዓቕሙ ደገፍ ክገብረሉ ከም ዝግባእ ሓደ እዚ ናይ ምዕቃቡ ስራሕ እዩ ማለት እዩ ካልእ ግን ከምዚ ዓንተቦይ እውን ክትቀፀኒሑ ኣብዚ ክበፅሕ ኢሉ ዝመፀ ሰብሲ ማይ ክሰቲ እንተዘይክኢሉ ኮፍ ኢሉ ብርክዕ ፅፍ ኣቢሉ ዋላ ነታ ባዕሉ ሒዝዋ ዝመፀ ባኒ ክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ ዝዓበየ ቦታ እንድሕሪ ተዳልዩልና ኣሎ ዝነእሰ ንምንታይ ይተርፍ ዝዓበየ ጌርና ከለና ነቲ ዝነእሰ ንምንታይ ንገጥፎ
3: ጥንቁልሓስ ልዑል ኣገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ ንቕሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘማት ነጥቢ ይኮነን ብዙሕ ኣገዳስን ታሪኻውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀንሐ ንምእራሙ ግን ዝነኣድ ስጉምቲ ተወሲዱሎ እሱ ድማ ምሕዛ እዩ ሕሩም ሕዛእቲ ጥንቁልሓስ ባህርያዊ ተፈጥሮ ናብ ንቡር ንምምላስ ባህልን ሃይማኖትን ንምዕቃብ ቅርስታትን መግዛእታዊ ሓድግታትን ኣሰሮም ከይሃስስ ዝድግፍ ድርብ ረብሓታት ዘለዎ ዕውት ውጥን እዩ ብቐንዱ ከዓ እዚ ተረኺቡ ዘሎ ውፅኢት ደገፍ ናይ ህዝቢ ዘማእከሎ ስለ ዝኾነ ንነበርቲ እቲ ከባቢ ዝለዓለ ክብርን ሓበንን ክስምዖም ይግባእ ሕሩም ሕዛእቲ ጥንቁልሓስ ብከምዚ ተቐፂሉ ቱሪዝማዊ ስሕበት ዘለዎ ልሙዕን መሳጥን ትርኢት ከም ዝውንን ዘጠራጥር ኣይኮነን።

መዲና ሳዋ ትማሊ ቀዳም መበል 38 ዙርያ ሃገራዊ ኣገልግሎትን መመረቕቲ ኣብቂዓ ነይራ። በዛ ኣጋጣሚ ድማ ንኩሎም ተመረቕቲ መበል 38 ዙርያ ሃገራዊ ኣገልግሎት ከምኡውን መምሃራንን ኣለይትን እንቋ ሓጎሰኩም እንቋ ኣብቃዓኩም ክንብል ንደሊ። እዛ ስዕባት ቐርብ ደርፊ ድማ ጋቢዝናኩም ኣለና። ናፍታ ደርፊ ከነስግረኩም

0: ካብተን ምሃርቲ ዝኾና ትሕዝቶታት መደባት ሞዛይክ መደብ ኣሰራርሓ ምግቢ ስዒባ ክትቀርበልና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ዝተፈላለዩ መኣዛታት ከምኡውን ውሑድ ኣስቤዛ ጌርካ ዝተፈላለዩ ዓይነት ምግብታት ምድላው ዝብል እዩ። ካብዛ መደብ እዚኣ እውን ቀፀል ከምቲ ንብሎ ንምሃር ክንብሉ ተስፋ ንገብር። ርኢና ጥራሕ ክንሓልፎ ዘይክና እውን ልክዕ እንዳተምሃርና ክንደግሞ ከም ዘለና እናሓብርና ናብ ናይ ሎሚ ትሕዝቶ መደብ ኣሰራርሓ ምግቢ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ክንሰግር።
1: ሰላም ኩራት ዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ መስተ ናይ ብርጭቕ። ብርጭቕ ክንብል ከለና ሕጂ ኩሉ ግዜ ብርጭቕ ኣይንጥቀመሉን ኢና። ክንጥቀመሉ ዝግባአና እዩ ግን ሕራይ ፍርቂ ኪሎ ብርጭቕ እንድሕር ጌርና ፍርቂ ማንካና ሻሂ ህሩድ ቀሪምና ኣለና። ህሩድ ጥሉል ክርከብ ፅቡቅ። ጅንጅብል ከዓ ፍርቂ ማንካ ኢልና ለ ጥሉል ረኪምና ጅንጅብል። ኣራንሺ ወይ መዓር መዓር ቀሪምና ኣለና ሓንቲ ኢልና ሕጂ ለሚን ከዓ ለሚን ክንቅርብ ኢና ሕጂ

መጀመርያ ንትኩሉ ዝተጠቐሰ ኣኪምና ኢልና ብተወሳኽነት ቀይሕ ስርካ ቀይሕ ስርካ ንህለ ቀይሕ ስር ሕጂ ቀይሕ ስር ዝህበና ጥቕሚ እያ ክገልፅ ቀይሕ ስር ኣብ ጥዕናና ዝህበናኻ ዕዶት ደም ኢልና ይሕግዝ ስርዓት ምሕቃቅ ምግቢ ከዓ ይሕግዘና ንስፖርታውያን ካብ ቅርጥማት ይሕግዝ ክብደት ምጉዳል እውን ይሕግዝ ሽኮር ዘላቲ ሕማም ግን ክወስዶ ኣይግብኦን እዩ ድሩየት ማይ ከዓ ይኮነና ከምዚ ስለ ዝኾነና ሕጂ ምጥሓን ጥራይ ዋላ ሓንቲ ክሰርሖ ሪኮምካ በታ ማሽን ጌርና ክንፀምቆ ኢና ሕጂ ኩሉ ዋላ እንተ ዘይኮነ ጣውላና ፍሉይ ጣውላ ኢካ ትገብር ከምዚ ጌርና ፍረ ብሕጎ ሓቢና ዝክነውፅ ኢና ብርጭቅ ሕጂ ህሩድ ናይ ነድሪ ናይ ዝተፈላለየ ናይ ጥዕና ስለ ዝኾነ ህሩድ ትገብረሉ ኣለኹ እንደገና ጥሉል ጅንጅብል ከዓ ጥሉል ጅንጅብል ጥሉል ጅንጅብል ከዓ መቲርናዮ እንደገና ቀሕስር ቀሕስር ቀሕስር ማዓር ቀሪበ ኣለኹ ለሚዳ ቁሩብ ጉድል ምስ በለትና ክውስኸል ንዑ ዘለየና ሽኮር ክንገብር ንኽእል ኣብኡ ከሎ ክንገብር ንኽእል ንሕና ግን መዓር ቀሪብና ኣለና ካልይ ትራኸመክስበ መንፊት ጌርና ኢና ንነፍዮ መንፊት ጌርና ንነፍዮ ዝተረፈናኸ ፍሪኡ ርይ ኣቢልና ውፅኢናዮ ለሚ መዓር ከዓ ሕጂ ጅንጅብል ገይረሉ ህሩድ ገይረሉ ሽኮር ክትገብረሉ ትኽእል ንሕና ግን መዓር ገይርናሉ ሽኮር ክትገብረሉ ትኽእል ንሕና ግን መዓር ኢና ገይርናሉ ኣብኡ ከለኹ ትገብሮ ትኽእል ናይ ባዕሉ ሽኮር እቲ ኣይሕስር ንባዕሉ ሽኮራዊ ነገር ኣለዎ ብርጭቕ ከዓ ሽኮራዊ ነገር ሕጂ ቁርብ ማለት ዝደለኸ ይህሉ ወይ መዓር ወይ ሽኮር ኢና ንገብረሉ ዘለና እምበር ኣብኡ ከለኹ ትገብሮ ትኽእል ኢኻ ኣድላይ ኮነ ሕጂ ዝውስኮ ዘለኹ

ቀረ። ስለዚህ አህሎ ናይ ብርጭቅ መስተ ይገብረ ኣለኹ። ናይ ብርጭቅ ምንፋይደሉ ሕጂ ናይ ትለሚን ናይ ሕሩድ ናይ ጅንጅብል በር በዓል ብርጭቅ ሞት ድብል ምንፋይየሉ ዩ ሕጂ ነቲ ብርጭቅ ዶይኮና ነፍዮ ዘለና ነቲ በዓል ጅንጅብል ጥሉል ስለ ዝኾነ ለሚን ከምኡ እጂ መዓር ተደይ ግበርናላ ግን ሓንቲ ራንሽ ክንገብረላ ንኽእል ኢና። ንሕና ግን ክልቲኡ መዓር ክንገብሮ ስለዘይከደለና ብመዓር ጌርና ሕራይ ብዝደለናዮ ክንቀድሖ ንኽእል። ዝደለናዮ ናይ ብርጭቅ መስተ ክንሰርሕ ፀኒሕና ድሕሪ ናይ ብርጭቅ ከምዚ ኣብ ዝሃሩራ ብዝገለ ግድን ምስታይ ስለ ዘልየካ ኣብ ጥዕናና ድማ መስተት ብዘለፀ ስለ ዝኾነ ሕጂ እዛ ናይ ፅቡቅ ጌርካ ዝተወቐጠ እንጣጢዕ መቐመጡ ኢኻ እዙዩ ሕጂ መቐመጢኡ ዝበለፀ ጌርካ ኢካ ተቐምጦ እንጣጢዕ ኣፃዕድዋ ኣቢልና ዝቕብረ ሕጂ ኦሜጋ ሰለስተ ኣለዎ ቅብኣዊ ወይ ከዓ ስልፊ ስለ ዘለዎ ነድሪ ይከላኸል ካብ ሕማም ሻምብቆታት ደም ከዓ ማለት ኤርተራታት ይከላኸል መትንታት ከይዕበስ ይከላኸል ፅሕጊ ስለ ዘለዎ ከዓ ማዓናጡና የጥዒ ዕግበትካ ይህበና ካብ ድርቀት ከዓ ይከላኸለልና። ብተወሳኺ ክልተ ማንካ ጣውላ ኩሉ ግዜ ክንወስዶ ፅቡቅ እዩ። ሕማቅ ኮለስትሮል ይንክ ኣብ ደም ደሎ ሽኮር ይቋፃፀር ካብ ፀቕጢ ደም ከዓ ይከላኸል። እንጣጢዕ ኩሉ ግዜ ኣብ ንጥቀመሉ ጥራይ ክንወቕጦ ይግባአና። ምክንያቱ ተወቒጡ እንተፀኒሑ ጥዕና ጣዕሙ ይቕይር ንጥዕናና ፅቡቅ ኣይኮነን። ስለዚ ዝኩሉ ካብ ዝህበና እንጣጢዕ ክንጥቀመሉ እንዲ ዝበለፀ

ንሕና ግን ክንጥቀመሉ ከለና ንመስተ እንድሕር ኮይኑ ሽዱሽተ ማንካ ጣውላ በዚኣ ትገብር ንድሕር ኮይነ ሽዱሽተ ማንካ ጣውላ ዝገብር ንድሕር ኮይነ ሽዱሽተ ተምሪ እየ ትገብር ንሕማም ሽኮር ገለገለ ዘላቶ ኩሉ ክገልፅ ፀኒሐ ሕጂ እዚ ተምሪ ተምሪ ሽዱሽተ ሓባ ንድሕር ሽዱሽተ ማንካ ጣውላ ትገብር ኮንካ እዚ ተምሪ ካሮት ከዓ መማቕርቲ ክኾነና ዝበለፀ ስለ ዝኾነ ካሮት ሕጂ ጨው ዝደሊ ጨው ክገብር ይኽእል ሽኮር

ጣዕሙ ይቕይር ንጥዕናና ከዓ ሃሳይ ሕጂ ከም ዝደለካዮ እ ከዓ እንትገብር ብዙሕ ክትገብር ትኽእል ሽዱሽተ ማንካ ክገብር እያ ነግን ሕጂ ጨው ዝደሊ ጨው ይገብር ሽኮር ዝደሊ ከዓ ሽኮር ይገብር ንሕና ግን ብዘይዋን ሓንቲ ኢና ክንገብሮ ንወቕዖ ፅቡ ጌርና ብኢድካ ደሪስካ ንዲ ድጥዕም ንሕና ከዓ ብዛ መሽን ጌርና ፅቡ ጌርና ክንወቕዖ ዳዕረፍና ነዛ ማሽን ዳዕረፍና ሓፊስ ተደለና ሓፊስ ተዘይደለና ዘለው ዝበለ ፅቡ ጌርና ንሃርሞ ብኢድካ ደሪፅካ እቲ ትጣዓሚ ሕጂ ሕራይ ክብራ ተዓዘብትና ድሕሪ ነዊሕ ከምዚ ገይሩ ምስ ተሃረመ ኣብ መቐረብ ኢና ንክልበጦ ሓፊስ ፀበቐ ከሚን ገይረ እንደገና ማዓር ገይረ ቀይሕ ስር ገይረ ኩሉ ብርጨ ከዓ ፍሪኡ ኩሉ ኣሪናዮ ፓርኬታ ገርና ግሕጥግሕጥ ቁታ ቢልና ፍረት ዝኸፈ እዩ ኣይፅመን እዩ ፍረካ ይትገብረሉን ኢኻ ሕጂ ዕዶት ደም ይሕግዝ ኢልና ስርዓት ምሕቃቅ ምግቢ ከዓ ይሕግዘና ንስፖርታውያን ካብ ቅርጥማት ይሕግዝ ክብደት ከዓ ንምጉዳል ከዓ ይሕግዘና ሽኮር ሕማም ዘላቶ ብዙሕ ክወስዶ ይብሉን ርውየት ማይ ከዓ ይሕግዘና ወይ ከዓ ይዕግበና ስለዚ ክንጥቀመሉ ትድበለጠ ናይ ሽኮር ሕማም ዘላቶ ግን ዝክወስዶ ኣይምረፅን ሕማቅ ኳቶ ዘይኮነ ኣይትመርፆን ኢኻ ተራይ እምበሪ ክብራት ተዓዘብትና እዚ ናይ ሎሚ ሕጂ ምዝደሎ ሃርሃር ድብለካ ክትሰትዮቱ ዝበለፀ ንጣጢዕካ ምሸሰት ሃርሃር ድቅስ ካብ ተውዕዮ እኳ ከምዚ ጌርካ ክትሰትዮ ትፀበቐ ብሰራሕናዮ ናይ ንጣጢዕ መስተን ብሰራሕናዮ ናይ ብርጨቕ መስተን ነዚ መስል ንመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንራኸብ ተሓንቀኒ

ክቡራት ተኸታተልቲ መደባት ሞዛይክ ስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣገረምቲ ዝኾኑ ትሕዝቶታት ናይ ሰሙን እዚ ከምኡውን ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባላ። ምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ብሓባር ንከታተል።

ኣብ ቻይና ብዓይነቶም ፍልይ ዝበሉ ሮቦት ይፈርዩ። ቻይና ምስተን ሮቦት ኣብ ምፍራይ ስርሐ ኢለን ሒዘንኦ ዘለዋ ሃገራት ካብ እትስራዕ ነዊሕ እዋን ኮይኑኣሎ። ትካል ቴክኖሎጂ ዩቪቴክ ኣዝዩ ምዕቡልን ዝተረቐቐን ናይ ኤኣይ ቴክኖሎጂ ተጠቒሙ ሰባት ዝመስሉን ካብ ካልኦት ሮቦታት ንላዕሊ ብፍልይ ዝበለ ኣገባብ ምስ ሰባት ክዋስኡ ዝኽእሉ ብብዝሒ ኸፍር ከም ዝኾነ እዩ ኣፍሊጡ። እቶም ሮቦት ብተባዕታይን ኣንስተይትን ዝተሰርሑ ኮይኖም ቁመቶም ደቂ ተባዕትዮ ሜትሮን 83 ደቂ ኣንስትዮ ድማ ሜትሮን 69 ይበፅሕ። ካብ ናይ ሰብ ተቐዲሑ ዝተ

ዝሰርሐ ቆርበት ድማ ይውንኑ። ብተወሳኺ ልዕሊ 20 ረቀቕቲ ስምዒታዊ ኩነታት ኣብ ርእሲ ምውናኖም ብልዕሊ 90 ሚእታዊት ብልክዕ ናይ ምልላይ ዓቕሚ ዘለዎም ኮይኖም እዮም ማዕቢሎም። እቶም ሮቦታት ዝተሰርሕሉ ዕላማታት ገለ ምስ ንርኢ፡ ምስ ሰባት ንምምሕዛው፡ ቅዲ ኣነባብራ ንምምሕያሽ፡ ማሕበራዊ ሓገዝ ንምሃብ፡ ኣጋይሽ ንምቕባል፡ ኣረጋውያን ንምክንኻን፡ ስነ ኣእምራዊ ደገፍ ንምብርካት፡ ኣብ ምርምርን ትምህርትን ቱሪዝምን ምርኢታትን ንምንጣፍ ከም ዝኾነ እዩ ዝጥቀስ።

ኩባንያ ዩቢቴክ ነቶም ሮቦታት ንምርኢት ድሕሪ ምቕራቡ ድሮ ልዕሊ 10,000 ሰባት ከምኦም ሮቦት ክሰርሕሎም ጠለብ ኣቕሪቦም ከም ዘለዉ ገሊጹ። ዋጋታት ከከም ዓይነታት ቶም ሮቦት ዝፈላለ ኮይኑ ካብ 17 ክሳብ 145,000 ዶላር ከም ዝበጽሕ ይንገር። እቶም ሕጂ ብትእዛዝ ናይ ሰባት ዝፈርዩ ሮቦታት ኣብ መፋርቕ ወርሒ መስከረም ክቐርብ ድማ ትጽቢት ዝግበር።

ኣውስትራልያዊ ብዝለዓለ ድምፂ ብምጭዳር ኣብ መዝገብ ሰፊሩ። ኣብ ካምቤራ ዝምቕማጡ ጆሴፍ ማግሬል ባቴብ ንእዝኒ ሰብ ዝጨድድ ጭድርታይ ዘውፅእ ብኣሃዱ መዐቀኒ ወዋዕ ድምፂ ደስ ይበል ተዓቂኑ ካብ ቅድሚኡ ዝነበሩ ጨደርቲ ዝልዕል ድምፂ ምዃኑ ብትካል መዝገብ ክብረ ወሰን ጊነስ ክረጋገጽ ክኢሉ። ሓምሳን ሸሞንተን ዝዕድሚኡ ማግሬል መጋዝ ክቆርፅ ከሎ ምዝስማዕ ድምፂ ዝመጣጠን 122.4 ደስ ይበል ዝተዓቀነ ጭድርታዩ ኣስሚዑ። ነቲ ቅድሚ ሕጂ ዝተታሕዘ መዝገብ ንምስባር ድማ ን7 ግዜ ፈተነታት እዩ ኣካይዱ። ንሱ መዝገብ ክብረ ወሰን ናይታ ኣብ 1994 ብ121.7 ደስ ይበል ዝጨደረት ኣየርላንዳዊት ኣናሊሳ ፍላንጋኒ ረቲዑ። ሚትን 30 ደሲበል ኣስታት ናይ ሓንቲ 100 ሜትሮ ርሒቓ እትብገስ ነፋሪት ተውፅኦ ድምፂ ምዃንዮም ክኢላታት ናይቲ ዓውዲ ዝገልጹ። እቲ ድምፂ ብፕሮፌሽናል ናይ ድምፂ መሃንድስ ዝተመልአ ኮይኑ መሰኻኽር ትካል መዝገብ ክብረ ወሰን ጊነስ ድማ ኣብኡ ተረኺቦም ነይሮም። ማግሬል ካብ 2017 እዩ ኣብ ከተማ ካምቤራ ኣብ ውሽጢ ዓዲ ናይ ዝካየዱ ንጥፈታት ሓበሬታ ንምሕላፍ ኳደረ ናይታ ከተማ ኮይኑ ዘገልግል። ብተወሳኺ ኣብ 2019 ኣብ 6.3 ካልኢት 10 ፍላጻታት ቀስቲ ብምውርዋር ኣብ መዝገብ ሰፊሩ ነይሩ። ኣይጸንሐን ግን ድሕሪ 9 ኣዋርሕ ወዲ 7 ዓመት ቆልዓ ብ11 ካልኢት ስዒርዎ።

እዚ እንዕዘቦ ዘሎና ምቁር ሕብስቲ ኣብ ማሕበራዊ መራኸቢታት መዘራረቢ ኣርእስቲ ኮይኑ ቀኒሎ ኣብ ታይላንድ ከተማ ፓታያ ዝርከብ ህቡብ እንዳ ሕብስቲ ድማ ነዚ ብክሮሳንት ዝፍለጥ ምቁር ሕብስቲ ዘዳልዎ። ወናነቲ ገዛ ኣርቲቾም ሰባት እቲ ዘይተለምደ ኣብቲ ክሮሳን ተሓዊሱ ዘሎ ፀጉሪ ዝመስል ነገር ካብ ብረቂቕ ዝተቆራረፀ ቾይ ዝበሃል ጸሊም ዝብላዕ ዕምባባ ባሕሪ ዝተሰርሐ ምዃኑ እዩ ተዛሪቡ።

0: እቲ ክሮሳንት ኣብ ማሕበራዊ መራኸቢታት ኣቓልቦ ሰባት ብምስሓብ ዝተሓዋወሰ ግብረ መልሲ ረኺቡሎ። ገሊኦም ነቲ ፈጠራ ከንቑ ከለዉ፡ ገሊኦም ድማ ሸውሃትካ ዝዓፁ ክብሉ ርእይቶኦም ሂቦም። እቲ ክሮሳንት ካብ ፈለማ ኣካል ናይቲ ኣብቲ ገዛ ዝቕረብ ምቁር ሕብስቲ ኣይነበረን። ሓደ ዓሚል ንሓደ ዓርኩ ኣብ ዕለተ ልደቱ ከሰንብዶ ስለ ዝደለየ ተራእዩ ዘይፈልጥ ዓይነት ሕብስቲ ከዳልውሉ ምስ ሓተተዩ እቲ ሓሳብ ዝተበገሰ። ሓደ ክሮሳንት ኣስታ 65 ክሳብ 70 ታይላንድ ባት ዝበጽሕ ኮይኑ፡ በጻሕቲ ጣዕሚ ትምቁር ሕብስቲ ካብ ልምዳዊ ክሮሳንት ይበልጽ ድዩ ንምፍታን ኣብቲ ቦታ ብብዝሒ ይረኣዩን ስእልታት ይወስዱ ከም ዘለውን እዩ ዝሕበር።
1: Have you seen the croissant that looks like it's covered in human hair? It's real. And it's going viral in Thailand. A shop called Sai Wan Bakehouse in Pattaya created this unusual pastry. They call it the Mor Oi croissant.

ኣብ ዓለም ዝዓበየት ዲጂታላዊት ካሜራ ንዓሰርተ ዓመታት ዝቕፅል መጽናዕቲ ኣድማስ ጀሚራ ተባሂሉ ብትካል ቬራሲ ሮቢን ዝተሰርሐት እታ ዝዓበየት ኣብ ችለ ኣብ ዝርከብ ጫፍ እምባ ተቐሚጣ ዘላ ካሜራ ንደቡባዊ ሰማይ ብቢልዮናት ዝቕፀሩ ከዋኽብትን ጋላክሲታትን ንዓሰርተ ዓመታት ክትዕዘብያ።

እዛ ዝዓበየት መሳርሒት ነቲ ዳርጋ ክንድንእሽተይ መኪና ዝኸውን 3200 ሜጋ ፒክሰል ካሜራኣ ንዓሰርተ ዓመታት ነፍሲ ወከፍ ለይቲ ኣማይት ስእልታት ደቡባዊ ሰማይ ንምስኣል ከተቕንዖ እያ። ቤት ፅሕፈት ስነ ፍልጠት ክፍሊ ፀዓት ነታ ካሜራ ንምህናፅን ምምዕባላን ኣስታ 800 ሚልዮን ዶላር ወፃኢታት ከም ዝገበረ ክፍለጥ ተኻኢሉ።

ተመራመርቲ ህዋ ካብታ ካሜራ ዝረኸብዎ ስእልታት ተጠቒሞም ከዋኽብቲ ጋላክሲታትን ካልኦት መሰጥቲ ነገራት ንምርኣይ ብሃንቀውታ ይፅበየለዉ። ብተወሳኺ እቲ ንመብዛሕትኡ ንጥረ ነገር ኣድማስ ኣቑሙ ዝርከብ ዘይረአ ጸሊም ነገር፣ ከምኡ ውን ጸሊም ፀዓት ንቕልጡፍ ምስፍሕፋሕ ኣድማስ ይድርኺ ተባሂሉ ዝሕሰብ ምስጢራዊ ሓይሊ ብዝያዳ ንምፍላጥ ክሕግዝ ኢሎም ይኣምኑ።

ሓራምዝ ኣብ ዓለም ብግዝፎምን ብሓይሎምን እዮም ዝፍለጡ። እንተኾነ ሓራምዝ ፍሉይ ናይ ምዝካር ክእለት ማለት ናይ ልዕሊ 6 ዓመታት ተዘክሮ ክዝክሩ ከም ዝኽእሉ ተመራመርቲ ይሕብሩ። ብዘይካዚ እውን ፍሉይ ናይ ምብሃል ጠባያት ኣለዎም። እዚ ድማ ብኪንዮ ናይ ድምፂ ማለት እዩ ብኣካላዊ ቋንቋ ይረዳድኡ ከም ዝኾነ እዮም ዝሕብሩ። ንሙሉእ ትሕዝቶ እምበር ብዛዕባ ሓራምዝን ባህርያቶምን ማለት ፍሉይ ጠባያቶምን ዝብል ትሕዝቶ ኣብ መደብ ሌላ ክቐርበልና እዩ። ምክትታልኩም ብክብሪ ንዕድም።

እቲ ዝዓበየ ናይ መሬት እንስሳ ዓለም እውን ሓደ ካብቶም ብብልሓቱ ዝወዳደሮ የለን እንተበልናኩም ከ እንቋዕ ናብ መስተንክር ዓለም ሓራምዝ ብሰላም መጻእኩም። ንምእማኑ ዘጸግም ተዘክሮታትን ተውህቦታትን ብዘይተሓስቦ መንገዲ ዝራኸብሉ ኣፍንጫ ሓርማዝ ኣስታት 40,000 ጭዋዳታት ከም ዘለዎ ትፈልጡ ዶ? ልክዕዩ 40,000 ደቂ ሰባት ኣብ ኩሉ ኣካላቶም ትሕቲ 700 ጭዋዳታት ጥራዩ ዘለዎም። ኣፍንጫ ሓርማዝ ንገረብ ካብ ስሩ ንምምንዛዕ፣ ንርእሱ ማይ ንምንጻግ ወይ ንእሽቶ ዓተር ከይጨፍለቐ ቀሲሉ ከልዕል

ክበልዕ ይኽእል። ካብዚ ዘገርም ነገር ድማ እንሆ ሓራምስ ክዘሉ ኣይክእሉን እዮም። እቲ ገዚፍ ኣካላቶም ዳርጋ ኣብ ኩሉ ግዜ እንተወሓደ ሓደ እግሮም ኣብ መሬት ንኽጽንሑ ዝተዳለወ እዩ። ብዘገርም ፍጥነት ክጐዩ ይኽእሉ እዮም። ክሳብ 40 ኪሎ ሜትር ወይ 25 ማይል ኣብ ሰዓት ናይ ምጉያይ ክእለት ኣለዎም። ምዝላል ግን ኣካል ክእለቶም ኣይኮነን። ሓራምዝ ዓበይትን ሓያላትን ጥራይ እዮም ትብሉ ዶ? ደጊምኩም ሕሰብሉ። ዘደንቕ ተዘክሮታት ዘለዎም ኮይኖም ንዓመታት ዘይረኣይዎም ኣባላት ስድራ ቤቶም ከለልዩ ይኽእሉ። ኣብ ርሑቕ ማይ ዝርከብ ቦታታት ከይተረፈ ክዝክሩ ይኽእሉ እዮም። እዚ ድማ ስድራ ቤቶም ኣብ እዋን ነዊሕ ደርቂ ንኽነብሩ ይሕግዞም። ሓራምዝ መብዛሕትኡ ግዜ ደቂ ሰባት ክሰምዕዎ ዘይክእሉ ትሑዝ ዝኾነ ድምፂ ገይሮም እዮም ኣብ መንጎኦም ዝረዳድኡ። እዞም ዓሚቕ ድምፅታት ንሓያሎ ኪሎሜትራት ክጓዓዝ ስለ ዝኽእል ሓራምዝ ኣብ መንጎኦም ከም ተፈጥሮኣዊ ናይ ነዊሕ ርሕቐት ቴሌፎን ካብ ብዙሕ ርሕቐት ክረዳድኡሉ የኽእሎም። ስለምንታይ ሓራምዝ ነዚ ገዚፍ ኣእዛኖም ከም ዘንጨፍጭፍዎ ሓሲብኩም ዶ ትፈልጡ? ክነፍሩ ስለ ዝፍትኑ ኣይኮነን። እተን ገዘፍቲ ኣእዛን ከም ኣብ ውሽጢ ዝተሃንፀ መምጠን ኣየር እየን ዝሰርሓ። ኣብ ጥቓ እቲ ላዕለዋይ ሸነኽ ዝርከቡ ሰራውር ደም እዝኒ እናነቕነቑ ሙቐት ኮግድሉ ይኽእሉ። እዚ ድማ ነዞም ዓበይቲ እንስሳታት ኣብ ትሕቲ ውዑይ ፀሓይ ንኽዝሕሉ ይሕግዞም። ኣብዚ ሓደ ዘገርም ጥቕሚ ናይ ሓርማዝ ቀልቅል ኣሎ። ሓርማዝ ብሉፃት ዳግመ ምጥቃም እዮም። ሓምልታቶም ብዘይተሓከመ ዘርኢ ዝተዓሸገ ኮይኑ እቲ ዘርኢ ኣብ መላዕ ምድሪ እናተዘርግሐ ምስ ከደ ኣግራብ ክዓብዩ ይሕግዞም። ብዝተወሰነ መልክዕ ሓራምዝ ናይ ተፈጥሮ ኣታኽልተኛታት እዮም።

ብዛዕባ ተፈጥሮ ክንዛረብ እንተኮይና ድማ ሓራምስ ጭቃ ብጣዕሚ እዮም ዝፈትዉ። ጽቡቕ ናይ ብጭቃ ምሕጻብ ንምዝንጋዕ ጥራይ ኣይኮነን፣ ግብራዊ እዩ። እቲ ጭቃ ንቆርበቶም ካብ ፀሓይ ይከላኸለሎም፣ የዝሕሎም፣ ከምኡ እውን ንዝናኸሱ ጣንጡ ንኸይቀርብዎም ይሕግዝ። ሓራምዝ ኣብ መስትያት ንነፍሶም ከለልዩ ከም ዝኽእሉ ትፈልጡ ዶ? እዚ ድማ ዓበይቲ ኣህባይ ዶልፊንን ደግ ዝበሃል ዓይነት ዑፍን ሓዊሱ ብኣጻብዕቲ ዝቝጸሩ እንስሳታት ጥራይ ዝካፈልዎ ሳሕቲ ዝረአ ክእለት እዩ። እዚ ኸዓ ሓርማዝ ልዑል ደረጃ ርእሰ ነቕሓት ከም ዘለዎ ይሕብር። ሓራምዝ እውን ንምእማኑ ዘጸግም ስምዒታውያን እዮም። ልደት የብዕሉ፣ ንኣባላት ስድራ ቤቶም ዝሓረቑ የጸናንዑ፣ ምስቶም ዝተጐድኡ ብጸቶም ክጸንሑ እውን ይረአዮም። ተመራመርቲ ስነ ፍልጠት ሓራምዝ ዓሚቕ ማሕበራዊ ምትእስሳር ከም ዘለዎም ዝሕብር ባህርያት ኣብ ዝተፈላለየ መጽናዕትታቶም ገሊጾም ነይሮም። ዓቐኖም ድማ ከየደናግረኩም ብዘገርም መንገዲ ንፉዓት ሓንበስቲ እዮም። ኣፍንጫኦም ከም መስተንፈሲ ኣብ ትሕቲ ማይ ስለ ዝሰርሕ ዓሚቕ ሩባታት እናሰገሩ ከስተንፈሱ የኽእሎም። ካልእ ዘገርም ሓቂ ናይዞም ፍሉያት ፍጥረት ኣብ ኣእዛኖም ዝርከብ ጭዋዳታት እዩ። እዝኒ ነፍሲ ወከፍ ሓርማዝ ልክዕ ከም ኣሰር ኣጻብዕቲ ሰብ ፍሉይ ቅርጺ ሰራውርን ጭምዳድን ኣለዎም። ክልተ ብልክዕ ዝመሳሰሉ ጭዋዳታት

ኣብዚ ዓለም የለውን። ካብ ልዕሊ ዓቐን ሓይሊ ዘለዎምን ምስጢራዊ ዕላላትን ክሳብ ከም መዝሓሊ ዝሰርሑ ዓበይቲ ኣእዛንን ሓራምዝ ብዘገርም ነገራት ዝመልኡ እዮም።

ትሕዝቶታት መደባት መዛይክ ኹም ትከታተሉ ዘለኹም ክብራት ተዓዘብትና ዛስዒባ ተቐርብ ትሕዝቶ መደብና እምበር ንድሕሪት ምልስ ከነብለኩም ኢና። ካብ ግዜ ሰውሩ ኣትሒዙ ኣብ ዝተፈላለዩ ዜማታት ማለት ብቋንቋ እናራን ኩናማን ዝነጥፍ ዝነበረ መሓመድ ኣድም ዘሚል ዝተኻየደ ዕላሊና ሒዝናልኩም ቀሪብና ዘሎና። ብፍላይ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፊ ናይ ብሄረ ኩናማ እዩ ዝያዳ ዝልለ ተመክሮ ሂወቱ ኣብ ስነጥበብ ዝነበሮ ተመክሮ እንታይ ምስል ዕሊሉና ኣሎ ናብታ መደብ ከስግረኩም እየ ተኸታተሉ። Thank you.

ሰውራዊ ደርፍታት በቶም ኣብቲ ግዜ ህይወቶም ወፍዮም ኣብ ቃልስን ስነ ጥበብን ብማዕረ ዝነጥፉ ዝነበሩ ተጋደልቲ ንህዝብን ሰራዊትን መተባብዒ መልእኽትታት ሓዘል ናይ ሓቦኒሒን ዘስንቕ መልእኽቲ ሒዞም ይቐርቡ ነይሮም። በቲ በብክፍለ ሰራዊትካ ዝጥርነፍ ዝነበረ ጉጅለ ኣብቲ ፅንኩር እዋን ቃልሲ ከም ጎስጓስ ተባሂሉ ካብ ውግእ ናብ ልምምድ ካብ ታዕሊም ናብ ምቕራብ መደብ እናተረባረቡ ነቲ በቲ ዝገብርዎ ምርኢት ዝጭበጥ ዕላማ እናማዕደዉ ይደርፉን ይለሃዩን ነይሮም እዮም። ብርግጽ ድማ ሸቱኡ ይወቅዕ ነይሩ እዩ።

ሓደ ካብ ኣብ ስነ ጥበብ ሰውራ ኣብ ጉጅለ ሓዮት ተባሂሉ ዝስመ ዝነጥፉ ዝነበሩ ገዲም ተጋዳላይን ስነ ጥበበኛን መሓመድ ኣድም ዘሚል እዩ።

ኣብ ነፍሶ ከፍ ኤርትራዊ ጦብላሕታ ዘትረፈ ቀንዲ ብሳጓ ዘሚል ዝልለ መሓመድ ኣድም ንሎሚ ከም ክቡር ጋሻና ኣብ መደብና ዓዲምናዮ ሌላ ምስ ድሕረ ባይትኡን ምስ ስነ ጥበብን ክዕልለናዩ ተኸታተሉ።

ናይ ደርፊ ዘለና ይኮንኩን ብከምዚ ናይ ጎስጋስ ናይ ሰራዊት ዝኾነ ቋንቋ ዘመልኮ ዝኽእል ሲ ከም ኣበርክቶስ ኣእጃምካ ወሲድካስ ጎስጋስ ስለ ዝኾነ ኢኻ ብከምዚ ከዓ ቋንቋ ትመልኮ እንተ ዝኾንካ እስከ ፈትን ዝበሃል ሕጂ ብከምኡ ጀሚረ እምበሪ ደራፋይሰ ኣይኮንኩን ግን ብከምኡ ኣብ ሰራዊት ጀሚርና ኣብ ጎስጋስ ማለት እዩ ጀሚርና ከዓ ብክልተ ቋንቋ ስለዘ ቁሩብ ምልከት ስለ ዘለኒ ብናራ ኩናማ ማለት እዩ ጀሚረ ማለት ኣነ ብሄረ ናራ እየ ግን እቲ ቋንቋ ናይ ኩናማ ቁሩብ ስለዘመልኮ ስለዝነበርኩ ንክልቲ የማላና ስለ ዝበሎኒ ብከምኡ ናይ ጎስጋስ ሰራዊት ኢልና ጀሚርና ማለት እዩ። ሰማንያን ሓደን መወዳእታ ናይ መጀመርያ ተሰለፍ ከለኩ ኣብ ጃፓን ተሰሊፈ ኣብቲ ነ ዝጀምሮ ከሎ እዋን ግዜ ሕማኩ ነይሩ ቁሩብ ማለት ተጋደሎ ሓርነት ተደፊኡ ሶዳን ዳተወላ ነይሩ ኣብቲ ዝነብረሉ እዋን ከዓ ኣብ ማስከራት ሰለስተ ዓመት ገለ ኮፍ ኢልና ማለት እዩ። ሕጂ ኣብኡ ሃያል ጎስጋስ ትደሊ ነይሩ ተመሊስካ ንቃልሲ ምቅፃል ተመሊስካ ከዓ እንደገና ኩለና ዳመና ናይ ሓርነት ስለ ዝኾነ ከዓ ተመሊስና ከመይ ገርና ንቅፅል ሞራልና ኣይንወደቕጎ ተመሊስናስ ቁኑ ዓላማ ዘሎ ወድብ ተሰሚርና ከዓ ክንቀፅሎ ስጋብና ፅነት ዕላማና ንሱ ስለ ዝኾነ ኢልና ኣብ ከምዚ ዓይነት እቲ ትምህርቲ ጀሚሮም እንደገና ጎስጋስ ስለ ዝጀምሮም ከዓ በታ ዘለና ኣቕሚ ኣነ ኣብኡ ጀምር ኩላ ሰውራ ማን ሰውራ ትብል ደርፊ እያ ነራ ማለት እዩ። ሰውራ ማን ሰውራ ማለት ሓቀኛ ሰውራ ኩሉ ግዜ ኣይተፍን እዩ ዝቐፅለ ሰውራስ ይዕወት እዩ ህዝባዊ ዕላማ ስለ ዝኾነ ናይ ግድን እዩ ኢለ ኣብ ሃንጎል ዝሓስብ ዝነበረኩ በዚያ መሰረትካ ሰውራ ማን ሰውራ ኢለ ከዓ ጀሚረ ማለት እዩ።

0: ቀንዲ ደርፍታት መሓመድ ኣድም ሃገራዊ ደርፍታት ምስ ምዃኖም 10 ናይ ኣልቡም ደርፍን ምስቲ ኣብ ሰውራን ድሕሪ ናጽነትን ዝደረፎ ኣስታት 30 ደርፍታት ኣሕቲም እዩ ዘሚል እታ ቀንዲ ኣብ እዛን ኣብዚ እዋን መንእሰያት ኣብቲ ሽዑ ድማ ህፃናት ዝነበሩ ኣብ መስኮት ኤርቲቪ ዝስማዕ ዝነበረ ናይ ኩናማ ደርፍታቱ ዝያዳ ይዝከር ቀንዲ ድማ በታ ሽቦ ሽቦ ኣጋራ ሽቦ እትብል ደርፉ ዝያዳ ክሳዕ ሎሚ ይልለ ብዛዕባ ገለ ክብለና እዩ
1: ሽቦ ሽቦ ኮ ከምዚ ቀደም ካብዚ ከባቢ ናቶም ናይ ዓዲ እዩ ማለት እዩ ናይ ህዝቢ ስለ ዝኾነት ኣብቲ ከባቢ ዘሎ ይወድሶ እቶም ደቂ ዓዲ ብፍላይ ከ ሓደ ዓዲ እዩ ወገና ትበሃል ኣሎ ኣብኡ ደቂ ዓደይ ከመ ኣለኹም ደቂ ዓደ ከምዚያ ደቂ ዓደይ ኢላ ንዎ ዝውደስ እዩ ኢናኸዓ እታ ትርጉም ቀይርና ከዓ ንፀላኢ ከምኒፀላኢ ሓሪምካ ንብረቶ ውን ማለ እንታ ትበሃል ወደ ሽቦ ስለቦም ማለት እዩ መንዛ እዮ ሓጅም ከስ መንዛ እዮ ብብሬት ናቱ መንዚ ከ ብናቱ ሂረሞ ገሎ ዓይነት እዩ ሕጂ እዚ ክንገብር ሎ ኮይና ከዓ ኩሉ የለ መኒሰ ሸማ ንበሎ ናብ ድፋ ኣብ ኩሉ ሰውራ ሸማ ኢልና ንፀላይና ንሸንፎም ገሎ ዓይነት መለስ ንፀላይና ንደምስሶም ኣብ ሃገርና ትብል እያ ማለት እዩ ተደጋገመ እዩ ቃላት ሽቦ ሽቦ ስለብ ማለት እዩ በቃ ብሓፂሩ ሸማ ሸማ ንበሎ ንፀላይነት ሸማ ሸማ ንበሎ ማለት ዓብን ንእሽተን ሰብኣይን ሰበይትን ጓልን ወድን

0: ሰውራዊ ደርፍታት ኣብቲ ኣብ ሸቱኡ ምውቃዕ ዝነበሮ ጻዕሪ ኣዝዩ ልዕሊ እዩ። ኪንዮቲ ንመዘናግዒ ዕላምኡ ዝዓበየ ንህዝብን ሰራዊትን በብቋንቁ በብትዝርድኦ ባህልን ኣቀራርባን ክዛረቦ ምስ ጀመረ ህዝቢ ክተባባዕ ሰራዊት ድማ መሊሱ በርቲዑ እቲ ዝገብሮ ዝነበረ ጅግንነትን ተወፋይነትን በቲ ደርፍታት ክንጸባረቕ እንከሎ መሊሱ ይተባባዕን ሓቦ ይገብርን ከም ዝነበረ ኩሉ ተጋዳላይ ዘይክሕዶ ሓቂ እዩ።
1: እቶም ብፆትካ ኣብ ድፋእ ዘሎ ለይትን መዓልትን ኣብ ውግእ ለይትን መዓልትን ኣብ መከራት ዘለዎ ሰጂ ንሶም ክገልፆ ስሉ ዘይክእሉ ብኣይነ ኣርቲስት ገርና ኒና ከም ደረፍቲ እቲ ንኣቶም ተግባር ኢና ንሕና ነብሎም ማለት እዩ መለክቲ ኣብፅሖም ንህዝብን ንሰራዊትን ንገዘረሰብ ንኦም ሞራል ዝህቦ ዝኽእል ንሶም ከምዚ ይስራሕ ኣሎና ኣይብሎን እዮም ንሕና ኢና መፅናዕቲ ገርና ንግብሮ ሕጂ ከምዚ ኢልና ንቐርብ ከለና መራዮም ዝገርሙ መራዮም ዝገርሙ ኣበይ ነይሮም ከመይ ገይሮም ስሚዖም እንታይ ዓይነት ሰብ እዮም ይብሉ ይገርሙና ከመይ ገይሮም ስሚዖም በዓል ክስቶ መፅዋዕትነስ መነገርዎም ወይ ኣብ ከምዚ ዝገበርና እ መነገርዎም ኢሎም ይገርሙ ሕጂ ኣብ ከምዚ መራ ንህና ሞራል ንገብር ንሶም ሞራል ይገብሮ ማለት እዩ ኣብ ህዝቢ ከዓ ከምኡ ልክ ተመሳሳሊ ከምኡ ኣሎ ድዩ ንሕና እቲ ሰራዊት ዝፈፅሞ ኣብ መንጎ ህዝብን ኣብ መንጎ ሰራዊትን ንኸይድ ስለ ዝኮና ኣብ ሰራዊት ክንከይድ ከለና ነቲ ህዝቢ ተግባር ከመይ ገይሮም እተሓወሱ ሰውራ ከመይ ገይሮም ግዜኦም ወፊኦም ኩሉ ነገራቶም ከማን ተኸይድ ከለካ ንገድሊ ከመይ ገይሮም ይምግብዎም ነይሮም ከመይ ገይሮም ይተሓባብሮም ነይሮም ኣዴታትና ኣቦታትና እዚ ኩሉ ናቶም ደኻም ባኣና ዝግለፅ ሕጂ እንተኾን ዋላ ደጠቅም ተኾን ዋላ ክልተ ቃል ተኸውን ተደሪፍካ እዩ በቲ ናቶም ቃላት ብጣዕሚ ህጉሳት እዮም ማለት እዩ ዓብይ ክስታይ ኢሉ ካልኣይ መዳፈ ይባዕሉ መረ ሞራል እዮም ይሰምዖካ ይርእካ እዩ ከምኡ ነይሩ ማለት እዩ።

0: መሓመድ ኣድም ዘሚል ናይ ደርፊ ክእለቱ ኣብ ባይታ ድሕሪ ናጽነት እውን ኣንጸባሪቕዎ እዩ። ኣብ ዝተፈላለየ መድረኻት ብምኽንያት በዓል ናጽነት ኣብ ቺነማታት ተላህዩ እዩ። ኣብ 2006-2007 እውን ኣብ ዝተፈላለየ ሃገራት ኤሮጳ ንጎስጓስ ጌሹ ብናራን ኩናማን ተላህዩ ንህዝቡ ኣገልጊል እዩ። ጥበብ ተውህቦ ምዃኑ ካብ ዘሚል ክንማር ንኽእል። ምኽንያቱ ኣብቲ ኣብ ገድሊ ኣብ ጉጅለ ባህሊ ሓዮት ዝተጸንበረሉ እዋን ብፍተቱ ብደርፊ ከገልግል ተበጊሱስ በተን ዝመልከን ቋንቋታት ድማ ዕላምኡ ወቒዑ እዩ። መሓመድ ኣድም ዘሚል ምስ ደርፊ ካብ ዝፈላለ ነዊሕ ጌር እዩ። ጎኒ ጎኒ ዝሰርሖ ዘሎ ስራሕ መንግስቲ ድማ ካብ ዙርያ ጉጅለ ባህሊ ዋልታ ኣይተፈለየን፣ ብዝተፈላለየ ነገር ይሳተፍን ይሕግዝን ኣሎ። ንመጻኢ ጽቡቕ ንምንየሉ ኣብ ማኣዲ ደርፊ ክምለስ ድማ ትምኒትና እዩ።
1: ድሌት ኣሎ ክንገብር ንኸልና ግን እቲ ሕጂ እዚ ክብሎ ኣይክልን ተስፋ ይቆረፅኩን ባይታ ጽቡቕ እንተረኺበ ግን ክገብር ይኽእል እዩ ማለት እዩ። ምስቲ ናተይ ስራሕ ምስቲ ገለሲ ቁሩብ ኣይምጨኒን ኮይኑ እምበሪ እዋ ደርፊ ዶ እንታይ ከልክለካ እዩ? ደርፊ ዝኽልክለካ ነገርሲ የለን። ቁሩብ ከምዚ እንተወ ዝበልኩኻ ዳህርዳ ትቐፅል ዳህር ዘለኻ ትቐፅል ሲ ትኽእል ኢኻ ጥራሕ ከመይ ግር መቸውካ ንኻ ማለት እዩ። ዳህርዳ ዜማ ከምተነ ዝፈልቶ ማለት እዩ። ዳህርዳ ዜማ ክተብል እንታይ ኮንካ ደርፊ

መደብ ናትካ ስራሕ እንተኮይኑ ናቱ መንገዲ ኣሎ። ንኣብነት ኣነ ብዛዕባ ሓደ ደርፊ ክገብር ድሕር ደልየ መፅናዕቲ ክደልየኒ እዩ። ሎሚ ዓዲ ክኸይድ ዜማታ ዝዓሪ እቲ ባህሊ ክፈልጥ ኩሉ ዳሓሳስ ክደሊ እዩ ማለት እዩ። ኣብ ሰውራ ው ከሎና ኮፍ ኢልና በቲ ዝረኣየ ነገር ነውፅኦ ነርና። ሎሚ ግን ከትካ ታሪክ ናይ ባህሊ ልክካ ክትፀበራ ክንቶምካ ከዓ ዓዲ ክትኸይድ ኣለካ። ከትካ ከዓ ውስን ዋናትካ መፅናዕቲ ጌርካ ከዓ መፅኻ ተደርፊ ቤተወሰዲ በገለስ በገለስ ትገብሮ ሲ ሎሚ ግዜ ክድልየካ ያብ ከምዚ ሕጂ ግብሩ ምናልባት ግዜ እንተረኸብና ከመይነት ባይታ እንታ ተፈጥር ወላ ሓንቲ ፀገም ትበሃል የብለን። ዋላ ናይ ንብረት እንኩ እንትኾንኩ ዋላ ካልእ እንትኾንኩ ዛግተኒ ነገር የለን ንሱ

0: ወዲ ኣዳም ዓሻብ ዝሓስብ ዝመክር ቁኑዕ መሲልዎ ብተስፋ ዝሰክር ንኸስዐኡ ጥራሕ ኣይኮነን ዝነብር ሰብ ንኸብዱ ጥራይ ኣይነብርን እዩ ተባህላ ርእስቲ ዘፃውተና መምህር ኣልኣሚን ዓብደለጥ
1: ንኸብዱ ጥራይ ኣይኮነን ዝነብር ሓስብ ኣለዎ ክግምት ክዝክር

0: to me, confess. Run to me, confess. Run to me, confess.
1: Confess.

0: Goku. No.
1: Yo, shout out to Caesar.

0: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና።
1: ትሕዝቶታት መደባት ሞዛይክ ናብ ምዛም ገፅ እዩ ዝኸይደ ዘሎ። ትተርፈና ትሕዝቶ ድማ ተኸታታሊት ፊልም ገፅ ተያኸትከውን መበል ራብዓይ ክፋላ ስዒቡ ክቐርበልና እዩ። ብሓባር ንከታተል።

0: ኣብ ሂወተይ ምሉ ንኽትናይ ደፍቅር
1: ብኣፍዶ ግን እኮ ኣብ ሂወት ኩሉ ፍፁም ነገር ኣይዋሃበካን እዩ
2: ዋነ ንዴት ወይበ ኣነ ስንተይ እዩ ዘላ ንስከ ንገርኒ
3: እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎልክካ እዩ ዘናጋ ብዝኸውን ዘይከውን ግን ኣይትጨነቐይ እጃ ኸደ ክነብሲ ከይተሰይ
2: እንታይ ከክገብር ኢለ
3: ውይ ጭንቀት ኩሉ ግዜ ምንን ፎ

0: ናይቶም ሰራሕተኛታት እኳ ወዲየ ብሮ ስራሖም ጀሚሮም ኣሎ ኣጋጣሚ ብካልእ ጉዳይና ስለ ንራኸብሲ ዘጠራጥረ ይብለይ
1: እዚ እውን ከምኡ ማይ ከዓርከ ካብኦም ተዘይነፍዒ ወይ ሓምቕኒ ድሓር ከዓ ናይ ነዊሕ ዓመታት ተመክሮ ዘለዎ ፊን ኣውቲስታ እዩ
0: ትፈልጦ ሪኢኻ ነዚ ወዲ
1: ምፍላጥ ጥራይ ኣፀቢቕ ከዓ እምበር ነቲ የድረስ ዘይፈልጥ ወደ ስመር ኣለን ከም ደላላይ ዘይኮንኩ ከም ዓርክካ ዘረበካ ዘለኹ
0: ኖኖኖኖኖ ዘይነቲ ዘረባ እዮ በር ብኣኻ ዝመፀኮ ዘሰክፍ የብሉ
1: ማይ ከዓርከ ትም ዳኣበል ነዚ ብምርካብካ ተዓዊትካ ኢኻ ክንደይ ትካላት ድ ንዓይና ዓይለን ዝመነጠላል ዘሎ
0: መን ሽሙ ኢልካዮ
1: ቴድሮስ እዩ ዝበሃል ኣይትፈልጦም ፀኒሕካ እምበር ደግ ገዛውት እዮም ንድላይ ካሰብ ክትሓተሉ ትኽእል እያ
0: ሓካ ሓካ ፈሊጠ ከም ዝበልኩካ ብኣኻ ዝመፀ ዘጠራጥሪ የብሉ እንዲ ኣብ ስራሕ ምስ መፀ ከዓ ንሪኦ
1: ተመኪሑ ዶ ኣይትበለኒ እምበር ማይ ከዓርከ ነዚ የዕዊተከ ግን ኩለን ዓይና ዓይ ብሎ ስለ ዘለዋ ብሓፈሻ ንስኻ ኣብታሓዝ ኹን ኣብ ደመዙ ክትሕግዞ ክትክእል ኣለካ
0: ብዛዕባ ኣተሓዛ ዝፀገም የብሉ ትፈልጠን ንደካታጆ
1: ከምኡ እንተ ጌርካ ዳ ኩሉ ተወዲኡ ኣሎ ማለት እዩ መኪናኻን ድኳንካን ሰብ ረኺበን ኣለዋ ማለት እዩ ምናልባሽ ግን ኣብዚ ሕጂ እዋን ብመነባብሩ ርጉእ ስለዘየ ኣለ ብፍሉይ ቅርብ ኢልካ ክትሕግዞን ከተዘራርቦም ክትክእል ኣለካ
0: ከመይ ማለት ርጉእ የሉ
1: ከምቲ ንሱ ዝብሎ በዓልቲ ቤቱ መነባብሮኦም ሕጉስቲ ይኮነትን በዚ ድማ መዓልታዊና ንጨቓጨቕ እዩ ዝብል
0: ሞዝ ኣብ ስርሑ ፅልዋ ይምፀሉ ኣነ ዝደሊ ነፃ ኮይኑ ዝጎይሰብ
1: ኤገም ዝበሃል ይብሉ

0: ንስኻ ብደሞዙ ሕጉስ ተ ጌርከዮ ትረኽቦም ክሰብ ይበዝሕ ሳይታ ሰበይቲ ድማ ጥራይ ዓስበይ ሃለዎን እምበር ዓብ ሓሳብ ይሓሲበ ዘለኹ
1: እንታይ ተሓሳብ
0: ብላይ ወድባኮ ሰራሕተኛ ከም ዘለ ሓቢሩ ንብሎ ንሳ እግኹም ትቁፀር ክገብር እየ ብድሕሪኡ ተሓሲብካያ ዘለካ ትገብር
1: በላይ እዚ እንዳነዳዲ
0: ዎ ንስኻ ነዚ ወዲ ብደሞዙ እንተ ሓጊዝካ ንሳ ድማ ምስ በላይ እንተ ስራሕ ጀሚራ ንሶም ይረብዑ ንስኻ ድማ እታ ነዊሕ ዓመታት ደልያ ዝነበርካ ወርቀ ትረክብ
1: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ሕጂ መዓሲኻ ክመፅእ ከቢርካዮ ዘለካ
0: ኣብዚ ፀዋዕኸ ንሱ ዳደይ ንዓኸ ይፅበየካ ዘሎ ኣብዝበልካሉ ጥብ ክብለካ እዩ
1: በቀርሓን ቴሌፎን ማሃበኒ ንዓውን ምርካብ ከድልየኒ እዩ
0: ግን ማይ ክዓርከ ንክልቲኦም ንረኽቦም ከም ዘለና ክፈልጡ የብሎም
1: ፅቡቅ
0: ከዓ ከይ በል ስራሕ ኣላት ከይደ
1: በቂ ሓራይ ብሩህ ማለት
0: መርሓባ ከምዚኣ ጌርካ ካብ ሓንቲ ገዛ ካብ ክልቲኦም እናወሰድካ ምቾት ዘለዎ ሂወት ዶ ትነብር ወይስ ምስ ቆርማም ሂወት ትጠመመ
2: እዛ ናይ ሚልዮን ጉዳይ እናተገፍሐት ትኸይድ ኣላ ግለስ ኣለዋ ወይ ንዓይ ክተቕኒ ኢለ ያ ትገብሮ ዘላ ወይ የለ እንደይ እምበር ንሚልዮን ስ እንታይ ክትርኢሉ ትኽእል ብመልክዕ ጠባይ ሃብቲ ዝና ብፅፈት ብኩሉ እየ ዝበልፁ እሞ እንታይ ደኣ ወሊድዋ ወዲ ፍሉጥ እዩ ምክኤል እውን ዝቕበሎ ኣይኮነ ኣብ ቅድሚ እዩ ኣብዛ ትራር ድሞ ደኣ ክሓታ ሓዲኣ ክትወልድ

0: ሄነት ከመይ? ሓንዱ
1: ከመይ ከና?
0: እግዚኣብሔር ምስገን ድሓና ንሓንዱ ስድራ ድሓንዱ ሓጎሳብካ ኮፈል ኮፈል
2: ሓዝ

0: ኣዘራርባ ክንስርዓ ትገብርኖ
1: እንታይ እንዚ ትንበልንሳ ኣቦ ካብዘይ ስራሕ ኮፍ ኢሉ ናባዕለ ዓሰርተ ግዜ ካባካ ይቅበልኒ
0: እዋ ዘይምስራሕ ይኮ ብሰንኪ ኩነታት ጥዕና እምበር ካልእ ኣይኮነ ድሓርካ ዝጎደለ እንተመለ እንታይ ፀገም ኣለዎ ድ
1: እስ እንታይ ትገብር ስለ ዘለካ እሱ ዝጎደለ ዝምልእ ንስኻ ከለካ ስለምንታይ ይጎድል ድሓርካ ካብቲ ሓዊ ክንደይ ኮይኑ ዘሎ
0: ሙዚት እንታይ ኸ ብዛዕባ ናተይ ከምዘይ ትፈልጥ ትኾነ እንታይ ማለት እዩ ክንዲ ዝዘረባ ዳሓዳይ ገንዘብ ኣብዘይ ድርበን እዩ
1: እሱ ንዓይት ነግረኒ
0: ዋ በቃ በላ ኣክለክ እየ ስነስርዓት ክበር እዩ
1: ግን ብሓይ መናበል ካብ ዓረ ተራዕርዕካ ምዓል ሓሚ መናበል ካባ ግርማ ገዛ ተዓፅካ ምዓል
0: ዋ እንታይ ኣክለክባ እንታይ ክንዲዚ ሽራዕራ

0: ብላዕባ
1: ፀጊበ ብሓቂ ፀጊበ
2: ዘይትበልዕ ካልእ ትረብሲ እዚኣ ሒዝከያ ዘለካ ወዳ እያ
1: ብዘይ ቀልዓለም ፀጊበ ብጣዕሚ ጥዑም በሊዕና

0: እንታይ ዳ ረሓምዲ
1: እንታይ ይኮኑ ድዩ
0: ኣንዳይ ማስኸም ቀደም ሲ ኮነን ትዝፈልጦ ሄነኳ ኣይኮነን ዝሒል ንቑር
1: ኣየ ዳኺም እዩ ዝኾ

0: እንተ ተፀሊካ ሪቕኒ ዝገፅካ ቁርፍስን ኢሉ
1: ናይዚ ስራሕ ድማ ዝሓደርካዮዶ ይኹን ኣይ ድኸም ይወፀልካ
2: ናቲ ኮሚታት ይኹም
0: ከይደቀስካ እንድሕር ሓዲርካስ ከም ይኸውን ዝኽእል
3: ስለ ዘይደቀስኩ እየ ቁሩብ ናይቲ ዘይደቀስኩ ከ ርእሰይ ቁሩብ ቃንዛ ትገብርለ ኣለ
1: ርእስኻ እሞ ከና ዶኹም ፀልካ
0: ዎም ፅሉ ዓይሚ ከም ዘሎ ብገፅ ዩ ዝርአ ዘሎ ግ
3: ኖኖ ማይ ክሓዊ ቴንክ ዩ ከይናኻ ይወስድ ኒ ይፈትን ይኸይኒ
1: እሞ እንታይ ደኣ
3: ባዓንተይ ክድፈኒ ናልተ ዘይደቀስኩ እዩ ሳዕርፍ ክድፈኒ ክድቅሰላ ጥራይ ደለኒ
0: ዋላ እኳ ስራሕ ተኾነስ ጥዕናኻ እንዳሓለኻ ይኸውን ዘለዎ
3: ፅቡቅ ኣለኻስ ኣቀኸያ ብዝኾነ ዝገበርኩም ለይ እንጉዶት ኣዝየ ደመስግን ፅቡቅ ናይ ስራሕ ናይ ምጅማር ግዜ ከዓ ግብረልኩም
0: እንታይ ጌርናልካ እንታይ ትፀገም ኣሎ ኣብ ዝኾነ ግዜ ከዓ ክትዕርፍ ተደሊካ ገዛካ ይመፅኢካ ዕርፍ ያዕልሉ በሉ ያዕልሉ ያዕልሉ መፃኹ
1: ሄኖክ እንታይ ኮንካ ኣለኻ ክሽፍነልካ ስለዝዘለኹ እየ እምበር ቅድሚ ሕጂ ወላ ድኺምካ እውን ከምዝኮንካ ኣይትፈልጥኒ ኢኻ
3: ናይ ብሓቂ እንታይ ኮይኑ ከምዘለኹ ክርትአ ክዘይከኣለ ቁሩባ ገፅ ኣንብብዮ
1: ሎማዓንቲ ይጣዓኻ ትማሊ ወላ ሓንቲ ከይተዛርብካ ግዲፍካ ንኸይካ ሎማዓንቲካ ሓድሽ ሓድሽ ጠባይ ተርእየኒ ኣለኻ ስለምንታይ ግን ዝኽሉ
3: ስለምንታይ ስለምንታይ ንስኽ ክትነግርኒ ስብዐኒ ኣነ ካባኸ እንታይ ደሉ ኣለኹ ኣይርደክኒ ጓልደ ይኮንክን
1: ጓል ዘይኮንክን ጓል ተኾንክ ኸሞ
3: ሰሊና ብሓደ ስለ ዛዕበና ኣብ ልዕለይኽ ዘለኒ ኣድናቆትን ፍትወትን ክብረትን ኣዝዩ ክትፈልጥ ኢኺ ሕጂ ድማ
1: ሕጂ ግን እንታይ
3: ከም ግምተይ ተኮይኑ ሓሳብኪ ትጋጌየላ ጥራይ ክብለክ ዝኽእል
1: ሄኖክ ዘረባኻ ፈፂም እዩ ዘየርዳኣኒ ዘሎ ካብ ብግምት ትዛረብ ግን ክትፈልጦ ዝዘለካ እንተሎ ዘይተሓተኒ መቸም ክሕስወካ ከምዘይክእል ፅቡቅ የርካ ትፈልጥኻ
3: እሞ ከባቢ ክጠምት እዩ ከባቢ ክጠምት እዩ ኣብ ጥቓ ክደልእ ፀላሎት ኣለይ መለ በለ ይብለክ ኣለኹ
1: ሕጂ እውን ፈፂመ ክሕዘካ ይከኣልኩ
3: ክላ ምሳይ ዘየለ ክላበ ኩነታተይ ክርድአኪ ኣነ ኢኩም መሲልኒ ፈፂምኩም ሳይ ለክንስ ክትፈልጥ
1: ብዛዕባኻ ከምዘይገደስ ጌርካ ትዛረብ እንተሊኻ ትጋገለካ ጥራይ ክብለካ ዝኽእል ነይ ብሓቂ ደገዲፍ ንኸይዱ
4: ኩለና ኣዴታ ድን ከምዚ ጓልሲ ከምዚአ ከምዚ እንተ ኮይና ዳ እሞ እንታይ ክብረት ኣድልዩ ኣወዲ ከምዚ እንተ ኮይነን ከይቀደመኻ ክትቅድመን ጥራይ ዘለካ

ጓል ዝብልዋ ፍጥረት ጸገም እያ። ኣብ ገነት ጸገም፣ ኣብ ምድሪ ጸገም፣ ኣብ ሲኦል እውን ልዕሊ ተሓዊ ተጸግም ትኸውን እያ።

0: ኣብዘይ እቶኣተ እግሪ ሰብ ስዒመ ስራሕ ከምዘእተኾ ትፈልጥ ኢኻ ፈለተይ ኮይኖም ሕማቕ ርዮም ክሕግዙን ስለ ደልዮም እምሮ ጠባይካ ኣፀቢቖም ስለ ዝፈልጥዎ ሕጉሳት ከም ዘይኮኑ ደጋጊመ ነጊረከ ንምንታይ እዩ ዝኽሉ ዋዓይ ንምንታይ ምስ ኩሉ ሰብ ገንጨርጨር እናበልካ ትኸይድ ሰምዓ እንደለኻ
1: ሰምዓካ
0: እሞም ኢለን ወደ ቁሩብ ብሓግዘኒ ቁሩብ ቁሩብ ዋ ክንሰብ ኣኺልካ እናበልኩኻስ እንድሕሪት
1: ዘይፀገይ ሞ ጨኒቕና ተባባ በቲ ገለ መፀካ በዚ ገለ ጨነቕካ እንደዕበጀኻ
0: ናይ ኣዴኻ እንተኾይኑ ባዕለይ ኣለኹ ኣይትጨነቕ ይዕበይ ናስ ኩሉ ሰብ ፀገም ክህልዎ ይኽእል እዩ ናትካ ግን ንዝበዝሐ ፀገም ትብሎ ዘለኻ ሰጊርክ ኢኻ ሕጂ እዋን ዓቕሊ ጥራይ ዘድልየካ ኣብ ሓቂ እውን ኮ ካብ ካልእ ዝተፈለየ ፀገም የብልካ ሕጂ ከዓ ስራሕ ጀሚሮ ስለ ዘለኹ ኣይትሰከፍ
1: ራይ ፅቡቅ ግን
0: ሮቤል ወደይ ኣፅሪኻያ ዘለኻ ሞያ ቀሊል ኣይኮነን ግና ንእሽተይ ስለ ዘለኻ ተገዲስካ እንተሰሪሕኻሉ ጠባይ እንተሓዊስካ ኣብ ዝለዓለ ደረጃ ክትበፅሕ ቀሊል ጥራይ ነብስኻ ሓግዛ ሞ ባዕላ ክትሕግዘካ እጅኻ ይትሕመቕ ዝወደይ ንዓ ሕጂ ናይ ምሸት ስራሕ ስለ ዘለካ ቀልጢፍና ንመስሓ ረሲዒኻ ሽጉርቲ ወዲእና ስለ ዘለና ካብ ስራሕ ክትምለስ ከለካ ተማላኢኻ

0: ሜኑጋ ቢሌ
1: ዳሃን ሰላም ዲኹም
2: ከመ
1: አርከ
0: ሰላም
1: አርከ
2: ወሶሪ
1: ሰላም ዲኹም
0: ከመ ከና አቦሳ ሰላም ዲኹም
2: ከና
0: ስራሕ ከመ
2: ዳሃን ያም ዳሃን መስል ወገንካ
1: ሓኒ ጅራ ቆርብ ፀማዓት ያመር ዕረፍቲ ኣይስ
2: ኣዋይ ዳሃን ስልሳ እንታይ ይበሃል ኮይኑ
1: ከመይ ከ
2: ዳሃን ሰላም ሰላም
1: ክሓተካና ዓመኹ ማእት ሎ ስራሕ
2: ወ እጅ እንዳያት
1: ቀላ ሳሌም ከ
2: ዋይ ሳሌም ሲ እንደ ምናልባት ከይረእኸሎ ማእትያቶ ኮይና እምበር ብቕኒያቱ ይረእኸን ቀኒ ኣብታ ሸውሩም ያቕኒያ ምስለኒ
1: ሓንበካ ሰዓድ ሕረ ሞ ሻክ ብለካ
2: ረቃ ዝዓርከ ኣብዛ ድኳንካ ስራሕ
1: ኣለሃ
0: ፈ

ትሕዝቶታት መደባት ሞዛይክ ኣብዚ ተዛዚሙሎ ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይና ብሓባር ፅኒሕና፣ ከምኡውን ክኢላ ስነ ፅባቐ ኤደን መሓመድ እናመስገንኩ ዝመፅእ ሰሙን ብዝተፈለየ ትሕዝቶ እዩ ክኸውን ምርኻምና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመነኹ ምስተረፉ መደባት ኤሪቲቪ ሰላም።

0: ስራ ሞ ፈለጥ እንዴ?
1: ኦኬ ንገርድ እንታይ?
0: ዋ ተንካታ አስመራ ተወሪደ በስመራ ቆይ አይ አይኮን እንደ በጣም ተዓይነ ካዘሎሲ ወላ በሞባይል ሸህን ስተንዝበለን እኮ ቆብ የዘበረ ዋ ለምን ትርዴ ካለሁ ወላ ማይን ስተተት ብለን ሆን ተረዳን ነው
1: ይቅሬታ አነ ከምዚ ትብየ ዘለኺ እዚ ከላለ ማይ ሐሰብኩ
0: ዋ እንባር ምዚ ትፈጣ ሰብስ መገድ ዓጊት ካደው ተብላይኻ
1: ነው እስሞ መደብ ስለደለኹ የደው ኣብለኪ
0: ንሓ ካብቲ ሓደ ወድና ሓንቲ ጓል ዝደለያ ካልእ ዝተፈለየ ጣምታ ተለከን ሰምዓካ
2: እንታይ ተሓዋሩ ዘለይ ዶ ኣነ ምሻውፅካ ንመን ቀደም ካብ ናይ ጥኢት መውጋእቲ ሕጂ ከዓ ካብ ናይ ህወት ምረት ኣነ እየ ዘውፅዓካ ዘ ንስኻ ስናዓይቲ ዘኪን ካውፅኻኒ እንታ ስወል በጃ ካለካ ባዕልካ ከዘይተሓስቦ ኣነ እምበር ንስኻ ዶ ምልክት ኣለካ እንታይ ኢሉ እዚ ምልክት ዘይኮኑ
3: እሞ ንስኻ ንድሕሪ ተውፅኢካ ኣኸ ነገርካ ትሸኪም ካውፅ
2: እሞ ንስኻ ከዓ ንዓይ ከተውፃኒ ኣይ ትኽእልኒ ኢኻ ብለካ ኣለኹ ምክንያቱ ተተውፃኒ ነርካ ሽዑ ገንዘብ ማዓተትካኒ ኣነ በተን ገንዘብ ተንችንከ ብኣ መዘከርኩኻ
3: ሞዮ ገና ይተበራበርካ ኣለ ሽዕ ዶ ገንዘብ ነይሪ
2: ሞተ ዝነብርከ ማሓተትካኒ ነርካ
3: እንተይ ኢልካ ምዝራብ ደግደፎ ኣነ ስኻ ተረድአካ ኣለኹ ስኻ ናይ ቀደም ናይ ዘበነ ትሩብሉ ኢ ክትዛርበለ
2: ኣብ ኩናት ናይ ትሩብሉ ኸ ነርና
3: ዲና ንስኻ ዳ ሕማም ኣምነዚያ ንሒዝካ ዘሎ
2: እንታይ ኣምነዚያ ኸ
3: ሕማም ምዝንጋዕነት ሕማም ርእሲዕ በሊዕኻ ከለካ ኣይበላዕኹን ተነጊርካ ከሎ ኣይሰማዕኩን እናበልካ ርኢካ ዕድሜካ ምሕፃር
2: በምስ ምምጣእኻ ንዓይ ተፈራርሓኒ ዘላ ኣምስኻ ንስ ኣብ ምምፃእ ናይ ናፅነት ቃል ዝሰብ ተሳቲፍና ርና ኣጋሪድና ርና
3: ኣልጣልዓርኪ ኣጠራጢረካ ምስ በል ስምዓኒ ስምዓኒ ሕጂ ንእግረ መንገድይ ክፍትነካ ኣይፅኒ
2: ብዛዕባ እንታይ
3: ኣ ሓደ ቤተሰብ ካብ ደገ ዝመፅ ኣሎ
2: ራ
3: እዚ ሰብ እዚ ኣብኡ ኣብ ደገ ተወሊዱ ኣብኡ ዝዓበየ ንሱ ሕጂ ብዛዕባ ቃልሲ ናይ ህዝቢ ኤርትራ ሓደ ዝተፈላለዩ ዛንታታት ዝሓቆፈት መፅሓፍ ክሓትም ይሓስብ ኣሎ
2: እይ ሞ
3: ሕጂ ንሱ ናብ ከም ዘዕለለኒ ናብ ብዙሓት ተጋደልቲ ከይዶም ብዛዕባ ውዕሎኦምን ጅግነቶም ንምንጋር ኣብዮምን ምስ በለኒ ኣብኣ ከለካ ኳዕካ ንስኻ ኣብዛ ቅድማ ዓይነ ቅጅል ኣይብለኒ
2: ሞ ኣነ ዳ ብምንታይ ክቅጅለካ ኣነ ዶ ተጋዳላ የለካ ረ
3: ዘይኮነ እዛ ንዓመታት ዘየገልገለትካ እኳ ዳ ሃስያትካ ዘላ ፀጋመይታ ዓይንኻ ትክሕሰካ ኣጋጣሚ ክንትፈጥር እምበር ተራእዩ
2: ከመይ ከመይ እዛ ጥዒት እዳጠለመትንስ እዛ ሸንቋር ክትክሕሰኒ
3: ስማዕ እዚ ሰብ እዚ ኣነ ካብ ብዙሓት ዕሩክቶች ስማዕኩ ዕላል ናይ ሜዳ ፍፃሜታት ናይ ሜዳ ክዕል ስለ ዝሰምዓኒ ናይ ብሓቂ ተጋዳላይ መሲልዎ ዘሎ
2: ሕራይ ተጋዳላይ መስፍን
1: እንታይ ደ ክብለኪ ደልያ ኣዛሚት ኣብቲ ዘለኹዎ ዓዲ ሓደ ፃዕዳ ዓርኪ ኣለኒ ብሕብሪ ቆርበት ኣፍሪቃውያን ቆልማጅ ደቂ ኣንስትዮ ብጣዕሚ ብዘይ መጠን እዩ ዝድና
0: እዮሞ ሕብሪ ዶ ዓጅብካ
1: ብዘይ መጠን እሱ ኣብ ፎካስ ኦን ኣፍሪካ ትብል ንዓባይ መፅሄት ማናጀር ኮይኑ ይሰርሕ ዓመታዊ ድማ ደቂ ኣንስትዮ ኣፍሪቃ እናወዳደረ ኣብ ግበር እዩ ዝጥቀመሉ ፍቓደኛ ትኾንኪ ብዘይ ቀልዓለም መልክዕኪ ከወዳደረከ ወይ ከዓ ውተ ክኽእል ኢለ ሰዝሓሰብ ከደዋ ኣብለኪ
0: ሞ ድሓን ሕጂ እንዲካ ትነግረኒ ዘለካ ሓስበሉ ምስራሕና ምዝራብካ ከድኒ
1: እንታይ ፀገም ኣሎ ዋላ ብቴሌፎን ዘይዛረ
0: ቴሌፎን ክንወሃብ ገለብ ስራሕና ፈቅዶ ኣይኮነን ድዩ ድሓን ንስኻ ሞ ቴሌፎን ካበን ኣነ ባዕሊ ይድውለልካ
1: እንታይ ሞ ፀገም ኣሎ ዋላ ብስራሕ ክመፅ ደ የዛርበት
0: ኣብሞ ብቐሊሉ ክትረክበኒ ትኽእል ኒኻ ድሓርካ ዓመታዊ ዕረፍቲ ወሲደ ኣለኹ ድሓን ፀገም ይብሉ ናትካ ምሃበኒ ኣብዛ ሰሙን እዚኣ ግድን ድውለልካ
1: ደወልካ ፅበአ እሞ ክማላ ክቆርብ
0: ድሓን ኣብዛ ባንኪ 100 ሜትሮ ካይትኾኒ
1: እንታይ ፀገም ኣሎ ሞ ድፍእ ዘይብለቂ
0: ድሓን ቅፀይ ክሕሉ ኢለርኢ ዝቀሳቀስ እምበር መኪና ኮላትን
1: ደወልካ ፅበአ ባይ

ሓንጣን ንሱ ሓደ ካልኣይ ካ እንተዝርከብሲ ናይ ክልቲኹም ዛንታ ማእኸለኒ ስለዝበለኒ ኣነኸ ነዚ ናትካ ታሪክ ሕልክልክጥንግድግድጋ ቢሎምስ ነገር ኮነ ህልካ በጃ ካባራ ክበኒ ስለዝበለኒ ከጉርሓካ ኢለ

0: ኣነስ ዝተሓላለኸ ታሪክ ኣለኒ።
1: ኣግደፈና ንቀደም ሓቂ ክንብል ዝሓቀቕና ይኣኽለና። ኣብዛ ክዛ ባዕሎም ርኢ ከለካ ከምቻቲ ዘይገርካ ከይሓልበልካ ብኣሊፍ ኢካ ትሓልፍ። ሕጂ ኣነ ንስኻን ዛንታታትን ስእልና እንደንህቦ ንስኻ ዶላራትና ሕፈና
0: እሞ መዓስ ዝፈፀምናዮ መዓስ ንሕና

0: ኣይትሓዝና እዚ ታሪክ ናይ ብሓቂ ዝተፈፀመ እዩ ዋናታቱ ምንጋር ስለዝኣበዩ ንሕና ከ ርኢካ ለካ እዞም መፃ ወለዶታት መታን ክመሃረለዉ ፀላትና ማርያ ከምዛትሪኦም ዘለካ ከምናቶም ትላንታምት ኢሎም ይፅሕፎ ስለ ዘለዉ ክንቅድሞም ኢልና ኢና እንታይ ኢልናዮም ይትረፍ ዳ ክንዕተሲ ክንሽለም ኢና ብለካ ኣለኹ
1: ክንሽለም ዲኻ ትብል ዘለካ ስዋላ ክንሽመን
0: ካብዚ ሓሰብካ ሓሳብ ለይትንገረኒ እመነን እዚኣ ገበን ዘይኮነት ፍሊትን ፅብቕትን ሜላ ኣዋራራስ ታሪክ ወለዶታት እያ
1: እሞ ኣነስ ብሓቂ ተጋላላዐ ነይረ እዚ ዓይነይስ ኣብ ኩናት እያ ንቆይራ 15 ግዜ ኮይናት ተሳቲፈ ኣነስ ክንደይ ግዜ ሞይተ ተስአ ባ ተወጊኤስ መስፍን ደድሕረ እንዳኸደ የልዕለኒ ነይሩ ክብል ኣተስኻናይ ባዓቃ ዲኻ እንተ ክጅኻ ንደ ኣይተሕፍረና ሞፅባዕኸ
0: ሓንጣል ኣነ የላገፅ ኣይኮንኩ ዘለኹ ጥራይ ሕራ ይበለ ንበል ባዕለይቲ ጉዳይ ክውዳእ ልከ
1: ግደፍ መስፍን ግደፍ ፅባሕ ንጎ ኣብ ገበን ከይተእትወና ኣብለካ ፅባሕ ንጎ ስእልና ምስ ወፀ ፈለጥትና እንታይ ክብሉ እዮም ዶስ ክንጠፍእ ኢኻ ሓሲብካ
0: ተረዳእ ንባ ዋላ ንዕኮ ክነሽኩዕ ኢና
1: ከመይ
0: ካብቲ ክፍሊትና 75% ምስ ሓበና
1: ወይ
0: ስምዓኒ እዚ ታሪክ ናይ ዛዕ ሃገር ብምንደማንም ዝፅሓፍ ስለ ዘይኮነ ኣቋርፁ ንብሎ ወይ ስምዓኒ ኣነ ኮ ንቢዝነስ ኢለ ዚ ዘእትወካ ዘለኹ በር ፈትያ ከይመስለካ
1: እንታይ ዳ ኮንካ እዛ ዓይነ ክላናትካ ስለዘይነጥቀት እንታ ካብዛ ትፍለግኒ ዘለካ ገበን ሪኢካ ለካ ኣነ ንዓኻ ዓይንኻ ኣንጭቆ ኣብ ገበን ከኣትሑሸኒ ሕራይ እንደበለና ክንጥቆካ ዓይንኻ
0: እንታ በጃ ካይለካ ዝተዳሊልካ ዘለዎ ዶላር ስለዘይፈለጥካ ይኮካ
1: እሞ እንታ መስፍን ሓሳዊ ናይ ምድጋም ክእለቱ ዜሮ ይብለካ ኣለኹ ኣነ ፅባሕ ንጎ ከምትናትካ ወስለተለ ስለዘይክእሎ ከግዳዕካ ክእል
0: ኣታ ድሓንክትሎም ድኢኻ ኣነስ ዶር ሓሪደ ደለም ኢደ
1: ወይ እቲ ቢል ዋቅዕ ምኳንስ ብቀሊሉ ከኣሊ
0: ዘርእካ ሞ ስለካ እንታይ ዳ ኮንካ ክንፅቡቅ ብዛዕባ ከዝተዛርብ ክስፀፍዓኒ
1: እንታ ንስኻ ዲኻ ፀፊዕካ ንወላ ኣነ ፀፊዕካ
0: ርኢኻ እዚኣ ግብራዊት ኣብነት እያ ንሓደ ሰብካ ድብር ኢልካ ስልብጥ እንተ ኢልከ ንጠራጠር እዩ ይትረፍ ደ ዘረባሲ ነዚ ፅፍዒት ገፅካ ማርማር እናበለካ ካ ኣጠራጢረካ
1: ንታሓቂኻው እንታ ናይ ዝክቀወመካ ዝፅናሕኹ ዝሓሪቀ ዝፀፋዓኹካ ኮ ይመሲልኒ በቃ በቃ በቃ ኣሚነልካ ኣለኹ ዝመስለካ ግበር ይብለካ
2: ኣለኹበርእቱን ብልሽዋ
3: እምበኣር ሕጅስ ሕሉፍ ሓሊፉኩም ብጅግነትን ጀጋኑን ድለላ ጀሚርኩም
0: ኣታ ሕሙም ኣፍካኣክብ ንዓኻ ምንታይ ነፊዕካ
4: ስለምንታይ ስለምንታይ ስለምንታይ ትሕሱ ይትረፍዝ ክንዲ ገለ ክንዲ እምባ ዝኸውን ሓሶት ንኣሽቶ ሓሶታት እኳ ዓብ እምነት እዮም ዘስእኑ
1: ሓቂኻ እንዲኻ ተስፎም ንሪኢኻ እዚ እጅ ክንዛረቦ ዝፀናሕና ሓቂ ድመሲልካ ጭርቃን ኮ ይዳኣላ ኸልና ርኢኻ ለካቲ ግዜ መዕለፍ ንስእነሉ ብኸምኡ ንድኸምኡ ጌርና ንዕልፍ
4: ሓቂኻ ሓቂኻ ንስራሕ ዘይተዓደለ እምሮ ኣብ ምምሃዝ ሃጠቆጦ መዘና የብሉ ምስሉ እያ ንምንታይ እሞ ነፍስኹም ዘይትመስሉ
0: ማታ ዘይትገድፈና ንመዳ መሲልና ንረኣየካ ኣለና
4: ስምዑ ስምዑ እቲ ሓያልን ድኹምን ጎንኹም ናይ ገዛእ ርእስኹም የእምሮ ምዃኑ ፈሊጥኩም ንእምሮኹም ብዝግባአን ብስርዓትን ኣሰልጥንዎ
1: ሓቂኻ ሓቂኻ ተስፈመይ ግን እዚ መነ ንብረካ ኣለኹ ጭርቃን
4: ስቆል እዚ ነቲ ወዲ 5 ዓመት ወዲጓልካ በሉ ጭርቃን ብመን ጭርቃን ኣብ ልዕሊ መን ከዳኣላ እዚ ሃገር እዚኣ ብጭርቃን ድያ መፅያ እቶም ጀጋንኸ ብዳኣላ እዮም ሓሊፎም
0: እታ ግደፈና ዶ ንዛናጋዕኢና ዘለና ግደፈና ተስቦም
4: ዘናጉዑ ዘይኮንኩም ከተዘንጉዑ ኢኹም ደሊኹም ፎ ከምሓሰማ ደቅኹም ክትበልዑ
3: መሲልኩም ዳኣ እምበር ኩሉ ኤርትራዊ ንናቱ ታሪክን ጅግነትን ኣለዉ
4: ንምዃኑ ኩሉ ዝተኮሰ ጅግና ድዩ ጅግና ዝበሃል ከ እቲ ዝተኮሰ ጥራይ ድዩ ነዛ ሃገር በብሞይኡ መን ዘይተቓለሰላ ንስኻትኩም እውን ማህደርኩምሞ ገንፅሉ ኮይተኮስኩም ዝሰነድኩምዎ ታሪክ ኦሆይ ሓንጣል ኦሆይ መስፍን ክብለኩም ይታ ሰነፋት
1: ናናይ ብቻ ኸለከናናይ ብቻ ኸለከ
3: ይሕሸኩም ኪሉ ኪሉ ጥርግ በሉ ኪሉ እታ
1: ኣታ
3: ኺድ ንዶ
5: ምኻን ንስኻትኩም እንታይ ገይርኩም እቶም ስራሕ ተቕያ ኣነ ምባል ንሕር ዳ ኣብዕ ከም በዓል እዚኣቶም ዘረቐኛታት ዘይንሶም ክመስሊ ግድን እዩ ወረገና ኣጋንእ ምስ ተሰብሩ ሳርማታት ንሕና ኢና ኣጋንእ ክብሉና እዮም ይኽደነና

0: افضل ما
1: ባባዱ ማኪንኡ ክላክ ጌራ ኤሽ ወኤሽ ክትመፀኒሕካ ሓቀይ
2: ድሓር ከዓ ንስ ክንባዕልኸ ኣብ ክራይ ገዛ ትቕመጥ እሲ ባባዶ መኪናዶ ቢቢቢላዶ ክንስተያምቶ
3: ስድራ ቤት ኣርኣ ተወሳኺትሎ መኪናስ ንስትኽብንእሽተ ክንዓኺ መፃወቲት ኢሎም ምስ ገዝኡልኪ ይትረፍ ዶክውንንዋስ ወነ ተሰቂሎም ኸፈልጡ ዶ ትብል እዮም ይኽ

0: ሪኢኻ ሓንጣት ኣዝያ ከላ ናስተ ታሪክ ቦታ ኒያላዶ ሚድያን ክንብል ሪኢኻ ኣለካ መፍቶ ሓሳዳት ከም በዓል ተስፎን ኮይና ፀኒሕና
1: እሞ ቅድምካ ንዲኻ ክትሓስባ ነርካ ሪኻ እዚ ሰንካም ተስፎን ከማን ምስጢርና ኣይምፈለጦን እዮም ሕጂ ኩላ ታውጥን ኣብ ኣብጥን ከብላ
0: ሓንጣን ተስፎን ኮ ናይ እምሮ ሕማም ዘለዎ ካፋ እዩ እዞም ካላታት ከዓ ንሪኢ ከለካ ንሓንቲ ጉዳይ ንሸዓዮም ዝዝክርዋ እምበሪ ካብታ ቦታን ካብቶም ሰባት ርሕቕ ምስ በሉ ኣብኣ ከላ ኣታካ እዮም ዝርስዑ
1: ከምኡ ድ
0: ከመይዳ ዋ ስለምንታይ ድና ንሓደ ሰብ ዘይዝክር ወይ ረሳዕ እንድሕር ኮይኑ ናይ ኣእምሮ ፀገም ገይሩሎ ንብሎ
1: እንት ኣነ ዳኣ እሞ መዓስ ተፀሊለ ስለ ዘይፈለጥ ስ ከምኡ ምዃኑ ፈፂመ ፈፂመ ፈፂመ ይፈለጥ
0: ኣነ ከተፀሊለ ዶፈለጥ እዩ ኣላስኻ ናታ ናይ ሻድሻውራ ርእሰይ ምስ ተሃረምኩ ተኸደኒ ወሲልኩም ሄድ እንጀሪ ክትብሉ ዝሓሰብኩም ሞ ድሓር ቀልጢፍ ክዝክር ምስ ጀመርኩ ዘቋረፅኩም ኣዲካ ዘኪርካ
1: መፀት ድማ እዛ ዘይንስኻ መምሳል
0: ኣታሰብ ዝደጋግመልካ ዘለኹ ነቲ ዛንታ ቦታን ክዝክሮ ኢ ኒአ
1: ምስፍን ኣነ ዝፈርሕ ዘለኹ እቲ ንሽከዓ ዝሓሰብናዮ ድሓር ኢኻለኸ ሰብ ምስ ተቐበለና ዝተጋደልና እሞ ጅግንነት ዝፈፀምና ኮይኑ ከይስምዓና
0: ዝፈርሕ በዓልና ክንጅበስ እቲ ስእሊ እኮ ሪኢኻ ናይ ቀደምና ይብንኣሽቱና ሰባት ከምዚ ይላለና ኢና ንገብሩ ኣነ ንስኻን ጥራይ ከም ንፈልጦ ኢና ንገብሩ
1: ማሺ ማሺ ማቲ ኮይና ማሺ ኣነ ኮ ብምትላል ከይንኣተዋ ኮ ፈርሐ
0: ዋይ ዓሻ ደመስን ኩሉ ተዳልየሉ የቐሰን ጥራይ ሕጂ እዚ ጋሻ ከይመፅ ከሎ ሓንቲ ክላበወካ
1: ራ
0: እወይ እዚ ጋሻ ኣዝዩ ጎራይ ኤርትራዊ ብዛዕባ ንብሱ ከምዘይዛርብ ስለ ዝፈልጥ ትውዲትና ከይግጥሞ ኣነ ብዛዕባ ናትካ ጅግንነት
1: ኣነ ድማ ብዛዕባ ናትካ ቁራፅነትን ቅያን ኣቤላ ዶ ሪኢኻ ለካ እቲ ምሕሳውን ውዳሴ ኮንቱን ሪኢኻ ለካ ካብ ብዛዕባኻ ብዛዕባ ካልእ ክትዛረብ ከለካ ይቀልል ምክንያቱ ውሽጥኻ ስለ ዝማጎተካ ቀልጢፍካ ክትግጠም ትኽእል ኢኻ ወረይ መፀልካን እዩ
0: ከምኡ ኢለ እንድየ ዝኣ ሕጂ ናልካ ንትካሻ ሪኢኻ ሕጂ መፅሉ ሪኢኻ መፅሉ ሕጂ ሓደራ ዝብለካ ሓደራ ዝብለካ ኩሉ ቋንቋና ከምዚ ናይ ሜዳ ክመስል ክኽእል ኣለዎ ወይ ከምዚ ራሕባ ጥሙዕ ዓራርብ ስቂካ ሰሜናዊ ምብራቅ ሳሕል ሂምቦል ገለመለ ገለ ዝብል ምሻል ከምታ
1: እታስም ቀረዝያቶም ካበይ ናብኢኻ ትወራጭፎም ዘለካ
0: ኣብ ሰከንድታት ተሳሓላ ዘዊር መሊሰካ
2: ኣንትማይ ትስሓቁ ሞባይል ምሽ ክሰምዕዋ ፀኒሕኩም ሕጂ ክፍሉጥ እዩ ጓል ሃፍታማት ብቐበጥበጢ ዓብ እንድሕር ዶንጊ ባባ ክቋያቁኒ ገሊላ ያ ክፀዋተሉ ፀኒሐ ፍሉጥ እዩ
3: ንስ ክክዳብ ከመይ ገጢምኪ ዶስ ክልቲ ክንጅዋ ይኸ
2: ኣታማንቲስ በዚ ገጅፍ ኢደ ገይረ ጁ ከይብለካ ሓራይ
3: ስምዕ እስኪ ሕጅስ እቲ ድዑልኪ እቲ ዝገደፍ ኩሉ ቀጠፍ ስለዝወድዑ ድ ደው ኢሉልክ
4: ይገርመኪ ኣነ ብንዳዝማም ከምዚ ዕንዝራ ንህቢ ኮልል እንዳበልኩ ዘሽታቕል ኣሳሳይ ዘይኮንኩስ ብሕንቃቕን ቁብጥሮትን ዝዓበኹ ጓል ዳህራናት ስንጡቓት ሰቪላን መካይንን ምዃነ እዩ ዝፈልጥ
3: ፋሒላ ኣቲ ክንደይ ትሓስ ምንታ ክትረክብ እንታይ ገበረክ ዝወዲ
4: ኣቲ ደዳብ ንወዳት ከምዚ ኢኻ ትገብሮ ንስኻ ጓል በጃኽን ምዃንካ ትነግሮም ሞ ንሳቶም ድማ ተኸናኺኖም ኣብሊዖም ኣስትዮም ክሕዝኻ ውዕሉ ሰዓት ምስ ክትብል ከለካ እውይ ባባ ዝኣብሉ ሰዓት ስለ ዝኣኸለስ ክኸይዳ ኣለኒ ትብሎ ንሶም ከ ናይ ታክሲ ኢሎም ናይ ኩንታል ጣፍ ክዝኸውን ፋካ የድዩኺ ፈፃሪ ጓል ዓላማዋን ክተገጢሞም ከ ዳ ፋታ ወሲዶም ፋታ ክኣደግዲጎም ብኣውቶቡስ ጊድ ኢሎም ሓሙሽተ ናዕፋክብኺ
5: ዘድሓይሽ ዋንቲ ሰብ በጃ ሃይለ ሎጂክ ተዘረብ ነብስኻኩ ከምዝገበርካ እዩ
2: ሚኮ እዚ ትብሎ ዘላኩ ንዓኣመን ናበርያ እዩ ኣነ ይኹን ንስክት ከመይ ኣቢልናይና ምክንፈልጦ
4: ውይ ኣንታ ኣዚተይ ንስኻ ከምዞም ፋታ ኣብሊኦም ብኣጋር ዘፋኑ ውዲ ክትግጥሚ
2: ማዕረ ኣነ ኮ ብስነስርዓት ተቆንጥ እየ ዝዓወኸ ኣይሕሱ ይሰርቕ
3: ኣሰይ ዛጓል ኣቲ ንዓ ክዝወሰደ ኮ ኣምላኽ ዝዓደሎ እዩ ራእይዎሞ ኣብ መንጎኦን ዘሎ ፍልልይ እዋይ

0: ምስ መዕበያ ክጥፍ ዝበሃል እኮ ከምዚ ገፅ
1: እውይ ኣደይ ድሃብ ንዓኽ ምልሰልቲ ግዜ ዝበሃል እንዲ ዘይብለይ ኣዚተይ ከምዞም ብኣጋ እግሮሎጂ እንዳመሃሩ ዘፋኑ ከኣፋኒ ኸ ከማና ሜካናይዝድ ዓርካ ሓዚ ኢለ እየ ዝመኽረኪ
2: እዮም ተፈሪ ዝበሃል ካብ ኣሜሪካ የመፅ ናይ ስቲሚት እዩ
3: ሓንጣል
4: ድሓን ኣነ ዘየላለየካ እዚ ሓንጣል ይበሃል ካብዞም ኣነት ኣየድልን እዩ ዝብል ኮይኑ እምበሪ ናይ ሜዳ ሳጉ ደያን እያ ትብል ነ
2: ናይ ሜዳ ሳጓ ገርም ሳጓ ከምዚ ብጉባኤ ዶወፀ እዩ ዝመስል ሓቂ ሓይሽ ኣነ እውን ምስ ረእኮ ብውሽጠይ ከምኡ እየ ክብል ፀኒሀ ካነይ ዓይኑ መውጋእቲ እያ መስለኒ ቕምጥ ኢሉ ነቲ እስራኤላዊ መራሒ ዝነበረ ዳያን እዩ ዝመስል ዋይ ሳጓ ኣብ ርእሳ ተሃሪማ
4: ኖኖ ርእሱ ዳሕራይ ተሃሪሙ ቆላ ሓሙሽተ ግዜ ርኢኻ እዛ ናይ ዓይኑ በዛ ዓይኖ ኣትያ ብእዝኑ ብመንኮሱን ብጎረሩኡን ተዛዊራ ናብ ኣፍልቡ ተነቆይታ ናብ ሻሓለለ ብሻሓለለ ጌራ ምስ ቀልቀል ተሓውሳ ብመሃምጡስ ጌራ ወፃዕ ኣማኸለ ንዓና ካባ ነኪባትና ነ
2: ዋይ ሃገራውነት ዋይ ናይ ቃል ስምረት
4: ፅናሕዳ እዚ ናይ ኣውደሚን ኣውደሚን ትሸዓተ ግዜ እዚ ናይ ሰለፉ እሞን እዚ ናይ ሰለፉ ኣድኡ ትቁፀሩ ኣብዚ ፈርሲ ዳንጎ ኸ ኣብዚ ፈርሲ ዳንጎ ከምዚ ከመኻ ዝተማሃሩ እዮም ትቁፅሩ እዚ ናይ እዳ እውን ናይ ስፓይናል ንኮርድ ሞ
2: ዋዋዋ ኣታ መመንፊት ኮይኑ
4: እንታይ መመንፊት ትብል ኣለኻ ሚሄ ደስ እዛ ናይ ቤትናም ተቃላሲት 30 ግዜ ተወግያ ትበሃል ደያን እዚ ማለት ሓንጣል ዋ ንዓዳ ተዓፃፂፍዋ ኣብ ሜዳ ከማርያ ከለኸሳጉ ናብ ምሄ ያ ኸይዳ ነራ ደያን
5: ኣብታ ሸዓይ ወራር ኣብ መጨረሻ ርኢኻ ለኸ ምስተወጋእኹ ሸዓ ለጊባት ንዳርጋ ነይረ
2: ዋ ኣሸዓይ ወራር
4: ሻሻይ ወራር ዝብል ኮይ እናይ ትርእሲ ማሃረምቲ ስለ ዘሎ ሓደሓደ ወ ነቶም ቁፅርታሲ ይገማጥሎም ብለካ ከምዚ ኣብነት ሽንሽዱሽተ ናብቲ ሸዓተ የቀይራ
5: ኣረበሽቶ
2: ዋይ ሓወይ ኣብዛ ሃገር ዘይተሰርሐ ተኣምር የለን ናትካ ከመስፍን
5: መስፍን ብዛዕባኡ ምዝራብ ዘይፈቱ ኮይኑ እምበር ኣባ ከሎ ጃኬትን ስሩዩን እውፀ ተተብሎ መዝቆቁ ፓስታ ካብ ምችው ኸ ክፍት እንተተብሎ ውለካ ኣለኹርኩ ብሕቑ ዝኣተወ ንፋስ ኣኸሎ ብከብዱ ፈሽፈሽፈሽፈሽፈሽ ኢሉ ኣኸሎ እንታይ ተዓምም ጉንፋዕ
2: እንታይ ትብላታ ዋይ ኣነ ኣሕዋተይ ሕማቕ እንዲኹም ዳኣረኺብኩም
5: ሰብዓሻ ዝስናኑ ናይ ኤርጋ ንመስሎ ብጠያይ ትብለካ ኣለኹ ልክዕ ከምዚ ናይ ስተኪን ኣኸሎ ምሑ ኢለ ረጊዶ ኣብ ነፍሲ ወከፍ ወራርስ ብለካ ሓንቲ ስኑ ሞባእ ክኸፍል ነ ክገርበካ ኸ ኣስናኑ ከም መቁፀሪ ናይ ወራራት ኢና ንጥቀመለን ነርና ቁፅረን ሸሞንተ ወራርካ
2: ዋ ኣብ ሜዳ ኣስናኑ ንዕርጎ ዲፍራ ስለምንታይ ወርቂ ስኒ ወይ ብሩር ይተኽሉሉ
5: ንሱ ኣይቅበሎ ንሳቶም ከ ኣያዝቦን
2: እሞ ኣስናኑ ናረገፈ ምስተወደዳ እንታይ ኢሎሞ
5: ዳሃር ኣስናኑ ቦቶ ምስኮነማ ከሎ ሸሪፎ ኢሎሞ ክሳብ ዛናጥነት ሸሪፎ እናፀዋዕና እያ ድሓር ናበይ ከምዝኸደ ትበል
4: ድያን ከይትብል ክ ፈር
6: ሓድ ሰውቲ መታለልቲ ኣታ እቶም ሰራሕቱ ስቂጦምሲ ንስኻትኩም ዘይሰራሕኩም መሰሪሕና ክትብሉ ውርደተኛታት እቶም በርዳኸ ኤርትራውያን ኢኹም
4: ድሓን እዮ ብዚ ናይ እምሮ ሕማም ስለ ዘሎ ሓደሓደ ግዜ ከምኡ ገብሮ እዩ
2: ስቕበላታ እሱ ምናልባት ናይ እምሮ ሕሙም ይኸውን ንስኻትኩም ውን ኣእምሮ ኣልቦ ትሩፋት ኢኹም ፈይልን
4: ዋ እዮ ናይ ሓደ ሕሙም ዘረባ ሰሚዕካስ ከምዚ ዝዛረብ
2: ስቕበል ዓቕለይ ኣይተወዳእኒ ሕጂ ተራኸብና መሲልካ ኩሉ ሓሶትኩም ምስ ነገረኒ ብካልኦት ሰባት ገይር ኣረጋጊፀ ንስኻትኩም ክትጋደሉን ክትውግኡን ስይትረፍ ኣብ ግዜ ቃልሲ ነዚ ሃገር ጭራም ኣበርክቶ ከም ዘይነበርኩም ፈሊጠ ኣታ ክልተ ጨጉሪ ውፅኢኹምዚ ነዚ ዓበይቲ ያታትናን ኣሕዋትናን ደሞምን ዓፆምን ከስኪሶም ዘብፅዋ ሃገር ዚ ንዘይጠቅም ገንዘብ ክትብሉስ ታሪክ ክትሸጡ ንኻበጥ
6: ሃገረይ ዕሽር ወሊድኪ ኣና ብስኪ ልቢ ዕብዮም ተስቆጡስ እቶም ልቢ ኣልበቦ ካርይውኩ ኸለዉ ኦ ጃጋኑ ግደፉ በተጣዓሱ ከለኹም እኳ ዝግበር ዘሎ ብድሕሪኹም ዳዕታ ክርእን ክሰምዐኒና ያለ ኣሕሉፍ
4: ናበይ
6: ስጋ ስዋኣ ዘገድፈኩም ሕሉፍ
4: ናበይ
6: ንኻልኦት ሕማቕ ኣብነት ከይትኾኑን ነቶም ንፍዓት ፀሓፍቲ ከይተጋጊን ናብ ቦታ ሓጊ ሕለፉ ፉሽሙሻ
5: ኣታለካምየይ ቅድሚ ሕጂ በዛ ነጠቕ ዓይነይ እንዴት ርእካ ነይረ ሕጂ ግን በዛ ጥዕቲ ክርእካ እየ ክርእካ የፅና
4: ኣነ ድማ ንክልትኤን ከመይ ገይረ ማንታይ ገብረን ይክሓስብ ፀኒ

0: ሰይ ጃካሉ
1: ኣነ ድማ ንኹላትኩም ህያባት ኣምፅኢልኩም ኣለኹ። ኖ ኣብዚ ደይኮነ ኣብታ ናይ ሓሶት ስራሕ ናይ ኣዛሚት ኣብ ስመራ ፓላስ እናተደለድና ክበኩም እ

0: ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፀጋታት ባሕርና ከመይ ቀኒኹም? ኣብ ናይ ሎሚ መደብና ብዛዕባ መስርሕ ምፍራይ ጨው ኮይኑ፣ ጨው ብምንታይ ይስራሕን እንታይ ዓይነት መስርሕ ይሓልፎን ዝብል ኮይኑ፣ ኣብ ንኡስ መደብ ቃል ምሕትት ምስ ሞያዋን ድማ ብዛዕባ ማሽናሪ ዝድህስስ መደብ ይክህልወና ሓቢርና ንከታተል።
1: ካብ ጥንቲ እዋናት ሒዙ ጨው ሓደ ካብቶም ክቡራት ማዕድናት እዩ ነይሩን ዘሎን። ሓደንቲ ካብ ቦታ ናብ ቦታ ኣብ ዝንቀሳቐሱሉ እዋን ነዊሕ ጉዕዞ ይጓዓዙ ስለ ዝነበሩ መግቦም ከይበላሾ ጨው ከም መከላኸሊ ይጥቀምሉ ነይሮም። ጨው ብሶዲየምን ክሎራይድን ዝተባሃሉ ባእታታት ዝቆመ ኮይኑ ኣዝዩ ሕሱርን ኣብ ዓለምና ብዘይ ጨው ህይወት ኣሎ ክበሃል ኣይክእልን እዩ። እምበኣር ካብዚ ምርኮስ ብምግባር ጨው ኣብ መዓላ ቅድሚ ምውዓሉ እንታይ ዓይነት መስርሕ ይሓልፍ፣ ክንደይ ደረጃታት እዩ ኸ ዝሓልፍ ንከታተል። ጨው ብሰለስተ መንገዲ ይሓልፍ፤ መህፈፊ፣ መሕፈሲ፣ መፍረይ ጨው ተባሂሎም ይጽውዑ። ከምኡ ውን ኣብ ትሕቲ መሬት ኣብ ቀረባ ተኸዚኑ ዝርከብ ከውሕን ጨው ናብ ትሕቲ መሬት ብሓይሊ ድፍኢት ማይ ብምእታው ነቲ ተኸዚኑ ዝነበረ ጨው ድሕሪ ምሕቃቕ ብፖምፕ ሃውስ ካብ ትሕቲ መሬት ድሕሪ ምውፃእ ነቲ ማይ ብምህፋፍ ዝተፈላለዩ መስርሓት ብምህፋፍ ጽሩይ ጨው ይፈሪ። ኣብ ዓለምና ብብዝሒ ዝዝውተር ኣገባብ ኣሰራርሓ ካብ ባሕሪ ማይ ብምጭንጓዕ ኣብ ዓበይቲ ጋብላታት ብምእታው ብፀሓያዊ ፀዓት ኣህፊፍካ ጨው ምፍራይ እዩ። ፀሓያዊ ምፍራይ ጨው ተባሂሉ ድማ ይጽዋዕ። ኤርትራ እውን እዚ ኣገባብ ኣሰራርሓያ ትጥቀም። እዚ መስርሕ ኣገባብ ከዓ ሰለስተ ነገራት ይጠልብ፤ ማይ ባሕሪ፣

0: ማይ ዘየዝርእ መሬት ብርቱዕ ፀሓያዊ ፀዓት ንፋስን ትሑት መጠን ጠሊ ኣየርን ዘለዎ ከባብን እዮም። መስርሕ ምፍራጮ ክጅምር እንከሎ መጀመርታ ካብ 3.0 ክሳብ 4.0 ባዶ ቢኢ ሕፍተት ዘለዎ ማይ ባሕሪ ብዓበይቲ ፖምፓታት ብካነለ ኣቢሉ ናብ መህፈፊ ጋብላ ይኣቱ። ኣብ ጋብላ ኣስታት 75 ሜታዊት ትሕዝቶ ማይ ካብ ማይ ባሕሪ ከም ዝሓፈፍን መጠን ሕፍሰት ድማ 150 ቢኢ ክሳብ ዝበፅሕ ከም ዝፀንሕ ይግበር። ኣብዚ ግዜ እዚ ካልሽየም ሳልፌት ዝግ ይብል ቀፂሉ ናብ መፍረጮ ከም ዝሓልፍ ይግበር።
1: እተን ግራት ሰለስተ ዓይነት ግራት እየን ዘለዋ። ሓንቲ ኢቫፖሬተር መህፈፊ ማለት እዩ። ኢቫፖሬተር ካብኣ ሕጂ ካብ እትኸሉ ሕጂ 4 ቡምያ ክሳብ 15 የጥንሓልና ማለት እዩ ይሃፍፋው። 15 ምስ ኣኸለልና ከዓ ናብ ኮንስትሬተር መሕፈስ ማለት እዩ ኣብ ይኣቱ። ኣብ ካባ ከዓ ካብ 15 ክሳብ 24.5 ሳብ 25 ቡምያ ረኸቡ ዘሎ ናብኡ የጥንሓልና። ኣብኡ ምስ ሓፈሰልና ከዓ ናብ ክሳያዘር ካብ 25 ወይ 24.5 ዘሎ ክሳብ ዳኣኽለልና 39.5 ገለ እዩ ኣቱ። ናብ ኣመሰበለ ከዓ ናብ ምሕፋስ ክሳይ ኮይኑ ኣሎ ማለት እዩ ይሕፈስ።
2: መስርሕ መፍረጮ ካብ ሓሊባይ ካብ ባሕሪ ጀሚርካ ክሳብ መፍሪ ክርስታላይዘር እዩ ዝጀምር። ካብ ባሕሪ ንብል ከለና ብፓምፒ ተጫንቂዑ ብፓምፒ ተጫንቂዑ ናብ መህፈፊ ይወቱ። ካብ መህፈፊ ማሓፈሲ ካብ ማሓፈሲ ከዓ ካብ ማሓፈሲ ከዓ ናብ መፍሪ ክርስታላይዘር ንብሉ ንሕና።
3: ማይ ባሕሪ እዚ በቲ ከናል እኳ እዩ ምስቲ ምልኣት ባሕሪ እኳ እዩ ድኸይድ። እቲ ከናል እታ ባሕሪ እንተመሊያ እቲ ከናል ክመል እኳ እዩ። እቲ ከናል እንተመፅእ ንሕና ማይ ስለ ንረክብ ተጨንጓዒት ፈንዲና እሲ ማይ ና ንሰድድ ማለት እኳ እዩ። እቲ ማይ ሰዲድና ቀዳማይ ትግራት ኣላ ብያ ናይ ኦቨሬተር ናምበር ዋን ትበሃል ሲ ኣብኣት እዩ ው ደከፋፍሉ ሰባት ኣለዉ ብኣገይሩ ናብተን ናይ ጨው ድሓት ዋገራት ናብኣን እዩ ትሰግር እጂ ባሕሪ ሲ ብከናል ዝኣትዋና ንዓና ትጎድል ከሎ ከዓ ምስቲ ምልኣት ባሕሪ ብኸናለ እዩ ድምለስ ምጭንጋዕ ማይ ባሕሪ ተድልየና ማይ እቲ ማይ ንላዕሊ ሓፍ ክብል ኣለዎ። ሕጂ በታ ተይድ ንሪኦ በታ ሞባይል 0.7 እንተኮይና ግዲ ንዓና ተስራሓና እያ ሕጂ ኣገዳሲ ነገር እቲ ኸናለ ቅድሚ ውሽጢ ባሕሪ እንተዝኸውን ንቐፃሊ ከማ ንመሰራሕና ንሕና ንባዕለን ስሕበት ስለ ዘለዋን 0.7 እንተበፂሐ ንሕና ኣብኡ እንተወሊዕና ዋላ ብክልቲአን ተስራሓና ትኽእል እያ። ንምንታይ ስሕበት እዩ ደድልዩ ትማይ መበገሲ ማእተው ከናል ኣለዉ እንዲ እቲ ምልኣት ከዓ ንላዓለ እንተኮይኑ ከዓ ስሕበት ንሳ እንተወልዒና ተጨንጌን ማይ ትስሕበ ያ በዕላ ማለት እዩ።
0: ኣብዚ መስርሕ እዚ ሕፍሰት ማይጨው 29.5 ዲግሪ ሰንቲግሬድ ምስ በፅሐ ሓድሽ ማይጨው 25.5 ቢኢ ዝሕፍሰቱ ከም ዝኣትዎ ይግበር። ዘድሊ ሩግዲ ናይ ጨው ማለት ኣስታት 40 ሰንቲሜትር ምስ በፅሐ ጨው ናይ ምፍራይ መስርሕ የቋረፅ። ድሕሪ እዚ እቲ ዝፈረየ ጨው ብሃርቨስተር ወይ ከዓ ብሎደር ከም ዝእከብ ተገይሩ ገለገለ ምስ ጨው ተሓዊሶም ዝፈርዩ ባእታታት ናይ ጨው ፅሬት ከጉድሉን ኣብ ጥዕና ሰባት ናይ ጥዕና ፀገም ክፈጥሩ ዝኽእሉን ንምእላይ እቲ ዝተሓፍሰ ጨው ብሓፃቢት ከም ዝሕፀብ ይግበር። ኣብ መወዳእታ ናይ ምሕፃብ መስርሕ ምስ ሓለፈ መጠን ጠሊ ንምጉዳል ኣብ ዝተዳለወ ቦታ ንኣስታት 1 ወርሒ ኣብ ቅሉዕ ቦታ ብፀሓይ ከም ዝነቅፅ ይግበር። መጠን ጠሊ ትሕቲ 3 ሚእታዊት ቅድሚ ምዃኑ ብላቦራቶሪ ምስ ተረጋገፀ ናብ ዝቕፅል መስርሕ ማለት ኣዮዲን ናይ ምሕዋስ መስርሕ ይፍፀም። ድኹም ጨው ንምድላው ከዓ ፀረ ኣውሊ ቀመም ብምሕዋስን ካልኦት መስርሓት ሓሊፉ ኣብ ዝተፈላለዩ መትሓዚታት ከም ዝዕሸጉ ምግባር ኣብ ላቦራቶሪ ዘድሊ መርመራ ተገይሩሉ ብቕዓዙ ምስ ተረጋገፀ ንመሸጣ ድልው ኮይኑ ይቐርብ። ኣብ መወዳእታ ጨው ኣብ እንጥቀመሉ ግዜ ኣዮዲን ዘለዎ ጨው ሳሊና ክኸውን ይግባእ። ምክንያቱ ኣዮዲን ዘይብሉ ጨው ኣብ ጥዕናና ብዙሕ ፀገም እዩ ዘምፃልና። ኣብነት ሕማም ግሮንግሪት ክንጠቅስ ይከኣል። ስለዚ ካብዚ ሕማምን ካልእን ክንድሕን ምርጫና ኣዮዲን ዘለዎ ጨው ሳሊና ክኸውን ይግባእ።

0: ኣብ ሓሪባይ ክሳብ እቲ ድፈረየልና ጨው ዘሎ ዓቐኑ ማለት እዩ ክሳብ 3,000 ቶን ሓፍሰልና ማለት እዩ። እዚ ድፈረየ ዘሎ ስካብኡን ላዕሊ ኣፍሪናስ ንህዝብና ክነገልግለሉ ካብኡን ላዕሊ ክንሰርሓሉስ ንደሊ ማለት እዩ።
1: ናይ ጭቃ ኣሎ ማይ ይህርም ከሎ ብዙሕ ብድሆታት ኣሎ ካብ ግራት ናብ ግራት ይሳልካካ ክልታ እናተጠንቀቕካ ኢኻ እዚ እቲ ብድሆታት እምበር ካሊእ ኣብዚ ቦታ መራ ብዙሓት ብዙሓም ኣብዛም ደቂ ዓዲ ከዓ ይሰርሐሎ ብጃካይ ሕጂ ኣብዚ ቦታ ብምስራሕና በዚ ናይ ህዝብና ነግልግል በዚ ከዓ ንሰርሕ ማለት እዩ።
2: ቀደምት ኣብ በረኻ ወፂኻ ከምዚ ክትስራሕ ኮይኑ ጨዋ ይስማዕኒ ነይሩ ሻሎ በዚ ጨው ከም ንፈረ ከምዚስ ኣይንፈልጥና ነርና ከመይ መፅ ንበልዕ ጥራይ እምበር ብን ክንመፅ ኣይንፈልጥና ሕጂ ኣብዚ ቦታ ምሳእተኻ ከክሉ ትፈልጦ ድሓኒ ካብዚ ብዙሓት ካብዚ ወፃኢ ኣብቲ ኣጋራት ኬና ንሰርሕ ኣብቲ ናይ ንጎ ካ መፅኻ ኣብ ዝሰርሕ ማለት እዩ።
0: እዚ ቦታ ድሓኒ ምስቲ በረኻ ምዃኑ ሳይ ምዃኑ ወላ ሓንቲ ሳይድ ተብለሉ ፅቡቅ እዩ ናይ ቦታ ስራሕ ሰብ ዝኾነ ኣብዚ ቡድሆ ድሓኒ ብዙሕ ቡድሆ የብሉን ኣብዚ ማይ ካሃር ከሎ ጭቃ መፀካ ጭቃ ኸውን እቲ ወፃ ማይት ንዕኻ ኖርማል ድስገር ክስታይ እዩ ስገር ቡድሆ እዩ ዓብ ቡድሆ ስታይ ክሳብ ሕዚ ሳይረአና ኣብዚ ክብሎ ዝደለ ከዓ ነቶም ከማይ መንእስያት ዘለዉ ናብዚ ብሕጂ ዝመፁ ድዮም ኣብዚ ዘለዉ ከዓ እዚ ወላ ቦታ ሃር ኮይኑ ክፀልዎ ክህሉ ብዓቕሊ ጌርካ ግን ኩሉ ነገር ስገር ስለ ዝኾነ እዚኣ ዓቕሊ ጌርካ ንዝሞያ ሰኒካ ናይ ስራሕ ቦታ እዩ።
3: ሕጂ ዝኾነ ነገር ስኻ ከብለካ ይኽእል እዩ ግን ምትብባዕ ኣይደድልየካ ከምዚኣ ግበር ከምዚኣ ኣብል ከምዚኣ እንተ ጌርካ ከምዚኣ ትኸውን ዝብለካ ሰብ ኣሎ። ብፍላይ ከዓ ናይ ሓላፊ መፍረይ ጨዎ ሰለቶ ሰለሞን ፀጋይ ምሳና ኣሎ ኣልኣይ ነገር ከዓ ወላ ሚኒስተር ተወልደ ቃላት ኣብዚኣ መፅኡ ንዓና ኣጅኹም እዩ ድብላና ኳ ሙሉእ ተስፋ ይደባና መፅኡ ክዳና ረስዒ ከላ ምስ ርስሓትና ርስሓትናትኩም ፀጋ ኢሉ ይሓቅፈና ይስዕመና ኣብዚያ ንምንታይ ንሓ ንዑ ንርአ ከለና ብዓብዪ ተስፋ ኢና ንገብር ካልኣይ ነገር ከዓ ወላ ወፀጋይ ኣብዚኣ ከሎ ምሳና ከም ሓላፊ መጠን ነብሱ ርኢ ጠተዋይብኒ ኣብ ትሕቲ መንኪና ፀኒሕና ምሳና ኣብ ትሕቲ መንኪና ኣና ስካላ ዘይበይ ፀኒሐ ኤሌትሪክ ካዕረ ወይ ሰዓረ ከወጡ ምሳይ ኣትዩ ደወፅ እጅ ብማዚ ምምክንታ ንሕና ተስፋ ንቆርጥ ኣይከኣልና ግን ምትሕብባር ከዓ ኩለትና ንተሓባበር ኢና ምስ ኣቶ መካኒክ ኣና እ ኣቶ መካኒክ ሰርሐ ምስኦም ተሓባቢረ ይሰርሕ ሳሊ ነይሩ ዋላ ክዕቅን እንተዘይከኣልኮን ከመይ ከመይ ከም ዝዕቀን ፈልጥ እያ ንምንታይ ኣብቲ ቦታ ምህላውካ ኩሉ ነገር ክትፈልጡ ስለ ዘለካ እኳ ፅባሕ ንጎ ንሶም እንተኸይዶም ኣነ ኣለኹ ኣነ እንተኸይደይ ከዓ ኣብ ቦታኦም ኣለዉ ማለት እኳ ብከምዚ ተሓባቢርና ኢና ንሰርሕ ኣብዚ እዚኦም ከምዚ ከማና ክኮብኖ መታን ክስዕሮ ኣለዎም ሞድ ቀዳምነት ዘይተምሃረ ሰብ ወላ ሓንታ ይረክብኒ ዘይተምሃረ ሰብ ምስተ ተምሃረ እንተምፅኢካ ኪድ ስራሕ ናይ ግልበት ኢካ ክገብሮ ወላ ክሳብ ዶረድኦ ገለ መለ ግድ ናይ ግልበት ስራሕ ከምዚኣ ተሰከም ከምዚኣ ግበር ካ ትብሉ ንምንታይ ሰብ ቀዳምነት ክምሃር ኣለዉ ድዓበ ነገር ትምህርቲ እኳ እዩ ተተማሂሩ ሰብ ክዕወት እኳ ተማሂርካ ዝኮን ነገር ተማሂርካ ኣብዚ ኣለኸ እንተተባሂልካ ቀዳምነት ክትቅበሎ ኣለካ እቲ ነገር ሲ ኣነ እዚ ኣልዕላ እንተኢሎምኒ እንተ ተተቐቢልያ ወላ ፎኳስ ትኹን ከባድ እያ ንዓይ ሕጂ ተቐባልነት ክህልወና ኣለዉ ክምሃር ኣለዎም ፀሓይ መሪራ ኢልካ ርእስኻ ሒትካ ጭጉርካ መንጭጥካ ትኸይደ እንተኹንካ ሲ እዚ ከቢድ እዩ ንዓኻ ፀቕጢ ክፈጥረልካ እኳ ድሓንዮ ክንሓልፊ ኢና ተረዳዲእና ክንከይድ ኢና ወይ ከዓ ድሓንዮ ወላ ሓንቲ ዋላ ክዳና ጥልቅና ድዮ ማይ ድዮ ገለመለ ጌርና ኢልካ እንተ ከድካ ደ ላ ሓንቲ ንዓኻ ሸግረካኒ ንምንታይ ተቐባልነት እዩ ደድልዮ ኩሉ ነገር ብርእስና ንቅበሉ እንተኾና እዚ ወላ ሓንታ ይጎድለናኒ ንኣነ ንምንታይ ወላ ዝኾኑ ነገር ይኹን ሲ እዚኣ ሓወስ ጋራ እንተኢሎምካ ሲ እንተተቐቢልካ ትሰግራ ኢካ እንተ ተቐቢልካ ወይ ክደንዲደንዲያ ኢልካ ንድሕሪት ኢካ ትምለስ ከብከምኡ ወላ ሓንቲ እዚ ተቐባልነት ጥራሕ እዩ።

0: ደሴታት ባሕሪ ጉርማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀህያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትራልያውያን ብጀልባ ዓየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካል
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቑታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

ካብቲ ዓይነት ማሽን ነይሩ ኮይና እስካባት ንብል ስራሕኻ እሳ ዘይተኣትዎ ይብላን ኣብ ዝኾነ ኢና ንሰርሓላ ከምዚ ምኩዓት ምፅዓን ጨው ንፅዕናኣላ ብዙሕ ኮታ ኣብ ብዙሕ ለውጢ ጌርና በቃ ካብ እሰን ካብ ዝህልዋ ምሳናስ ብዙሕ ኣበርክቶ ዝገበረት ካብተን ማሽን ነይራ ሓንቲ እያ። ብዙሕ ኣበርክቶ ኣለዋ። ሓደ ነገር ብሰብ ዝስራሕ ዝነበረ ቅድሚ ሕጂ ብሰንኪ እሳ ዘይምህላዋ ኣብዚ እዋን እዚኣ ብዙሕ ብዙሕ ኣበርክቶ ገይራ ኣላ። ብሓፈሻ ካብተን ንፈትዋን ማሽነሪኻ ሓንቲ ገርመካ እታ ሓንቲ እስካባተር እያ። እሳቲ ዘይህሉ እዚ ኩሉ በፂሕናዮ ዘለና ክሳብ ሕጂ ኣይምበፃሕናን ነርና ብዚያ ወገነይ ኣይምበፃሕናን ነርና ይብል። ጀመርታ እታ ትምህርቲ ክልተ ወርሒ ተማሂረ ብግቡእ ድሕሪኡ ንስስራሕ ኣብ ዝኾነ ሓላፊና ስለ ዘሎ ኩሉ ግዜ ምሳና መምህርናን ሓላፊናን ከም ኣቦና ምሳና ስለ ዘኸይድ ብዙሕ ኢና ክንድንግ ኣይከኣልናን። ኣብቲ ድሕሪ ትምህርቲ ሲ ቃተ ተረኪበ እያ ዛጊድ ክሳብ ሕጂ ኸ እስርሓላ ኣለኹ አልሓምዱላ። ሓፈሻ ክሳብ ሕጂ ዓመትን ሽዱሽተ ወርሒ ኣብ ክልተ ዓመተይ በቃ ቐርብ ኣለኹ ሕጂ ከብዚ ሕዛ ከም ተማሃራይ መጠን ግድን ክብደት ህልዎ እዩ። ኣብ ዝኾነ ትምህርቲ ዝኾነ ክትመሃሮ ከለኻ ቁሩብ ክሳዕ ትሎምዶ ምናዳ ከምዚን ምክንያቱ ኣብ ጎቦ ትሰርሓለን ኣብ ዝኾነ ስለተኣትወለን መጀመርታ ቁሩብ ፍርሒ ነይሩ ተማሃሮ ከለና ዛጊድ ግን ክሳብ ሕጂ ዝኸበደና ነገር የለን። ኣለዉ ሕጂ ገርመካ ካብዚኦም 34 ምሳና ኣለዉ ከም ኣብ ትሕተይ ሓደ ክልተ ሰባት ኣለዉ ምሳይ ንዖም እንታይ ኢለ ክላቦም እንታይ ኣለዉ ቀዳምነት ነዚኣ ዘድልያ ዜን ማሽነሪ ዓቕሊ ሰዓት ግዜኻ ምኽባርን ዓቕልን ኩሉ ግዜ እንታይ እዩ ከም ምንእሰይ መጠን ክትሪዮ ከለኻ ትስራሕ ክብድ ይብለካ እዩ። ምክንያቱ እሳ ኣብ ጭቃ ትሰርሕ፣ ኣብ ጨው ትሰርሕ፣ ኣብ ገለ ትሰርሕ ስለ ዝኾነት ብዙሕ ኢኻ ዓቕልኻ ትፅብብ። ኣነ ንዖም ካባ እዩ ዝደልይዎ ከበርክተሎም እየ። ምክንያቱ ልዕለይ ኣነ ተማሂረ የ ንዖም ክምህር ከዓ ሕጂ እውን ምሳ ይመሃሩ ኣለዉ ትሕተይ ኮይኖም ጥራይ ንዖም ዝብሎም ዝለቦም ዓቕልን ትዕግስትን ድሕሪ ገርና ዝኾነ ነገር ዘይሕለፍ የለን። ስለዚ ኣጆ

ይብሎም ይብል ክንምሃር ኢና ኣብቲ ደረጃ ዘለኽዎ ክበፅሖ እዮም መዓልትን ግዜን እዩ ዘድልዮ ዓቕልኻ ሳስልደዘሊ ነዚያ ጥራይ ሓደራ ካብ ኩሉ ዓቕልን ግዜን ድሕረ ሂብናያ ዋላ ሓንቲ ዘይከኣል ነገር የለን ክንክሎ ኢና ዝብል በዚ ሓሳበ ከምኣያ ዝብል

ያ ብሓፈሻ ሽማ ኣስትራ ትበሃል። ተመላልሶለ ከዓ ጨው ብሓፈሻ ኣብዚ ከባቢታት ዘሎ ንምስላት ንጥቀመላ። እዚ ሓድሽ ግራውቲ ክስራሕ ከሎ በቲታት ፅርግያ ክስራሕ ኣሎ። ብዓብዪ ከዓ እዚ ጨው ተኸሚሩ ዘሎ ዚ ንሪኦ ዘለና ናብቲ ንምስጋር ማለት እዩ። ኣብዚ ትአን ማካይን ናይ ባፅዕ መፅአን ኣብዚ ክመፀ ከሎ ክሽከላና ኣብ መንገዲ ይሽከላ ገለ ስለ ኣብዚ ግን ብሕፅር ዝበለ ጋ ኣብ ኮላ እቱ ኢለን ፅዒነን ይኸዳ ማለት እዩ። ጥቕሙና እዚኣ ከዓ ኣብዚ ከባቢ ጉዕዞ ምስላጥ እያ ንጥቀመላ ማለት እዩ። ሕጂ ኩሉ መዓልቲ ምስቲ ኩነታት እንዲ ክትኸይድ ጠልቶ ኣለዎ እዚ መንገዲ ወይ ከዓ ማይ ተሃሪሙ ገለመለ ወላ ሓንቲ ዝሰርሓሉ እዋን ኣሎ። ኣብቲ ዝበዝሐ ግን ልዕሊ 20 ገለመለን ብያጆ ትመላለስ ኢኻ ካብ 30 ገለ ትበፅሕ ኢኻ ስዛሓኒ ናይ ገዛ ርእሱ ድኻም ኣለዎ። 24 ሰዓት ትንቀሳቀስ ከለኻ ገለመለ ዕረፍቲ ዘይብሉ ስለዝኾንካ ግድን ድኻም ኣለዎ። ታዋ ክህሉ የብሉን ኩሉ ነገር ስከርዳእካ ኣሎ። ቀሲልካ ተኸድጎ ነገርካ ጥቡቕ ማለት እዩ።

ካብ በቂሎ እንደ መፅአ ብግልበት እየ መፅአ ካብዚ ክሰርሕ ሕጂ ከባቢ ዓመት ዝኸውንሲ ኣብ እንዳ ህንፃ ነይረ ምን ይዋል እናሰራሕኩ ሽዑ ኣብዚ ግራውቲ ይፍሓር ነይሩ ሓገዝዞም ካብ ክተእስረሎም ገለ እንደ ተባሂለ 8 ወርሒ ገለ ዝኸውን ምስኦም የሰዲሐ ሽዑ ፍታሕቲ መፅኡ ካብ ሓላፊና ተማሃር ኢሎምኒ ኣብየ ተማሂረ ናተማሃርኩ ሕጂ ኣብዚ የ ዘለኹ ማለት እዩ መጀመርታ ፍርሒ እንዲ ዝስማዓካ ትምሃር ከለካ ድሓር እናበልኩ እናበልኩ እዮ ሎሚ ደቅል ሓንቲ

ኣብቲ ኣባል 34 ዝርያ ኮይነ ኣብ ሚኒስትር ሃብቲ ባሕሪ ተመዲበ ካብኡ ብድሕሪ ከዓ ኣብ ናይ ሳሊና ስራሕ ኣብ ናይ ጨው ስራሕ ኣለኹ ኣብ ናይ ግሬደር ማሽነሪ ካ ሒዘ ኣለኹ ማለት እዩ። እዚ ቦታ እዚ ሕጂ ምስትኽኻል ፅርግያ ይበሃል። ነቲ ፅርግያ ስለበል እናምፃቱ ትኽኢል ማለት እዩ። መካይን ሒዘን ካብዚ መፃኒ ጨው ክወዝያን ሕጂ ጨው ሒዘን ክጋዕዛ ስለ ዝኾነ ኣነቲ ቦታ ለበል ክገብረለን ማለት እዩ። ንቐፃሊ ከዓ ብዙሕ መደብ ተታሒዙ ኣለኹም ዚ ቅድሚ ሕጂ ልምዲ ኣይነበረንን ሌሌት ከዓ እወ ሌሌት ነይርኒ ቅድሚ ሕጂ ኣብ ትራክተር እ ዝነጥፍ ነይረ ሕጂ ከዓ ኣብዚኣ ነጥፍ ኣለኹ ማለት እዩ። መጀመርታ እዚ ቦታ ከ ሕማቕ እንዲ ማይ ካርሞ ኩሉ ብጣዕሚ ሕማቕ ይሸኽለካይ ሕጂ ምስ ከምኡታት ቁሩ ፈሪሕያ ነይረ መጀመርታ ሕጂ ግን ድሓኒ ለሚዳ እያ ትራክተር ኣባቢ 7 ወርሒ ገለ ገይረ ኣለኹ ኣብዚኣ ሕጂ ሓንቲ ወርሒ ገይረ የለ ኣለኹ እዚኣ ሕጂ ሕጂ ሕጂ ፍለይ ትራክተር ርሓኒ ማለት ሰርቪስ ኸይ ትማልስ ገለ መለይ ድሓኒ ነዳዲ ገለ ኣብዚ ግን ምስትኽኻል ስለ ዝኾነ ተጠንቂካ ኢኻ ትሰርሕ ቀስ ኢልካ ፅርግያ ከይባላሸወካ እንዳብ ማዕራርካ ኢኻ ተኸይድ ኣብኡ ደሎ ቁር ፍለለዩ እምበር ርሓኒ እዚ ቦታ ከም ዝበልኩ ኸ ብጣዕሚ ሕማቕ እዩ። ብፍላይ ማይ ካርሞ ኩሉ ትሽከል ኢኻ ይሸኽለካ እዩ ብጣዕሚ ተነቀፍ እዚ ቦታ ሕጂ ምስ ከምኡ ሓንቲ መዓልቲ ገለ ተሸኺለ ኣለኹ ብርድሓኒ ድሓኒ ካልእ ሽግር ዘጋጥመኒ ነዚ ዕድል ዝፈጠሩለይ ሓለፍተይ ከመስግን ይደሊ ቀፂላ ከዓ ከም ናተይ ዘይረኸቡ ዕድል ንክፍጠረሎም በዚ ምክንያት ከመሓልፍ ይደሊ።

ክቡራት ኸሰትዳ ከመይ ፀኒሕኩም እምበኣር ከስ ምህርቲ ጮ ከመይ ዓይነት መስርሕ ከም ዝሃልፎን እዞም መንእስያ እዚኦምን ብዛዕባ እዚ ማሽነሪ ዝገብርዎ ዘለውን ተዓዚብና ተማሂርና ክትኮን ተስፋ እንዳገበርኩ ኣብዚ መፅእ መደብ ባህል ትሕሶ ክሳብ ራኸብ ሰሰናዩ ንኽእሉና

0: እቶም ናብታ ናተይ ዝግዓዙ ኦፕሬተራተይ ባርያ ኣሎ ቤት ፅሕፈት ፕሬዚደንት ኣብርሃም ወዲስዩም ዝበሃል ኣሎ ጨቐቅድሜና መኮንን ገብረኣብ ከይድ ነይሩ ንእሽተይ ማኪና ቶዮታ ሒዙ ነዚ ኣውቲስታ መን እዩ ዙ ኢለዮ መኮንን ገብረኣብ እዩ ዘኒ ቅድሞ ኢለዮ ንመኮንን ገብረኣብ ሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪሞ ማኪኑ እቲ ኣውቲስታ ብከቢ ተወጊኡ ክለሰለስተ ኦፕሬተራት ናይ ውጭ ምሳይ ነይሮም ሰዊኦም ኣነ ከቢድ ማሃርምቲ ተሃሪመ
1: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእኽቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእኽትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግናን ወዲ ምስግና ናይ ዓባይ ሬድዮ ነይሩ ኣነ ከዓ ናይ 77 ኦፕሬተር እየ ነይረ
2: ውግእ ኣርዓኖን በርሓለን

0: ድሕርዚ ሕጂ ወዲእታይ ንዓይ ማናጃን እዩ ዝፅዋዕና ማናጃን ዓና ይብለኒ ይህብሎ ፀዊዕና ኣሎ ወዲእታይ እንታይ ከም ዘለና ይፈለጥናና ኣለና ብለኒ ተተሓሒዝና ንኸይድ ምስ ማናጃ ሞ ሓንቲ መደብ ክህበኩም እየ ብለና ሓራይ ንብሎ ቁርብ ነተን ሓይታት መንከስ ዝግበሩለን መፅናዕቲ ክትገብሩ ንብሎ ሕራይ ኢልና ንብገስ ናብቲ እሱ ኣፈንቦ ስለ ዝነበረ ንውሽጢ ቁር መኪና ገይሩ ሓጊዝና ነተን ታንክታት ነብሮ ማናጃ የማን ይሕዚ ሓንቲ ጉጅለ ሒዙ ኣነ ከዓ ብማእከል ላይትጎልጎል ከዓ ጌርና ንኸይድ ኣብዚ ሰዓት ዝሕጂ ስለያ ሕናብ ስለያ ኣይኮናን ዘለና ወዲ ዓይነ ንድሕሪ ስለያ ኣባላት ሒዙ ስለዝኸደ ነተን ስለያ ና ክንመርሕ ንኸይድ ዘለና ነተን ስለያ ሒዝናያ ሕጂ ንኸይድ ትኽልና ንኣቱ ድፋዓት ናይ ፀላእ ንረክብ ንየማን ንፀጋም ገዲፍናዮ ብየማን ንጥወር ብየማን ምስ ጥወና ማእከል ማዓስከር ናይ ፀላእ እዩ ንኣቱ ኣቲና ኣብ ውሽጢ ማዓስከር ንፀላእ ተሓሕዙ ገለ ርኢናዮ ኩሉ በዚኣን በዚኣን ኢልና ነቶም ናይ ስለያ በዚ ኣስኻ ክትመርሒ ኢኻ ስኻ በዚኣ ክትመርሒ ኢኻ ኢልና ቦታታት ነትሕዞ ኣብቲ ቦታታት እንታይ ሕጂ ነይሩ ዕጡቋት ናይ ፀላእ ከምዝንብሎ ዘለና ነይሮም እዮም ፀላእ ከዓ ንዕኦም ከዓኒ ከም ናቱ ገይሩ ወስዶም ስለ ዝነበረ ብዙሕ ኣቓልቦ ይገብረሎምኒ ኣብቲ ማእከል ማዓስከር ምስኣተና እቲ ናቶም ተመሳሲልና ኩፍት ጌርናና ክሹክ ተዓጢቕና ኢና ኣርባዕተ ሰብ ኢና ኣብኡቱ መስበልና ሕጂ ሓደ ዓፋር ይርኤና ንሕና ክርኤና ኢልና ሓሰብና መንጎ ኣትስኽሉ መፂና ስመፃና ክንሕዞ ክኢልና ሒዝናዮ ብረቱ ከንሕድጎተ ዘለና ብረቱ ኣይበኩምን እየ ኢለና ብረዳእ ክሰብ ኢኻ ሽዑ ወጠጥ ኮይኑ ቅድሚያ ግን ተኩሱ ነይሩ በዕሉ እሱ ንዓና ክፈራራና ተኩሱ ነይሩ ምስ ተኮሰ ኢና ካብዚና ሕጂ እታ ብረቱ ንሕድጎ ብረቱ ሕጂ ግና ንዓና ይተለናዮ ምኻደ ኣቢ ደፊእና ደፋፊእና እታ ብረት ተኩሳ ስለ ዘላ ፀላእ ከዓ ገለ ክገብር ስለ ዝኽእል ኢልና ካብኡ ኣሊና ኣብ ሓደ ቦታ ስንጭሮ ንወስዶ ምክትታል ናይ ፀላእ ንገብር ፀላእ ዋላ ሓንቲ ኣሽሙ ይገበረን ድሕርዚ ሕጂ ኩሉ ቦታታትና ወዲእና ኢና መፅናዕትና ወዲእና ና ክስራሕ ዝግብኦ ወዲእና ና ታንክታት ብየን ክኣትዋ ከምዝኽእላ ወዲእና ኣለና ወዲእና ስለ ዘለና ነዚ ዓፋር ሒዝናዮ ንመፅእ ትኽልና መፂና ኣብ መንጎ ብረተይ ትህቡር እንትኾንኮ ሃቡን ሕደይ ትኹኑ ግን ኣይከየድ ነብለና ተመርፋ ኣውፅ ኣቢልና ንካ ብረትካ ንብሎ ዘብዘብ እዳለ ትኽኢሉ ምሳና ሒዙ ፅዒት ብረት ሒዘ ኣለ ዘሎ መርፍዕ ሕዲግንያ ስለ ዘለና ትኽኢሉ ይኽኢሉ ዝሓረ እዳተረድኦ እዳፈርሀ ቁሊሕሊሕ እዳለና ገለ መፅእ ታት ውዲ ንዓና ጥራሕ ሕጂ ገለ ኢልና ትኽልና ሒዝናዮ ኣፈንቦ ምሸት ከባቢ ሰዓት ትሸዕተ ድና ገለና እቱ እቱ መስበልና ምፅእ መሰለና ወዲእታይ መጢኹም ብለና ከመይ ኢልና ከምዚኣን ከምዚኣ ከምዚኣ ኣሎ እንተደ እዩ ዝብለና እዚ ዳ ከመሽ መስመር ፀላእ ኣውፅኢና እዮ ንብሎ ዋ እንታይ ገይሩ ከምዚ ገይሩ ብረትካ ኣለዎ ፅቡቅ ገርኩም ጓዕ ብሎ ኣይለኩመኩም ጓዕ ካብ ፀላእ ካ ይተቃልዕኩም ገለ ብለና ኣረክባ ቢልና ወዳሓን ንግሆ ንራኸብ ኣሰላልፋ ከዓ ነቶም ሓለፍቲ ክነገሮም ስለ ዝኾና ንግሆ ንራኸብ ብለና ሕራይ ንብሎ ካሪካረ ዕዲ ውዒሉ መፅእ ምሸት ምፅእ መሰለ ና ደቂስናና ንግሆ ርክብ ነብ እዚ ዓፋር ደምፀናዮ ካሪካረ ዝለኣኾ ናብቲ መስመር ፀላኢ ከይትዋግኡ ድብል ኮይኑ ፀኒሑ ወዲእታይ ሕጂ ምፅእ ኢሉ ኣታ ከምዚ ኒኮይኑ ገለገለ ብለና ንስሕቅ ኩላና ሓቁ እንዲ ተሪርና ኣ ክትብሉ ይብል ሕጂ በትና ታርያ ናይ ካሪካረ ማለት እዩ ከዓ ልክዕ ከምትና ናተልእኮ ሒዙ ፀኒሑ ካብኡ ከዓ ሒዝናዮ ወፂና
1: ርዓኖ ብርዓኖ ኩሉ ተፀኒዕ እዩ ብዓቕሙ ከዓ እቲ ስለይ ኣህታትና ኹን ካልእ ሓበሬታ ኹን ፅቡብ መፅናዕቲ እናገበረ ዝኸይድ ሕጂ ክንደይ ታንኪ ከም ሒዙ ከም ዘሎ ፀላእይ ኣብ ርዓኖ ብርዓኖ ንፈልጦ ነርና ብቁፅሪ መጥቀባዕቲ ወሲድናኡ ፈለማ ቁርብ ከትክል ክከላኸል ፈቲኖ ድሓር ግን ፋሕፋሕ ቢልናዮ ድቃፅላ ቃፂልና ዝተሓዛ ታንክታት ሒዝና ተፈቐድናየ እንተን ታንኪ ሓንቲ ታንኪ ጠፊያ ስኢናያ ካብቲ ዝተባህለና ቁፅሪ እዚ ዘየላ ወይ ተሓብያ ተሪፋ ኣላ ወይ ገለ ብምባል እቲ ከባቢ ከዓ ርዓኖ ብርዓኖ ምስ ወዳእኻ ብሩኽ ዝበለ ስለ ዝኸይድ እምኒዩ ኣሰራ ይርእካ ኣሰር ናይ ተታንኪ ከዓ ስኢናያ ነዘቕፅል ድሕሪ ክንደ ሕጂ ኣብቲ ክሳት ኮይና ተኸሸፍና እቲ ታንኪኛ ሚኒሞ ገይሩ ነታ ታንኪ ካብ ፅርግያ ውፅኡ ኣብ ሓደ ሩባ ህጉም ከውሒ ኣብኡትዩዋ ታ ታንኪ ብኣሰር ከድና ረኪብናያ ታ ታንኪ ማለት እዩ ድሕሪዚ ንዋዲና ንወርድ
2: ግን ቅድሚቲ መጥካዕቲ ምጅማሩ ንሕና ንውደብ ስለ ዘለና ውጩ ኣኪቡ ሓንቲ ፓራ ኮማንዶ ናይ 96 በዓል በለዛን ቀሽማሩ ዘለዋ ካልአይቲ ፓራ ኮማንዶ ናይ 85 ማናጃን ወዲ ማናን ዘለዋ ሓንቲ ናሕና ኣህዶ ከዓ ሓንቲ ብሪጌድ ቆይማ ፍፁም ወዲ መምህር መርሓ ብሪጌዳ ኮይኑ ማለት እዩ እቲ መጥካዕቲ ከዓ ብከምዚ ጀሚሩ ናሰይ ካ

0: أي قد فرحي نيرو نبزي توها بما شرح نبطلونا حانت حالي ريسيرفا جيرنا خلت حالي أقدمنا ممريا أبعال عنو زنبرا ممريا كن حجيتي نحنا مدب لك ساعة مشتن فرقان تقدميتي حالي نحنا بتسألة أي تراغيبها تاسال سيت حالي للدحريان معريان كوننا نكوين عندها خدت ساونا نستألة أي تراغيبها تخصي تجميرو درقا بكل قنبارات تخصي تجميرو ጽቡቕ ሰጉምና ቅድሜና ፀላእ ዝነበረ ፀላእ ፅቡቕ ወቕዒና እያ ከቢድ ብረት ናህና ዞም ታንክታት ናህና ተደሪበናና እንተኾነትን ክልተ ሓይሊ ናህና ፀፊዐንኡ ዝኸዳ ፀላእ ብየማን ሸነኽ ገለ ክጥውዐና ስለጀመረ እታ ሓንቲ ሓይሊ ሪዘርቫ ናህና ናብኡ ኣዋፊርና እያ ፀላእ ደረጋ ብየማን ተጠዊስ ናብተን ታንክታት ናህና ይክምፅእ ዝሓስብ ነይሩ ገለ መለ እቲ ውግእ ፅቡቕ ተዓዊትና ኣሉ ዓሰርተ ኣቢሉስ ኣርዓኑ ከዓ ተተቆፀር ናኣት እያ ማለት እዩ
1: ካብ ነብሲ ወከፍ ክፍለ ሰራዊት ሓንቲ ወጠሎ ሓንቲ ወጠሎኒ ከም ናህና በዓል ወዲ ርግቤ በዓል ወዲ ነጋሽ እዳሰማኒ ሓደ ማለት እዩ እዳሰማኒ ሓሙሽተ ቶም ፓራ ኮማንዶ ናይ ነብሲ ወከፍ ክፍለ ሰራዊት ነበሩ ቁሩብ ኮይኑ ዝተሳተፈ እዩ ሕጂ እቲ ኣብቲ ውግእ ተሓበረታታት ተዋሂብና ሰዓት ሓሙሽተ ውግእ ጀሚርና ልዕሊ 30 ታንክታት እየ ነረን የማን ፀጋ ሙሉን ሕጂ ኣብ ማእኸለን ኣቲና ንሕና ኣብ ማእኸል ኢና ነርና ኣብዚ ኢድ ብኢድ ነይሩ ተሓናነቒ ነይሩ ምስተን ታንክታት ኣብዚኣ ሕጂ 6 ታንኪ ቃፂልና 5 ደንገለ ሓሪረን ከምኡ መካይን ዝተቓፀላ ጌርና ካብ ሰዓት 5 ወጋሕታ ክሳብ ሰዓት 6 ናይ ምሸት ኣብ ውግኢና ውዕልና ኩሉ እቲ ከባቢ ክንኣራሪ ሙት ቁሱል ብዙሕ እዩ ናይ ኩለን ኣህቶታት ይከዓኒ ብፍላይ ኣብተን ታንክታት ንሕና ቤንና ይኮና ንሕና ማእኸልና ናብተን ታንክታት ኢና ኣቲና ኩሉ የማነ ፀጋም ከዓ ተደሪብና እዩ
2: ሕጂ ኣብኡ እንታይ እቲ ኣብቲ ጉዕዞ ከለና ሲ ኣብ ሓንቲ ቦታ ውዒልና ጢዑ ሓሊፍና ሩባ ጉንጉም ዝበሃል እዩ ሩባ ምጀመርካ 7 ኪሎ ሜትር የማን ፀጋም ብሩባ ኢኻ ትኸይ ፅርግያ ጥልያን ቀደም ዝጥቀመሉ ዝነበረ እቲ ማይ ብሓሙኩሽቲ ተበፅበፀ እዩ ድመስልቲ ትሰት እዩ ብሙሉእ ህና ከዓ ዓፀረሽን ተሓሚምና ገሊኦም እውን ደም ዝሸኑ ነይሩ ውግእ ኣርዓኖ ሰዓት 5 ጀሚራ ንግሆ 18 ታንክታት ናይ ፀላኢ ነዲደን ድሕሪኡ ቀፂሉ 30 ዝነበራ ዳርጋ ሓንቲ ታንክ ጥራሕ መሊቓ ኣብ መጨረሻ እዚ ኖብሮ ዝበሃል ጎበሎ ንምዕራብ ንዑ ተፀጊዒ ዝኸይቲ ፅርግያ ዕለት 30 እዩ ነይሩ ትውግእ ዕለት 29 ጀሚሩ ሰዓት 9 እታ ዝረሰነት ውግእ ትወዲያ ስጋዕ ሰዓት 6 ግን ውግእ ነይሩ ማለት እዩ ፀላኢ ካብኡ እንተደፊእካ ማይ ዝበሃል የለን ስለዚ ባህሪ ይቐትሎ ኣብኡ ከሎ እታ ናይ መጨረሻ ታንኪ መበል 30 ዘምለጠት ኣርዓኖ ክንወርድ ከለና ሃጓፍ መሬት ናይ እሳተ ጉማራ ብኡስ ፍርሒ ስለ ዝነበሮ ካብ መጠን ንላዕሊ ናህሪ ምስ ነበሮ ኣብኡ ኣትያ እታ ታንክ ስጋዕ ሕጂውላ ቅርፂ መሬት ኣይንፈልጠን ኢና ግን ነብሲ ወከፍ ማኦ ክልተ ዓፋር ምስእ ኣለዉ ገባር ክልተ ከዓ ምሳይ ኣለዉ ማለት እዩ ነብሲ ወከፍ መራሕ በጥሎኒ ክክልተ ዓፋር ሕዝ ካብዚ ስጋብ ከባቢ ሽከት ምስ ወሰድካዮም ካብኡ ትመልሶም ካልኦት ሒዝካ ከዓ ትኸይድ ውጩ ከዓ ከምኡ መራሕ መገዲ ነይሮ ካበ ጎላጎሎ ኣርዓኖ ዝወሰዶ ማለት እዩ ስጋዓ ሰብኣት እዩ
3: እቲ ዓሉሰን ዝበሃል ነይሩ ገባር ደንከል ናይቶም ምልሻ ሓላፊ እጂ መፅኡ ኣብ ዕዲ ንስ ሓበሬታ ድህብ 400-300 ዝኾኑ ምልሻ ሓላፊኦም እዩ ኣብዚ ቀረባ ግዜ ነይሩ ርክባት ነይርና እጂ መሳኪን እዮም ቶም ዓፋር መፅኡ ውጩ ካሪካሬ ኣነ ቻይኒስ ኮፍ ኢልና ከለና ምስ ካሪካሬ ተዛሪቦም ብዓፋር ንሓር ውጩ ነጊሮ ካሪካሬ ክሳበ ይኹም ክትበፅሑ ኣነ ናይ ምልሻ ሓላፊ እየ ልዕሊ 400 ሰራዊት ክኣለኒ ዝፋሒሉ ዝክትክሰልኩም ዝቐነ ብሩባ ናይ መነኻ ትብሎ እውን ናተይ እዩ ሕጂ ኣብ ላዕሊ ከዓ በፂሐ መፅ ብቲ መንግስቱ ዘለዎ ፈንጂታት ከዓ ብብዝሒ ተፃዊድልኩም ኣሎ ሕጂ እንታይ ኹም ክትገብሩ ስጋዕ ዓበይኹም ክትበፅሑ ኢሉ ውጩ ከዓ ንካሪካሬ ስጋዕ ሃረር ይበሎ ወደ ሃረር ሃረር ነው ንበፅሕ ይበሎ

0: ክትዓርር መፅሒና ኢልዎ ከዓ ካሊካረ ማነ ምልሻይ ተኽሱ ቋርፁ ክብል ንሳኹም ምትሕበባር ኢኻ ብሕጅን ኢኖ ማለት ኢሉ ኣሉሰን ካብኡኒኦም መገዲ ድመርሓና ነበረ ንስ እዩ ቶም ምልሻ ገገዛኹም ክኢሉ ኢልዎም ፋሒሎም ማለት እዩ
1: ሰዓት ሓሙሽተን ፈረቓን እዩ ተውግእ ዝጀሚሩ ንሕና ሓንቲ ጋንታ ምስ ሰለስተ ሓይሊ ምስ ሰለስተ ታንክታት ሓንቲ ጋንታ ከዓ ምስ ሰለስተ ሳንክታት ናይ 34 ናይ ውዲሳቅ ወጦለኒ መካናይዝ

0: ሓያል ውግእ ተኻይዱ ሕጂ ኣብዚ ኣዝዩ ሓያል ዝኾነ ተፃዋርነት ናይ ተጋዳላይ ነይሩ። ንሱ ጢሜት ኣሎ ፅምእ ኣሎ ካልኣይ ናይ እሳተ ጎመራ ዝኩዓቶ ህልም ዝበለ ጎዳጉዲ ክተሓልፎ ዶ ይትኽእል ተመሊስካ ናብቲ ዝመፀኻዮ ተመሊስካ ኢኻ እንደገና ንጣቅትሎ ትገብር ማለት እዩ። ዕለት 22 እዛ ብኣዩማን ዝኸደት ጋዛ ዓይነታ ማኪና ክትፍተሽ ኣለዋ ስለተባለት ሓንቲ ጋንታ ሒዘ ናብኡ ኸይደ ኦራል ሒዘ ማለት እዩ። ኣዩማን ከይበፃሕና መገዲ 44 ሰዓትን ገለን ምስ ተጓዓዝና ማለት እዩ ብማኪና እንዳፈተሽና እንዳወረድና እንዳፈተሽና ሩባታት እዩ 32 ነቶክቲ ፀረ ማኪና ተቐቢሩ ፀኒሕና ማለት እዩ። ሕጂ ኣብታ ናይ ኣርዓኖ ሸነኽ ምብራቁ ዝብለካ ዘሎ ከዓ እንታይ ነብሮ ዝበሃል ኣሎ ተስፋ ኣለም ነብሮ ዝበሃል ኣብ ታንኪ መሪሖም እናኸዱ ከለዉ ክህረም ከሎ ካልእ ኣብኡ ዝተወግኣና ወይ ከዓ ንዝተሰዋኣና ሰብ ኣይነበረን። ተስፋ ኣለም ምስ ተመለሰ እንደገና ውጉኣትና ብዕዲ ቢሎም እዮም ንባፅዕ ዝኸዱ ኣብ ባሕሩ ከለዉ ከዓ እንደገና ነፋሪ ተሃሪማቶም ተወጊኡ ኣብ ርዓኑ ተወጊኡ ኣብ ባሕሪ ከዓ እንደገና ተሃሪዮም ማለት እዩ። ኣብ ዝባኑ
1: ምሸት መግለፂ ተገይሩ መግለፂ ተገይሩ እታ መግለፂ ስሒተ እያ ስሒትና ማለ ወጣ ኣውቲስታ ስሒትዋ የማናይ ክንፊ ካልእ ማኪና እያ ነራ ናይ መባእ እታ ፀገማይ ክንፊ ዝነበረት ግን ናህና ናይ ተመስገን ትበሃል ናይታ ጋንታና እያ ነራ ፈንጂ ፅዒና ማይ ፅዒና ቀለብ ፅዒና እያ ነራ ዝነበረና ሲ ዋላ ውሕዳ እይኹን እምበር ኣብታ ማኪና ተፃዒኒ ነሩ እታ መግለፂ ሕጂ ንሕና ኣይሰማዕኣኹዋን ብየማናይ ክንፊ ኸድና መባእ ዝበሃል ረክበልና እቲ ኣውቲስታ እታ ትገብሩ መፂኹም ብለና ተዓሽጋ ማኪኖ እሱ ይከታተል ነይሩ በዚ እንዲ ቦታና ጓረእሱ ተጋጊኸ ዋላ ተመስገን ከይድና እሀ ጋንታኹም እውይ ትብላና ፀጋማይ ክንፊኣ ዘላ ፀግዒ ጎቦ ይብለና ንምለስ ሽዑ ንምለስ እንዳተመለስና ከለና ንፈርቲ መፃና እንታይ ክንገብር ንኽእል ሽዑ ዓሽግዋ ንፍዕ ትቆልዓ ክንእዶ ሓቂ ህፃን እዩ ኣብቲ ዝነበሩ ታራ ግን ብጣዕሚ ንፍዕ እዩ እንዳ ከድና ከለና ሽዑ እንታይ ብተኸና ሬዳተርቲ ናይ ማይ መተሓላለፊ ጎራሱ ይብለና ሓደ ቆልዓ ነሩና ንእሽተይ ንፉዕ ቆልዓ ኸ ይሄ ተልጎስ እዚ ናይ ማይ መተሓላለፊ ፈሲሱ እንዲ እንታይ ክገብር ይብለና ወንዲ እንታይ ፈልጥ ኣነ ናይ ማኪና ነገር ኣታ ተመስገን ገለ ንብሎ ሽዑ እንታይ ኢልኒ ክንዲዚኣ ትኸውን ዕንጨት ምፅኡ ነቲ ናይ ሞቶሬ ክፎና ዝኸድን ዕንጨት ተኺሉላ ዕንጨት ተኺሉ ናይ ሰለስተ ማይ ነራትና ኣብታ ናይ መስትያት ዝርእየላ ኣብኣ ጠጠው በል ማይ ስጉዒ ክኸይድ ኣብኣ ትብሎ ኢልኒ ከምኣ ጌርና እታ ማኪና እታ ፈንጂ ብሙሉአን ማለት እዩ ኣውፂና እየ ወፂና ከድና
2: ወዲ ጎዛይ ቦፀሎ ብሓንሳብ ባዕሉ ካሃጅ እሱ መፅ ሕለፍ ወስገ ሕጎት ዋዛ ቦፀሎ ንስም ብቅድሚት ክዱ ንሕና ብቲ ድፋዕና እቶ ቀዲምና ምስ ኣብቲ ኣጋር ኣጋር ከዓ ንዓና ከዓኒ ብቡምባይተ ብቡምባይተ ሳሂላ እታ ታንኪ ተቃፀለትን ንዓይ ከመይ ከም ንኾንኩ እንደ ብቡምባይት ኣብ ኮፎኖ ወድቐኒ በዚ ኣብኣ ከሎ ወዲ ጎበዛይ መፅ ረድኣና ሓደ ሚእቲ ዝኾነ ኣብኣ ማረኸ እታ ጉዳይ ብድሕሪያ ውጋእ ኣይተካየደ
3: ናይ ደንከልሲ እቲ ኩናት ጥራሕ ደይኮነስ ናይ ውጋኣት ሽግር እዩ ነይሩ ምድረ በዳ እዩ ብላዕሊ ነፈርቲ ብታሕቲ ኩናት እንደገና ባህሪ ሕዝካ ናይ ውጋኣት ምምላስ ንድሕሪት ከዓ ንባፅዕ ምእታዊ ከዓ ኣዝዩ ዝኸፍአ ነይሩ
2: ዝተወጋእኹ ሃለዋታይ ኣይፈልጥ እኒ ነይረ ኣፎምቦ ኸይድ ድብሉን እዩ ኣፎምቦ ምስከትኩ መሊሸም ብርቱዑ መውጋእቲ ኣሎካ ተባሂሉ 70-80 ሰብ ንዕዲ ፅዒኖም ወስዱና ዕዲ ሰዓት 4 ኣብኡ ሓዲርና ለይታኣቲና ንምሸቱ ሰዓት 4 ትብጎስ ኢኹም እናበይ ንጢዖ ሕራ ኢልና ሜጀር ጀነራል ኣሕመድ ካሪካሬ ይትቕበለና ንዓና ኣብ ዕንቲ ንዓና ድወስዳ ማኪና የለዋን እንታይ ዳ እዩ ከም ገለ ግበር ኢሉ ሞ እሱ በሎ ዳሓን ኢሉ ማኪኑ ልዒሉ ጃላ ብኾና ተኸይዱ ክልተ ጃልባ ከምፃልኩም እዩ ኣብዚ ተባሂሉ እቶም ብርቱዓት ብርቱዓት ሞ ሰልቲ ዘለዎም ፈለዩ ትባሃል ሕክምና የለን መግቢ የለን ዘለካ ኢካ ጥራይ ትውን ኣብቲ ጫፉ ዝኾነ ነገር ኣብ ዕድኻ የለን እተን ጃላቡ ይረኸባ ዶ ይስእን ሞ የምሲ እተን ዝተረኽባ ከዓ ሓንቲ ረኺቡ ካብ ባሕሪ ወፅያስ ኣብ መሬት ፀኒሐ ኣብ ባሕሪ መሪሽካ ንመሬት ይእቲኻ ንባሕሪ እቲኻ ሞተሪያ ገጢሞም ኩሉ ክገብሩ ከዓ ፍርቅለይቲ ኮይኑ ፍርቅለይቲ ምስ መፀት ይመምዩና መልሾም

0: እቶም ከቢድ መውቃዕቲ ዘለዎ ፍለይዎም እቶም ካልኦት ግን ይፅና ተባሂሉ ኣነ ዘዝክሮም ክልተ ኣብዶመን ኣዋልድ ነይረን ክልተ ሄድንጀሪ ነይረን ክልተ ከዓኒ ፓራላይዝ እዚኦም ተሰኪሞም ኣብቲ እግሪ ናይ ጃልባ ቢሸብ ዘለዋ ኣብቲ እግሪ ኣብኡ ደርብዮም እንቀሳቀሱ ዋላ ሓንቲ ይክእሉ እኒኦም ክሕዙ ከዓ ይክእሉ እኒኦም ነብሲ ወከፍ ካዓ ዕጥቁ ኣለዎ ዕጥቁ ከዓ ንክፈሊ ይክእልኒ ይዕጥቁካ እንታይ መን ይዕጥቁካ ከዓ ኣይትፈልጥኒ እቲ ቡምባታት ፊስቶ ምልእትኻ በንዚን ስኳርታ ነዚ ድመርሕ ከዓ ነታ ጃልባ 2-3 ገባር ኣለዉ ሒዞማ ዘለዉ ካብ ሓይሊ ባሕሪ 2-3 ሒዞማ ዝኸዱ ከዓ ምስኦም ነይሮም ታ እዚኣ ገይሩ ፋኒኢልና ፍርቂ ለይቲ ኮይኑ ናይ 8-9 ጉዕዞ ምዃኑ ፈልጥዎ እዮም ካብ ዕዲ ንጥኦም ኣመራፂ የለን ኣበይ ክብሉ ተበጊስና እና ስኢልና ተበጊሶም ትምብርቶ ብርቶ ዘለዎ ምስ ተበገሰ ንጥኦ ክንኣቱ ናይ 2 ኪሎሜትር ክመፅሕ ከሎ ነፈሪት እያ ትረክበና
1: ክንስንቅ ንኹን ካብ ግንባር ዝመፅእ ውጉድ ካልእ ተቐቢልካ ብባፅዕ ምውሳድ ብጀልባ ማለት እዩ ኣብቲ ዋንቲ ሽዑላ እያ ነራ ካብ ባፅዕ ንዝመፅእ ንግንባር ከዓኒ ሽዑላ ተምፀሞ ተሰኪምካ ስጋ ዓብዚትካ እዳበፅሓካ ስጋ ዓብዚትካ እዳበፅሓካ ኣውፂኻ ናብ ማርቸድሳት ምፅእ ኩሉ ነገር ናብ ሓላፍነት ናይ ሓይሊ ባሕሪ ክኸውን ማለት እዩ
2: ኣርዓኖ ዝበሃል ቦታ የን ናይ ዓንዲ ሕቆ ማርያም ትጋጢሙኒ ካብኡ ካብ ኣርዓኖ ንባፅዕ ንክንምለስ ኣፈንቦ ዝበሃል ቦታ ውዒልና ኣብ እግሪ ገረብ ነፈርቲ ብልዕለና ከምዚ ክዝንብያ ክልዕላና ደሊን የን ዝውዕላ ነይረን ነቲ ውጉእ ንባዕሉ ዝነበረሉ ቦታ ካብኡ ኣብ ዕዲ ከምኡ ኣብ ሓደ ቆጥቋጥ ካብቲ ቤት ትምህርትታት ነይሩ ካብኡ ውፅኦም ምናልባት ነፈርቲ ከይሃርምዎ ተባሂሉ ስኢልካ ቆጥቋጥ ንዝኾነ ነገር እሲ ከፅልል ናይ ዓቕሊ ፅበት እዩ እቶም ዕላት ዝገብርዎ ነበሩ ቲ እዋንቲ ኣብ ቆጥቋጥ ከምቲ እንዳቐበረና ውዒልና ካብኡ ናይ ምሸት ካብ ዕዲ ዝበሃል ቦታ ይጀርጀረናል ሕመድ ካሪካሪ ስቂሉና ናይ ምሸት ተበጊስና ንጥዖ ክንከይድ ብጀላቡ ኪድ ተሓዲርና ከባቢ ሰዓት 10 ትኸውን ገለ ከዓ ነፈር ትርኪበናና
1: ውግኣት ቀፃሊ ደብዳብን ገለ ነፅሕቃሎም ስለ ዝነበራ ብመሬት ማለት እዩ እቲ ዘብልዎ ዝነበሩ ደቂሶምሉ ድመፁ ዝነበሩ ሑፃ ከማን ሸግሮም ስለ ዝነበረ ብባሕሪ ክፍተን ዶሕሽ ተባሂሉ ብባሕሪ ሰዱልና ማለት እዩ ውግኣት ባሕሪ እዚ ውግኣት ሰዱልና እሞ በጋጣሚ ቅድሚኦም ሓንቲ ፋርማሲ ድፀዓነት ጃልባ ካብ ባፀት መፅእ ብሰላም ተኣቱ እንደገና ሓንቲ ፋሉ ከዓ ካብ ቀዲማ ነቲ ዓንጫይ ውግኣት ዝሓዘት ንእሽተይ ትመፅእ ብሰላም ንሳውን ተኣቱ ልክዕ ወድሒ 4 ዕለት 4 ሰዓት 10 እታ ውግኣት ፀዓነት ዕጫይ ዓባይ ከባቢ 30 ገለን 32 33 ንኸውን ውግኣት ሒዛ ኣብ ሓንሳብ ንረኸባ
2: ካብ ዕዲ ንጥዖ እዳመፃናሲ ነረናና ደቂ ኣንስትዮ ሓንቲ ኣዝያ መዓናጣ ኣብ ደሚን ነራ ሓንቲ ኸ ሄድንጂሪ ነራ እዚ ምስተሰቐልና ኣብታ ጃልባ ናባይ ጠንበላዕ ትብል ነራ ምስቲ ኣካላት ኣደይ ምቁፅፃር ሰማሃርምቲ ስለ ዝነበራ ናባይ እቲ መፅእ ብጎነይ ደቂሳ ስለ ዝነበረት ናባይ ትወድቕ ናባይ ትብትሕጂ ዝኩሉ ገፀይ ደም ተፅዒዑ ኩሉ እዚ ተይስ ደም እጂ ኣታ ሓኪም ኣታ ንዓባራ እያ ኣንታ ሞ ምንታይ ርእሳት ሓኪም እዩ ደሎ እዩ ድብለኒ እዚ የማነ ድብሉ ሓኪም ርእሳት ሓኪም እዩ ደሎ ይብለኒ ሕጂ እዋ እሞ ደም እንዲ ድፈሳ ደሎ ተሪኦ ኣለካ ዝኩሉ ገፀይ ደማ ፈሲሳት እንደላ ገለ ምስ በልኮስ ድሃር ፍልፆ ከቢድ እዩ ሕጂ ከምዚ ኢልካ ክትዛረበሉ ሲ ኣዝ እንታይ ይብለኒ ዋይ ዳረ ክንደይ ሽዑ ፈትሹ ካከንዲ ቀላታ ፔሬድ እንዲመፂዋ ኢለኒ ንኻፍቲ እዋን ናይ ተጋዳላይ ነገር መቸስ ጭርቃን እዩ ሕጂ ክትሓልቲ ክትገልፁ ከለካ ግን ከቢድ እዩ ድሓና ይቶ ሽግር ከይፈልጥ እንዲወደይ ንሱ ኢለየሱ
1: ክልተ ሚጋት መፅን ሽዑ ፅዑቕ ደብዳብ ድብድባ ማለት ረሻሽ እዩ 4 ግዜ 3 ግዜ ምስ ሃረማ ኣብ ምምራባዓይ በዚና ረኽቦ እሞ ብሙሉእ እቲ ውጉእ ኣብ ባሕሪ ከሎ
2: ነፈርቲ ምሰርከባና ከጣሚ ዝክሮ ካብቲ ኣጃልባ ሒዝዋ ነበረ ናይ ሓይሊ ባሕሪ ሸምሸዲን ዝበሃል ነይሩ ኣታ ነፋሪት መፅ ኣታ ኩሉ ግዜ ነፋሪት ምስ መፀት ገሌ ኢሉ ክሳብ

0: እቲ ሃርማ ይኸይድ ነይሩ ጓዓዝ መወዳእታ መከላኸሊ የለን ዝኾነ ዝነገረ ነገር የለን ቀሪብና ኢና ግን ንጢዖ ነርና ዳርጋቶም ፓይሎት ኢኻ ትሪኦም መሬት የን ወሪደን ነረን ማዕረዘይቲ ክስታይ መፅአን እዛ ጀልባ ዝነበርኳ ኣነ ኣጋጣሚ ትህረም ማለት እዩ
1: ናበይ ኢኻ እሞ ክትሃድ ተዘሊልካ ብቲ ባሕር ኢኻ ክትኣቱ ሱቕ ተኢልካ ከዓ ኣብኣኻ ክትውቃዕ ኣመራፂ የለን ሱቕ ይመፅዎስ እጅ ቶም ገባር ንፋዓትዮም ነይሮም ኣይተዳህሉን እዛ ነፋሪት መጀመርታ ፈክረ ዝትድርፊ 223 እቲ መጀመርታ ስሒተናና ኣብኣ ከለዉ ንጥዖ ዚ መሊሽና ዘይረን ክሳብ ድመፃ እታ ጃልባ ከዓ ናብኣ ኣቕኒዖም እቶም ገባር ካልኣይ ምስ ተኮሰት ዘሊሎም ወርቱ እታ ጃልባ ግን ትኸይዳላ እቲ ሓይሊ እቲ ክሕምብዝ ዝኽእል ኣካል የለን እቲ ኩሉ ውጉ እዩ እቶም ዝወፁ ሉ ዋላ ነቲ ባሕሪ ከዓ ኩሎ ከዓ ፈክረ ስለዝገረቶ ኩሉ ሞት እዩ ኣብ መወዳእትኡ ሳልሳይ ራብዓይ ክትወፅሕ እታ ጃልባ ኣብኣ ኣንፈት ስለ ዝኸደታ ትኽኢላ ናብቲ ጢዖ ገፃ ትምርሕ ብሮኬት ድያ ብምንታይ ድያ ስዑኢልካ ካ ትሪያ ኣብ ክልተ ትፍትባ ትቁረፅ እታ ጃልባ ተቆሪፃ እቲ ሰብኣብኡ ከሎ ርግፅ ተበለ ገለ ብክሳዱ ገለ ከዓኒ ኣብ መዓንጥኡ ዝበፅሕ ፋሕ ብል ኣብቲ ባሕሪ እታ ጃልባ እቶም ዝተረፉ እቶም ህድጅሪ እቶም ኣባኖሩ ፓራላይዝ ክወፁ ዘይክእሉ ኩሉ ሰብ ከዓ ካለዋት ሽ ናይ ምፍላጥ ናይ ቁስልካ ምሕዋ እዩ ገለ መለ ዘይኮነ ቁስሊ ኩሉ ተጓዳዲ እዩ ከም ብሓድሽ መጓእቲ ይጋጢሙ ኣብዚኣ እታ ጃልባ ኣብ ክልተ ምስ ተመቕለት እታ በንዚን እንዳሓዘ ዝተቃፀለት ሓንቲ ኣካላ ኮይና እታ ሓንቲ ፓራላይዝ ሒዛ ንእሽተይ ብከዓኒ በቲ ተፈንጭላ ካ በይና ከይዳ እቶም ሰባት ኣበይ ኣለ ክሳብ ሎም ኩሉ ግዜ ኣነ ዝክሮ
0: ገለ ኣብ ደሚን ዝነበሩ ናይ ኢድ መስፈርቲ ናይ እግሪ መስፈርቲ ዝነበሮም ዝነጥር ነይሩ ንባሕሪ ዝኸይድ ነይሩ ወፁ ነይሮም ሓደ ኣባል ከዓ ነይሩ ሽዑ የማነ ዝበሃል ዝክሮ ኣባል ማእከላ ናይ ተሕክምና ዝነበረ እዩ ምሳና ነቶም ውጋኣት ሒዙ ዝነበረ እዩ ውጋኣት ነቶም ዘይክእሉ ሓፍ እንዳበለ ይድርቢ ነይሩ ንኡ ከዓ ሃሪማቶ ፋክረስ እያ ተሃርመና ነራ ኣጋጣሚ ሕጂ ኣነ ካብቶም ተፀጊዕና ዝነበርና ነርና ከምዚ ኢልና ሱ ኢላ ተሃርመና ነራ ንዓይዚ ኩሉ እግረያ መንፊት ገይራ ተፋክረስ ገይራ እንደገና ዳግማይ ማለት እዩ ካብኡ እንዳተፋሓኩ ኣብታ ጫፍ ኣንከር በፅሐ ኣነ ኣብታ ጫንከር ኣንከር ምስ በፅሓኮ ዋላ ሓንቲ ክገብሮ ዝኽእል ነገር ስለዘየለ ኩሽኩ ነራት ነታ ኩሽኩ ተቐሊለ እቲ ቡምባታት ኣብኡ ዝነበረ ተነዳዲ ኩሉ ከዓ ትኮስ ስለዝነበረ ኣብኣ በቃ ዘጋ ክላ ንጉሆም ኸይኒ ስዋኣስ እንታይ ዝበለ ሽግር ይወዲ ሕጂ ከዓ ዳግማይ ስቃ ኢለ ኩሽኩ ተሸፊኑ ከለኹ ዓይኑ ዝተሃርመ ሓደ ብፃ እዩ ይመፅእ ምስ መፅ ረግፀኒ ባዕመን ኢኻ ገደ ኢለ እንደገና ነታ ኩሽኩ ምሽፈፈንኩ ኣነ ዓይነ ተሃሪመ እንታይ ሓግዘኒ ባብለኒ ንኸዓ እንታይ ሞ ሓግዘካ ይክእልኒ እየ ኣነኻ ክትስእ ኣይክእልኒ እየ ግን ካብ ሓዊ ትቃፀል ባሕሪ እቱ ዓሳብ ኣብላዓካ ኢሉ እዩ ሞቤን ካኣቲ እዮ ምስ በለኒ ንዓይለ ብኢደይ ሒዘ ኣብታ ጫፍ ናይታ ጃልባት ሒዘዮ ዘሊሉ ኣት ሕጂ ዘሊሉ ሙሳኣተወ ናይሓይሊ ባሕሪ ነቶም ውጋኣት ኣሪቦም ስለ ዝነበሩ ጎዮም ንዕኡ ከ ኣርኪቦሙ ሓደ ብፃይ ኣሎ ኢልዎም ካኣሱ ናባይ እንደገና ሓደ ድባፅዕ ይብልዎ ሽዑብቲ እዋንቲ ንድዒ ኣታ ብፆት ሰብ ኣለካ ዶ ሰብ ኣለካ ደኢሉ ዳ ተቃፀለት ኮላ ናብኣ ይዲብ ማለት እዩ ናብኣ ምስ ደየበ ድምፂ ሰሚዒ ከዓ ዕመን ኢኻ ንዓጆኻ ድሓን ሓጆኻ ገደኢሉ ከምዚ ገይሩ ሓፍ ከብለኒ ከልዕለንን ኣብኡ ዝነበረ ቡምባ ክፍንጀርን ሓንቲ ኮይኑ ንዕኡ ከዓ ሰሊዕዎ ምእንታይ ሓሊፉ ናይ ከውፅእ እሱ ከዓ ሓሊፉኒ
2: ሓደ ዓንዲ ሕቁ ተሃረመ ሓደ ልክ ኣብታ መንዚና ሙሉእ ነብሲ ተቓፂሉ ሓደ ኣብ ቅድሚት ናይታ ጃልባ ተሰውኡ ማለት እዩ ሓንቲ ጓልካ ፋጥና ሽማ ኣቐዲሙ ናይ ዓይኒ መውጋእቲ ዝነበራ ኣብዚ ከባቢ ኣብ ዶም እንተወጊኣ ስለ ዝነበረት ኣብቲ ቅድሚት ልዕ ካብ ሓወር ሒ ኣብቲ ቅድሚት ጠልጠል ትብል ሕጂ እታ ጃልባ ርእሳ ንባሕሪ ወገን እዩ ስጋዓብ ዝበፅሕ እዩ ሕጂ ንቋወማ እታ ነፋሪት ሞ ብረት ክሻፋ የብሉን በጋጣሚ ናይ እንዳ ክልተ እዩ ነይሩ ንሃና ኣይኮነን በጦሎን ሓደ ቅዲማ ገስጊሰ ኣደላ ክልተ ካብ እንዳ በጦሎን ሓደ ጀማል በክርን ኣነን ማለት እዩ ካብ እንዳ በጦሎን ክልተ ከዓ ኩችን ኣስመሮም ንኣምንን ንድይባ ነታ ብረት ትከኣለና ፈቲና ግን ሻፋ ስለዘይነበሮ ኣይድማዕናን ከምዚ ኮይኑ ሓደ ናሃና ካብቶም ከሰኒ ኢሎም ዝኸዱ ኪዳነ ፍቓዱ ነይሩ ኪዳነ ተሃሪሙኣት ኢሎ ባሕሪ ብሉና ኣብ ኣስዋዕ ውድድ ምሰለስ ተሃርሞ ማለት እዩ
1: ንሕና ፍትን ተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቕዓት መሊሻ ካልኣይ እንዳደገመትካ እንዳተመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስተ ሰብ ሓንቲ መስርዕ ድያ ገለ ፀኒሐ ኣብጢኦ ሽዑ ንዓና ምእራይኣት እያ መሊሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኸብ
2: ኣነ ከኣትየ ኢለ እዮም ካኣትየ እንድሕር ቀፂለን ኣብዛ ዘለኹም ማትኾኑ ተደይ ቀፂለን ክትስዕቡን ኢለ ትኸድኩ ጥኢት ናይዞም ናሓና ቡምባ ቻይና ትበል እቲ ዕጥቂ ጠያይቲ ካላሽን ሓለዋ ዝኸዱ ኩሉ ነይሩ ምቕራብ ክልኣኒ በንዚና ንሓውን ኮይኑ ዝኾነ ታጓል ሓንቲ ገበራን ያላ ሓግዝ ንብላ ትወርድ ኣይደየብኩን ከማንኣነ ትወርድ ስጋዕ ኣብዚታ በፅሕ በንዚና ካብዚታ ስጋዕ ኣብዚታ ፍርቂ ጎና ብምሉእ ተቓፂል እዩ ምስ ወረደት ኣነ ሓቒፈ የውርዳ ሙዚታ ቕለጥ ብሪታኛ ክዳን ኣብዚታ ንላዓል ክዳን ይቕለጥ ብዝኾነ ሕጂ ኣብዚ እንታይ ካ ትብሎ ብጎና እያ እዚ ክስታይ ትገብር ነራ ኣብ ደውን ስለ ዝኾነስ ናይ ጎኒ ክስታይ መጥባሕቲ ገይሮም በዚታ ስከንትሸይን እዮም ዝገብርዋ ነይሮም ደገ ኣብ ባሕሪ ምስ ወረደት ምስ ወረድናዮም ክቕበሉና ከለዉ ሕጂ እዚ ማዕናጣ እውን ኣትሊስት ቁርብ ክስታይ ይኸውን ማለት እዩ የሸግረና ብዝኾነ ስለዘይመፀት እታ ክስታይ እታ ነፋሪት ብምልኦም በዓል ጀማል በክሪ ዘለዎ ካልኦት ካልኦት ነይሮም ናይ ካልኦት ተጋደልቲ ነነጢሮም ኣትዉ ሞ ሳምቡ ሳምቡ ኢሎም የውፅዎም ንብዙሓት ተጋደልቲ ሕጉፁ ማለት እዩ ሕጂ ኣብኡ ክርስዓደ ይደሊ እቶም ሰለስተ ስዋኣት ኣብኡ ተሰውኡ ሓደ ኪዳነ ናና ወዲ መሓመድ ድብልዎ ሓቲትና ኢና ነብሎም ነቶም ውጋኣት ሓደ ኣጋር ሓኪም ነይሩ ንዕኦም ከውፅኢሉ መስዋእቲ ዝኸፈለ ኣጆኹም እንዳለ ደው ኢሉ ስጋዕ ንሶም ዝውድኡ መጨረሻ ኣብዚ ትህረም ግሪ ሓኪም ኣብ ሸዓ ምዕልቲ በፂሑ ይመፅእ ብገለ ነይሩ መፅእ ሞ ፈቲኑሉ ላሓንቲ ገብሮ ይከኣለን ብጣዕሚ ፅቡቅ ተራ ተፃዊቱ ብታእዋንቲ ያ ናይ ሓይሊ ባሕሪ ሓኪም እዩ ማለት እዩ
3: ወጨጉር ይመፅ ንኢንገል ካብ ኢንገል ንጢዖ ክንኣቱ ሻዕለይቲ ንጎኣት ኢና እጂ ምስኣተና እብራሂም ዒሳ ነይሩ ብጉኣት መፁ ኣለዎ ቦታ ንርአ ኢልና ንወፅእ ቦታ ክንርኢ ምስ ወፃእናት ዘነፈርቲ መፅአን ደብዳብ ጅመር ናጎየና ኢና ተመሊስና ካብ ባሕሪ ናውፃእካ እዩ ነር ትስራ ከባቢ 20 ገለ ንኮኑ ሓደ ሓኪም ግን ንዖም ሒዙ ዝመፀ እዚ ጃግላር ን ካሮቲድ ኣርተሪ እዩ ትበትዩ ክንቋፃፆ ኣይከኣልና ሱ ከይድና ልክዕ እቶም ካልኦት ግን ብምሉኦም ኣብ ውሽ ሰዓትን ገለን ተሰዓት ዘይኣክል ግዜ ተቋፃፂርና ሓንቲ ኣጋጣሚ ሓንቲ ናይ ፋርማሲ ነርስ ኣባል ንሳይ ዝመፀት ነ ንሳ ጥራይ ሓጊዛኒ ወላ ሓደ ሓኪም ዝበሃል ኣብቲ ቦታ ኣይነበረ
0: ሓንቲ ነራ ኣዝ ኣብ ደሚ ዝተሃረመት ሽዑ ኣብቲ ባሕሪ ክተኣትኮላ ይርያ ነረ እዛ ዝብለካ ተለኹ ኣብ ድሕሪኡ ነቶም ርእሶም ዝተሃረሙ እዚ የማነ እዩ ዘውፅኦም ነይሩ ይድርብዮም ነይሩ ስጋዕታ ተሃርሞ ስጋዕ መስዋእቲ ዝኸፍልሲ ንዕኦም ንርእሶም ነቶም ውጋኣት እዩ ማዕረ ክህልው ድኦም ክድሕኑ ድኦም ኣይክድሕኑ ድኦም ዘይፈልጥሲ ንዕኦም ንምድሓን ይንስዋ መስዋእቲ ከፊ ኢሉ
2: እታ ጓል ሒዝናያ ንወርድ ሞ ኣብ ደገ ሽዑ በብዓቅሞም ገሊኦም ኢንፊጅ ንገብሩላ ገለ ብዝኾነ እታ ጓል ነውርዳ ማለት እዩ እቶም ሰለስተ ወዲ መሓመድ ተልኳ ሓደ ስዚ ሙሉእ ነብሲ ተቓፀለ ተስፋኣለን ይሽ የማነ ተሓኪም እጂ ንሰለስትኦም ነቶም ሓደ ናህና ኣብ ባሕሪ ዘሎን ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም እቲ ተቓፂሉ ዝነበረ ግን ዳሓንቀሲ ኢልና ነውርዶ ክስታይ ገይርና ብከበርታ ወይ ነፀላ ገይርና ኣውፅናሕ እቲኣቶም ቀዳምነት ንቕበር እንዳተባሃለ እታ ጃልባ እንዳተቓፀለት ፋሕ እንዳለት ተኸይድሞ ምልስ ተልካ እቲ ብፃይና ሓዊ ዝሓረረ ፋሕፋሕ ኢሉ ሙሉእ ነብሲ ተቓፂሉ ስለነበረ በትሞች ይሓልፍ ማለት እዩ ፋጥና ግን ብድሕሪኡ ድሕሪ ናፅነት ኣስመራ ረኺብያ ኣብ ቃኞም ሓውያ ኣብ ንቡር ተመሊሳ ማለት እዩ
0: እንደገና ኣብ ጢዖ ነፋሪት ክትመፅያ ተባሂሉ እንደገና መሊስና ሰዓ 6ዱሽተ ናይ ምሸት ብሽዑላ ትበሃል መርከብ እዛ ጃልባ ዓባይ ነራ ብኣ ተሰቂልና ሙሉእ ለይተ ንከይድ ሓጊርና ኣጋጣሚ ኣነ ሽዑ ናይቲ ከታተር ነይሩኒ ተኸታተር ሽዑ ምስቲ ሰሓቦ ዝነበርኩ

0: ብገለ ተሳሒቢ ወፂኡ ናይ ሽንቲ ሽግር ኣጋጢሙ ንሽንቲ ከዓ ምፍሳስ ዓብዩ ንፍትዋንቲ ፍሕኛ ኣብዚ በፂሑ በቃ ዳርጋ ሃለዋተይ ከይፈለጥኩ እንደገና ባፃዕቲ ኣባፅሒ ግን ቀዳማይ ረድኤት ምስ ተገበረለይ ሰብኩይኒ
1: ክትሪኦ ከለካ ካብቲ ዝነበረ ውግእሲ እቲ ኣብ ባሕሪ ዝረኸበና ሽግር ይበዝሕ ቶም ተሰውኡ ናይ ሓይልታት እዮም ነሮም ምሳያኒ መውጋዕቲ ዘጋጥሞም
0: ረለይስ ኮይነ ንዓንደቆ ማሃርምቲ ስለ ዝኾነ ብድሕሪ ግን ፖርሱዳን ከይደ ብሳሓል ጌርና ካብ ሕሰቦ ካብ ትትወጋእ ከሉ ጫፍ ዓሰብ በሎሞ ንፖርሱዳን ዝተጓዓስክዎ ባህሊ ክለኽ ምስ መወጋእትኻ ምስ ቃንዛኻ ምስ ኩሉ ነገር ናይ ብሓቂ እንታይ ይ ዝበለ ኒሕ ነይሩ ናይ ተጋደላይ ትውድቡ ንባዕሉ ብዓቕሙ ደረጃስ ኣብ ድሃን ጉነታት ስለ ዝነበረ እቲ መጓዓዝያስ ኣይተሰኣነን ተፃብኦታት እዩ ድበዝሕ ነይሩ ናይ ባህሪ ተፃብኦ ናይ ነፈርቲ ተፃብኦ ኩሉ እዝታት እዩ ነይሩ እምበር ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ በቲ መራት ባደላ እንዳተተደፍነ ካልእ ሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ረአዩ ናፅነት ኮይኑ ማዕረ ከምዚ መስዋእቲ ከፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኸውን ምስንካለይ መጓሃየኒ ነይሩ ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማን ደስ እየ ምክንያቱ ተቐቢል እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርምና ማለት እዩ ኣነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይሓዝንን እየ ምእንታይ ኢሉ ከማን ሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ Thank you.

0: ኣላ
1: እዚ ዝተኸታተልኩሞን ካልእ ንዮ ናይ ሎም ሰሙን ትሕዝቶ መደብ ህርመት ሰላምታና ተቐበሉ ክቡራትን ክቡራንን ተኸታተልትና ሎም እውን ንዕኹም ነተኸታተልቲ መደብና ንምዝናይ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቐርብ ኢና ከም መኽፈቲ ቀሪብናያ ዘለና ደርፊ ናይ ገዲም ድምፃዊ ኣኽሊሉ

ክቡራትን ክቡራንን ተኸታተልትና ኣብ ቦሎኛ 91 ዝተደርፈት ደርፊ ኢና ብኣ ጀሚርና ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከምዝተዓዘብኩሞም ካብዚ ብምቕፃል ቀሪምያን ዘለና ደርፍታት ክልተ ክኾና የን። ሓንቲ ብክልተ ድምፃውያን ሃገርና ዝተደርፈት ናይ ድምፃዊ ረሽድ ሑሴን ምስ ዲና ተክለ ብርሃን ዝደረፍዋ ብዓፋርን ትግርኛን ማለት እዩ ኣብ 25 ኣኒ ቲኮ እትብል ክትከውን ከላ ኣቐዲማ እትደረፍ ደርፊ ግን ድምፃዊት ሰማሃር ዮሃንስ ካብ ደርፍታታ ወዲ ምስለየነ እትብል ባህላዊት ስርሓ ክትከውን እያ።

ክቡራትን ክቡራንን ተኸታተልቲ መደብ ህርመት ካብዚ ብምቕፃል ቀሪብና ዘለና ብምክንያት መመረቕታ መበል 38 ዙርያ ሃገራዊ ኣገልግሎት ናይ ድምፃዊ ነፍሲሄር ዮናታን ታደሰ ዱላ ካብ ደርፍታቱ ቀሪብና ኣለና። ኣብ ሻሙነይ ሃገራዊ ፌስቲቫል ዝደረፋ ኣብ 2018 ይምርሻሎ እትብል እያ ክትከውን። ካብኣ ቀፂልና እውን ቀሪብና ዘለና ደርፊ ኣጣዕሳ እትብል ብመንሰይ ድምፃዊ ኣቤል ክፍሎም ዝተደርፈት ኣብ 2024 ተኸታቲለን ድሕር ምቕራበን ደጊመ ክመለሰኩም።

0: ቃል በዓሎ ትሪኦ ከለካ ድሃይ እዩ ዝብል ድሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍልጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ ትግርኛ ናጋፊስካ
4: ዝዓርዳ ከዶ ሰማዕኮኸን ኣይፀላኳን በርከት ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳ ገለያለው ሾማውራር ፈላኣኩኖሱቱ ባላይናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከይ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ንኣለና ክቡራትን ክቡራንን ተኸታተልቲ መደብ ህርመት፣ ካብዚ ብመቐፃል ቀሪብናልኩም ዘለና ደርፊ ከላልየኩም። ብዝቐርብ ዘሎ ደርፍታት ድማ ትዛነዩ ክትህልዉ ተስፋ ኣለኒ። ሕጂ ቀሪብና ዘለና ደርፊ ናይ ትግራይ ደርፊ ክትከውን እያ። ብድምፃዊ ሙክታር ዑስማን መዲና እትብል ኣብ 2022 ዝደረፋ ደርፉ ክትከውን ከላ፣ ካብኣ ቀፂላ ናብ ድምፃዊ ኢሳቅ ኣባይ ክንሰግር ኢና። ናይ ኢሳቅ ንሎሚ ቀሪብና ዘለና ደርፊ ኣብ 2026 ኣብዚ ሒዝናዮ ዘለና ዓመት ዝደረፈ ሃነኔ እትብል ደርፊ ኣ ክትከውን።

ኣፍቀርትን ተኸታተልትን ትሕዝቶ መደብ ህርመት ስለ ምክታልኩም ኣዝየ እንዳመስገንኩ ካብዚ ብምቕፃል ቀሪበየን ዘለኹ ደርፊ ሓንቲ ባህላዊ ደርፊ ናይ ድምፃዊ በረኺ ገብረ መድህን ኣብ 2020 ዝደረፋ ጓል ባሕርየት ትብል ደርፊ ቀሪብና ኣሎና። ካብኣ ቀፂላ ናብ ድምፃዊት ኤደን ተኽሊት ፍቅራዊት ደርፊያ ናባ ክንሰግር ኢና ክደሌካየ እትብል ኣብ 2023 ዝደረፈታ ስርሓ ክትከውን

0: ቃል በዓሎ ትሪ ወላኻ ዳሃይ ይዝብ ዳሃይ ላይ ዝኾነ ነገር
1: ሸይራ ሐጅናት ነው ሞዴልም አርካናት አርቲስት እምረ ይሕጂ
2: ብልዕሊና መጽኢ ኸልዕላን ትራይ ይፍልጥኒ ዋላ ንዝኾነ ሰብሲ ትምጥሎኒ
3: ትግራይ ትግርኛ
4: ናካፊስካ ተዓርዳ ኮዶ
5: ሰማ ኮኻን ኣይፀላኳን መርከዝ ዘሎ
6: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ድምፃዊ ኣብርሃም ዓለም ክቡራትን ክቡራንን ተኸታተልትና ሃገራዊ ይኹን ፍቕራዊ ደርፍታቱ ኣዝዩ ብርከት ዝበለ እዩ። ንሕጂ ቀሪብና ዘለና ደርፊ ካብ ደርፍታቱ ማለት እዩ ካብተን ናብ ህዝቢ ዝቐረበን ኣብ 2018 ዝደረፋ ወይነይ እትብል ክትከውን ከላ ናይ ኣብርሃም ዓለም ኣቤ ካብኣ ቀፂላ ናብ ድምፃዊት ኤደን ከሰተ ክንሰግር ኢና። ሽፎነይ እትብል ደርፊ ኢና ቀሪብናልኩም ዘለና ኣብ 2016 ዝደረፈታ ደርፋ

ክቡራትን ክቡራንን ተኸታተልትና ሰዓታትና ናብ ምካል ገጹ ስለ ዝኾነ ዝተርፋና ክልተ ደርፍታት እየን ክኾና። ሓንቲ ብገዲም ድምፃዊ ሓጎስ ብርሃነ ፍሩታ እትብል ዝተደርፈት ደርፊ ክትከውን ከላ፣ ካብ ቀፂላ እውን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ኣብ 2017 ናይ ኩናማ ደርፊ ክትከውን እያ። ሃይለናቲ ምስ ኣልማፅ ተፈሪ እኩንዶ እትብል ደርፊ ክትከውን ብኣ ክንዛዝም ኢና።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፍለጥኒ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ ትግርኛ
4: ናትካፊስካ ተዓርዳኮዶ ሰማዕኮ ከዓ ኣይፀላኳን በርከ ዘሎ
5: ስለዝኾነትእሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳንገለያሎሾማውራር ፈላኣኩኖሱቱ ባላይ ናሜኮ ኣይንኮኖጎ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ዛዕባ ሓንቲ ምት ኣዩ
8: እንተሓሸኒ ኢልከ ገዲፍ ክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ናይ ሎሚ ሰሙን ትሕዝቶዊ መዳበርመት ክቡራት ተኸታተልቲ በዛ ዝተዓዘብኩማ ናይ ኩናማ ደርፊ ክንዛዝም ኢና። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ክኸውን ምረኸብና። ክሳብ ዝመፅእ ሰሙን ብብዘለናይ ወገን ሰላምን ጥዕናን ንኹለና።

ሉ ወዚር ኣረድ ማይ ወድዋር ኣሰይድ ተስፋይ ገብረ ስላሴ ኣብጀህቱ ደረሳ ዲብ ዓግሎ ንዞም ድሩስ ላረክቦ ፋህም እብእዚ ዲብ ሽቁል ብተጅርበት ላወስክዋ ፈልስፈት ዋ ብስር እንደየት ነፍዓው ኣክል ሕድ ታሪክ ላላረፍዖም ታ መስኡልየት ባሕሲን ሰብ ፈልስፈት ሄራር ዲብ ዓማር ዋ ዲብ ሽቁል ፈራሰት ካም ሰልሁማ ድሙናም ዋ ሰብ ኣደብ እንደ ገብኡ ከድመት ዋ ሜርሐት ሸዓብ እግሊ ግብኡ ብታሪክ ዋዕዳት ወጠኖ እግሊ ተሓበኖ ኣማነት ዋ ትምኔት ሕኩመት ዋ ሸዓብ ከምተ ሓበራ ወኪልላ ዳሕረው ህየ እትላ ደረጀት ኣብፅሓዎም ኣሰናይኩም ሓቆለ ቤላ ኣምዕል መድሕራት ኣብ ፍዕል ወነዘር ረክቦ ድሩስ ዲብንየተ ወጠን ዋ ምጅተማዕ እግላውዕሉ መስኡልየት ተረፍዕ ከምታ እንደ ሓበራ ለቦምቱ መዳሊት ኣከዳ ዲብ ደንጎባ ፈዳበት ላረው ደረሳ ሜዳልያት ዋ ሸሃዳት ተሄባ እቲ ለመደት ላ 18 ውላት ካርጅ ለብእቶም 65 መደረሲን ላብእታ ኩልየት ዕሉም ማይ ነፍሒ 22 መደረሲን ዲብ ካርጅ ናይ ዶክቶሬት ወ ማስተረስ ድሮሶም ታብዖ ክምሃለው ወሳይቃ ወድሕ መድረሰት ሙሲቃት ኣስመራ እግል መደተ 3 ሰነት እብ ፍዕል ወነዘር ኣድረሰቶም 14 ደረሳይ ማሌ 14 ጁላይ እብ ሰርቲፊኬት ኣድሓረት መድሕረት 8 ጅንስ ኣላት ሙሲቀት ባህለት ፒያኖ ጊታር ሳክስፎን ቫዮሊን ድራም ፍሉት ትራምፔት ዋ ቤዝ ጊታር ቶም ድሩሶም ላ ታብዓው ሙዲር ለመድረሰት ኡስታዝ ኤልያስ ወልዲ ገብርኤል ዲባ ኣስማዒ ከሊመት ሙሲቀት ለተኣደሜ ወኣህምየት መጃል ስያሰት እቅትሳድ ማሕበራዊ ዋዓዳት ከምታ እንደ ሸርሓ ብሊ መጃል ዳሕረው መዋጥኒን ዲብንየት ወጠን ዶሮም እግሊደው ኩሉ ጅሃት ለትፀበራ ከምታ ኣፍሕማ ቴክኖሎጂየት ክማ ዲብ ኩሉ መጃል ዲብ ሙሲቃ ትማ ኣለተ ሌጣ እንደ ይትገቢእ ዲብ ጅግራ ለተእተ ጋብአት ክምህልየት ለሓበራ ኡስታዝ ኤልያስ ዓቅል ስናዓት እግል ወድ ኣዳም እግል ቅለብላ ጠልቡ ማል ዋ መቕድረት ቀሊል ሰበት ኢኮን ደረሳ ናይ ፍጥር መቕድረቶም እግል ዝወቅሎ ፈርያት ሰኒ እግል ዝቐድሞ ዲብ ትሉሉ ጅህድ እግል ዝግብኦ መክራ ዲብ ውዛረት ተዕሊም መስኡል ኣከዶት በቅዐ ኣሰይደ ማዕሾ ገብረ ትንሳኤ ብጀህቱ ድሩስ ሙሲቀት ጠቢዓት ሰብር ካህላት ተርኪዝ ወእሕትማም ከም ሰሎማ ፍዕል ሰኒ ለጠልብ ከምቱ እንደ ሓበራ ለረክቦ ድሩስ ክም መብዳእ እንደ ነስአው ዲብ ለተወቀለት ደረጀት እግል ልሄሮ እቡ ትፋና ዲብ ለመናሰበት ናይ ኣወለይት ወካልአይተ ሰነት ናይ ሙሲቃ ድሩሶም ምንላ ታብዕሉ ኣለው ደረሳ ዲብ ፍገሪት ሰኔት ድራሰት 2015 2016 ፈዳበት ለርአው ጃይዘት ተሃበት መድረሰት ሙሲቃ ኣስመራ ዲብ ሰነት 1974 ዲብ ሜዳን ለተኣሰሰት እትገቢ እቲ ሰነት 1974 ዲብ ኣስመራ ወራታታ ከም ኣተላለየት ወሳይቃ ወድሕ ምተቕብለትና እዚሀ ዲብ ኣኽባር ካርጅ ግንታዓዲ ኣሜሪካ ወኢራን ዮም 12 ጁላይ ሓዲስ መትባዳል ህጁማት ከም ወደየ ዕማት ኣክባር ሸርሐ ዕቕባይ ሰውረተ ኢራን ብከሊጅ ሆርመዝ ተሓልፍ ላዕለተ ባክረት ትጃረት ሓቆላ ዘብጠያ እላ ምስዳር ሓዳስ እላ ከም ነስአት ኣሜሪካ ትሓብር ምግባይቲ ቅያደት ኣሜሪካ ሸበከት ኣትሳላት መኻዝን ሰዋሪ ኳ ድሮናት ላዕሊ ትረከበቱ 104 ሃደፍ ከም ሕጅመት ሻርሕት ሌት ሓቆሊ ኣሜሪካ ለእጅሬቱ ህጁም ከሊጅ ሁርምዝ ለደብአት ኢራን እቲ ኡርዱን ኩዌት ባሕሬን ኢማራት ዋ ቀጠር እተለትረከብ ኣህዳፍ ኣሜሪካ ረዲ ፍዕል ከም ነስአት ሓበረት እተሓልፋ ወርሕ ጁን ለትበፅሐት መዘክረ ተፋህም ከም ኣክተመት ለሸርሓ ርእሰ ዶናልድ ትራምፕ እቲ ኢራን ለገቢእ ህጁማት እግል ውሳዕ ከምቱ ሕቡር ሃላ በዓል ንሳላ መጅልስ ኢራን መሓመድ ባቅር ቃሊቫፍ ኣሜሪካ እግላ እትፋቅየት ከም መስሓታ እተ ሸርሕ ዓዱ ስያደታ እግል ተእድምን ለትነስኡ ምስዳራት ከም ተኣደቀቡ ወድሓ ምን ሓረስ እሊሀ ለመትባዳል ህጁማተ ዝያደ እግል ልትመክራህ ከም ቀድር ምተቕበለትና ኢላ ድዋር ወግም ሃይቦ ሩስያ ብቀደየት ዩክሬን እግል ድወል ምውዳቕ ፀሓይ ክም ይተእምንን ሓበረት ድወል ምውዳቕ ፀሓይ ለሓርብ ብሰላም እግል ኣክትም ንየተ ከም

ሰልበን እቲ ሸርሓ እግሊ ዩክሬን ላወድያሃ ሰደይቲ ዓስከርየት ዋእምን ሰበት ኣዘየደያሃ ላሸርሓ ላሸርሕ ሰላም ምን ኣማን ላሬማ ካምቱ ወዚር ካርጀት ሰርጌ ላብሮብ ሓበራ ሩስያ እግል ሰላም ድውሊት ካምታ ለሸርሓ ወዚር ላብሮብ ድወል ምውዳቅ ፀሓይ ሕድ ላትሸብህ ንየት እግል ትህሊ እግልን ትላእካ ወስዖት ድወል ምውዳቅ ፀሓይ ኣግዳ ሄ ሕልፍ ቅብለት ኣትለንቲክ ኔቶ ኣግዳ ሰበብና ኢላ እቲ ማእንበተ ወርሒ ፌብርዋሪ 2020 ወክልኤላ ኣንበታ ሓርብ ካምቱ ልትሓበሩ እስራኤልት ሱርያ ሃልዮታ ዓስክርየት ተወሲዕ ከም ዝሰለሃለየት ምነድዋራት ላእትረከበት ሓብሬት ኣፍህም እልልት ሸርሓ ደሽ እስራኤል እታ ሓልፈያ ሰለሳ ምዕል እቲ ግብለታይ ምውዳቕ ፀሓይ ሱርያ ማዕሳክር ሓዲስ ሓቆላ ኣሰሳቱ እልክና እተላ ደሽ እስራኤል ኣጀንደተ ወስዖት እግል ለኣክድ ወድዩ ለሃላ ህጁማት ለእዘይዱ ከም ሃላ ምተቕበለት ናይ ለድዋር ለፍህሞ እስራኤል እቲ ሱርያ ፋረቱ ልህልየተ ደሽ ኣክል ሕድ ምንማ ይደላ ብኣላፍ ከም ልትገመም ላኪን ልትሸራሕ ላዓዲ እቲ ሰነት 2024 እቲ ሱርያ እበትከለቀተ ፈድወት ኣካነተ ስልጠት እንዴት ነፍዓት ሃለዮታ ዓስከርየት ከም ወሳዓት ተቐሪል ኣፍህም እስራኤል ደሽ ምን ሱርያ ልብናን ወመንጠቀተ ቃዛ እግል ለይተሓደዳ ወቅት እግል ለህልየ ከምቱ እተሓልፋ ወክድ ሕብረት ከም ዓለት ለ ልትዘከርቱ ምተቕብለትና ኣኽባር ቀደምነትም ርእሲ ኣኽባር ግል እትገመግልኩም ወዛረት ሓርስ ስያሰት ረቐቦት ነብራ እግል ጠወሮት ለኣመማ ማሕበር ጎማ ትሰርሕበት ማሃረጃ ነረትሪ ስካን ጀርመን እቲ ፍራንክፎርት እብንያረት ትሰርግላ ኩልየት ዕሉም ማይ ነፍሒ 300 ደረሳይ ብዲግሪ ኣድሓር ኣሜሪካ ወኢራን ዮም 12 ጁላይ ሓዲስ መትባዳል ህጁማት ከም ወደያ ትሸርሓ ሩስያ እብ ቀድየት ዩክሬን እግል ድወል ምውዳቕ ፀሓይ ክም ይተእምንን ሓበሮት እስራኤል እቲ ሱርያ ህለዮታ ዓስከርየት ተወስዕ ከም ህልየት ትሓበራ ከሓይሳ ሙሓይሳት ምተቕብለትና ኣኽባር ዲብለተማምስለተለየ ብራምጃትና መታባዓት በኪት ዲብንተምነየን ዝሰራሕኑ

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ንምክታልኩም ብክብሪ ዕድም ዙር ፈረንሳ 226 ትማሊ ብሻምናይ መድረኽ ኣብ ዝቐፅለሉ ኦሎምፒካዊ ተቀዳዳማይ ቢንያም ግርማይ ንካልኣይ መድረኽ ብተኸታታሊ ዝበለፀ ውፅኢት ኣመዝጊቦም
1: ዙር ፈረንሳ 226 ትማሊ ብሻምናይ መድረኹ ኣብ ዝቐፅለሉ ቢንያም ኣብዛ መድረኽ ብሉፅ ውፅኢትን ነጥብን ኣመዝጊቦም ድሕርታ ናይ ዝሓለፈት መድረኽ ብተኸታታሊ ካልኤቲ ንቮላጅ ሳታት እትምችእ መድረኽ ዝነበረት ኮይና ተቐዳድምቲ 184 ኪሎ ሜትር ንምሽፋን እዮም ተዳልዮም ኣብ ማእከል ቮላታ እውን ኣብ 122.8 ኪሎ ሜትር ምስ ተጓዕዙ ንእቲ ውሃብ ነጥቢ ኣቓልቦ ተዋሂብዋ ዩ ነይሩ ብሓፈሻ ኣብዛ መድረኽ ምስ ናይ ማእከል ደሚርካ ኣብ ክልቲኡ ዝተዓወልተ 95 ነጥቢ እተኽስብ መድረኻ ነይራ ጉዕዞ ምስ ፈለመ ሰለስተ ተቐዳድምቲ ጃኮብ ኦትሩባ ካብ ካጃ ሩራል ሊያም ስሎክ ካብ ሉቶ ኢንተር ማርች ቲቦት ጉርናለክ ካብ ቶታል ኢነርጂስ ካብ ዓባይ ጉጅለ ብምጥቃዕ ልዕሊ 110 ኪሎ ሜትር ንበይኖም ዘዊሮም ናይ ኣስታት ክልተ ድቕ ፍልል ነታ ናይ

0: ኣከል ቦላታ ብቐደም ተኸተል ናይ 25 20 ከምኡውን 16 ነጥቢ ተማቒሎመን። ድሕርዚ ኣባይ ጉጅለ ኣብ ዝገበረቶ ቕፅበታዊ ውድድር ጃስፐር ፊሊፕሰን ስዒርዋ 14 ነጥቢ ኸሲቦም። ማክስ ካንተር፣ ማድስ ፐደርሰን፣ ቲም መርሌየር ከምኡ ድማ ቢንያም ግርማይ ድሕሪ ፊሊፕሰን ስዒቦም ካብ 12 ክሳብ 8 ነጥቢ ወሲዶም። ናይ ቢንያም 8 ነጥቢ ምዃኑ እዩ። ድሕርዚ ጃኮብ ኦትሮባን፣ ቲቦት ጉርናለክ ናብ ኣባይ ጉጅለ ተመሊሶም፣ ሊያም ስሎግን ክሳብ መወዳእታ ቐጺሉ እዮም። ኣብ መወዳእታ ክሳብ ናይ 1 ኪሎ ሜትር ክተርፎ ግን ነቲ ኣብ ዙር ፈረንሳ ንፈለማ ጊዜ ናይ መድረኽ ዓወት ክመዝግብ ተበጊስዎ ጽንሐ ጉዕዞ ተቖጺኦም። ክሳብ 60 ኪሎ ሜትር ኣብ ሰዓት ሕምባብ ዝነበረ ኣባይ ጉጅለ ንሊያም ስሎክ ውሒጣ ኣንፈታ ናብ መወዳእታ ጫፍ ሕንጻ ጻማዕድያም። ስሙያት ፈላጅሳታት ኣብ ቅድሚት ይስሕቡ ሻምለይቲ መድረኽ ልክዕ ከም ናይ ሻውዒት መድረኽ ንዕኦም ዝተወፈየት መድረኽ ስለ ዝኾነትም ዕውት ናይ ዝሓለፈ መድረኽ ዝኾነ ቤልጅማዊ ኣባል ሳውዳል ኪዩክስቴፕ ቲም ምርሌየር ኣብ ሰዓት 46 ነጥቢ 488 እናረገጸ ብተኸታታሊ ንኻልኣይ ግዜኡ ዕውት ሻምለይቲ መድረኽ ኮይኖም መርሌየር ሓምሸይቲ ናይ መድረኽ ዓወቱ ኣብ ዙር ፈረንሳ ምዃና እዮም። ካብ ነዊሕ ተበጊሱ ኣብ መወዳእታ 50 ሜትሮ ምስ መርሌየር ዳንጋይ ዳንጋኻ ዝተባህለ ኦሎምፒካዊ ተቐዳማይ ቢንያም ግርማይ ካልኣይ ተርታ ሒዙ ብሉፁ ውፅኢት መዝጊቦም። ቲም መርሌየር ምስ ቢንያም ግርማይ ኣብ መወዳእታ ሜትሮታት ዘርኣይዎ ሓይልን ጸዓትን ካብ ድሕሪ ተበጊሶም ቀዳማይን ካልኣይን ክኣትዉ ብምኽኣሎም ንኣዳ ዝግብኦም ተቐዳደምቲ እዮም። ድሕሪ ናይ ዝሓለፈት ሻብዐይቲ መድረኽ ሳልሳይ ተርታ ዝሓዞ ድማ ቢንያም ካልእ ብሉፅ ውፅኢት ኣብዛ መድረኽ ኣመዝጊብሎም። ብዘይካ ዝውን ቢንያም በዛ ካልእቲ ተርታ ዝሓዛ 50 ነጥቢ ከሲቡሎም። ናይ ካልኣይ ተርታ ዓወቱ ድማ ራብዐይቲ ግዜኡ ናይ ዙር ፈረንሳ ኮይና ተሰኒዳላ። መርሌየር በዛ ዓወት 70 ነጥቢ ንካልኣይ ግዜኡ ብተኸታታሊ ኣመዝጊቦም። ሳልሳይ ድማ ሆላንዳዊ ኦላብ ኩጅ ካብ ደካትሎን ዛዚሞም። ስለዚ ብዘይ ካብ ናይ ነጥቢ ቀጠልያ ማልያ ፍልሊ ዝፈጠረ እንተዘይኮይኑ ኣብ ሰለስቲኡ ማልያን ናይ ጋንታ መሪሕነትን ዝመፀ ለውጢ የለን። ኣብ ብጫ ማልያ ፖጋቻ ይመርሕ፣ ዮናስ ቬንጌጋር ናይ 2 ደቂቕን 42 ካልኢትን ፍልሊ ካልኣይ፣ ኢሳቅ ደልቶሮ ድማ ናይ 3 ደቂቕን 27 ካልኢትን ግዜ ፍልሊ ሳልሳይ ተርታም። ቀጠልያ ማልያ ግን ቢንያም ነቲ ዝጸንሖ ናይ 59 ነጥቢ ፍልሊ ናብ 25 ከውርዶ ክኢሉሎም። ማድስ ፐደርሰን ብ228 ነጥቢ ኣብ መሪሕነት ራብዓይ ተርታ ጸንሐ ዕውት ዛ መድረኽ ዝኾነ ቲም መርሌየር ብ213 ነጥቢ ናብ ካልኣይ ተርታ ክዲብ እንከሎ ቢንያም ግርማይ ብ203 ነጥቢ ኣብ ሳልሳይ ተርታ ይርከብ። ጃስፐር ፊሊፕሰን ብ175 ነጥቢ ራብዓይ ተርታ፣ ማክስ ካንተር ብ172 ነጥቢ ኣብ ሓምሻይ ተርታ ኣሎም። ኣብ ናይ ዓቐብ ማልያ ፖጋቻ ብ28 ነጥቢ ይቕጽል፣ ቬንጌጋር ብ19 ነጥቢ ካልኣይ፣ ሌኒ ማርቲነዝ ድማ ብ16 ነጥቢ ሳልሳይ ተርታ። ኣብ ናይ መንእስያ ጻዕዳ ማልያ እውን ኢሳቅ ደልቶሮ ኣብ መሪሕነት ይቕጽል፣ ኽዋን ኣይሶ ብ7 ካልኢት ተፈልዩ ካልኣይ፣ ፓውል ሴክሳስ ድማ ብ28 ካልኢት ፍልሊ ኣብ ሳልሳይ ተርታ። ብጋንታ ድማ ጀርመናዊት ክለብ ሊድል ትረክ ኣብ መሪሕነት፣ ሬድቡል ቦራ ብ27 ደቕን ባሮ 1 ካልኢትን ካልኣይ ተርታ፣ ሕቡራት ኢማራት ዓረብ ብ27 ደቕን ባሮ 8 ካልኢትን ግዜ ኣብ ሳልሳይ ተርታ ይርከባ። ዙር ፈረንሳ 2026 ሎሚ ሰንበት እውን ብታሽዓይ መድረኽ ክቕጽል እዩ። ኣብዛ ናይ ዓቐብ መድረኽ ተቐዳደምቲ 185.5 ኪሎ ሜትር ክሽፍኑ እዮም። ኣብ 44.5 ኪሎ ሜትር ምስ ተጓዓዙ ምስ ሓይሎም ዝረኽብዋ ድማ ናይ ማእከል ቮላታ ክትህሉ እዮም። ከም ወትሩ ሰናይ ዕድል ንቢንያም ግርማይ።
1: ግጥማት ርብዕ ፍጻሜ ዋንጫ ዓለም 2026 ትማሊ ብክልተ ፀወታት ቀጺሉ ኣሎ። ውፅኢቱ ይስዕብ።
0: ትማሊ ካብ ፍርቂ ለይቲ ብኣቋፅራ ሃገርና ፈሊሙ ክሳብ ወጋሕታ ዝተኻይደ ርብዕ ፍጻሜ ግጥማት ዋንጫ ዓለም 2026 ኣቐዲማ እንግሊዝ ኣንጻር ኖርዌይ ፈሊማ ንታሪክ 1966 ዋንጫ ዓለም ዘለዓለታ ክትደግም ናብ ፍርቂ ፍጻሜ መሪሻ። ድሕሪ 2018 ድማ ንፈለማ ግዜ ፍርቂ ፍጻሜ ረጊጻ ናይ ሃላንድ ኖርዌይ ምስ ብዙሕ ጽባቐኣ ካብ ዝውድድር ተፋንያ። ዝጥቀስ ፍጻሜታት ዘይነበረን ቀዳሞት 35 ድቕ ምስ ተሰግራ ሸልድሩፕ ኣብ መበል 36 ድቕ ካብ ጸግዕ ልዳት ኮይኑ ዝሃረማ ኩዕሶ ንሓላውዳት ፒክፎርድ ኣደናጊራ ሰጊራ ኣብ ሰኪዐት ተረኣያን ንኖርዌይ መሪሕነታት ሒዛታን። እንግሊዝ ዕረፍቲ ቅድሚ ምእካሉ ኣብ መበል 47 ድቕ ተወሳኺ ደቂቕ ጁድ በሊንግሃም ኣብ ሳንዱቕ ቁላ መቕጻዕቲ ኖርዌይ ንተኸላኸልቲ ሰጊሩ ዘመዝገባ ብዝረኸበታ ሸቶ ተመዕራርያ ጸወታ ሓደ ብሓደ ናብ ዕረፍቲ ምሪሖም። ድሕሪ ዕረፍቲ ክሳብ ምዱብ ግዜ 90 ደቕ ድማ ሓደ ብሓደ ዛዚመን። ተወሳኺ 30 ደቓይቕ ብግስ ኢሉ 3 ደቕ ጥራይ ምስ ተላዕሎ ሞርጋን ሮጀርስ ካብ ደገ ዝቐልዓ ኩዕሶ ሓላውዳት ናይላንድ ኣብ ሕቕፉ ክእትዋይ ከኣለን፣ ቤሊንግሃም ንዕኡ ካልኢቲ ንእንግሊዝ ድማ ናብ ዝዕወት ሸቶ ቐይሩ እንግሊዝ ናብ ፍርቂ ፍጻሜ መሪሕዋ። ቤሊንግሃም ኣብ ክልተ ተኸታታሊ ጸወታት ኣውዲቕካ ምሕላፍ ክልተ ሸወታት ከመዝግብ ኣንጻር ሜክሲኮ ኖርዌይን ድሕሪ ማራዶና ንመጀመርያ ግዜ እዩ። ብ6 ብዝሒ ሸቶታት ድማ ናይዚ ውድድር ድሕሪ ናይ ሃላንድ 7 ሸወታት ኣብ ረብዓይ ተርታ ይስራዕም። ቤሊንግሃም ናይዛ ጸወታ እውን ብሉፅ ተጻወታይ ተሰይሙ እዮም። እንግሊዝ ድሕሪ 218 ና ፍርቂ ፍጻሜ ተመሊሳ ነርወይ ነቲ ኣብ ተወሳኺ 30 ደቓይቕ ቀይራ ዘውፅኣቶ ሃላን ብተኸላኸልቲ እንግሊዝ ተበዲሁን ዕድላት እውን ተኸሊኡን ናቱ ድኽምቲ ምሸት ድማ ቀንዲ ምኽንያት ስዕረታ ክውሰድ ከም ዝከኣል ይትንተን። እንግሊዝ ካብ ኣርጀንቲናን ስዊዘርላንድን እንዝሰዓረት ክሳብ ሰዓት ዝኣክል ትጽበ። ሰዓት 4 ወጋሕታ ባውቋ ጽሪ ሃገርና ዝተኻየደ ግጥም ኣርጀንቲና ስዊዘርላንድ ምዱብ ግዜ ሓደ ብሓደ ምስተዓጽወ ዝግጥም እውን ናብ ተወሳኺ 30 ደቓይቕ እዩ ኣምሪሖም። ኣብ 10 ደቂቕ ሜሲ ንክብሪ ወሰን ቅረብ ሸቶታቱ ዘበረኸላ ናይ መኣዝን ቅላዕ ብማካሊስተር ተመዝጊባ ንኣርጀንቲና ቁልጡፍ መሪሕነታት ሒዛታን ክሳብ 67 ደቕ እውን ሓደ ባዶ መሪሓ ኣጓዒዛታን እያ። ስዊዘርላንድ ካብ 60 ደቂቕ እንዳሓር ንፀወታ ተቋጻጺራ ክልተ ዕድላት ብሓላ ወልዳት ኣርጀንቲና ኤሚ ማርቲነዝ ምስተዓግተት እንዶይ ኣብ መበል 67 ድቕ ንፀወታ ኣመዓራርዩላ እዩ። ድሕሪ 5 ድቕ ናይዛ ሸቶ ግን ብጫ ዝነበሩ ኣጥቃዓያ ብሪኤል ኢምቦሎ ኣብ መበል 72 ድቕ ከይተሃርመ ወዲቑ ከደናግር ብዝፈተኖ ኩነታቱ ብቪድዮ ዳንነት ተረእዩ ካልኤቲ ብጫ ወሲኹ ብቀይሕ ካርድ ካብ ሜዳ ተባሪሮም ንሃገሩ ስዊዘርላንድ ብ10 ተጻወቲ ክትሰሓግ ኣግዲዕዋ ወፂኦም። ኢምቦሎ ብንብዓት ምእባድ ሲኢኑ ተፋንዮም። ኣርጀንቲና ብ90 ደቕ ንፀወታ ኣይወዳዓቶን። ግጥም ናብ ተወሳኺ 30 ደቓይቕ ምሳእተወ ግን ኣጥቃዒ ኣርጀንቲና ጁልያን ኣልቫረዝ ብቕርፂ ወርሒ ኣደናቂ ሸቶ ካብ መኣዘን ተቐሊዓ ነቲ ንኣርጀንቲናውያን ዘሕልፎም ዘይመስል ዝነበረ ሓላ ውዳት ኮበል ሰጊራ ተመዝጊባ ኣብ መበል 112 ደቂቕ ተወሳኺ ናይ ተወሳኺ 121 ደቕ ስዊዝ ልዳታ ከፊታ ከተጠቅዕ ምስ ከደት ዝተረኽበት መልሰ መጥቃዕቲ ብላውታሮ ማርቲነስ ተመዝጊባ ጉዕዞ ምዕቃብ ክብሪ ኣርጀንቲና ፍርቂ ፍጻሜ በጺሖን ንረቡዕ 15 ሓምለ ኣንጻር እንግሊዝ ቆጸራ ሒዞን። ብሉፅ ተጻወታይ ናይዛ ግጥም ድማ ወዲ 26 ዓመት ኣጥቃዒ ኣርጀንቲና ጁልያን ኣልቫረስ ተሰይሞም። ክኸብ ኣብ መዝጋቢ ሃገሩን ኣብ ዋንጭ ዓለም ዝለዓለ መዝጋቢ ሸቶን ዘሎ ሊዮነል ሜሲ ብዛ ጸወታ ብ10 ቀረባትን 21 ብዝሒ ሸቶታትን ኣብዛ ንነብረላ ዘለና ፕላኔት ይቕጽል ኣሎ። ኣብዚ ውድድር ድማ 8 ሸቶታት ምስ 2 ቀረባት ይርከቦም። እዚ ከምዚ ኢሉ እንከሎ በዚ ዝተመዝገበ ውፅኢት ካልእ ታሪክ ተሰኒዱሎም። ኣብ መሳለል ፊፋ ተመራሪሐን ካብ ቀዳማይ ክሳብ ራብዓይ ተርታ ሒዘን ዘለዋ ቀዳመይቲ ፈረንሳ፣ ካልኤቲ ኣርጀንቲና፣ ሳልሴይቲ ስጳኛ፣ ራብዓይቲ እንግሊዝ ኣብ ፍርቂ ፍጻሜ ዋንጫ ዓለም 2026 ረጊፀን ኣለዋ። እዚ ድማ ኣብ ታሪክ ዋንጫ ዓለም ኣብ ቀዳሞት 4 መሳለል ኣብ ፍርቂ ፍጻሜ ክረኸባ ንፈለማ ግዜ ይገብሮም። ግጥማት ፍርቂ ፍጻሜ ፈረንሳ ኣንጻር ስጳኛ ሶሉስ ሰዓት 10 ምሸት ብኣቋጽሪ ሃገርና፣ ኣርጀንቲና ኣንጻር እንግሊዝ ድማ ረቡዕ ሰዓት 10 ምሸት ብኣቋጽሪ ሃገርና ክረኸባ የን።
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘደለናይ ዕለታዊ ዜና ስፖርት ኣብዚ ዛዘም ምስ ዝደርፉ መደባትና ንሓደገኩም ቦገነይ ሰላም።

0: ወተላክም እየ ወድሓልካ ዓሊ ጅንክላላ ገባ ኢሰዴ ውይሸቄ ሰክብሉ ውዕል እልምል ትበሃል
1: ህቶ ማሰናይ ፀረው እትላ ደረጀት ኣብፅሓዋ ሓልቶ እየ ወኬሮም ሄኒ ቁሩብ ኣለበስ
0: የቡ ኬር ምንጀማ ላታ ኢልፀበሮ ከም ቤሉ ዋሓረ እስወ ደረጀት እንደበፅሓቱ ዮም ዓመት ሰዋግሊ ትከረል ብልሃለ
1: ሰዋግ ኖስ ሓገብለክልዮ ካሕተ ደረጀታ ሰዋ ትስሕሊ ኣለዎ ወሰዋግ ኖስ ኣብለክልዮ እቲ ሓያትነላ ዓበት መድረሰት ጋበት ክልየት
0: እብከፎ መድረሰት ገቢ እሊ ሕፃን ይሸቀ ወእደ እግሪ መትከራይ ሰዋ ምልዓል ተክሊፈት ህዳይ ልሰአሎዎ ምሃላ ብለክልዩ
1: እተካለ ፍግርግያ ሰዋ ለፈግር ልላ ሓልቶ ከለጡ ዋናማ ይኣይዱ ላኪን ሰዋ ብለክልዮ እግሪ ብዝሓም ገበይት ኣጥፋሕት እግሎም ወርሖም ኣተእምረቶም ክልየት
0: እሎም ኣሰርሊ ኣልቦም ላኪን እግል ምልትዕቡ ኣለዉ ብለክልዩኩ ኣዘሊ ሕፃን ይሸቀ ውእግል ግያ ሳዋ ሽነጥ ናይ ልበብስ ከናብራ ከናጂ ዝላም እሉ ጎማ ለምና ዝላም ወድቡ ወብዕድማየኒ ዮም ኣለቡ ጠለባት እልስኡሎም ኣሎ
1: ክእሊ ለክለጥ ናይ ለዋልድየን ተሓልቶ እንዲኮን ሳዋ ኩሉ ባግተ ኣምሪ ሕኩመትና ሄን እሊ እንዳኣምረት ንአከ ኩሉ ለትሓዘ ሓጃት ቅርቡ ትግሎምተ ሰበት እሊት ሄን ውላድ ራክባም ወድቡራም ሓተ ግልግቦ እንደቤሉ ንበሪት ልግባ ውበት ሓጃት እቱን ስኦ ትብልለት ላኪን ምግልግባ ሓልቶ ዋልድየን ሰድዮም ኣቦ
0: ከእዘ ነጃት ወለቼ እሊ ጀማል እምኣማን ሰዋ እናስ እግል ትውደዩቱ ትብሊኢንል
1: እምበል ሸክ እናስ ወዲዩ ጀማል እዩኮ ምን ጀማል ለሓንቆ ርእከ ሰዋ እንተበፅሑ ከመቕበሎ እግርሖም እንተገብኦ ዋዲኖም ገበሎ ሰዋ በስብለክልዩኮ ሓያትና ላዕቤት መድረሰት ጋበትና
0: ከበብስ ረብልስደ
1: ኣሚን ሓቶ ሕና በስ ርእከ ተድራሶት ለትነፍዑ ክትበት ልግባ ውዕት ሓጃት እግናሃቡ ውግኖም ክርህ ኣለና
0: በስበስበስ ረብልስደ
1: ኣሚን
2: ኣይዋ ሰማዓካ ኣለይ ኣይዋ ሰላስ መሸማዕት ህቱ ጊይስቡ ወብዕድማ ህየ ኢተንቅሶም እናኒ ኩሉ ረእሲ እንታሓት ኣዳማ ግልትግባእ ኣለባኒ ሰማዓኒ ለጋ መርሓባ ህሉ ደሓን ዋዓል ያለ ኣሰላሙ ዓለይኩም
3: ሓልቶ ይ ምስ ሰለስ መሸማዕት ልብትሃገየለይ
2: ወለት ሕቼ እስክ ሳዋ ትትበገስለት እግላ ለገቢ ነበሪት ውልባስ ነዳለለና ኣዘ ፒናት ወቆሎ ትረሳዕኮምና ውሻምቦ ክንዲሽነር ሃየ ዋድያ ትግለ ይህልይኮን
3: ለወለችዛሃልኒ ሓተ ይትሕደጎም እናበልዮም ግላ ዓዳ ሰምዒን ለኪ ወእንቲማ ከም ሰላሓልተ እሉ ሰድየህለየኪ በስከም እለበስ

0: እያ ኣነ ንወስግ እተኣምሪ ወለት መስኒየቸ ወወድ ሓልየ ገይሰለዎ ስግሳወ እግለ ወዲ ሓልየ ላቱ እንደሰለፍኮ እንደትከለፍኮ ደላ ልውለት ሓዝዩ ዛቤኮ እብሉ ለወለትለ መስኒየቸ ላኪን በስ ምከም ወደግላ ቃውየት ኣለየኮ ወሪሻይ ከመልት እምሪ እሊታት በስ ኩሉ ርእሲ ኢልፍሙ
1: ሰልማ ወለች ምን ኣዘዝ ርኢ እሊ ፈክቱ ግልተ ኣምሪ ፈንጉሕ ፈጅር ወለት ክትገይስ እንደልእ ስግሳዋ እደይኪ ተተቐብለኪ
0: እለ በስ ኣማንተ ረቢ ልስደበለ ዲ ኮን እሊ ኣዳም እግል ውላዱ ትል ወቅት ኒ ወደግሉ ምን ይገብእ ምዶል ወደ እግሉ
1: ኣማንኪቱ በስ ለሰብ ላኪን ትሊታት ኩሉ ርእሲ ይልፍሙካን ኣነ ወኣብ ስተል ድብእሊታት እንደይ ንትፋሃም
0: እስክላሕነበስዎ
1: ኣነ ላኪን ሰዕንው ኣማንግል ኣፍሞ ብልክ ትበ
0: ኣፍሙ ምስናተየትሪፋስተየት መማይቸ በጣዕሚ ከርከደይክ
1: ሽኩረን ሽኩረን

0: እዚ ጠይብ እስክምል ኣትሓዘ ለዳፋራት ወእበር ወሰደፍ ወስቤላት ወምሽጣይ ንኡሽ ወምራየት ወመገስ እሊ ኩሉ ታትሕደ እ ዕቅር ኣባልካ 150 ተዘብዩ ምንኦሮም ዕቅር ምእት ናቕፋ ክትክሰብቱ ኣብ ሽርያ ሸከሱ ግለ ሳምንካታ ሳምንካታ
1: ሳዋወት ከሬኮ ግልመርኢታ ይሌት ብለየኒ መሳኒታ ንኡሽ ዋዓቅበልኮ ወዳዕሲር ሰቦ ሳዋወት ከሬኮ እብክልኖ ሰላሙ ዓለይኩም እያ ወትፍጉራይ
0: ማርሓ ባርሃ
1: ከፈልሃ
0: ካም ፋንቃሕካ ዲብና ወሉ እያ ምል በይሽቱ ተዓልከ ስምሓና ኣላ ስማ እስኪ ሚትዮ መተ ሳዋ ምስተናቀኢካ ምትሓንካ
1: ሳዋ መዲነ ሸባባ ተመራ ኣቅነተኒ ያሬት ደረሳይ 11 ፈስል ዋዓቅበልኮ ሳወ ግልእ ካይድ ምልባስ ወነበሪት ኣክያሲ ግልእ ሳድድ ዓዙመት እንደ ወደኮ ምስሊ ኣዋልድ ፈሲለ እግል እፈድድ ያሬት ልትፈልሐ ልትርአየና ኣሎ
0: ዳሓን ሓተተ ካዋቅቶ ብተዝያይ ትተዓስ ኣብ ሽርካ በስ እዘ ለዘመን ክምሰልሉ ናይ ሸኸሱ ኣስተፊድ ምኑ ስተፊድ
1: ከመይ ኢደ እሳርሕ ምእበርጅ መስላካ
0: እትሳርሕ ወይ ትበርጅ ሳርሖ ተበረጆ ሰብኡ ብድቡ እንተ ምትወደ መስላካ ሽቁል ሻቄ ወላ ሽቁል ሄ ኣነግለ ስላካ ዘ ልጀረካናት ሬካው ሸግራይ ናይ ላሓምስ ርይትሎ
1: ናይ ለዘድ
0: ኣይዋ ግሎ እዳሓፃብካ ኣክያስ ሻፍጥ ድዩ ወቶ ክምሰልሁማ እብለ ፍውላ ተዓቅር ከብለ ድሌብ ወብለ ክስራ ወቃጬ ወሊታት ዕልብም ሓጃ ልበላ ወልሰተ ግልሳዋ ገብለ ትብሎ እግሉ ተዓቅር ወእግሉ ትዕዘብ
1: ሸከሱ ክሊ ልዛቦ መስላካ እልላቱ ቀሊሉ ትበስ
0: ያ ኣርሃ ነገስላካ ኣና ሰነት ሰነተ እሊ እያምላ ውላ ሳወለት ካራዋ ለደላለት ግን እንደእዞምኩምና እሊታ ትብልዕ ዘቤ መሰለን ኣዘማ እንተይ ትፋህማ ከምንገብእ ኣነሰበት ኣምሮ ዲቢ ዓምፃኑ ንወሸ ዓቀሮ ከተላቲን ለትዘቤ 40 ተእዘብያ ንዓስር ናይ ምንታ ናየ
1: ናይሸከሱናየ
0: እንደወደካ ተእዘብዩ ኣብ ቃል ተእዘቦ በስ ወጊ ተትራይ ሓብላካ ኣለ ንዘምኑ
1: ተላቲን ነየ ዋዓስር ናይካ ፈምኮካ ጠዋሊ ጠዋሊ ወልዱ ወወለቱ ሳዋ ለገይስ እምበለ ኣዳም ለወዲ ዓውል ሰበት ኢልርአ እለ ፍክረ ሰኒተ በስ ሙተፍቅ ዓለይክ
0: በስ ብላካ ይትሕማቅ ኣዘማ ይትሕማቅ ብላካ በስ ኣብ ሽርካ
1: ኣብዘ
0: ምሰተ ምሰተ
1: ኣና ኣከለት ብልቱበት እብሓሊብ ውጩር ጋርስ ወሒስስሓ እንደ በልዓኮ ሓሊብ ጋርስ ናይ እሰ እትህወት ባሪድ ወሰት እዩ ላኪን እሊ እተግ ልትረከብ ኣና ድሓን ክምሰእሊ ዓሲር ናይካ ክምሰእሊ ሻግራይ በስ ክባያት ዓባይ
0: ክባያት ዓባይ እዘ ምትወደ ማስለካ ለለላ ነዊዳይ ንኡሻይ ማዳ እንደ ጋብኣ ወመርቃቱ ብለ ክሩያት እተ ጠለባት ከእሊ ዋእተካ ንወሱሉ ኣንጃቢየ ንወሱ ኣርዓዳ ከዓ ንወሾ ጠለብኮ ብልከዓል ሻይ ህብዮ ያብት ሻይ ህብዮ ሻይ ዝተው ትካረጅ
1: ሻይ ሕፉን
0: ኣይወ ሻይ ሕፉን እሉ ኣበርታካ ሰካ
1: ሻይ ሕፉን ለእቲ ንወስከት ቃመድ ብወሸ ከሱ ንደድ ንደድ
0: ካረጅ ያ ሃቢ በላሽ ብልቱገት ወገርስ ወላኽመያ
2: ሓቀ ከመየ እሊ ዋልደየን ምገብኦ ኣለዉ መለይ እጀኒቶም ሳዋ እግልክረው ኣክል እሊ ዓኒ ተኽሊፈት እትነፍሶም ፈርዶዎ ከሳይር ምይቱ ኢሉ
3: ሓዳር ወይ ተመኸሲካ ንሶም ውላዶም ግልረቢሑ እምንቶም ወድብሎ ሓደ ሕና ለደካኪና ዲብ ሰነት ሓቲ ብላይ ምን ይሸቀ እኩይ ወደና
2: ኢፋልካ ኢፋልካ ይገባይካ ክምኢል እንታይ ዓነ እበ መክሰብካ ሌጣይ ትርአዮ ክምኢል ሒለት ለለቦም ማዕድረት እሰር ከምሰልሀለዉ እንዳኣ መርካ እብል ረእዩ ብላካ ለይኳና ሓደሄኒ እሉ ኩሉ ደወሎ ቤለዮም ኣለቡ ንብል መናሰባ ግተኣምር ኣዳም ሀየ ቅድረቱ ሓተ ይኮን ኩሉ
3: ስምዓኒ ቅድረት ለቡ ልዛበካ ዘምኑ ሕናመን ሸቀ ብቀድረ ዘለበ የ ጀማሉ ልፅዋት ይበሃል ሕናመኸሰይነት እዩ
2: ካለ ምሽክለት ሚተምሃላከ ለእጀኒት ለእጀኒት እበሱን በላ ለሱነኖም ወደዋ እግሊደው ማዕደረት ናይ ለቤቶም ኩሉ ርእሱ ያዕነት ወገም ለኣትዋይ ኣለውኒ ሓረ ሀየ ሳወለ ለትከረጅና እምበልአ ክትበት ውእተ ድራሶቱ እግሉ ንፍዑ ለቀድር ኣላት ናይ መድረሰት ብዕድ ሓተ ኢላ ትሓዝዮኒ እግልማ ሓተ ኢላ ትሓዝዮ መስለካ ሕኩመት ኩሉ ለላትሓዘ ንወሳእ ድውሊቱ ሰበተሊ
3: ሃዳር እሊ ምንያት ዘገብጡ እሮተካ ከምንያቱ ግሊደ ዘምኑ እትለላቱ ኣነ ምንታይ ዝፍሃም ክ
2: ኢ ንትፍሃም
3: ንትፍሃም
2: ብሓንጡ ብሓንጡ ክምኢል እሊ ሸይ እሊ እትርሕካ وتقدامك كم سلمات إيكا لا دول هيك اللي تفهمك كاتو لا دول هيك اللي تفهمك كاتو
3: بو يا أمريكاني أنا اللي تاد اللي بين قدامي وقدام تريه يبن يا ريت من اللي عنا ودوم مسك سوا سعره وقرن كر وأزبينا ديبو أبارن كر أورما هي وصديناه
2: لا لا لا لا وأزبينا دبل بيكوني وصدينا بس تنحكى أنت كميل بلا مكسب قبل كليكو كرا سدايت وليتات كل روسو يعني سدايت وليتات تفاتكم يا الله بارك الله يبنك ياك ها هذا انت تادي انتو

0: ምረቓ ነቲ ብክልሳ ሓሳብን ግብርን ዝቐሰምዎ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ከውዕልዎ ሓላፍነት እተሰክም ምዃና ብምጥቃስ ዘለዎም ድልውነት ኣረጋጊፆም። ኣብ መወዳእታ ፀብለን ንዝበሉ ተምሃሮም መዳልያን ናይ ኣፍልጦ ወረቐት ምስክር ዓዲሉ። ኣብዚ እዋን እዚ 18 ወፃእተኛታት ዝርከብዎም 65 መምህራን ዘለዎ ኮሌጅ ስነ ፍልጠት ማይነፍሒ 22 መምህራኑ ኣብ ወፃኢ ብማዕርግ ዶክትሬትን ማስተርስን ትምህርቶም ይከታተሉ ከም ዘለዉ ሰነዳቱ የነፅር።
1: ካብ ዜናታት መመረቕታ ኸ ወፃና ኣብ 1979 ኣብ ሜዳ ዝተመስረተትን ኣብ 1994 ዳግም ኣብ ኣስመራ ንጥፈታታ ዝቐፀለትን ቤት ትምህርቲ ሙዚቃ ኣስመራ ንሰለስተ ዓመታት ዘሰልጠነቶም ተምሃሮ ኣመሪቓ ኣላ። ወኪል ኤሬና ቤትኤል ሰሎሞን ጸብጸብ ኣለዋ።
2: ቤት ትምህርቲ ሙዚቃ ኣስመራ ንሰለስተ ዓመታት ብክልተ ሓሳብን ግብርን ዘሰልጠነቶም 14 ተምሃሮ ብሰርቲፊኬት ኣመሪቓ። ተመረቕቲ ብ8 ዓይነት መሳርሕታት ሙዚቃ ማለት ፒያኖ፣ ጊታር፣ ሳክስፎን፣ ቫዮሊን፣ ድራም፣ ፍሉት፣ ትራምፔትን ቤዝ ጊታርን እዮም ትምህርቶም ተኸታቲሎም። ዳይረክተር እታ ቤት ትምህርቲ መምህር ኤልያስ ወልደ ገብርኤል ኣብ ዘስምዖ ቓል ሙዚቃ ጸላውን ኣድማዕን መሳርሒ ፖለቲካዊ፣ ቁጠባዊ፣ ማሕበራውን ባህላውን ጽላታት ምዃኑ ብምግላጽ በዚ ዓውዲ ዝተመልመሉ ዜጋታት ኣብ ዳግመ ህንፃ ሃገር እጃሞም ከበርክቱ ትፅቢት ኩሉ ኣካል ከም ዝኾነ ኣረዲኡ። ቴክኖሎጂ ከም ኣብ ኩሉ ዓውዲ ኣብ ሙዚቃውን መሳርሒ ጥራይ ዘይኮነ ተወዳዳሪ ኮይኑ ምህላው ዝጠቐሰ መምህር ኤልያስ ሰብ ዝሰርሖ ብልሒን ወዲ ሰብ ክስዕር ዝሓተ ወፍርን ዓቕምን ቀሊል ስለ ዘይኮነ ሰልጠንቲ ፈጠራዊ ዓቕሞም ከበርኹን ብቑዕ ፍርያት ንምቕራብ ኣብ ቀጻሊ ጻዕሪ ክጽመዱ ምዒዱ። ኣብ ሚኒስትር ትምህርቲ ሓላፊ ምርግጋጽ ብቕዓት ኣቶ መዓሸ ገብረ ትንሳኤ ብወገኑ ትምህርቲ ሙዚቃ ብባህርኡ ዓቕሊ፣ ተጻዋርነት፣ ትኩርነትን ተገዳስነትን ከምኡ ስነ ምግባር ዝሓትት ከም ዝኾነ ብምሕባር ንዝቐሰምዎ ፍልጠት ከም መበገሲ ብምውሳድ ናብ ዝለዕለ ደረጃ ከበርኽዎ ተማሕጺኑ። ኣብቲ ኣጋጣሚ ናይ ቀዳማይን ካልኣይን ዓመት ናይ ሙዚቃ ትምህርቶም ካብ ዝከታተሉ ዘለዉ ተምሃሮ ኣብ ውፅኢት ዓመተ ትምህርቲ 2025-2026 ጸብለን ንዝበሉ ሽልማት ተዓዲሉ። ቤት ትምህርቲ ሙዚቃ ኣስመራ ኣብ 1979 ኣብ ሜዳ ዝተመስረተት ኮይና ኣብ 1994 ዳግም ኣብ ኣስመራ ንጥፈታታ ከም ዝቐጸለት ሰነዳታ የነፅር።
1: ዝስዕብ ዜና ወፃኢ እዩ። ምሳና ጽንሑ። ዜና ወፃኢ። ኣሜሪካን ኢራንን ሎሚ 12 ሓምለ ሓድሽ ምልውዋት መጥቃዕትታት ከም ዘካየዳ ማዕከናት ዜና ቃሊሐን። ሓለዋ ሰውራ ኢራን ብመፀባበ ሆርሙዝ ተሓለፍ ንዝነበረት ናይ ንግዲ መርከብ ድሕሪ ምጥቅዑ ነዚ ሓድሽ ወተሃደራዊ ስጉምቲ ከም ዝወሰደት ኣሜሪካ ኣፍሊጣ። ማእከላይ እዚ ኣሜሪካ መርበብ መራኸቢታት፣ መኽዘናት፣ ሚሳይላትን ድሮናትን ንዝርከቦ 140 ዒላማታት ከም ዝደብደበ ገሊጹሎም። ድሕሪ እዚ ኣሜሪካ ዘካየደቶ መጥቃዕቲ ንመስመር መፀባበ ሆርሙዝ ዝዓፀወት ኢራን ኣብ ዮርዳኖስ፣ ኩዌት፣ ባሕሬን፣ ሕቡራት ኢማራት ዓረብን ቀጠርን ኣብ ልዕሊ ዝርከብ ዒላማታት ኣሜሪካ ናይ መልሲ ግብሪ ስጉምቲ ከም ዝወሰደት ሓቢራ። ኣብ ዝሓለፈ ወርሒ ሰነ ዝተበፅሐ ናይ ምርድዳእ መዘክር ከም ዘብቅዐ ዝገለጸ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ክሰፍሕ ምዃኑ እዩ ሓቢሩ ዘሎ። ኣፈኛ ባይቶ ኢራን መሓመድ ባግር ቀሊባፍ ብወገኑ ኣሜሪካ ነቲ ስምዕ ከም ዘፈረሰቶ ብምጥቃስ ሃገሩ ልዑላውነታ ንምውሓስ ንእዝትወስዶ ስጉምቲ ከም እተሕይሎ ኣነፂሮም። በዚ ድማ እቲ ምልዋጥ መጥቃዕትታት መሊሱ ክሕይል ተኽእሎታት ከም ዘሎ ምስ ኩነታት ማእከላይ ምብራቅ ቅርበት ዘለዎም ወገናት ይእምቶም። ሩስያ ብጉዳይ ኩናት ዩክሬን ኣብ ልዕሊ ሃገራት ምዕራብ እምነት ከም ዘይብላ ደጊማ ነፂራ። ሃገራት ምዕራብ እቲ ኩናት ብሰላም ንምዕራፍ ድሌት ከም ዘለውን እናገለፃ ንዩክሬን ዝገብረ ወተሃደራውን ፀጥታውን ደገፍ ክብ ምባለን እቲ ናይ ሰላም መግለፂታት ሓቅነት ከም ዘይብሉ ዘነፅር ምዃኑ ሚኒስትር ጉዳያት ወፃኢ ሰርጌ ላቭሮቭ ሓቢሮም። ሩስያ ንሰላም ቅርብቲ ምዃና ዝገለፀ ሚኒስትር ላቭሮቭ ሃገራት ምዕራብ ተመሳሳሊ ድሌት ክህልወን ፀዊዖም። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝውሰድ ውሳኔ ቀንዲ ጠንቂ ናይቲ ኩናት ብምንፃር ክጅምርያ ብተደጋጋሚ ከተዘኻኽር ፀኒሓ። ምስ ውሕፋ ሃገራት ምዕራብ ብቐንዱ ድማ ኪዳን ሰሜን ኣትላንቲክ ኔቶ ቀንዲ ጠንቂ ናይቲ ኣብ ፈለማ ወርሒ ለካቲት 2022 ዝተወልዑ ኩናት ምዃኑ ይሕበር። እስራኤል ኣብ ሶርያ ወተሃደራዊ ህላውኣ ተስፍሕ ከም ዘላ ካብቲ ከባቢ ዝተፈነዎ ዜና ረዲኦም። እዚ ዝተገልፀ ሰራዊት እስራኤል ኣብ ዝሓለፈ ሳለስቲ ኣብ ደቡባዊ ምዕራብ ሶርያ ሓደስቲ ማዓስከራት ድሕሪ ምድኳን እዮም። እዚ ከምዚ ኢሉ እንከሎ ሰራዊት እስራኤል ናይ ምስፍሕፋሕ ኣጀንዳ

ኡ ንምስማር ዘካየዶ መጥቃዕትታት የስፍሖ ከም ዘሎ ንኩነታት ሶርያ ብቐረባ ዝከታተሉ ወገናት ይጠቕሶ። እስራኤል ኣብ ሶርያ ዋፊራቶ ዘላ ቁፅሪ ሰራዊት ብልክዕ እኳ እንተዘይተፈልጠ ብኣሽሓት ክግመት ግና ይጥቀስ። እቲ ሃገር ኣብ 224 ኣብ ሶርያ ንዝተፈጥረ ናይ ስልጣን ሃጓፍ ተጠቒማ ወታደራዊ ህላውኣ ከም ዘስፍሕት ፀብፀባት ይርድኦም። እስራኤል ሰራዊታ ኣብ ሶርያ፣ ሊባኖስ፣ ወሽመት ቃዛን ንዘይተወሰነ ግዜ ክዕስክር ምዃኑ ኣብ ዝሓለፈ ቀረባ ሳምንታት ምሕበራ ኣይርስዓን። ዜናታት ንምዛም ምበኣር ኣርእስቲ ዜና ክደግመልኩም። ሚኒስትሪ ሕርሻ ሃገራዊ ፖሊሲ ቁፅፅር መግቢ ንምምዕባል ዝዓለመ ዓውደ ዘተ ኣብ ኣስመራ ወዲቦ። ፌስቲቫል ኤርትራውያን ነበርቲ ጀርመን ብ11 12 ሓምለ ኣብ ፍራንክፈርት ብውዕውዕ መንፈስ ተኻይዱ። ኮሌጅ ስነ ፍልጠት ማይ ነፍሒ ብ6 ዓውድታት ዘምሃሮም 300 ተምሃሮ ብዲግሪ ኣመሪቖም። ኣሜሪካን ኢራንን ሓድሽ ምልውዋጥ መጥቃዕትታት ከም ዘካየዳ ማዕከና ዜና ኣቃሊሐን። ሩስያ ብጉዳይ ኩናት ዩክሬን ኣብ ልዕሊ ሃገራት ምዕራብ እምነት ከም ዘይብላ ደጊማ ኣነፂራ። እስራኤል ኣብ ሶርያ ወታደራዊ ህላውኣ ተስፍሕ ከም ዘላ ተገሊጹ። ነሰዓት እዚ ዝተዳለወ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓደገኩም ብወገነይ ብሩኽ ምሸት

ታሪክ ህልው ኩነታት ክንርዳእ እዩ ዝሕግዝ። ታሪክ ናይ ሕሉፍ ብልጫታትናን ድኽመታትናን ይነግረና። ታሪክ መጻኢና ክንእምት ይሕግዘና። ታሪክ መሰረት መንነትናን ሓበናን እዩ። ሰላምታ ይረሳዕኩን ክቡራትን ክቡራንን ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ ከመይ ትኾኑ? እምበኣርከስ ንሎም እውን ሓድሽ ውድድር ሒዝናልኩም መጺና ኣለና። ከምዚ ዓይነት ታሪክ ኣገዳሲ ስለ ዝኾነ ኢ ኸዓ ታሪኻዊ ውድድር ፍልጠት ጉያ ካብ ናብን እናተቐሳቐሰት ምስ ዝተፈላለዩ መንእስያት ቀጻሊ ውድድራት ተካይድ። ንሎም ኸዓ ኣብ ከተማ ኣስመራ ዞባ ማእከል ምስ ካብ ዝተፈላለዩ ቤት ትምህርትታት ተዋፅኡ

0: ተምሃሮ ካልኣይ ደረጃ ውድድር ከነካይድ ኢና። ንምሉእ ትሕዝቶ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ሓራይ እምበኣር ተወዳደርቲ ናብ መድረኽ ክዕድም እየ። ብጣቂዒት ተቐበሉለይ። ቤትኤል ተኸስተ ካብ እምባሃራ፣ ሉልያ ብርሃነ ካብ ኢብራሂም ሱልጣን፣ ሉልያ ሄኖክ ካብ ሰማእታት፣ ልያት ጀማል ካብ ልምዓት። ቃድሓን መጻኽን ቀዳሚቲ ተወዳዳሪት ቤትኤል ተኸስተ ኢኺ። ቃድሓን መጻኺ።
1: ቃድሓን ፅናሕኪ።
0: ናይ ኣጋጣሚ ዲኹልኽን ደቂ ኣንስትዮ በፂሒክ ንዳ ወላ ተፀዋውዒክን ኢኽን?
1: ናይ ኣጋጣሚ ዲኹንሎ
0: በዕጨ
1: እዋ
0: እሞ ከመይ ዘሎ ምድላዋትኪ?
1: ድሓኒ እግዚኣብሔር ምስገን ፅቡቅ።
0: ነዘን ብፆትኪ ትስዕርየን ዲኺ?
1: ሓቢርና ንዕወት ኢና።
0: ኣራይ ፅቡቅ። ኣብ ትርፊ ግዜ እንታይ ክትገብሪ ቤቲ?
1: ምስ ማሓስተይ ምዕላል ፈትወይ መፅሓፍቲ ከዓ ከምዚ ዝስሕበካ መፅሓፍቲ ገለ ክርክብ ከለኹም ባፎቲ ኣብ ማሲ ኣብ ኮሙታት ቀንዲ ይሕልፉ።
0: ፅቡቅ። ኣብ ታሪክ ከ ከመይ ተገዳስነትኪ?
1: ታሪክ ከዓ ከምዚ ብዛዕባ ሕሉፍ ዘይትፈልጥ እንተለ ኮይንካስ እቲ ዝሓለፈ ጌጋታት ስለቲ ደግሞ ብዛዕባ እቲ ዝሓለፈ ግድን ክትርዳእ ኣለካስ። ምክንያቱ ዝሓለፈ እንትዳ ተረዲእካዮስ ኣብ መፃ ድሞ ኣደግሞ ኒሃ ማለት እዩ። ስለዚ ኣብ ታሪክ ሲ ኩላህና ወላ ንውሽጡ ዓሚቕና ኣይንፍለጥ፣ ግን ዝኾነ ኣረኣያ ወይከዓ ዝኾነ ኣፍልጦ ከለወና ዝብል ኣተሓሳስብ ኣለኒ።
0: ብፍዕቲ ሓቂ ቀዳሜይቲ ሕቶ ክይበል ትስዕብ ኣስተውዕሊ ኢኺ። ንመጀመርታ ግዜ ንኤርትራ ከም ሃገር ጠርኒፉ ዝገዛእ ሓይሊ መን እዩ? ሀ ቱርኪ፣ ለ ግብፂ፣ ሐ ጣልያን፣ መ እንግሊዝ፣ ረ ኢትዮጵያ።
1: ሐ ጣልያን።
0: ሙሉ መልሲ። ትኽክል ረኺብኪ ኣለኺ። ንመጀመርታ ግዜ ንኤርትራ ከም ሃገር ጠርኒፉ ዝገዛእ ሓይሊ መግዛቲ ጣልያን እዩ ነይሩ። ቅድሚኡ ከም ሃገር ኣይኮነት እንተጠርኒፋ ነይራ፣ በብ ወገኑ ሃይማኖታዊ ይኾኑ ንግስነታዊ ግዛኣታት እዩ ነይሩ። ጥልያን እዩ ንኤርትራ ከም ኤርትራ ኣቑሙ ክገዛእ ጀሚሩ ማለት እዩ። ስለዚ ረኺብኪ ኣለኺ። ካሊእ ተወዳዳሪት ሉልያ ከመይ ኣለኺ? ከመይ ተዳሊ ክለኺ?
2: ፅቡቅ ተዳልየ ዝብላ ንዳ
0: ትምህርቲ ነፍዕቲ ዲኺ?
2: እወ።
0: ተወዳዳሪት?
2: እወ።
0: ነጥብን ተርታንሲ ንተምሃራይ ክሳብ ክንደይ ይውስኖ ኢል ክትሓስቢ? ካብ ተመክሮ ክተወሲንኪ ናይ ብሓቂ ብነጥብን ብታርታን ንተምሃራይ መንፋዕት ክንልክዖ ንኽእል ዶ ወላስ ካልእ መለክዒታት ኣለዎ?
2: ኖ፣ ብነጥቢ ክ ክንልክዖ ዓይንኽእል እንዲና። ንነጥቢ ኢልካ መጀመርታ ንነጥቢ ኢልካ ኮንካ ንትምሃር ንፍልጠት ኢልካ ኢኻ ትምሃር ሽዑብ ንፍልጠት ኢልካ ትማር ከለካ ከዓ ብመልክዕ ከዓ ነጥብኻ ስለ ዝዓቢ ነጥብስ መለክዒ ናይ መንፋዕሲ ኣይኮነን እየ ዝብል
0: ጥራይ ሲ ኮነን
2: ኣይኮነ
0: እጂ ኣብዛ ናይ ቡያ ተመክሮ ኮን ከዓ እቲ ነጥቢ ጥራይ ሲ ኮነን ድውክለክል ማለት እዩ። ኣጅ ክበሊ ቀዳሜ ትሕቶ ከያ ናትኩን ምረፅ ስለ ዝኾነት ጥንቅቕ ኢልኪ ሓንቲ ዕድልያ ዘላትኪ። ንመጀመርታ ግዜ ኤርትራዊ ሃገራዊ መንነት መዓስ ፈሊቑ? ሀ ኣብ መግዛቲ ጣልያን፣ ለ ኣብ መግዛቲ እንግሊዝ፣ ሐ ኣብ መግዛቲ ሃይለ ስላሰ፣ መ ኣብ መግዛቲ ደርግ፣ ረ ኣብ መግዛቲ ቱርኪ።
2: ሐ ኣብ መግዛቲ ጣልያን።
0: ሙሉ መልሲ። ንመጀመርታ ግዜ ኤርትራዊ ሃገራዊ መንነት ኣብ መግዛቲ ጣልያን እዩ ፈሊቑ። ሽዑ እዩ እቲ ህዝቢ ኣብ ትሕቲ መግዛቲ ከም ዘሎን ክሳብ ሽዑስ ይኮነለይ ዶ ይኸውን ዝብል ርድኢት ነይርዎ እዩ። ሽዑ ግን መግዛቲ መሪርዎ በብዓቕሙ እውን ሓንሳብ በብውልቁ ሓንሳብ ምስዓዱ እንዳፀመደ ኣንፃር መግዛት እውን ብዓቕሙ ይገጥም ነይሩ ማለት እዩ። ኣብዚ ከዓ እቶም ዝያዳ ንጠቕሶም ኣለውና ኣቦታትና ሓርበኛታት ከም በዓል ደጊያት ባታ ሓጎስ፣ ኣበራ ካሳ፣ በዓል ቡሩይ ክጥቀሱ ይኽእሉ ማለት እዩ። ሳልሰይቲ ተወዳዳሪት ሉልያ ሄኖክ ቃድሃን መፃኺ።
3: ቃድሃ ፅላሕኩም።
0: ከመይ ኣሎ ውድድር? ከመይ ጀሚሩ ኣሎ?
3: ፅቡቅ።
0: ስለምንታይ ኸ ኣብ ቡያ ክትወዳደር ወሲንኪ?
3: ኣብ ታሪክ ሲ ምሻሎ ካብ ወላ ካብ ቀደም ሲ ዝምባለስ ኣለና ቅርብ ኣብኡ ኣንፈስ ስለ ዘለናስ ሳይ ንገብሪ ኢ
0: ነፍሲ ክትፍትሺ።
3: እወ።
0: ኣብ ትርፊ ግዜ ክንታይ ክትገብሪ?
3: ኣብ ትርፊ ግዜ ከመይ ናይ ትምህርቲ ሰዓታት ወፃእ
0: ናይ ትምህርቲ ሰዓታት ወፃእ
3: ፍሉጢት ሰዓታት ካብ ዊከንድስ ገዲፍካተን ቀዳሚ ሰንበት ገዲፍካስ ካብ ሶኒ ስጋብ ዓርቢ ንጎሆ ኣብ ላብሬሪ ኣቱ مشات شعو ناي كال سرحت تقبر اي ناي مشات يا تمرتي
0: ودوبي غزي مالتي
3: ودوبي
0: بزعبا محلرا غزي اقداسيت نطبل عيلت لخن ملساينا حجينا بحتو خبلكي قداماي وغان حزباوي حالتات كابتا غادلو حارنت ارترا مستفلي زعسكرو لبوتا ماني بحال ها فلفل سلامونا لا سدوح عيلا ها قلعلو ما ماهميمت را نقفة
3: لا سدوح عيلا
0: ملو ملسي بتغكل رغيب كان لغي قداماي وغان حزباوي حالتات كابتا غادلو حارنت ارترا مستفلي زعسكرو لبوتا سدوح عيلا يزبحال ابزوان زي مستفنا چلو ببوغنوم يوم حريمو توم ناب سودان حريمو مزنبرخه بحجزنا يسابه ناب عدن قال يوم بمرخب قال يوم باير كخرو عدرخيبو مالتيو شوتو خالي لوم يوم ناب يرتنا تميليسوم بدنكل اتيوم اب سدوح علاقه عسكروم ويعاريدوم يرم مالتيو سلازي رغب قال لغي رابعيت توارا داريتنا كمل لغي
4: زابير
0: كمل تدالي لغي
4: حاني زابير مسكن عام نفسي
0: صبا اي اب تاريخ سي كل غزي زله على لو بزعبا ناي دك انستيو تساتافنت اب تاريخ مالتيو اب زبزح غزي خا اب مدباتنا بستفل علي مهنيات كخون خل رجعين يا كونكون كن دك انستيو يوحدين زي ما دكون اربعه تخم بدك انستيو يفلي ما دلا مونتا يسمع كلهم
4: عند حبن يسمعني مهنيات فهمتي لا كلاتنا دك انستيو اور دركنا تخلنا سي كم زمش ابي ناي درجه الحمد لله ناس نفسنا نغمت حكزانا لذلك حبن يسمعني
0: صبا ازي دس دبليو قدامي تحت خبل تسعب كابزوم زسعبو ابسمع الجرس بيني مجزاتاوي وعلات المركوس بمقبار بين تواهبو ها شحن شعت ميتن لا شحن شعت ميتن كلتن ها شحن شعت ميتن شمونتن ما كلهم ملسيوم
4: ها شحن شعت ميتن شمونتن
0: اي رغب كيان الخيليات كابزوم صعبو ابسمم مع الجرس بيني مجزاتاوي وعلات مركوس بمقبار بين تواهبو كلهم ملسيا تاع ملسي ما اتخون دلا سلازي اي رغب كان لخي ناب قدامي توراداري تتمليسنا لنا كيما تصنيح كبيتين
1: سير مسكن صفو
0: حجي مورادرتخي اب وردر ميدار اخينا لخي خمي مخانه سلازي انت يسمع كله خمي زلو مورالكي
1: صفو تعال واسي مسحالك توردرك لها حيال انت هتخون كمان كحيل فت
0: لاي بحكي حيل غتنص بارغ له المدرخ يزله
1: ويبل
0: اب زقنا ودرك تعوتسي عدل مدلاون كلتيو تتراخيو يتسلطك هاي بحال مو جناي ناي ناي ناي جاميو زلعل ناي عدل دو ولا ناي تعري وي كندي ميتايت ماك يسكا
1: كلتيو معري يبل انا كم بيت والتي خناتوس حدا حدا وانا الفته نحتو تسمعتلو سلازي عدل دما ناتو انفتالو كن تدالي هات متاها كم زي قرمينا تنحتو على درتس كم تبدوها ويركزاني ماتي
0: صبا بليت تدالي خيو مس عدل تحاويسو كسل تكس مني لك كاليت حتو قيا كابز نبرو بوليتيكاوي محبرات تقداماي السطور بوليتيكاوي محبر ابي ارترا ما تسوعو انتاي نيرو
1: كابز
0: جزي لك تشوخي
1: حركة
0: اي كونن
1: معبر فور هاجر
0: بوش تغريق حاسبك ولا ملسيا
1: ها؟
0: اسكا؟ بوش تغريق حاسبك ولا ملسيا
1: ملسيا
0: اجغ بالعاولك بالعا
1: محضر فور هاجر
0: مولو ملسي ناي عدل ده
1: كلتين حواس
0: كازنا ورو بوليتيكاوي محبرات تقداماي سطور بوليتيكاوي محبرة بيرترا محبر فغري هاجر يزبها الميرو زيتي بحموش تقنبوت شحن شعاتي 241 حدن استمسرته تي هاجراو النت ويكا هاجراو سمعيتا تزبها الميرو كما جمرتو ولدا اللوز نبر ويكا دكي هاجراو النت كنبلون خيل قزي نيرو بعال ابونا والد ابو ولد مريم شيخ ابراهيم سلطان عبدالقادر كبير خا كابتوم ابالات مرحتي نايزي محبر كوينم كل قزي يزد قصيو مالتيو سليز رغب كان لغينكو حقو سكي نابكالي تورا داري تتلولي انا بخي كمين لخي ፀቕጥሎ ድዩ
2: የለ
0: ፀቕጢ ኩሉ ግዜ ምሰልዓልካስ ብዝተፈላለየ ካብ ናይ ደገሮ ቑሒታት ድመፅእ ስምዒት እንድዩ ኣብ ናኣሽቱ መንእስያት ከዓ ፀቕጢ መዘና ዝብል ዓብዪ ኣርስቲ እዩ ሕጂ ከመይ ትርእዮ ንስኺ ከም ተምሃሪት ኣብ መዛኑኺ ወይ ከዓ ኣብ ከባቢ ክትዕዘብ እዮ ፀቕጢ መዘናስ ክሳብ ክንደይ ሓደገኛ ወይ ክሳብ ክንደይ ከቢድ ይገብሮ በቲ ኣሉታዊ መገዱ
2: እወ ኣብ መንእስያት ፀቕጢ መዘና ኣሎ እንድዩ ግን ነብስኻ ከም ዝገበርከያ እያ ነብስኻ ሲ ኣብ ካልኦት ሰባት ተመርኪስካ እንድሕር ትኸይድ ትኾንካ ፀቕጢ መዘና ግድን ከጥቃዓካ እዩ ነብስኻ ብነብስኻ ተመርኪስካ ትኸይድ እንድሕር ኮንካ ግን ፀቕጢ መዘናስ ኣየጥቃዓካን እዩ ዝብላኒ
0: ልክዕ ስለዚ ናይ ኣተሓሳስባ ኣዝኻ ፍልል ዘለካ ሰባት መሓዙ ትኸውን ትኽእል ዶ
2: ውሕድ ዩ ፕሮባብሊቲ ናቱ ውሕድ እዩ እታ መሓዛኻ ናብቲ ናትካ ጠዋይ ኣምፅኻ ግን ክትገብራ ትኽእል ኢኻ
0: እስኻ ናብቲ ናተይ ክትብለ
2: ንቐደመ
0: ልክዕ ብተወሳኺ ኸ ንኣብነት መሓዙት ሲ ኣብ ብፍላይ ተምሃሪ ኣብ ዝኾንካሉ ደቂ ክላስካ ኣለዉ ደቂ ገዛውትካ ኣለዉ ኣብ ዕረፍቲ ዕረፍቲ ናይ ስፖርት ትርክቦም ሰባት ክህሉ ይኽእሉ በዚ ቢሉ ከዓ ብዙሓት መሓዙት ከተጥሪ እቲ መድረኽ ይዕድመካ እዩ እሞ ከመይ ትርእዮ ከም ሉላ መሓዙት ከተብዝሕን ከተዋሕድን
2: ኩሎም ትረኽቦም ሰባት መሓዙትካ ማለት ኣይኮኑ መሓዙትካ ውሕዳትን ውስናትን ክኾኑ ፅቡቅ እዩ ኣብ ደገ ወፂኢኻ ትረኽቦም ሰባትን ከምዚ ኖርማል ናይ ደገ ድሓን ክንብሎም ንኽእል እምበር መሓዙትካስ ኣይኮኑ
0: ፅቡቕቲ ካልአይቲ ሕቶ ክበል ትስዕብ ብረታዊ ቐልሲ ኤርትራ ብሓምድ እድሪስ ዓዋተ ኣበይናይ ቦታ ተጀሚሩ
2: ብሓደ መስከረም 1961 ኣብ ጎቦ ኣዳል እዩ ተመስሪቱ
0: ሙሉእ መልሲ ሙሉእ መልሲ ብረታዊ ቐልሲ ኤርትራ ብሓምድ እድሪስ ዓዋተ ኣብ ጎቦ ኣዳል እዩ ተጀሚሩ ብዛዕባ ሓምድ እድሪስ ዓዋተ ኣዝዩ ሃፍታም ዝኾነ ታሪክ ኢና ንምሃር ወይ ከዓ ንፈልጥ እሞ ብዛዕባኡ እንታይ ትፈልጥዮ ለክ ወይ ከዓ ካብ ተመስጦ ክስከ ኣካፍለና ብዛዕባ ዓዋተ
2: ሓምድ እድሪስ ዓዋተ መጀመርታ ብረታዊ ቃልሲ ክጅምር ከልስ ምስ ውሑዳት ሰባትን ምስ ውሑድ ዓቕሚ ውሑድ ናቱ መሳርሒታትን ከም ዝጀመረ ይኽእል
0: ልክዕ ሻውዓይ ርእሲ እዩ ኸይሉ ወላት ሒዝዎ ዝነበረ መሳርሒ እውን ሓንቲ ኣቦ ዓሸራ ብረት ንሓሙሽተ ከዓ ናይ ጥልያን ዝኣረጋ ብረት ሒዝዎ ፅዩ እዚ ሕጅስ ክትብልዮ ፀናሕኪ ብውሕድ ዓቕሚ ወላዳ ይጀምር እምበር ኣብ ሕልሙ ክበፅሕ ክኢሉ የርእየና ሳለሰይቲ ተወዳዳሪት ሉልያ ናባኸ ክመፅእ ብዛዕባ ምሕደራ ግዜ ፅቡቅ ኣርእስቲ ኣልዒል ክፀኒሕኩምሞ ክሳብ ክንደዩ ኣገዳሲ ብፍላይ ከዓ ተምሃራይ ኮይንካ ትምህርትኻን ማሕበራዊ ሂወትን ከተካይዶ ኣለካ ሞ ብኸመይ ክትምሃሮ ትኽእል ወይ ክሳብ ክንደዩ ኣገዳሲ ኢል ክትሓስበ
3: ከም ኣተሓሳስባይ ምሕደራ ግዜ ብፍላይ ከዓ ኣብ ዘለናዮ ናይ ሃይ ስኩል ዕድመ ተምሃሪ ናይ 11 ክፍለዎንካ ብጣዕሚ እዩ ዘለይካ ምክንያቱ እቲ ናይ ዝሓለፈ ክፍልታት ዝነበረ ንሃገራዊ መልቃ ፈተና ንክጠቕመካ ኣብዚ ክትደግሞ ኣለካ ሕጂ እቲ ግዜ ከዓ ከተካውኖ ኣለካ በቲ ከዓ ትምሃር ኣለካ ናይ 11 ግሬድ ሕጂ ቅድሚ ኩሉ ምውህላሉ ስኒ ንሓንቲ ነታ ዝተምሃርካ ያለ ሰንሲ ሸዓ ኣብታ ግዜ ተፅናዕምሽ ሽዑኡ ኣይውህለለካን እዩ ንኻልእ ዕማማት ንክትገብር ከኣኒ ግዜ ኣለካ ማለት እዩ
0: ልክዕ ምዚ ክጥቀስ ፀኒሐ ኣቐዲማ ከተብርሆ ፀኒሓ ወላ ሉልያ ሞ መክስኪ እያ ብዛዕባ ፀቕጥመ ዘና እውን ክትብለና ፀኒሓ ሞ ንስኸ እንታይ ተወሳኺ ሓሳብ ኣለክቦ መንእሰይ ናይ ኮተተይ ዕድመ እዩ ኣዝዩ ተኣፋፊ ዕድመ እዩ ድበሃል
3: ሓቂ ብል ከምታ ዝበለተ እያ ኩሉ ከም ኣተሓሳስባኻ እንድዩ ትመኻይድ ድኻ ይፀልወካ ሕጂ እስኻ ዕላማኻ ትፈልጥ ትኾንካ በቲ ዕላማኻ ትኸይድ ትኾንካ ኣርሒቕካ ተሓስብን ውድ ንፁር ዝኾነ ዕላማ ኣብ ርሑቕ ክስታይ ኣቐሚጥካ ተለኻ ስኒ ንዑ ንምብፅሕ ዘለይካ ሲ ኩሉ መስዋእትስ ክትከፍል ኢኻ ስለዚ ወላ ነቶም ዘየድልዩካ ዓርከ መዘና ስኒ ከተወግዶም እዩ ዘለካ ኣነ ብተሓሳስ
0: ንፍዕቲ ድምቕ ድበለ ጣዒታ ውለይ እንታይ ክትኮኑ ትደሊሉ ለ ትምህርቲ ምስወዳኪ
3: ናይ ፖለቲካል ሳይንስ ዕድል ተረኺበ ፖለቲካል ሳይንስ ክምረቐ እዩ ዝደሊ ብኡተ መሪቐ ኣብ ዲፕሎማስያዊ ዲፕሎማት ኮይኑስ ኣብ ዲፕሎማስያዊ ስራሕቲ ፅቡቅ ክሳይ ገብር ይደሊ
0: ናይ ባሓቂ ኣዝዩ ደስ ደብል ዓብ ሕልሚ እዩ ንዓኺ ንስድራ ቤት ኪና ሃገር ዘፀውዑ ከምዚ ዝበልክና ኢኻ እሱ ኣብ ባይታት ተግቢርክዮስ ዘይከውን የለን ዕላማታትካ እዩ ፅቡቅ ዕድል ምነ ኢልኪ ኣብዚ ውድድር ጥረይ ደይኮነስ ኣብ ሂወት ክበላ ማለት እየ ካልእ ትሕቶ ከያ ቁጠባዊ ፖለቲካዊ ማሕበራዊ ጉዳያትካ ባዕልኻ ምስላጥ ዝገልጽ ሓደ ካብ ክብርታት ህዝባዊ ግንባር እንታይ እዩ?

0: ኣብ ደጀን ዝነበሩ ናይ ትካላት ናይ ኣብ ድሕሪ መስመር ናይ ምክልኻል ዝነበሩ ናይ ህዝባዊ ግንባር ኣብቲ ደጀን ዝሰርሖም ነበሩ ናይ ትካላዊ ንጥፈታት ዝተፈላለየ ንብረሲ ባዕሉ የፍሪ ነይሩ እዩ። ኣብ ሆስፒታላት ተመፂና ኣብ ከኒናታት ገለ ትምህርቲ
1: እጂ ተቓል ረኺቡ እያ ኣብ ሰንዓ እታ ግዜ ተጠቀምላ
0: እዎ ነብሰ ምኽኣል ኣብ ካልኦት ዘይተመርኮስነት
1: ሓራይ እንታይ ይበሃል ንሱ ሞ
0: ፅጋዕተ ካብ ካልኦት ናይ ካ ናይ ቆልዑ ፅጋዕ ሸኒነት ናፃ ምኳን ነብስኻ ምኽኣል
1: ሙሉ ነጥቢ ብትኽክል 4 ነጥቢ ረኺብኪ ኣለኺ። እዚ ኩሉ ዝገለፅክዮ ኣቢሉቢሉ ንርእሰ ምርኮሳ እዩ ዝገልፅ ፅቀተኛ ዘይምዃንን ካብ ካልኦት ዘይምፅባይን ኣብ ነፍስኻ ምሙርኳስ እዩ ዝገልፅ። ካልኦት ክብርታት ናይ ህዝባዊ ግንባር ከ እንታይ ክጠቕስ ትኽእል?
0: ህዝባዊ ግንባር ብዙሕ ክብርታት ነይሮ ሞ ተወፋይነት፣ ብፃይነት፣ ነፍሰ ፍትወት ምውጋድ፣ ፅንዓት ብዓብኡ
1: ልክዕ ኩለና ኣምፂኸይኒ ኸ ናብ ዝቕፅል ተወዳዳሪ ክንሰግር ኢና። ልያት ኣብ ትምህርቲ ኣቐዲምና ሓቲትናዮም ፀኒሕና ኢና እሞ ታርታን ነጥብን ክሳብ ክንሪኦም ንተምሃራይ ዝገልፅ ወል ክትሓስቢ ንስኸይ ከም ልያት
2: ራይ ታርታን ነጥብን ክሳዕ ክንዲቲ ኣገዳስነት ኣለዎም ኢለ ይሓስብኒ። ምክንያቱ በቲ ሓደ ፅልዎ ኣለዎም ወ ልክዕ ምክንያቱ ዳሓስካይ እንዲካ ትፍተኖ ሽዑቲ ሪዛልትካ ናይ ትብርእስካ ደሎ እዩ። ግን ክሳዕ ክንዱ ኣብ ነጥቢ ይኹን ኣብ ታርታ ንድሕ ንምርኮስ ንድሕር ኮይና ጀስ ነታ ግዜት ኣብ መሕለፊት እምበር ንመፃኢ ድኾነ ክስታይ ደይብልና ኢና ና ስለዚ ኣብ ታርታ ነጥብን ጥራይ ደይኮና ክንግደስ ዘለና ኣብ ርእስና ሞ እንታይ ንሕዝ ቅድም ንፈልጥ ሽዑቡኡ ጌርና ፋርዘር ክንከይድ ንኽእልና እንድሕር ኣብ ታርታን ኣብ ነጥብን ጥራይ ተተመርኪስና ግን ጀስ ነታ ግዜት እያ ንምሕለፍ ንጥቀመላ ኦኬ ድሕሪኡ ኸ ክርሳዕ እዩ ማለት እዩ። ስለዚ ኣብ ታርታ ነጥብን ክሳዕ ክንዱ ኣገዳስነት ክህልወና ኢለ ይሓስብኒ።
1: ንፈቲ ናይ ውሓቂ ስለዚ ታሪክ ከተፅሚዖ ከለኺ ካብ ውድድር ወፃኢ ነዚ ውድድር ጥራይኩን ክንተላሊ ክመፅኺ ዘለኹ ማለት እዩ። ልክዕ እዛ ዝበልክያ ኣባይታ ዝተተግበረት እቲ ኢኩ ብፍልጠት ንወለዶታት ክፀንሕ ዝኽእል ወላ ፅሒፍካ ክተስግሮ ትኽእል ይኸውን ማለት እዩ። ኣጆ ክበሊ ንዓኻ ካሊእ ትሕቶ ከያ ኣብ ግዜ ብረታዊ ቃልሲ ኣብ ኤርትራ ኣኻውሕ ንውን እንትኾኑ ብሓዊ ይመኩ ኣለው ዝበለት ኤርትራዊት መን እያ?
2: ይማ ዘይነብ
1: ሙሉ ነጥቢ። ሙሉ መልሲ ልያት ረኺብኪ ኣለኺ። ኣብ ግዜ ብረታዊ ቃልሲ ኣብ ኤርትራ ኣኻውሕ እውን እንትኾኑ ብሓዊ ይመኩ ኣለው ዝበለት ኤርትራዊት ወይዘሮ ወይ ኣዴና ዘይነብ ያሲን እያ። ስለዚ ረኺብኪ ኣለኺ ሙሉ መልሲ። ናብ ቀዳሜይቲ ተወዳዳሪት ሰጊርና ኣለና ቤትኤል ከመይ ኣለኺ?
3: ፅቡቅ እግዚኣብሔር ይመስገን።
1: ዝኾነ ሰብሲ ብተምሃሮ ካልኣይ ደረጃ ኮይኑ ምስ ሓለፈ ኣብ ዝኾነ ዕድመ ሓቲትካዮ ኣዝዩ ብዙሕ ሰብ ማለት እዩ ቲዝያዳ ተናፍቆ እዋን መዓስ እዩ ኢልካዮስ ናይ ግዜ ሃይ ስኩል እዩ ዝብል እጂ ምናልባት ምስ ሓለፍኩኖ እዩ ዝርዳእ ክንድኸውን ብርግፅ ንምኳን ማለት እዩ። ግን እንታይ ኮይኑ ይስማዕክ እንታ ኣመና ተዘካሪ ተናፍቃ ድገብሮ ሂወት
3: እንታይ ስከ ኣብቲ ዕድመትስ ዋላ ከምዚ ባዮሎጂ ዋላ ከምዝተመሃለ ሆርሞንስ ኣለው ን ብካልእ ወገን ከዓኒ ከባቢካ ዘሎ መዘና ኣሎ። ስለዚ ኣብቲ ዕድመቲ ውዕ ዕድመ ወይከዓ ፈርጅ ኢልና ኢና ንፅውዖ። ስለዚ ብቲ ዕድመቲ ዝኾነ ነገር ናይ ምፍታን ድሌይት ኣሎ እንደገና ድማ ሰብ ከይብለን ዝበሃል ነገር ብዙሕ ኣብኡ ዝረአ ነገር ኣይኮነን። ስለዚ እቲ ሕግታት ትፈልጡ ኢኻ ከም ድሌትካ ከዓ ክትከውን ትፍትን ኢኻ። ኣብዚ ድማኒ እቲ ሰብ ከይብለን ዝብል ኣብ ምስዓበካ ተምፅኦ ደረጃ ኣሊኻ እንደገና እቲ ፍፃነትካ ዝነበረ ናይ ዕሽነት ነገር ኣሊኻስ ከምዚ ኣብቲ ማዕረ ወይ ከዓ ኣገዳሲ ዝኾነ ዕድመ ትኸደሉ ኮይኑ ስምዐኒ።
1: ስለዚ ከመይ ትሕልፍ እዩ ኣለኹ ንስኸ ብውልቅኸ?
3: ኣነ ዳ ምስዕበ ክፍፍላይ ስማራ ደስ ይብለኒ ኢለ ሓስብ
1: ዘጣዕሰኪ ትገብር ንክእል ኣለኸ
3: ዋ
1: ፅቡቅ ንፈቲ ሞሳልሰይቲ ክሕቶ ኸያ ምረፅ ስለ ዝኾነት ጥንቅቂልኪ መልሲ ብዘመነ ዓደይ ዓደይ ዝፍለጥ ግዜ ሀ ዘመነ ኣካሒዳ ለ መግዛቲ ኢጣልያ ሐ መግዛቲ ደርግ መ መግዛቲ ብሪጣንያ
3: መ መግዛቲ ብሪጣንያ
1: ሙሉ መልሲ። ዘመነ ዓደይ ዓደይ ዝፍለጥ ግዜ መግዛቲ ብሪጣንያ እዩ። ኣብዚ ድማ ብተወሳኺ ከምዚ ክትብልዮ ፅናዕኪ ከፋፊልካ ግዛእ ዝብል ፖሊሲ የተግብርዎ ስለ ዝነበሩ እቲ ክርስትያናዊ ከበሳ ምስ ኢትዮጵያ

እቲ ምዕራባዊ ቆላ ዝበሃል ከዓ ምስ ሱዳን ክሕውስዎ ይደልዩ ነይሮም። ኣብዚ እዋን እዚኦም ከዓ ቦታትና ነኖ ሓደ ኢና ይንፈላለን ኢሎም ማሕበራት እንዳቆሙ ብሕቡን ብስቱርን እንዳተቓለሱ ሃገር ኣፅኒሖምልና ማለት እዩ። ስለዚ ቤተኤል ንፍዕቲ ረኺብኪ ኣለኺ። ካልኣይ ተወዳዳሪት ሉልያ ኢኺ።

0: ካብቲ መጀመርታ ንእሸይ ከለኻ ወይ ኣብቲ ጁኒር ወይቲ ኤሌመንታሪ ከለኻስ ብስድራኻ ተወኪልካ ኢኻ ትኸይድ ኩሉ ግዜ ሃይ ስኩል ምስ በፃሕኻ ግን ከምዚ ነፍስኻ ወኪልካ ኣብ ሂወትካ ስተይ ክትገብር ኣለካ ትውስነሉ ዕድመ ስለ ዝኾነ ተዘካሪ ገብሮ ይብል ኣነ
1: ይፅቡቅ ስኺ ሕጂ እቲ ድሕሪ ዓመታት ትዝክርዮ ወይከ ተስተማቐርዮ እንታይ ኮይኑ ይስማዕክ ካብዚ ኩሉ ትሕልፍዮ ዘለኺ ንጥፈታት
0: ኣብ 11 ምስ ክላሰይ ዘሕልፎ ዘለኹ ሂወት ተዘካሪ ኮይኑ ይስማዓኒናይ
1: ፅቡቅ በሊ ሳልሰይ ትሕቶ ከያ ምረፅ ስለ ዝኾነት ሓንቲ ዕድልያ ዘላትኪ ሕስብ ኣቢል ክመልሲ ቀንዲ ዕላማ ሃገራዊ ኣገልግሎት እንታይ ነይሩ ሀ ንህላወን ቀፃልነትን ሃገር ለ ንህንፀት ሃገር ሐ ዱልዱል ሓይሊ ምቋም መ ኩሉ መልሲ እዩ
0: መ ኩሉ መልሲ እዩ
1: እርግፀኛ ኸ ሙሉእ መልሲ ሙሉእ መልሲ ሙሉእ ነጥቢ ረኺብ ክለኺ ቀንዲ ዕላማ ሃገራዊ ኣገልግሎት ንህላወን ቀፃልነትን ሃገር ንህንፀት ሃገር ዱልዱል ሓይሊ ምቋም መ ኩሎም መልሲ እዮም ስለዚ ኩሉ መልሲ እዩ ማለት እዩ ኩሉ እዚ ምክንያታት ወይ ዕላማታት ናይ ሃገራዊ ኣገልግሎት እዩ ሉልያ ሉልያ ናባኸ ሕጆን ኣብ ቤት ትምህርቲ ኹም ንጥፈታት ናይ ሃማመት ኣሎ ዶ
2: ኣሎ
1: ትሳተፍ ዶ ንስኸ እቲ ንጥፈታት ከመይ ይመስል ንስኸ እንታይ ዓይነት ኣበርክቶ እዩ ዘለኪ
2: ንሕና ምስ ገለ ብፆተይ ኮይና ከምዚ ኣካይድቲ ኣካል ኒያ ናይ ቤት ትምህርቲ ሰማዕታት ብዙሕ ንጥፈታት ነካይድ ኢና ሕጂ ኣብታ በብክስታዩ እዩ ኣብ ምክታል ክለባት ተመፂና ስኒ ብዙሓት ክለባት ኣለዋ ንዕን ጠርኒፍካ ናይ ክለብ ናይ ጥዕና ኣሎ ናይ ኣንበብቲ ኣሎ ናይ ምህዞን ሰንዓን ብዙሕ እዩ ብሰብሲ በብቲ ዝደልዮ ስኒ ኣብ ድላይቱ ምእንቲ ከድምዕሲ ብዙሓት ክለባት ኢና ፈጢርና ዘለና ቤት ትምህርቲ ሰማዕታ ተመፂና ኣብ ዕረፍቲ ድማ እቶም ናይ ሚኒ ሜድያ ዝበሃሉ ክስታይ ድማ ናይ ሃገራዊ ደርፍታት ድዩ ገለ ንተምሃሮ ከነቃቑሕ ዝኽእል ፅሑፋት እዮም ነንብብ ገለ እታ ክለብ መሪሕ ክትበሃል ኣለኻ ኣብ ሃገራዊ መዝሙር ተሰሪዕካ ኣብ ባንዴራ ምስቃል ምውራድሲ ዓብተራ ንፃወት
1: ፅቡቅ ንስኺ ብፍሉይ ኣብያ ክትነጥፊ ቀንዲ ክስተይኪ ካብዘን ክለባት ማለት እየ
2: ኣነ ኣብ ሓላፊ ናይ ምክታል ክለባት እየ
1: ፅቡቅ እንታይ ካብ ትጅምርዮሞ እንታይ ኣብ መዛንኹም ሲ እንታይ ዓይነት ፅልዋ ይሕዲርኩም ካብ ተዓዘብኩሞ ማለት እዩ ወይ ለውጢ ትርኢ ኣለኹም ዶ
2: ብዓብዩን መጀመርታን ሰብ ኢኻ ትኸስብ ኣሃማተ ናይ ኩሎም ቤት ትምህርትታት ገለመለ ተኣኪብካ ብዙሓት ነናትካ ምሻሎ ብዙሕ ሰብ ኢኻ ትፈልጥ ብዓብኡ ከዓ ኣብ ናይ ሲቪካዊ ስልጠናታት ከዓ ብዙሕ ኢኻ ትኸስብ ብዘይብኡ ከዓ ንሕና ብነቕርቦ ጠለባት ንኡዘባና ኣብ ዝኾነ ዓውዲ ምሻሎ ክኢላታት ምሁራት ገለመለ እዮም ፅልና እዩ ምስኦም ናይ ዘተ ክስታይሲ ይፈጥረልና እዩ
1: ፅቡቅ ተስፋ ይገብር ክትቅፅልዎን ናብ ንኣሽቱ ሕዋትኩም ከተሰጋግርዎም ድማ ሳልሰይ ትሕቶ ከያ እምበኣር ምረፅ ስለ ዝኾነት ጥንቅቅ ኢል ክምልሲ ንፖለቲካውን ቁጠባውን ዕላማ ዘካይድ ውፅኢት ናይዚ ዘመን እዚ ዝኾነ ስልጡን ኣተሓሳስባ እንታይ እዩ ሐ ሃገርን ሃገራውነትን ለ ጂኦግራፊያዊ ኣሃዱ ሐ ቀቢላውነት መ ኩሉ መልሲ
2: ሐ ሃገርን ሃገራውነት
1: ሙሉእ መልሲ ሙሉእ መልሲ ሉልያ ንፖለቲካውን ቁጠባውን ዕላማ ዘካይድ ውፅኢት ናይ ዘመን እዚ ዝኾነ ስልጡን ኣተሓሳስባ ሃገርን ሃገራውነትን እዩ ትኽክል ርክብኪ ኣለኺ ሉልያ ፅቡቅ መረዳእታ ፅቡቅ ዝኾነ ኣፍልጦ እዩ ዘለኪ ኣብዚ ዛዕባ ዝሞ ከም ኩለን ብፆትኪ ሃገራውነት እንታይ ልኪ ምገለፅክዮ
2: ሃገራውነት ሲ ቅርብነት ናይ ዜጋታት ንዝኾነ ምሻሎ መለክዕ የብሉን ስምዒት ከም ምዃኑስ መለክዕ የብሉን ግን ንሃገርካ ትገብሮ መስዋእቲ ብግዜኻ ድዩ ወላ ስጋ ናይ ደም መስዋእቲ ክትከፍል ሲ ኩሉ ግዜ ቅሩብ ምዃን ብከምዚ ከተረጋግፆ ትኽእል ንስታይ እዩ
1: ልክዕ ስምዒት ክሳብ ዝኾነ በቲ ስምዒት ዘይኮነስ በቲ ውፅኢት እዩ
2: በቲ ውፅኢት እዩ
1: ስልክዕ ትኽክል ያቀንዴልና ልያት ናባኺ ተመሊሰ ኣለኹ ከመይ ኣለ ውድድር እንታይ ነይሩ ትፅቢታት ክስከ
3: ኩሎም ትፅቢታተ እዩ ደሎ ከምዚ ተፀቢየ ነይሮ ሞራ በላሕቲ ዝኾነ መወዳደር ተወፃዕኒ ትፅቢተ እዩ ነይሩ ይላሉ
1: ማዕረ ትፅቢት ክዶ ከተዳሊኹሞ
3: ኣነ ከም ዓሙይ ተዳለየ ድ
1: ፅቡቅ ኣጆ ክበሊ ሕጂ እውን ፅቡቅ ዕድል ምነየልኪ ካብዞም ዝስዕቡ ስርሒት ወተሃደራዊ ሚዛን ኣብ ምቕያር ዓብዪ ተራ ዝተፃወተ ነጥበ መቐይሮ ኣየና እዩ ሀ ወፍሪ ባሕር ነጋሽ ለ እናደው እዝ ሐ ሰላሕታ ወራር ይቕሬታ ሐ ሰላሕታ

0: ማ መልሲ የለን። ምረጥ ስለ ዝኾነት ሓንቲ ዕድል እያ ዘላትኪ።
1: ለ ናዶውዝ
0: ግፀኛ ዲኸ ሙሉእ መልሲ ወላ ከደናግረኪ ኢሎሞ ወላ ሓንቲ ግን ንቕ ከማና ይብልክን። ካብዞም ስዕቡ ስርሒት ወተሃደራዊ ሚዛን ኣብ ምቕያር ኣብ ተራ ዝተፃወተ ናዶውዝ እዩ። ስለምንታይ እዩ
1: ኣብ ናዶውዝ ዓብ ዝኾነ ሓይሊ ናይ ፀላእ ስለ ዝተደምሰሰ ብኡ መጠንካ ኩሉ ኤርትራ ዋላእቲ ኣብ ሜዳ ደይነበረ ህዝቢ ከም ዝትባዓት ረኺቡ ዋላ ንሜዳ ንክወፅእ ሲ ብብዝሒ ሰብ ከም ዝወፅእ ተገይሩ። ካልኣይ ድማ እቲ ፀላኢ ብዙሕ ዕንወት ስለ ደጋጠሞ ከምዚ ናይ ምርባሽ ፀገም ኣምፂኢ ሉ ሞ ስለዚ ነጠማቂሮ ኮይኑ ለፍቶስታይና ማለት
0: ናይ ብሓቂ ድማ ዝበለጣቀይት ልዕሊ ታሕቶ እዮ ክመሊስካ ተወሳኺ እውን ብዙሕ ናይ ንብረት ክሳራታት እውን ከሲሩ እዩ ማለት ወላ ዓቕሚ ሰቡ ኣማይት ታንክታት መኪናታት ብረታት ክሳብ መኮነናት ናይ ሶቤት ዝተማረኽሉ እዩ ነይሩ። ስለዚ ፅቡቅ ጌር ክብሪ ክና ኣለኹ ይቀኒልና ቤተል ናባ ክመፅእ ኣለኹ ሞ ናይ መወዳት ሕቶ ኸያ ኣብ ግዜ መፅናዕቲ ሲ ኩሉ ግዜ ኣብ ተማሃሮ ኣማራፂታት ኣሎ ሞ ብውልቂ መፅናዕቲ ዶ ይሓይሽ ትብሊ ወላ ብጉጅለ ወይ ከዓ ነናቱ ጥቕሚ እንታይ እዩ?
2: ክልቲኡ ነናቱ ጥቕሚ ኣለዎ ንዶ ብውልቂ ከተፅንዕ ከለኻ ሓደ እታ ግዜኻ ኣይተጥፍእን ኢኻ ማሲ ንብዙሓት ሰባት ከተረድኦም ከለኻን ንዓኻ ንበይንካ ትርድኦ ከለኻን ዝወስደልካ ግዜ ይፈላለዩ። ብኣንፃሩ ከዓኒ ብጉጅለ ኮንካ ከተፅንዕን ከለኻ እቲ ስኻ ዘይትፈልጦ ካልኦት ሰባት ክነግርካዮም ዝተወሶም ዘይፈልጦ ድማ ንስኻ ክትቦም ኢኻ። ስለዚ ንሓሳባት ምለውዋጥ ኣሎ ማለት እዩ። ስለዚ ክልቲኡስ ዘይባላለፅ እዩ ኢለሓስብ። ግን ካብ ናብኡ እቲ ስኻ ትፈልጦ ወይ ስኻ ሒዝከዮ ዘለኻ ምሽ ኩላትካ ነናትካ ብውልቅካ ተፅንዕ ሽዑኡ እቲ ዘይተረድአ ኮይ ዘይበርህልካ ሕቶታት ድዩ ሓሳባት ከዓ ብሓባር ተኣኪብካ ሽ ምግባር ሓይሽ ይብል
0: ንፈቲ ስኻ ሕጂ እንታይ ክዝያዳ ትጥቀሚ?
2: ከምዛ መወዳእታ ዝበልኩም ምሽ መጀመርታ በዕለየ ፅንዕ ሽዑኡ እቲ ዘይተረድአኒኻ ናብ ጉጅላ ይሕልፉ።
0: ኣዝዩ ፅቡቅ መፅናዕቲ እዩ። ኣብ ትምህርቲ ኸ ከመይ ውፅኢት ትርኢሉ?
2: ፅቡቅ ኣድባዓይ ውፅኢት ኣለዎ ብለነ
0: ልክዕ ክቅፅል እዮ ከዓ ተስፋ ገብር። ራብዒት ሕቶ ኸያ እሞ ምረፅያ ናይ መወዳእታ ሕቶ ኸያ ኸ ፅቡቅ ዕድል ምነየልኪ። ካብዞም ዝስዕቡ ሓደ ሃገራውነት ከም ፖለቲካዊ ሓረግ ዝምርኮሰሉ ኣይኮነን ሀ ባህርያዊ ፀጋታት ለ ድሌታት ሐ ሓርነት መ መንነት

0: ሐ ባህራው ጸጋታት
1: ሙሉ መልሲ ሙሉ ነጥብ ኻርኽብ ክለኺ ካብዞም ስዕቡ ሓደ ሃገራውነት ከም ፖለቲካዊ ሓረግ ዝምርኮሰሉ ዘይኮነ ባህራዊ ጸጋታት እዩ ድሌታት ናይ ህዝብኻን ናይ መንግስትኻን ብዓብዩ ሃገርካ ትደልዮ እንታይ እዩ ሓርነት መንነት እዚ ኩሉ ምስ ሃገራውነት ክነተኣሳስሮ ንኽእል ኢና ባህርያዊ ፀጋታት ግን ከምቲ ንብሎ ዘለና ተፈጥሮ እዩ ወይ ከዓ ባህርያዊ እዩ ሉልያ ናባኸየ ክመፅእ ራብዒይቲ ሕቶ ኸያ ናይ መወዳእታ ሕቶ ኸያ ምረፅ ስለ ዝኾነ ድማ ሓንቲ ዕድላ ዘላትኪ ሓደ ሃገር ድሩትን ፍሉጥን ዳሽ ኣሃዱ እዩ ሀ ሕርሻዊ ለ ኢንዱስትርያዊ ሐ ቱሪዝማዊ መ ጂኦግራፊያዊ
2: መ ጂኦግራፊያዊ ኣሃዱ እዩ
1: ሙሉ መልሲ ንፍዕት ሉልያ ሙሉ መልሲ ሓደ ሃገር ድሩትን ፍሉጡን ዝኾነ ጂኦግራፊያዊ ኣሃዱ እዩ ልክዕ ሃገር እኳ ከም ስነ ሓሳብ ኣዝዩ ዓብዩ ብፍላይ ፖለቲካዊ ስነ ፍልጠት ክግለፅ ከሎካ እንዳዓሞቕን እንዳሰፍሐን እዩ ዝኸይድ ታዝናእሰት ኣሃዱ ትበሃል ግን እዚኣ እያ ሕጂ እቲ ወይ ብግዛታት ወይ ብናይ ደጋዊ ስርዓት ወይ ከዓ እቲ ህዝቢ ብሰላማዊ ባዕሉ ደቡ ክሕንፅፅ ትኽእል እዩ እቲ መንግስቲ ከዓ እንተስ ብሓይሉ ድዩ ምምሕዳርን መንግስትን ከስርፅ ወይሲ ተሰማሚዑ ተፋትዩ ከም ዘለዎ ከስርፅካ ሓደ ነገር ይኸውን ማለት እዩ ስለዚ ታዝናእሰት ጂኦግራፊያዊ ኣሃዱ እዩ ኣየልናያ ሃገር ሳልሰይት ተወዳዳሪትና ሉልያ ፅቡቅ ዕድል ምነየልኪ ኣዝያ ፀላዊትን ኣገዳሲትን ፖለቲካዊት ኣሃዱ መን እያ
2: ሃገር
1: ሙሉ መልሲ ሙሉ መልሲ ይስተረና እምበር ክፈላለያ ደንከ ኣዝያ ፀላዊትን ኣገዳሲትን ፖለቲካዊት ኣሃዱ ሃገር እያ ረኺብኪ ኣለኺ ከምዚ ኣቐዲምና ጠቐስናዮ ሃገር ስፍሕ ዝበለ መረዳእታ ክህልዋ ይኽእል እንድዩ ግን ስኽኸ ከም ሉልያ እንታይ ኢልክ መገለፅኪያ ሃገር ማለት እንታይ ማለት እዩ
3: ሓንቲ ህዝቢ ዘለዋ ንፁር

0: ጂኦግራፊ አቀማመጣ ንጹር ወደ ዶባታ ዝተኸለለ ልዑላውነታ ድማ ዝተረጋገፀን ብካልኦት ሃገራት ዝተቀበለኦን ኣህዱ እያ።
1: ልክዕ። ስለዚ ሃገር ንጭበጥን ንጭበጥን እዩ ማለት እዩ። እቲ ዝጭበጥ መሬትና፣ ባህርና፣ ባህርያዊ ፀጋታትና ኣሎ። ዘይጭበጥካ ዝተቀስኪዮ ኣሎ። ሕጂ ኤርትራዊት ምኳን እንታይ ይስማዕክ ሞ ንስኺ ከም ሃገር?
0: ኣብ ሕበት
1: ኤርትራውነት ታልክ ምገለፅክዮ
0: ኩሉ እንሻሎ ኩሉ ግዜ እቲ ዝሓለፈ ታሪክና ኣብዚ ደረጃ እዚ ከም ሃገር ቀይማ ኤርትራ ልዑላዊትን ልዑላውነታ ዝኽበረት ሃገር ኮይና ኣብዚ ደረጃ እዚ ንክትበፅሕ በትዮም ዓበይቲ ኩሉ እቲ ዘሕለፍናዮ ክሳይ ክንገረካ ወይ ክፀወየልካ ከሎስኒ ድዕቲ ሃገራውና ስካስ መዲሲ እዩ ዝውስኽ
1: ናይ ባሃቂ ንስኹምን ብዓቅምክን ትገልፅዎ ዘለኹን ኣብ ብፆትክን ኣብ ሕዋትክን ኣብ መዛንኹም ተመሳሳሊ ፅልዋ እዩ ዘለዎ ሞ ክትዕቅቦን ክትቅፅለዎን ይላቦ ማለት እዩ። ስለዚ ሉልያው ንውድድር ክወዲእ ክለኺ ኳሓጎሰኪ ልያት ናባኸ ካብታ ርስትኸ ወፃናስከ ሃገር ማለት ከ ንዓኸ እንታይ ማለት እዩ?
2: ሃገር ማለት ከምዚ ዝበለተሎ ሓንቲ ፖለቲካዊት ኣህዶ እያ። ኣብዛ ኣህዱ እዚኣ ብዙሕ ነገራት ዝዓቆፈተ ህዝቢ ክህልዋ ክእል መንግስቲ ኣለዋ ብዙሕ ድጭበጥን ደጭበጥን ነገራት እውን ኣሎ። እዛ ሃገር እዚኣ ግን ክትዕቀብ እንተኮይና በቶም ኣዋደሎ ህዝቢ እያ ትዕቀብ እምበር ብባዕዳዊ ይኹን ብካልእ ነገራት ኣይትዕቀብን። ስለዚ ነዛ ፖለቲካዊት ኣህዱ እዚኣ ንዕቅባ እቶም ኣብ ውሽጣ ደለና ኣባላታ ዳኣ እምበር ብካልእ ድመፀ ኣይኮነን። ስለዚ ሃገራውነት ክንብል ከለና ከዓ ነታ ሃገር እቲያ ንምዕቃብ ስለ ንጥቀመሉ ተወፋይነት እዚ ሃገራዊ ኣገልግሎት ኢልና ብሕጂ እውን ንኸዶ ዘለና ነታ ሃገር እቲያ ንምግልጋል እዩ ሞ። ስለዚ ሃገርናና ከም ሓንቲ ዕላማና ኣብ ድኾነ ይኹን ከይድና ሲ ክንጥምት ኣደለና ሃገርና ያትኮን ዘሎ ኢላሓስብ
1: ናይ ብሓቂ ድምቕ ድበለ ጠቃዒት ኣዝዩ ደስ ደብል ዝሕብን መግለፂ እዩ። ንስኹ እውን ከም ብፀትኪ ሕጂ እውን ክደግመልክ ቀፅሎ ጥራይ ክብለክ ንኽእል ቀፅል እዮ ናይ መወዳት ሕቶ ከያ ኣብ መንጎ 17 ክሳብ 19 ክፍለ ዘመን ኤርትራ እንታይ ተባሂላ ትፅዋዕ ነይራ?
2: መረብ ምላሽ
1: ሙሉእ መልሲ ሙሉእ መልሲ ብትኽክል ረኺብክያ ኣለኺ። ኣብ መንጎ 17 ክሳብ 19 ክፍለ ዘመን ኤርትራ መረምላሽ ወይ ምድረ ባሕሪ ተባሂላ ትፅዋዕ ነይራ ረኺብክያ ኣለኽ። ንስኸውን ሙሉእ ነጥብ ረኺብክ ኣለኹ ማለት እዩ። እዚ ማለት እቲ ከበሳታት ዝነበረ ግዛት እዩ እምበር ብበዓል በለው ዝበሃል ነይሩ ብድሕሪ ፉንጅ ዝበሃል ነይሩ መግዛእታዊ በዚ ምዕራባዊ ቆላ እቲ ገማግም ከዓ ብናይ በዓል ቱርኪ መግዛእቲ እዩ ነይሩ ማለት እዩ። እምበር ከስ ዝኸበርኩምን ዝኸበርክን እንተኸታተልትና ንሎሚ ዘቕረብናልኩም መደብ ነዚ ዝመስል እዩ ነይሩ። ኣብ መንጎ ዘን ኣርባዕተ ጀጋኑ ዋዕሮታት ዝኾነ ደቂ ኣንስትዮ ኣዝዩ ሓያል ውድድር ይፀኒሑ ናብ ዝቕፅል መድረኽ ሓሊፈን ናብቲ ፈታን ወይ ካብ መፃሪ ዝበሃል መድረኽ ሓሊፈን እውን ነቲ ውድድር ክትከታተልዎ ብክብረ ዝዕድም ንሎሚ ዝበልናዮ እምበር ኣብ ዝወዲእና ኢና ዘለና ኣብ ዝመፅእ ብካልኣይ ዙር ናይ ቀዳማይ መድረኽ ውድድር ይኸውን ምርኻብና ክሳብ ሽዑ ሰሰናይ

ምህርቲ ንምስሳንን ጉልበት ሰብ ንምቁጣብን ዝተፈላለየ ካብ ኬሚካላት ዝዳለው ድኹዕን ፀረ ፀሓያይን ኣዳልያ ምጥቃም ካብ እትጅምር ዓሰርተታት ዓመታት ኣቕፂራ ትርከብ። እዚ ሰብ ዝሰርሖ ኬሚካላት ኣብ ፈለማ ቅልጡፍ ዕብት ኣብ ፍርያት እኳ እንተተርኣዮ፣ ኣብ ዝተወሰነ ግዜ ግና ትሕዝቶ ሓመድ ብምትካይ ምህርቲ ብተዓፃፃፊ ከም ዝቕንስ ይገብር። ብከል ኣከባቢ እውን ተወሳኺ ሓደጉ እዩ። ምስ ግዜ ዓለምና ሓደገኛነት ናይዚ ኬሚካላት ብምግንዛብ ናብቲ ተፈጥሮኣዊ ነገር ምምላስ ግዜ ዝጠልቦ መድረኽ ምዃኑ ክትርዳእ ጀሚራኣላ። እቲ ባህርያዊ ዝበሃል ድማ ካብ ዒባ እንስሳታት ወይ ጓሓፍ ናይ ዝተፈላለየ ኣትክልቲ ዝዳለ እዩ። ዒባ ኣብ ሕብረተሰብና ሓመድ ኣልሚዕካ ምህርቲ ንምስሳን ይጥቀምሉ ምዃኖም ንኹሉ ሰብ ብርህ እዩ። ካብኡ ሓሊፉ ኣንቂፆም ንመብሰሊ መግብን ካልእ ንጥፈታትን ይጥቀምሉ ነይሮም። ኣብዚ ሕጂ እዋን ኣብ ዓለምና ነቲ ዒባ ናብ ፈሳሲ ብምቕያር ካብኡ ዝርከብ ጋዝ ንመብሰሊ መግብን ካብኡ ሓሊፉ መመንጨዊ ሓይሊ ኤሌክትሪክ ኮይኑ ካብ ዘገልግል ግዜ ኣቕፂሩ ይርከብ። እዚ ባዮጋዝ ይበሃል።

0: ስድራ ቤት ኣቶ የናስ ዘካርያስ ወይዘሮ ኣዜብ በርሐ ተጠቀምቲ ባዮጋዝ ካብ ዝኾኑ ግዜ ኣቕፂሮም ዝርከቡ ሓረስቶት እዮም።
1: መጀመርታ ኣብዚ እንስሳ ብብዝሒ ስለ ዝነበራ ከምኡ ሓደ መዓልቲ እዚ ጆሲ ኣብ ሚኒስትሪ ሕርሻ ብዛዕባ ባዮጋዝ ኣስተምህሮ ገለ ይህብ ነይሩ። ሕጂ ካብኡ ተበጊሰስ ኣብ ርእሰይ ኣትዩኒ። ሕጂ ዝኾነ ዒላ ነይሩስ እዚ ከምዚ እንተገበርናዮ ገለለስ ይሓትት ነይረ። ሕጂ እዚ ከምዚ ግን ኣይከውንን እዩ። ናይ ላም ዒባ ጥራሕ ዝኸውን ገለ ምስተባሃልኩም ሰሓተትኩ ሽዑኡ እወ ኣጋጣሚ ሽዑኡ ከምኡ ይሓስብ ነይረ። ድሓር መሓዙት ነይሮም ኣብ ጀርመን ደቐመጡ እሳቶም ተገደስቲኦም ብዛዕባ ባዮጋዝ ብዛዕባ ዝኾነ ምሕደራ ገለ መለ ሕጂ እሱ ምስ በዓልቲ ቤቱ ከምኡ ኢሉ ከምዚስ ከምዚ ኣብ ኤርትራስ ኣሎ ዶ ገለ ምስ በሉኒ እዎ ኣሎ ይጥቀሙ እዮም ኣብ ሚኒስትሪ ሕርሻ ይምህሩኦም ገለ ምስ በልኮ ንስኸኸ ገለ ምስ በለኒ ከምዚ ከምዚስ ክትገብሪ ትኽእል ዶ ምስ በለኒ እዎ ይኽእሉ ቀሊል እዩ ኢሉ እዮ። ምክንያቱ ምስቲ ኣብ ስራሕ ዝነበርክዎ ናይ ቴክኒካል ስኩል ስለ ዝተመረቕኩ ከዓኒ ማለት እዚ ፀገም ከምዘይብሉ ገለ ምስ ሓበርኩዎምስ በቃ ተሓጒሶም ሽዑኡ እሞ በቃ ክንሰደልኪ ኢና እዎ ትገብሪ ከምኡ ትፍትኒ ኢሎምኒ ሽዑኡ ምስ በዓል ቤተይ እንዳተሓጋገዝና ከዓ ዝተኺልና ማለት እዩ።
0: ሚቴን ጋዝ ኩሉ ግዜ ካብ ዝሞተ እንስሳ ወይ ዒባ ዝርከብ ጋዝ እዩ። ንኣከባቢ ድማ ሓደገኛ ካብ ዝበሃሉ ሓደ እዩ። ነዚ ሓደገኛ ጋዝ ናብ ሓደ ፀዓት ቀይርካ ምስ ትጥቀመሉ ኣብ ኣከባቢ ዘምፅኦ ሓደጋ ኣብ ምቕናስ ዓብ ኣስተዋፅኦ ትገብር ምህላውካ ምዝካር የድሊ።
2: ሕጂ ከም ማንም ኤነርጂ እዩ ከም ማንም ኤነርጂ ሶላር ኤነርጂ ንብሎ ብዲዝል ጌርካ ኤነርጂ ተምፅኢኻ ማለት እዩ። ዝተፈላለዩ ዓይነት ነዳዲ ቡታ ጋዝ ጌርካ ኤነርጂ ትፈጥር ኢኻ። እዚ ከዓ ሚቴን ጋዝካ ከም ማንም ናቹራል ዝኾነ ረንወብል ኩሉ ግዜ ዝሕደስ ዘይውዳእ ማለት እዩ። ኣብ ከባቢኻ ኩሉ ግዜ ኣሎ፣ ቀልቀልሲ ኩሉ ግዜ ኣሎ፣ ድመወት ነገርሲ ኣብ ከባቢኻ ኩሉ ግዜ ኣሎ። በዚ ተጠቒምካ ማለት እዩ ኤነርጂ ፈጢርካ ኣለኻ። እዚ ዳይረክትሊ ከምዚ ዝረኣናይ ኦቶን ክትጥቀም ትኽእል ኢኻ ካብታ መበላልዒ ገኒ ወይ ከዓ ብጀነሬተር ከዓ ብሚቴን ጋስ ዝሰርሓ ኣለዋ ከዓ ጀነሬተር ጌርካ ኤሌክትሪሲቲ ትፈጥር ማለት እዩ።

0: ኤሌክትሪክ ፈጢርካኻ ፍሪጅ ድዩ መብራህቲ ድዩ ዝኾነ ምንጪ ፀዓት ኮይኑሎ ማለት እዩ። እቲ ዝበለፀ ግን ሕጂ ናይ ሚቴን ጋዝ ጥቕሚ ምናልባሽ ሕጂ ኣብዚ ሕጂ እዋን ሶላር ንሓዊ ክትጥቀመሉ ወይ ንእቶም ክትጥቀመሉ ብዙሕ ይድወስል። እዚ ናይ ሚቴን ግን እዚ ክትከኣልካ ክእል ቀልጢፍ እዩ ዘብስለልካ ባዕሎም ምስክሩ ክእሉ እዮም እቶም ዝጥቀምሉ ዘሎ ቀልጢፍ እዩ ዘብስለልካ ትኪ የብሉን ጨና እውን ተፃሪ እዩ ዝመፅእ ቀልጢፍ እዩ ኣብ ሓፂር ግዜ እዩ ነዴታት ዝሕግዘን ማለት እዩ።
1: ባዮጋዝ ኣብ ገዛና ክንዳሉ ዘድልየና መሰረታዊ መሳርሒታት እንታይ እዮም? ስድራ ቤት ኣትዮና ዘካርያስከ ብኸመዮም ባዮጋዝ ኣብ መንበሪ ቤቶም ኣዳልዮም ዝርከቡ ዘለዉ?

0: መእተዊ ኣሎ መበላልዕ ኣሎ መውፅእ ኣሎ ናይ ጋዝ ኣሎ ኣርባዕተ መእተዊ ናይ ጋዝ መውፅኢ ሰለስተ ኣሎ ምስታ ዳጀስተር ራብዒቲ እዚአን ኣርባዕተ ኣካላት እዚኣ ኣብዛ ቀፃሊ ወይ ከዓ ኮንቲኒቲ ዝህበካ ፍረ ናይ ጋዝ ኣርባዕተ ኮምፓርትመንት ኣለዎ።
1: እዚ ክሻ ኣሎ ብዓብኡ እቲ ኮንተይነር ብላዕሊ ኣለዎ ብውሽጢ ከዓ ጎማ ኣሎ ነቲ ዒባ ፅቡቅ ገይሩ ክሕዞ ማለት እዩ ሕጂ ኣሎ። እንደገና እቲ ቱቦታት ኣሎ እቲ ፓይፕ ኣብ ቡምባ ኣብ ገለ ንጥቀመሉ ኢና። እዚኣ መእተዊት ኣላ ሳንኬሎ ኣላ ሕጂ ተራኽቦ ማለት እዩ ከም ህሳይ ከም ዝህበካ ከምቲ ንሱ ድደልዮ ንክፈስስ ንክኣቱ ትገብሮ ነገራት ከምኡ ጌርካ ተጋጣጥሞ ማለት እዩ። እዚ ፓይፕ ከዓ የድልየና እዚ መተኣሳሰሪ ከዓ እቲ ንፋስ

ቅብኣ ብዝተፈላለየ ሰብ ዝተፈላለየ መግለፂ ክወሃቦ ይኽእል እዩ። እቲ ዝውትርን ኩሉ ሰብ ዝሰማምዓሉን ግን ብከምዚ ክግለፅ ይከኣል። ቅብኣ ማለት ብሕብራውያን ሕንፀፃ ዝስራሕ ዛንታ ወይ ሕብርታትን ናይ ቅብኣ ዛንታታትን ኣማሊኡ ኣብ ሓደ ፀፊሕ ነገር ዝዓልብ ጥበብ እዩ። ስነ ሓሳብ፣ ፍልስፍና፣ ኣነባብራን ካልእን ናይ ሓደ ሕብረተሰብ ዘጠቓልል ድማ እዩ። ቅብኣታት ካብ ትሒዞሞ ዘለዉ ፍልስፍና ጀሚርካ ኣብ ሕብርታት፣ መልእኽቲ፣ ዛንታን ባእታታትን መሳርሒታትን ዝተፈላለዩ እዮም። ሓደ ዓይነት ቅብኣ ካብቲ ሓደ ይበልፅ ክበሃል እውን ኣይከኣልን እዩ። ምክንያቱ ከም ቋንቋ ንፈላጢኡ ኩሎም ቅብኣታት ንተገልጋሊኦም ብማዕረ ስለ ዘሰራስሩ እዮም። ቅብኣ ካብ ቅብኣይ ሓሊፉ እቲ ተዓዛባይ እውን ንምስትምቓር ግደ ዘለዎ ሙያ እዩ። በዚ ከዓ ቅብኣቲ ነቲ ጥበብ ኣፍሲሶም ዘዳለውዎ ቅብኣ ዕግበት ክፈጥረሎም ብምባል ኣብ ዝተፈላለዩ መድረኻት ናብ ሕብረተሰብ ብምቕራብ ስራሓቶም ዘላልዩ። ብዝሒ ዘለዎም ቅብኣቲ ዝፈረይሉ እዋን ብምዃኑ እውን በብወገኖም ዝተፈለየ ስራሕ ሒዞም ዝቐርቡ ብምዃኖም ኣድናቖት ይግብኦም እዩ። እንተኾነ ግን ማዕርኽናዩ ሕብረተሰብና ነዚ ጥበባዊ ስራሕ ኣስተማቒሩ ዝዕዘቦ ዝብል ሕቶ ኣገዳሲ ከይኮነ ይተረፈን። ክቡራት ተኸታተልትና፣ ንሎም ሰሙን እምበኣር ምስጢ ምቓር ቅብኣ ዝብል ኣርእስቲ ሒዝና ዘዳለነዮ መደብ ይክኸውን። ሰናይ ምክትታል።

0: ምስቲ ምቕር ቅብኣ ክንብል ከለና ብዝተፈላለዩ መንገድታት ክግለጽ ይከኣል እዩ። ምክንያቱ ከም ብዙሕ ናይ ዓይነታት ቅብኣ ዘሰመቐር ሕብረተሰብ እውን ክፈላለዩ ይኽእል እዩ። እዚ ማለት ቅብኣ ከም ዓለም ለኸዊ ቋንቋ ወላ እውን እንተኾነ ምስ ባህልን ሕብረተሰብን ኣዋሂድካ ተዳልዎ ቅብኣ ግን ዝያዳ ተጠላብነትን ኣድህቦን ኣለዎ። በዚ መዳይ ድማ ሕብረተሰብ ንኸስተመቕር ዝሓትኻ ነገራት ኣለዉ።
1: እዚ ፔንቲን ውላ ስራሓት ክጥሙ ተኸለኻ ኣብ ኤርትራ ሓድሽ ነገር ኣይኮነን። ከመይ ዝበሉ ናይ ጥልያን ሰኣልቲ ነይሮም ናዮም ምስ ቅብኣ ከመይ ዝበሉ ዓበይቲ ሰኣልታት ኣብ ግዜ ነይሮም እዮም። ንዖም ዘንቑ ናይ ኣካል ናይቲ ሕብረተሰብ ኣለዉ ነይሮም፣ ዝፈልጥዎም ኣለዉ፣ ስእልታቶም ውን ኣሎ። ብኸመይ ኩርና እዩ ዘንፀባርቕ ዘሎ? ብዙ ሕጂ ኢልና ንድሕር ፍልይ ነብሎ ኮይንና ብግዜ ግን ምናልባት ስነ ጥበብ ከተስተማቕር ከለኻ ብዙሕ እዋን ኣብ ቅብኣ ከዓ ብፍላይ ዝሓቱኻ ነገራት ኣለዉ። ኣብቲ ሕብረተሰብ ወይ ኣብቲ ሕጂ ዘሎ ጀነሬሽን ሲ እቲ ተቕርቦ ዘለኻ ዕዮታት ምስቲ ኣቲንያ ዘለና ግዜ ወይ ዘመን ነየ ናይ ቅዲ ተጠቒምካ ኢኻ ነቲ ሕብረተሰብካ ተርብዮ ኢኻ ትብል። ሕጂ ኣብዚ እዩ ዝመፅእ ትምስቲ ምቓር ኣያና ዩናትካ እቲ ጀነሬሽን እንታይ እዩ ምስ ዘለናዮ ንኸዶ ዘለና ግዜ ሎሚ ነሰከፍ ንስነ ጥበብ ዘይኮነ ጠቕላላ ኣብቲ ባህላዊ ትርኢታት እውን እንተዝተብሂልካ ካብኣብቲ ረጊእካ ተስተማቕሮ ጥበብ ናብቲ ሆይ ሆይታ ዝበዝሖ ምስትምቓር ዘለዎ ኮይኑ ይስማዓልካ። ሕጂ ንቕብኣ ፍልይ ኣቢልና እንተርእናዮ ብልክዕ ብዙሓት ቀባእቲ ኣለዉ። ኣብዚ ሓድሽ ወለዶ ብዙሓት ንኣሽቱ መፅኦም ኣለዉ። ስራሓቶም ቀሊል ኣይኮነን። ዝጥቀሙሉ ዘለዉ ጥበብ ኣያናይ ቅድም ዝጥቀሙ እንታይ እዩ ትመልእኽቲ ተልካ እዚ ሃይፐር ኣርት ዝበሃል ኣብኡ ናብ ፖርትሬት ዝኸደ ነገራት እዩ ዝበዝሕ። እቲ ዝቐርብ ዘሎ ዕዮ ኣብቲ ሕብረተሰብ ንሕና ሕጂ ዘለናዮ ደረጃ ንነብረሉ ዘለና ኣካይዳ ዘለናዮ እዋን ናይ ከምኡ ዕድል ናይ ምስትምቓር እውን ጉድል እብለና እዩ። ሓንቲ ዘ ኤግዚቢሽናት ዝግበራ ሓንቲ ወይ ገለ ጋላሪ እየን ዘለዋ እዚአን ከ ኣብ ማእከል ናይቲ ሕብረተሰብ ክጥምተን ከላ ክንደይ ተዓዛብ እየን፣ ክንደይ ጠማት እየን። ቀደም ኤግዚቢሽን ቅድሚ ገለ 20 ዓመት ትኸውን ኣነ ፅቡቅ ገይረ ዝክሮ ኣውትዶር ጌርካ ኣብ ጎደናታት ዝርግሓሉ ነይሩ። ከተማ ከተማ እንዳኸትካ ብግሩፕ ዝረኣየሉ ግዜ ነይሩ። ኣብ ነሰከፍቲ ርሕቕ ዝበለ ቤት ትምህርትታት ከየትካ እውን ተዕዝቦ ተመስጦ ናይ ሰባት ይመፅእ። እጂ ከምኡ ኣሎ ድዩ ትብል ሞ የለን። ሓንቲ ኣብዚ ኤግዚቢሽን ተጫፋጭፉ ተጫፋሊቁ ዝረአዐዮ ኢኻ ትርኢ። ክሳብ ክንደይ ሞ ዋጋ ሂቦት ሰብከ ክጥምቶ ክንዱኡ ዝኣክል ናይ ስነጥበብ ምስትምቓር ክትቦ እንተ ኮይንካ ትባይታ ከዓ ክገፍሕ ክኽእል ኣለዎ እየ ዝብላኒ። እጂ እቲ ዓቕሚ ትኽእለት ኣብዚ ሕጂ መፅኡ ዘሎ ጀነሬሽን ብጣዕሚ ኢኻ ተድንቆ ምስ ግዜ ዝኸይድ እዩ።

0: ቅብኣ ነቲ ሓዚልዎ ዘሎ ዛንታ ብዓይንትና ተመልኪትና ነቲ ቓላት ዘይብሉ ቋንቋ ንርዳኣሉ ዓውዲ እዩ። በዚ መዳይ እውን ዝኸፍሎ ዋጋ ቀሊል ኣይኮነን። እዚ ከዓ በቲ ዝኽፈሉ ዋጋ እቲ ዝበሶ ፃዕሪ ዝትመን ከም ዘይኮነ እዮም ገሊፆምልና። እዚ ክንብል ከለና ንሓንቲ ቅብኣ ብተዳልወሉ ዝሓልፎም መንገድታት ቀለልቲ ብዘይምዃኖም እዩ።
1: መጀመርያ ዕድመ ትገብረሉ ነቲ በዓል ዝግበር ከም ሕጋዊ ናይ ቨርኒሳጅ ወይ ከዓ ኦፐኒን ኤግዚቢሽን ዝበሃል ወይ ከዓ መኽፈቲ ዕላው ኢልካ ትዕድሞ ሰብ ቀረባኻ መጀመርታ ኣሎ። ድሕሪኡ ሰማዕሉ ሰሚዑ ዝመፅእ ኣሎ። ብፍሉይ ከዓ ኣብዚ ሃገርና ሕጂ ብልምዲ ዝኸይድ ዘሎ ነተን ዘለዋ ትካላት መንግስታዊ ትካላትን ናይ ወፃኢ ትካላትን ዕድመ ግበረሎም ንሶም ዓቕሚሎም ክገዝኡ ክእሉ እዮም ኢልካ ሓስብ እንተ ኮይንካ ትዕድሞም ኢኻ ወይ ከዓ የስተማቕሩ ወይ ንሳቶም እዮም ዘስተማቕሩ ኢልካ ኣስተማቕሪ ክገዝአለ ኢልካ ተዋድዶ ኢኻ። ዝበለፀ ግን ዝኾነ ኣርቲስት ብዚ ሃገርና ዘሎ ካብዞም ሕጂ ደሞዝ ክብሎ ዝፀንሐ ኣርቲስት ደሞዝ ኩሎም መንእሰያት ሰኣልቲዮም ብሓቂ ብቑዕ ስእልታት እዮም ዝቕርቡ። ስእልታት ግን ኣብ ምንታይ ተሓፂሩ ኣብ መብዛሕትኡ ኣብ ገፀ ባህርያት ናይ ፖርትሬት ስለ ዝኾነ ኩሎም ዝዛመዱ እዮም። በዚ ናይ ኣኒም ጀሚሮም ኣብ ምዕብል እዋናት ስለ ዘለዉ ብሙሉኦም እዞም ኣርቲስታታት ሓደ ኤግዚቢሽን ዝህሉ መኽፈት ኣሎ ተባሂሉ ብሙሉኦም እዮም ዝመፁ። ምክንያቱ ከስተማቅሩ ኣለዎም ክርእዩ ኣለዎም መሰሎም ኢ ከዓ መፅኦም ክርእዩ ክዕዘቡ እቲ ዋጋታት እተውፀ እውን ምስቲ ቅብኣት ቀብኦ ዘይኮነ ወይ ዘውፅኻሉ ሰልዲ ዘይኮነ ብፅርሖ ኣይስራሕን እዩ። ኣውፅኢኻ ሰልዲ ኢካ ትሰርሖ። ክስራሕ ከሎ ግን ሸጦ ኢልካ ይኮን ከ ንሰርሖ ሰብ ክፈትወለይ ክንብበለይ ክርእየለይ ክሕጎሰለይ ኢልካ ትኮን እንተ ተሸጠ እውን መክሰብ ቅርብ ረክበሉ እምበር ክንዲዚ መክሰብ ኣለ ወይ ኣይበሃልን እዩ። ዋጋን ስራሓትካን በበይኒ ትሰርሖ ስራሕ ብሉፅ ውሕድ ሰሊ ትሸጦ እውን ትደሊ። ምክንያቱ ገለ ከጋላብጠካ ንዝመፅእ ኤግዚቢሽን ከዳልወካ ቀለም መግዚኢ፣ ፍሬም መግዚኢ፣ ዓለባ መግዚኢ፣ ካንቫስስ ወይ ካልእ ዓይነታት ዝኾነ ቀባኣይን ቀራፅን ዘዋድዶ ኣቐዲሙ ብሓንገሉ ዘሎ እንታይ የቕርብ ክንደይ የቕርብ ክንደይ ማእዝናት ተኾነ ዝዛመድ ማእዝናት ካ ክኸውን ኣለዎ። እዚ ምስ ትገብር ሰብ መፂኡ ምስ ዘንብበልካ እሞ ከይገዘአ እውን ናይ ርእቶ መፅሓፍ ኣሎ ኣብኡ ዝፅሑፍልካ ፅሑፍ ዘደንቕ እዩ። ካብ ገንዘብ ንላዕሊ ንዑ መርፃኒ እቲ መባራት ዝቡኻን መግለፂ ድቡኻን ደይ ተፀበኻዮ ንስኻ ዘንብብካዮ እውን ዝገልፁልካ እዋናት ኣሎ። እዚ ቅብኣ ሰፊሕ ምዃኑ መወዳእታ ከም ዘይብሉ የረዳእካ። ሓንቲ ነገር ስእሊ ክስእላ ከለኻ ብፍላይ ናብ ሕብራዊ ኦይል ድዩ ወይ ከዓ ኣክሌሪክ ድዩ መዓስ ደው ከተብላ ክትፈልጥ ኣለካ። ሓደ ንፉዕ መምህር እንታይ ዝብል ካንቫስካ ዘርጋሕካ ትጥቀመሎም ሕብርታት ኣፅኒዕካ መዳያት ወይ ከዓ እቲ ቶን ዝህብ ሕንፃፃትካ መዓስ ደው ተብል ስቕልካ እንተቐፂልካ እናኸደ እቲ ዝበለፀ ወጅሃላይ እንዳኾነ ከይድ ክእል እዩ ወይ ከዓ ክባላሸወካ ክእል እዩ። መዓስ ደው ተብል ግን ኣርቲስት ዓቕሙ ፈሊጡ ደው ከብለላ ዝኽእልን መሳጢን መልእኽቲ ሓላፊን ክኸውን ይኽእል እዩ።

0: ስነ ጥበብ ክቡር ሞያ ብምዃኑ ዝጠልቦ ዋጋ እውን ቀሊል ከም ዘይኮነ ዘረጋግፁልና ሓቂ እዩ። ስለዚ ካብ ዝኽፈሎ ዋጋ ዝሓልፎ መስርሓት ፈሊጥካ ክብሪ ናይቲ ሞያ ምሕላው ኣገዳሲ እዩ። ምስትምቓር ቅብኣ ክመፅእ እንተኮይኑ ቀዳምነት ክስርዑ ዘለዎም ነገራት ኣለው። እዚ ማለት ባይታ ጣጢሕሉ ተተቐሪቡ ዋጋ እውን ኣዛረበ ክኸውን ኣይክእልን እዩ። ምክንያቱ ምስትምቓርን ምግዛእ ቅብኣን ዝተፈለጠ መተ ዘለዎም እዮም።
1: ነቲ ሰብ ውን ኣየስተማቐርን ደየስተማቐር ክንብሎ ቫራይቲ ዘለዎም ዕዮታት ምዝህልዉ ጥራይ ኢና ክንዛረብ ዘለና። ድሕሪኡ ዋጋ ከቢሩ ኣይከቢሩ ከመርእሱ ናይ ምተላዕለ ኣብ ገለ ዓመታት ዘን ዓበይቲ ተቀበላ ካብ ዘገዛት ጀሚርካ

ክብር ዝበለ ዋጋ ገዝኡ ነይሮ ፅቡቅ ገይረ ዝኩረ ብከምኡ ዝበሉ ዓበይቲ ኣዳራሻት ዝኾነ ሰብ ዘይትንክፎ ዋጋ ይግዛእ ነይሩ እዩ ሕብረተሰብ ክገዝኦ እንተኮይኑ ሕጂ ደረጃ ናይቲ ትሰርሖ ዘለካ ይውስኖ እዩ እቲ ቅባዕ ተቕርቦ ዘለካ ተን ዝበልኮን እየን ግዜ ዘሕለፍካዮ ሓንጎል ጥበብ ኩሉ ዘሚርካ ኢኻ ኣብ ዋጋ ትእቱ ብነብሱ ከዓ መሳርሒ ስእሊ ክብር ይብል እዩ ሕንቁቕ እዩ ከምዚ ካልእ ዋጋ ይትረክቦን ኢኻ እዚ ኣይፈልጦን እዩ እቲ ሕብረተሰብ ሕጂ ኣብ ዋጋ ክትመፅእ ከለካ ጥራይ እንታይ ነዛ ስእሊ እዚኣ ከዚ ዋጋ ኣብለካ ነዚኣ ከምዚ ኢሎማ ኣብልዎ እቲ ደ ዝተማቐርግን ከምኡ ይኮነን ዝብል ዋጋኣ ምዃነ ርድኦ እዩ ሕጂ ነቲ ሕብረተሰብ ክትነቕፎ የብልካ ኣስተማቓሪ ድ ኣስተማቓሪ እዩ ሕብረተሰብ ምግዛእን ደይ ምግዛእን ግን ድሕሪ እዩ ዝመፅ እዩ ጅባ ዘድልየ ዓቕሚ ድልየካ ኩሉ ምስተማልአ ግን ከምቲ ቅድሚ ዝበልኮ ቅድሚ ገለ ዓመታት ሓያል ውድድር ናይ ኤግዚቢሽናት ግበር ነይሩ ሓያል ውድድራት ናይ ቅባእ ግበር ነይሩ ኣብ ነሰከፍ ዓመት ብክብሪ ዝበለ ዋጋታት ክሳብ ደረጃ ሃገር ዝምረፅ ስራሓት ይካየድ ነይሩ እቶም ስራሓት እኦም የለውን ንደገ ከይዶም ካባ ውስጥስ ንደገ ይኸዱ ዝያዳ እቶም ደገ ዝኸዱ ኮ ድሩታት እዮም ናይ ድሩታት ሰባት እዮም መብዛሕትኡ ስእሊ ኮመርሻል እዩ ካ ትርኢ ብዝዓዲ እምበር ናይ ብሓቂ ናይ ፔንት ስራሓት እውን ዝተደረትዑዩ እዮም ኮመርሻል ክኸይድ ባህርያዊ እዩ ኣነ ሕጂ እንታይ እያ ድብል ኣብቲ ሕብረተሰብ ከምዚ ምጥርጣር ዘሎ ኮይኑ ኣይስማዓንን ብፍላይ ዝመንሰይ ሎሚ ሓደ ስነ ጥበበኛ ወይ ኣብ ጥበብ ዝነጥብ ሰብ ኣብቲ ናቱ ሞባይል ሒዝዎ ዘሎ ኣክሰስ መወዳእታ ዘይብሉ ቴክኒክ ክመሃረሉ ዝኽእል ኣለዎ ግን የንፀባርቆ ዶ ከዓ ትብል ኣብቲ ንሪኦ ዘለና ሕጂ እቲ ቁርብ ንቅድሚ ዋጋን ቅድሚቲ ዕዮ ምዝራብና ስቲ ባይታ ከዓ ከድልየና እዩ ኩላቶም ኣብቲ ሞያቱ ዝነጥፉ ዘለዉ ሰባት ከመይ ዝበለ ዓውዲ እናኣዳለኻ ንውድድራት ኣብ ነሰከፍ ዓመት 3-4 እንተዝውደብ ተዓዛባይ ካ ኣብ ደረጃ ይስዕበል ነራ ነራ ቅልቅል ዝበለት ኤግዚቢሽን ንውሕዳት ሰባት እያ ትዕደም እቶም ዝዕደሙ ከምዚ ኣፈወርቂ ዝበሎ እቶም ክገዝኡ ክእሉ ትብሎም እዮም ዝገዝኡ እቲ ዝበዝሕ ተዓዚቡካ እዩ ዝኸይድ እሞ ብመነፅር እዝየ ዝርዮ ኣነ ነቲ ክብሪ ናይቲ ጥበብ

0: ካብ ሃገርና ወፂና ምስ ንምልከት ቅብኣ ምስ ወርቂ ብምቅያር ክብሩ ከም ዝገልፁውን ገለ ካብ ዝገለፁልና እዩ። በዚ መዳይ ከዓ ሓደ ቅብኣይ ንሕብረተሰብ ዝስሕበሉ መንገዲ ክፈጥር ዳ ኣለዎ እምበር ሕብረተሰብ ናብ ቅብኣይ ብዘይዝኾነ ምክንያት ዝመፀሉ መንገዲ ከምዘየለውን ገለ ካብ ቃላቶም እዩ።
1: ኣረ ብዛዕባ ቅብኣ ሴት ስለምንታይ እዩ ክቡር ኮይኑ መብዛሕትኡ ሰብ እውን ከምኡ ክብሪ ትሰምዖ ከም ዝኽብልዎ ፅንሓስ ነዚኣ ዘይጠቀም ስእሊ ከማ ይውስኽላ ነዚኣ ዘይጠቀም ሴት ክንደዚ ክኸብር ይብለካ ኣነስ እዚኣ ደስ ኢላት ንኹምለሳ ምደልኹ እንታይ ኢለ ወርቂሲ ስለምንታይ እዩ ክቡር ኮይኑ ወርቅስ ንእሽተይ ነገር እዩ ግን ክቡር እዩ ስለምንታይ እዩ ክቡር ኮይኑ ክቡር ምዃኑ ከዓኒ ዘይፈልጥ ሰብሲ የለን ክቡር ስለ ዝኾነ ከዓኒ ማንም ሰብ ክገዞ ይክእልኒ ማንም ሰብ ከዓኒ ንወርቅስ ካብ ዝኾነ ቦታ ሓፊዝቲ ከምፅኦ ከዓ ኣይክእልኒ ኣን ከዓ ንቅብኣ ልክዕ ምስ ወርቂ መወዳደርኮ ስለምንታይ ቅብኣ እቲ ዝተዋህቦ ሰብ ጥራይ ክሰርሖ ዝኽእል እቲ ንዕኡ ዝተዋህቦ ማንም ሰብ ተማሂሩ ቅብኣይ ክኾኑ ኣይክእልኒ ሕጂ ቅብኣስ ማዕረ ወርቂ ክብሎ ፀኒ ከምዝደመስ ክብሎ ፀኒስ ማዕረ ወርቂ ክስራዕ ይኽእል እዩ ተውህቦ ዘይብሉ ናይ ቅብኣስ ክቐባእ ይክእልኒ ከስተማቐር ይኽእል እዩ ንቕባ ተቐበእ ግን ኣይክእልኒ ስለምንታይ ዋግኡ ክቡር ኮይኑኸ ወርቅስ ንኽትረኽቦ እንታይ እንታይ ፕሮሰስ ትሓልፍ ብመጠኑ ኩላትና በብዓቕምና ኣፍልጦ ኣለና ብዛዕባ ወርቂ ክቡር ምዃኑ ከዓ ንፈጢና ወርቂ ክንገዚእ ኢልና እንተሓሲብና ከዓኒ ንዕኡ ዘድሊ ገንዘብ ከዓ ንቕርብ ማለት እዩ ቅብኣ ከዓ ከምኡ ንዑ ንቅብኣ ሓንቲ ክንክትሰርሕ ንዑ ዘድልዮ መሳርሕታት ወፃኢታት ግዜኻ ብዓብኻ እቲ ተውህቦ ተውህቦ ኸ እቲ እግዚኣብሄር ዝሃበካ ተውህቦ ኢኻ ኣብ ተፍስስ ዘለኻ ሕጂ ነዚ ተውህቦ ዘስ ብቐሊሉ ክትሸወጡ ኸማን ኣይግብአን እዩ ነ ከም ኣይዳ ከምኩል ትኮይነስ ብቐሊሉ ክሽየጥ ዘይግብኦ ክቡር ሞያ እዩ።

0: ዝቐርቡ ቅብኣታት ዝተፈለየ ዛንታ ዘለዎም ብምዃኑ ኣስተመቒርካ ኣብ መንደቕ ክስቀል ዝግባእ እዩ። ኣብ መንደቕ ንስቕሎ ግን ከም መመላኽዒ ጥራይ ንክኸውን ዘይኮነ ናቱ ክብሪ ዘለዎ ሞያን ንብረት ንምዃኑ ምርዳእ ኣገዳሲ እዩ።
1: ሰኣላይ ሓንቲ ስራሕ ክሰርሕ ከሎ ክልተ እዩ። ንዕዳጋ ድዩ ዘቕርቦ ዘሎ ናይ ፈጠራ ዕዩኡ ወይስ ንዕግበት? ሕጂ ኩሉ ግዜ ስነ ጥበበኛ ኣብ ሕብረተሰብ ኣቐድም ኣቢሉ እዩ ዝሓልፍ። ስለምንታይ እዩ ዘይርድኦ? እቲ ሕብረተሰብ ዘይኮነስ ንሱ ናይ ምፍጣር ዓቕሚ ኩሉ ግዜ ሓድሽ ነገር ንክሰርሕ ኢሉ ይፅዕር። ኣብቲ ፈጠራዊ ዕዩኡ ሕጂ እንታይ ይመፅእ? ኩሉ ግዜ እታ ዝበለፀት ስራሐይ ዝበልኳ ድሕሪ ገለ ዓመት ላዕሊኣ ውን ክሰርሕ ኸ ዳህሪኣ ውን እንዳፈጠሩ ከ ዝኸይድ ክሳብ ዘለኹ ስነ ጥበብ ንሓደ ስነ ጥበኛ ግዜ ኣይኣኽሎን እዩ። ድሕሪ ናይ ብሓቂ ስነ ጥበበኛ ብዕምቆት ኣትይዎ ኣብ መንደቕ ኣብይ ክስቀል እምበር ንኣብነት እዞም ናይ ባይዛንታይን ኣርት ንብሎም ብቕዲ ኣብ መናድቕ ናይ ቤተ ክርስትያን ዝስቀሉ ትግቡእ ቦትኦም ንሱ ስለ ዝኾኑ ኣብ ቤተ መንግስቲ፣ ኣብ ቤተ መዘክራት፣ ኣብ በይ ዝኾነ ናይ ከምኡ ዓለም ተሪኢኸ መዘርጊሒኡን መቐመጢኡን ዝኸበረ ቦታ ዝኸበረ መንደቕ ወይ ዝኸበረ ኣዳራሽ ሰባት መፂኦም የስተማቕርዎ፣ ሰባት መፂኦም ብዛዕቡ ይመናብ። ንምንታይ እዩ እታ ቅድሚ ክንዲ 200 ዓመት ዝተሰርሐት ዕዮ ሙሉ ግዜ ዓለም ክሪኣ ንዓኣ ዝጎየ ንፓሪስ ትብል እንታይ ስለ ዝኾነ እያ ትብል። እዞም ናይ ግዜ ናይዚ ዘመን ዝነበሩ ሰዓት ስራሓቶም ክሳብ ሕጂ ወዲ ሰብ ይበህጎ ኣብ መናድቕ ሙዚየማት እዮም ተንጠልጢሎም ዘለዉ። ሓደ ሰብ ከዓ ዓቕሚ እንድሕር ኣለዎ ዝበለፀ ስራሕ ኣብ ገዝኡ ከንጠልጥል ዋጋ ከፊሉ ኣብ ገዝኡ ምክንያቱ ከምዚ ናይ ፋብሪካ ስራሕ ኣይኮነን ስራሕ ቅብኣ ሓንቲ ምስ ስራሕ ከያ ዋና ሓደ ሰብ ከምቲ ሓደ ፈጣሪ እያ። ስለምንታይ ኩሉ ግዜ ዲፕሊኬትድ እንድሕር ኮይና ተባዚሓ ብፋብሪካ ግን ኣብ ሙሉእ ገዛ ክትረኽበያ ከምዚ ንሪኦ ብዕዳጋታት እታ ሓንቲ እኮ ትብላ ስራሕ ከያ ግዜ ሓንጉል ኩሉ ዘጥፋእካላ ኣኽቢርካ ክትሸጣ ከለኻ ዋጋኣ ኮይኑ እውን ኣይኮነን እኮ ክትሸጣ ስለ ዝደለኻ እዩ። ኣነ ክሸይጣ ይደልን ይቕባእ እዩ ከም ሰብ ግን ኣብቲ ክገብሮ ዝግባአኒ ግድነት ዝኾነኒ ግን ይሸጦ። ኣብ ክቡር ቦታ ከቕምጥዋ ከለዉ ከዓ ባህታ ስምዓኒ ኣብ ሙዚየም ተተቐሚጥለይ ከዓ ተዓዛበየ ብዙሕ እዩ። ዝበዝሕ እዋን እቲ ኣጠማምታ ናይ ሕብረተሰብ እንታይ እዩ? ከምዚ ሕጂ መፂ ዘሎ ጥበብ ነቲ ዝሰራሕካዮ ዝዳርግ ናይ ማሽን ፋብሪኬት መፂ ኣሎ ሕጂ ብእዋጋ ጥምትዎ ነ ስራሕ 200 ነዚ እናተሸጠ ስኻስ ክንዲ ዝብሉካ ብልዎ ነቲ ሰኣላይ ልክ ዕዲት ዘረባ ኣይኮነ እታ ኦሪጂናል ክንደይ ተሸይጣ ኢኻ ትብል ክንደይ ተሸይጣ። ሕጂ ቅብኣ ብነብሱ ክቡር ንብረት እዩ። ምክንያቱ ኣብኡ ዘጥፍኦ እቲ ቀብኣይ ካልኣይ ግዜ ክደግሞ ስለ ዘይክእል ኢለ ሞናሊዛ ብልዓለም ሙሉእ ሞናሊዛ ካልኣይ ግዜ ተደግመት ብዙሓት ደጊሞም እያ። ነታ ኦሪጂናል ዳቪንቺ ሰኣላ እዩ ዝጎይ ሰብ እምበር ነተን ዝተደጋገማ ሙሉእ ዓለም ዘለዋ ክርአን ኢሉ ዝኸይድን ሰብ የለን። ስለምንታይ ሓሳ ፈጢርዋ ዳቪንቺ ዓለም ሙሉእ ንዓ ብል ቻይናውያን ከይዶም ኣብቲ ሙዚየም ስእልዋ ኩሉ ብዓለም ኩርናዕ መፅኡ ነታ ሞናሊዛ ብዝኾነ መለክዕ እዮም ፅዋ ምርምር ናይ ሞናሊዛ ሳይወደአ ንብሉካ ሳብ ሕጂ መወዳእታ ክሳብ ሕጂ እቶም ዝመራምር ዘለዎ ገና ኣይወድኡ ንብሉካ እንታይ እቲ ምስጢር ተይልካ ውስጠ ዘ ገና ኣሎ ማለት እዩ ትብል ሕጂ ቅብኣ ክሳብ ክንዲዝ ንድሕር ደቂ ሰባት ዘይኮኑ ዝተመራመርቱን ዝመራመሩሉ ኮይኖም ሕብረተሰብ ኣብኡ ንክበፅሕ ንስኻ ከዓ እቲ ዕዮኻን ዋጋኻን ከተጥፋኣሉ ንቡር እዩ።

0: ሕብረተሰብና ቅብኣ ፈፂሙ ኣይስተማቐርኒ ክበሃል ኣይክእልን እዩ። ምክንያቱ ብዝተፈለየ መንገድታት ዝቐርቡ ቅብኣታት ዝምልከት ውሕድ ኣይኮነን። ነቲ ዝፈልጥዎ ቦታ ይኹን ባህሊ ብቅብኣ ተዳልዩ ክርእዩ ዝደልዩን ዘድንቑን እውን ውሕዳት ኣይኮኑን። ስለዚ ሕብረተሰብን ቀባኣይን ብሓደ ንክስጉሙ ክትግበር ዘለዎ ነገር ኣሎ። እዚ ከዓ እቲ ስነ ጥበበኛ ናብ ሕብረተሰብ ክኣቱ ከም ዝግባዮም ገሊፆምልና። ብዝተፈላለዩ መንገድታት ንሕብረተሰብ ከም ዘስተመቐር ምግባር ግደ ናይ ቀባኣይ እዩ። እዛ ኣብዚ እዋን ዘሎ ቅብኣታት ሃገርና ብደረጃ ዓለም ምስ ዘሎ መምዘን ክርአን ከሎ ኣብቲ እንደሊ ደረጃ ክበፅሕ እንተኮይኑ ኣብ ክንዲ ብተናፀል ተረዳዲእካን ተወሃይድካን ምስራሕ እውን ሓደ መንገዲ እዩ። መንእሰይ እውን ስራሓቱ ዘቕርበሉ መንገዲ ክህሉ ከም ዝግባእ እዞም ዕድማትና ገሊፆምልናዮም። ቀባኣይ ንኸዳሉን ናብ ሕብረተሰብ ንኸቅርብን ዝኸፍሎ ዋጋ ቀሊል ክሳብ ዘይኮነ ብመጠኑ ቅድሚ ዋጋ እቲ ቅብኣ ሓዚልዎ ዘሎ ዛንታ ዝተማቒሩ ዘድንቕ ሕብረተሰብ ምፍራይ ኣይፀግምን እዩ።
1: ስንታያ ኣብ ስነ ጥበብ ክጅምር ከለኻ ዋጋ ክትከፍል ምዃንካ ክትፈልጥ ዋጋ ከይከፈልካ ኣነ ከምዚ መድረኽ ኣለዎ። ከምዚ ሓደ ደራፋይ ብሓንቲ ደርፊ መዋእል ኣይነብር ኣብ ነሰክፍ መድረኽ ክድይብ ክኽእል ኣለዎ። ዋጋትዎም ኢኻ ነቶም ነዊሕ ዓመታት ዝገበሩ ብዕድሚኡ ዋጋትዎ ኢኻ። ስእሊ ግን ዕድመ ሙሉእ ዝፈሊ ስራሕ ኣይኮነ። ሓንሳ ምስ ተቐመጠ ንዘመናት ዝተማቕር ዕየ እዩ። ኣብዚ ሕጂ እንታይ እዩ ዝመፅእ? ናብቲ ሕብረተሰብ እቲ ሞያዊ ዳኣ ክኸይድ ዘለዎ ምብር ሕብረተሰብ ናብቲ ሞያ ክመፅእ ግዜ ዝሓቱ ዋጋ ክፍል ዝበልኩ ካዚ ዋጋ እንዳኸፈልካ ሕብረተሰብ ከስተማቕር ከም ዝኽእል ንሕብረተሰብ ናብቲ ዝደልዮ ምክንያቱ ስነጥበኛ ፈጣሪ ክሳብ ዝኾነ ኣብ ስርሑ እየ ዝብል ዘለኹ ነታ ስርሑ ፈጣሪኣ እዩ። ፈጣሪኣ ዘብሎ እንታይ ኣብኡ ዘሕለፎ ሓንጎል፣ ኣብኡ ዘፍለሖ መሳርሒ፣ ኣብኡ ዝሃቦ ዋጋ፣ ኣብኡ ዝኸፈሎ ዓቕሊ እዩ ክብሪ ናይታ ስራሕ። እዚኣቶም ደሚርካ እንተሪኢኻዮም ሕጂ ናብቲ ሕብረተሰብ ከተቕርቦም ከለኻ ዋጋ ክትወደልየሎም ትኸውን። ሕጂ ግን ከምኡ ዘሎ ኮይኑ ኣይስማዓን። ምክንያቱ ናይ ምስትምቓር ዋጋ ከፊልካ ሕብረተሰብ ትዘድልዮ ስምዒታቱ ምስ ረኸብካዮ ክገዝኦ እዩ በዕሉ ግዛኣለይ እውን ኣይትብሎን ኢ ኣነ ብእመነ ፅሪኢና እቲ ዘለናዮ ዋጋ ዝኽፈሎ ግዜ እቲ ሕብረተሰብ ንኸስተማቕር ባይታ ክንፈጥረሉ ንሕና ክንፅዕር ወይቶም ኣብኡ ዝነጥፍ ዘሎ ስነጥበኛ ዋጋ ክኸፍል ኣለ ወ ዝብል ናይ ምስትምቓር ዓቕሚ ክዓቢ ሽዑት ዛንታ ናይ መፅእ ኮይኑ ስምዑ።

ሰላም ከመይ ትውዕሉ ክቡራትን ክቡራንን ተኸታተልትና ንሎሚ 13 ሓምለ ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ እናዓደምና ብቐንዲ ኣርእስቲ ዜና ክንፍለም። ፕረዚደንት ኢሳያስ ብምክንያት ዕረፍቲ ኣሚር ቀጠር ነበር ሼክ ሓመድ ቢን ከሊፋ ኣልሳኒ ናይ ሓዘን መልእኽቲ

0: cosa Bajilum. ኣብ ባንግላዴሽ ብዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝሞቱ ተገሊጹ። ዝርዝር ዜና። ፕረዚደንት ኢሳያስ ኣፈወርቂ ብምኽንያት ዕረፍቲ ኣሚር ቀጠር ነበር ሸኽ ሓመድ ቢን ከሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዱ። ናብ ኣሚር ቀጠር ሸኽ ተሚም ቢን ሓመድ ቢን ከሊፋ ኣልሳኒ ኣብ ሰደዶ መልእኽቲ ዝተሰምዖ መሪር ሓዘን ዝገለጸ ፕረዚደንት ኢሳያስ ንስድራ ቤት ኣሚርን ህዝቢ ቀጠርን ጽንዓት ይሃብኩም ኢሎም። ፕረዚደንት ኢሳያስ ኣብ መልእኽቱ ነፍሲሄር ሸኽ ሓመድ ቢን ከሊፋ ኣልሳኒ ሕውነታዊ ዝምድና ኤርትራን ቀጠርን ኣብ ምድልዳል ንዝተጻወቶ ተራ ብምጥቃስ ኣብ መጻኢ ንሰናይ ክልቲኡ ህዝብታት ብዝበለጸ ከም ዘማዕብልዎ ዘለዎ ምንዮት ገሊጹም። ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነጊሩ። ወኪል ኤሪና ሙሴ ኪዳነን ዝለኣኾ ጸብጻብ ዳናይ ተስፋዝጊ ከተቕርቦ እያ።
1: ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-2026 ትማል 12 ሓምለ ብወግዒ ተነጊሩ። ኣብ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዳይረክተር ማእከል ፈተና ዶክተር ብስራት ገብሩ ንኤሪና ኣብ ዝሃበቶ ሓበሬታ ፈተና ካብ ዝወሰዱ 21561 ተምሃሮ እቶም 4831 ማለት 22.4 ሚእታዊት ንዲግሪን ዲፕሎማን ከም ዝሓለፉ ብፆታ ክረአ እንከሎ ድማ ተቀራራቢ ከም ዝኾነ ገሊፃ።
2: ኣብዚ ናይ 2026 ፈተና ዝተመዝገቡ ተምሃሮ 21803 ክኾኑ ከለዉ ካብዚኣቶም 21561 ተምሃሮ ማለት 98.9 ሚእታዊት እዮም ተሳቲፎም። ብሃገር ደረጃ ግን ንዲግሪን ንዲፕሎማን ዝሓለፉ ተምሃሮ 4831 እዮም። እዚኦም ከዓ 22.4 ሚእታዊት ካብቶም ተምሃሮ እዮም። ምስ ናይ 2025 ዝተሳተፉ ተምሃሮ ክወዳደር ከሎ እቶም ዝተሳተፉ ተምሃሮ 24.92 ተምሃሮ እዮም ነይሮም። እቲ ምሕላፍ ግን 19.8 ሚእታዊት ነይሩ። ስለዚ ናይ ለምዘበን ምሕላፍ ፐርሰንት ካብቲ ናይ ዓሚ ቅሩብ ዝለዓለ እዩ ማለት እዩ።
1: ዝሓለፉ ተምሃሮ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ብዘውፅኦ መምርሒ መሰረት ነናብ ዝምልከቶም ኮሌጅ ከም ዝኸዱ ብምሕባር ናይ ኮሌጅ ኣመሃህራን ኣካይዳን ካብቲ ናይ ካልኣይ ደረጃ ዝተፈለየ ስለ ዝኾነ ብግቡእ ክዳለውሉን ብዝለዓለ ክፅዕሩን ተላብያም።
2: ዝሓለፉ ተምሃሮ ከምቲ ናይ ዝሓለፈ ዓማውቲ ናብ ዘ ዝምልከቶም ኮሌጃት እዮም ክኸዱ። ኣብ ኮሌጃት ዝኣትዉ ተምሃሮ በቲ ሃገራዊ ኢንስቲትዩት ላዕለዎት ትካላት ትምህርትን ምርምርን ዘውፅኦ መምርሒ ኣገባባትን እዩ። ተምሃሮ ናብ ኮሌጃት ኣትዮም ነቲ ዝጀመርዎ ፃዕሪ ክቕፅልዎን እቲ ጀሚሮሞ ዘለዉ ዓወታት ድማ ናብ ዝለዓለ መድረኽ ከበርኽዎ ንላቦ። ኩልግዜ ከምቲ ንብሎ ዝፃዕረ ይዕወት ከም ዝበሃል ክፅዕሩን ግዜኦም ክጥቀምሉን ኣብ መዝጊቦሞ ዘለዉ ዓወት ክቕፅልዎን ከም ዘለዎም ከዓ ንዘኻኽሮም። ኣብ ላዕለዎት ትካላት ትምህርቲ ዘሎ ኣመሃህራን ኣካይዳን ካብቲ ናይ ቀዳማይን ካልኣይን ደረጃ ትምህርቲ ዝተፈለየ ስለ ዝኾነ ክዳለውሉን ክብድህዎን እውን ኣለዎም።
1: ዶክተር ብስራት ኣስዒባ ኣብዚ ፈተና ዘይተዓወቱ ዳግማይ ናይ ምፍታን ዕድሎም ክፉት ስለ ዝኾነ ተስፋ ከይቆረፁ ከፅንዑን ክዳለውን ኣዘኻኺራ። ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ናይ ዓመተ ትምህርቲ 2025-26 ካብ 16 ክሳብ 22 መጋቢት ኣብ ውሽጢ ሃገር ከምኡውን ኣብ ጅዳን ርያድን ስዑድያ ብጠቕላላ ኣብ 17 ነቑጣታት እዩ ተዋሂቡ። ካብ ተፈተንቲ እቶም 89.3 ሚእታዊት ብስሩዕ ክመሃሩ ዝሓገዩ 10.7 ሚእታዊት ድማ ዳግማይ ዝተፈተኑ ኮይኖም ልዕሊ 48 ሚእታዊት ደቂ ኣንስትዮ ነይረን።
0: ሚኒስትር ሕርሻ ምስ ዓለማዊ ውድብ መግብን ሕርሻን ብምውህሃድ ሃገራዊ ፖሊሲ ቁፅፅር መግቢ ንምዕባል ዝዓለመ ዓውደ ዘተ ብ10 ሓምለ ኣብ ኣስመራ ኣቃኒዑ። ኣብ ሚኒስትር ሕርሻ ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ ተኽሊ ኣብ ምስግና ኣብ ዘስምዖ መኽፈት ቓል እቲ ዓውደ ዘተ መቐፀልታን እምነ ኩርናዕን ናይቲ ኣብ ዝሓለፈ ዓመታት ክካየድ ዝፀንሐ ንኩሎም ጉዳይ ድሕነትን ቁፅፅር መግብን ዝምልከቶም ኣካላት ኣወሃሂድካ ሃገራዊ ፖሊሲ ቁፅፅር መግቢ ንምድንፋዕ ዓሊሙ ከም እተወደበ ሓቢሩ። እዚ ምስ ዓለማዊ ውድብ መግብን ሕርሻን

0: ከምኡውን ምስ ኣህጉራውያንን ሃገራውያንን ኣማኸርቲ ተወሃሂድካ ዝንደፍ ዘሎ ፖሊሲ ናብ ሃገራዊ ሕጊ መግቢ ዝመርሕ ምዃኑ ኣቶ ተኽለ ኣብ ወሲኹ ገሊጹ። ወኪል ዓለማዊ ውድብ መግብን ሕርሻን ኣብ ኤርትራ ሚስ ኤርያለ ግሊኒ ብወገና መንግስቲ ኤርትራ ውሕስነቱን ማኣዝኡን ዝሓለወ ስርዓተ መግቢ ንምውዳድ ንዝገብሮ ዘሎ ፃዕርን ተወፋይነትን ድሕሪ ምምጓስ እቲ ዝንደፍ ዘሎ ፖሊሲ ኪኖ ቴክኖሎጂካዊ ኣገዳስነቱ ንህዝቢ ውሕስ መግቢ ንምቕራብ ዝዓለመ ስለ ዝኾነ ኣብ ብምሉእ ሰንሰለት መግቢ ንዝርከቡ ኣካላት ዘገድስ ምዃኑ ኣረዲኣም። መስርሕ ምድንፋዕ ንዝሓለፎ ስትራቴጂካዊ ኣገባባት ድሕሪ ምዝርዛር ኣብ መፈፀምቲኡ ክሳብ ዝበፅሕ ደገፍ ዓለማዊ ውድብ መግብን ሕርሻን ከምዘይፍለዮ ኣረጋጊፃ። ኣብቲ ዓውደ ዘተ ንህሉ ኩነታት ስርዓተ ቁፅፅር መግቢ ኣብ ኤርትራ ኩነታዊ ትንታነ ሕግን መግብን ስርዓተ ቁፅፅር መግብን ከምኡውን ዓለምለኻዊ ተመክሮታት ፖሊሲታት ቁፅፅር መግቢ ብሃገራውያንን ኣህጉራውያንን ክኢላታትን ኣብ ምኽርትን ቀሪቡ። ፈስቲቫል ኤርትራውያን ነበርቲ ጀርመን ብ11 12 ሓምለ ኣብ ኦፊንሃም ፍራንክፈርት ብዕቡዕ ሃገራዊ መንፈስ ተኻይዱ። ካብቲ ቦታ ዝበፅሐና ትሕዝቶ ብመልክዕ ፀብጻብ ተወሃሂድሎ ኣንጎሶም ተኽለወይኒ ከቅርቦ እዩ።
1: ኣብ ፍራንክፈርት ብውዕውዕ ሃገራዊ መንፈስ ተኸይዶም ኣብዚ ንክልተ መዓልትታት ዝቐፀለ ምዕሩግ ሃገራዊ ምትእኽኻብ ካብ መላእ ጀርመንን ካልኦት ሃገራት ኤውሮጳን ዝመፁ ኤርትራውያን ከምኡ ውን ዕድመ ዝተገብረሎም ወፃእተኛታት ዝተረኽብሉ ዓመታዊ ሃገራዊ ምትእኽኻብ ኮማውዳሳት ባህላዊ መሰናድኦታት ዘተመንስያት ስነ ጥበባዊ መደባት ሰሚናር ቁሸት ህፃናትን ካልእን ዘጠቓለለ ነይሩ። ኣቦ እምበር ማሕበረ ኩማት ኤርትራ ኣብ ጀርመን ኣቶ ዮሃንስ ርእሶም ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ዮሃንስ ወልዱ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ጣዕሚ ሃይለ ከምኡውን ኣቦ እምበር ሽማግለ በዓላት ኣቶ ሓድሽ ጎይትኦም ኣብ ዘስምዕዎ ቃል ነተራ ፌስቲቫል ኣብ ጥምረት ዜጋታትን ምድልዳል ሃገራዊ ሓድነትን መኩስኳስን ምዕቃብን ባህልን ምንነትን ከምኡውን ምውርራስ ታሪክን ተሳትፎ ዜጋታት ኣብ ሃገራዊ መደባትን ገሊፆም። ንሳቶም ኣስዒቦም ንዓወት ናይዚ ፌስቲቫል ኣበርክቶ ንዝገበሩ ዜጋታት ብሓፈሻ ንደቂ ኣንስትዮ ድማ ብፍላይ መጒሶም። ኣምባሳደር ፍስሓ ፅዮን ጴጥሮስ ኣብ ዘካየደ ሰሚናር ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ውዕለታት ድሕሪ ምብራህ ተራ ማሕበረኮማት ኣብ ሃገራዊ መደባት ንምዕዛዝ ክስራሕ ፀዊዑ። ኣብ መወዳእታ ብምክንያት ፌስቲቫል ኣብ ዝተወደበ ውድድር ስነ ፅሑፍ ንዝተዓወቱ ሽልማት ተዓዲሉ። ናይ ሎሚ ዓመት ፌስቲቫል ካብ ኤርትራ ብዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝሓቀፉት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ።
0: ኣብ ዝበጋሽ ባርካ ስርዓተ ሓበሬታን ኣገባብ ምምዝጋብ ሰነዳትን ንምፅፋፍ ዝካየድ ፃዕሪ ንምዕዋት ብዓውደ ጂኦግራፊያዊ ሓበሬታ ጂኣይኤስ ክስልጥኑ ዝፀንሑ 28 ሰራሕተኛታት መንግስቲ ብ10 ሓምለ ኣብ ባሮንቱ ተመሪቖም። ኣብዚ ንክልተ ሰሙን ዝቐፀለ ስልጠና ዝተሳተፉ ካብ ምምሕዳር ዞባ በዓል ስልጣንን ኣግራብን እንስሳ ዘገዳምን በዓል መዚ መጓዓዝያ ምድሪ ጨንፈር ሃብቲ ባሕሪ ባህልን ስፖርትን ኣገልግሎት ማይ ከምኡውን ጨናፍር ሚኒስትርታት ጥዕናን ትምህርትን ዝተዋፀዩ እዮም። ኣሰልጠንቲ ንኣገዳስነት ጂኦግራፊያዊ ሓበሬታ ኣብ ኣድማዕነት ትግባረ ዝውጠኑ መደባት ብምጥቃስ ብዝለዓለ ክስራሓሉ ተላብዮም። ኣመሓዳር ዝዋጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑርያ ብዝሃቦ መዛዘመ ቃል ሰልጠንቲ ዝቐሰምዎ ዓውዲ እዋናዊ ኣገዳስነት ከም ዘለዎ ብምሕባር ኣብ ኩለን ንኡስ ዞባታት ብዛዕባ ዝካየድ ንጥፈታት ውርፁፅ ሓበሬታ ንምእካብ ክድፍኣሉ ምዃኑ ኣረዲዩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊም ዓደም ኣብ ዜናታት ወፃኢ ህዝባዊት ሪፓብሊክ ቻይናን ሩስያን ንሰለስተ መዓልታት ዝቐፀለ ብቐጥታዊ ተኽሲ ዝተሰነየ ሓበራዊ ልምምድ ሓይሊ ባሕሪ ኣካይደን። ዕላማ ናይዚ ኣብ ማያት ቻይና ዝተኻየደ ልምምድ ዓሚ ሓይሊ ባሕሪ ክልቲኤን ብምውህሃድ ግዳማዊ ተፃብኦታት ንምምካት ምዃኑ ፍሊጠን። እቲ ልምምድ ምድንፋዕ ናይ ምውጋእ ዓቕምን ምስፋሕ ስልያዊ ንጥፈታትን ዘጠቓለለ ኮይኑ ብርከት ዝበላ መራኽብን ሳማሪናትን ከም ዘሳተፈ ኣዘዝተ ሓይሊ ባሕሪ ክልቲኤን ሃገራት ገሊፆም። ህዝባዊት ሪፓብሊክ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልታት እውን ኣብ ሰላማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ ምክያደን ይፍለጥ። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካየዳ መፅንሐን ዝጠቐሱ ፀብጻባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየዳ የረዱ። ቁጠባዊ፣ ፖለቲካዊ፣ ወተሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘሎየን ክልቲኤን ሃገራት ዝጠቕሳም። ኣብ ኣፍጋኒስታን ተኸሲቱ ብዘሎ ፀጥታዊ ዘይምርግጋ ኣስታት ሓደ ሲሶ ካብ ህዝቢ እቲ ሃገር ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕቡራት ሃገራት

ገሊፆም ኣስታት 14 ሚልዮን ካብ ኣፍጋኒስታን ተፀባይ ህፁፅ ረድኤት ኮይኑ ከም ዘሎ ዝጠቐሰት ውድብ ልዕሊ 5 ሚልዮን ቆልዑ ብዓፀቦ ከይጥቅዑ ስጋኣት ኣሎም። ካብ 201 ኣብ ኣፍጋኒስታን ብዝተኸስተ ፀጥታውን ወተሃድራውን ቅልውለው ህዝቢ ማሕበረ ቁጠባዊ ንጥፈታቱ ከሰላስል ከም ዘይከኣለ እዩ ዝግለጽ። ኣሜሪካ ን20 ዓመታት ኣብታ ሃገር ዘካየደቶ ወተሃድራዊ ወፍሪ ኣብ 221 ከብቅዕ እኳ እንተኸኣለ ሓድግታቱ ገና ይቕፅል ከም ዘለዮም ፀብፀባት ጠቐሱ። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወተሃድራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልጹ። ኣፍጋኒስታን ብባህራዊ ፀጋታት ብቐንዱ ከዓ ክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓኣ ከተውዕሎ ከም ዘይከኣለት ይሕበር። ኣብ ደቡባ ምብራቅ ባንግላዴሽ ብ12 ሓምለ ብዝተኸስተ ሓደጋ ዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝሞቱ ተገሊጾም። በቲ ተፈጥራዊ ሓደጋ ዓሰርተታት ዳዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ሰመዚ ስርሒት ምድሓን ሂወት ባንግላዴሽ ኣሚቶም። ብዘካዚ ብሰንኪቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣስታት 1 ሚልዮን ሰባት ከም እተመዛበሉ እቶም ሰመዚ ብተወሳኺ ሓቢሮም። እቲ ዕልቕልቕ ኣብ ዝሓለፈ ቀረባ ዓመታት ኣብ ባንግላዴሽ ካብ ዘጋጠሙ ተመሳሳሊ ሓደጋታት እቲ ዝለዓለ ክሳራ ዘውረደ ምዃኑ ፀብጻባት ኣመልኪቶም። መንግስቲ ባንግላዴሽ በቲ ሓደጋ ኣብ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎም። ኣብ ሰፊሕ ክፋል ኣልጀርያ ቁፅሪ ዋዒ ዝጠንቁ ሓደጋታት ባርዕ መሮር ኣከባብያዊ ክሳራታት የውርድ ኣሎም። ኣብ ምብራዓዊ ክፋል ኣልጀርያ ጥራይ ልዕሊ 120 ሓደጋታት ባርዕ ከም እተኸስተ ዝጠቐሱ ፀብጻባት ብሰንኩ ልዕሊ 5,000 ሄክታር ጫካ ከም እተሃሙኸ ኣረድዮም። ነቲ ባርዕ ንምቁፅፃር ሰፊሕ ስርሒት ይካየድ እኳ እንተሎ ብኸፊል እምበር ጠቕሊሉ ክግታእ ከም ዘይከኣለ ተገሊጾም። መንግስቲ ኣልጀርያ እቲ ባርዕ ናብ ካልእ ከባቢታት ክልሕም ከም ዝኽእል ብምእማት ዝለዓለ ናይ መጠንቀቂ ኣዋጅ ኣመሓላሊፉሎም። ኣብ ኤሮጳን ኣሜሪካን እውን ቁፅሪ ዋዒ ዝጠንቁ ሓደጋታት ባርዕ የጋጥም ከም ዘሎ ይፍለጥ። ሩስያ ብጉዳይ ኪናት ዩክሬን ኣብ ልዕሊ ሃገራት ምዕራብ እምነት ከም ዘይብላ ድጊማ ኣነፂራ። ሃገራት ምዕራብ እቲ ኩናት ብሰላም ንምዕራፍ ድሌት ከም ዘለዎን እናገለፃ ንዩክሬን ዝገብርኦ ወተሃድራውን ፀጥታውን ደገፍ ክብባለን እቲ ናይ ሰላም መግለፂታት ሓቅነት ከም ዘይብሉ ዘነፅር ምዃኑ ሚኒስተር ጉዳያት ወፃኢ ሰርጌ ላቭሮቭ ሓቢሩ። ሩስያ ንሰላም ቅርብቲ ምዃና ዝገለፀ ሚኒስተር ላቭሮቭ ሃገራት ምዕራብ ተመሳሳሊ ድሌት ክህልወን ፀዊዑ። ሩስያ ኩናት ዩክሬን ብሰላም ንምዕራፍ ዝውሰድ ውሳኔ ቀንዲ ጠንቂ ናይቲ ኩናት ብምንፃር ክጅመርያ ብተደጋጋሚ ክተዘኻኽር ፀኒሓ። ምስሕፋ ሃገራት ምዕራብ ብቐንዱ ድማ ኪናን ሰሜን ኣትላንቲክ ኔቶ ቀንዲ ጠንቂ ናይቲ ኣብ ፈለማ ወርሒ ለካቲት 2022 ዝተወልዐ ኩናት ምዃኑ ይሕበር። ናይ መወዳእታ ዜና፣ እስራኤል ኣብ ሶርያ ወተሃደራዊ ህላውኣ ተስፍሕ ከም ዘላ ካብቲ ከባቢ ዝተፈነወ ዜና የረድም። እዚ ዝተገልጸ ሰራዊት እስራኤል ኣብ ዝሓልፈ ሳልስቲ ኣብ ደቡባዊ ምዕራብ ሶርያ ሓደስቲ ማዓስከራት ድሕሪ ምድኳን እዩ። እዚ ከምዚ ኢሉ እንከሎ ሰራዊት እስራኤል ናይ ምስፍሕፋሕ ኣጀንድኡ ንምስማር ዘካየዶ መጥቃዕታት የስፍሖ ከም ዘሎ ንኩነታት ሶርያ ብቐረባ ዝከታተሉ ወገናት ይጠቕሱ። እስራኤል ኣብ ሶርያ ኣዋፊራቶ ዘላ ቁፅሪ ሰራዊት ብልክዕ እኳ እንተዘይተፈልጠ ብኣሸሓት ከም ዝግመት ግን ይጥቀስ። እቲ ሃገር ኣብ 2024 ኣብ ሶርያ ንዝተፈጥረ ናይ ስልጣን ሃጓፍ ተጠቂማ ወታደር ህላዋ ከም ዘስፍሐ ፀብፀባት የረዱ። እስራኤል ሰራዊታ ኣብ ሶርያ ሊባኖስን ወሽመጥቃዛን ዘይወሰነ ግዜ ክዕስክር ምዃኑ ኣብ ዝሓለፈ ቀርባ ሳምንታት ሓቢራ

ክቡራት ተኸታተልቲ ዜና ንምዝዛም ኣርእስቲ ዜና ክንደግም። ፕረዚደንት ኢሳያስ ብምኽንያት ዕረፍቲ ኣሚር ቀጠር ነበር ሼክ ሓመድ ቢን ከሊፋ ኣልሳኒን የሓዘን መልእኽቲ ሰዲዱ። ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነቂሩ። ሚኒስትር ሕርሻ ሃገራዊ ፖሊሲ ቁፅፅር መግቢ ንምምዕባል ዝዓለመ ዓውደ ዘታ ኣብ ኣስመራ ወዲቡ። ቻይናን ሩስያን ንሰለስተ መዓልታት ዘቐፀለ ብቐጥታዊ ተኽሲ ዝተሰነየ ሕብራዊ ልምምድ ሓይሊ ባሕሪ ኣካይደ።

ኣብታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ብሰንኪ ፀጥታዊ ዘይምርግጋእን ሓደጋ ጥሜት ተቓሊዑ ተባሂሉ። ኣብ ባንግላዴሽ ብዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝመቱ ተገሊጹ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብወገና ብሩኽ መዓልቲ።

0: سلام كميت علو زي خور كنت عزب تعيطا وزينا سبورت انه زينا زغرب لكم ايكال حرقوم
1: ناي اتما المدرخ تغرار دمتي كاب مال مرتبه جيسو ما ابو زر استزاز متن 154 تشيد الشكل يمتر دمار حق ازنبرا وددر يوم اكايدوم ابزا مدرخ اب مبل 41 كيلو متر تسريع ازنبرت نطوي توهو قصوتا وددر ابناي نطوي نقطلا ماليا اب زبان وديد زودادر زلو دنمارك او تقدر دمار جيرمانيت كلب ليدل تريك مارس بيدرسن بسفص ما متقعتي كعوتن كله ኦሎምፒካዊ ቢንያም ግርማይ ድማ ካልኣይ ኮይኑ ብምእታው 20 ነጥቢ ብምካም ስፒደርሰን ንዘለዎ ናይ ነጥቢ ፍልሊ ናብ 30 ከጽቦን ኣብ ሓፈሻዊ ናይ ነጥቢ ቅልስ ድማ ደረጁ ናብ ካልኣይ ኣበሪኽዎን እዩ ብድሕር እዚ ከም ቫንደርፖል ቶማስ ፒድኮክ ጆሃንስ ቶቢያስ ሃላንድ ከምኡ ድማ ኣሌክስ ባውዲን ካልኦትን ዝርከቧ ኣስጋይቲ ጉጅለ መጥቃዕቲ ፈጺማ ብምውፃእ ሓደገኛ ጉጅለ ኣቆመት ምስ ግዜ ድማ እዛ ጉጅለ ምስታት ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ ኣስፊሓቶ ጾታ ብኸምዚ እናቐጸለ ብዝሕታ ብቅድሚት ብምዃን ንጾታት ቅል ዝነበረት ጉጅለ ምስ ግዜ ናብ 4 ተቐዳድምቲ ንኽጸሪ ናይ ቫንደርፖል መጥቃዕቲ ወሳነ ነይሩ ከም ውፅኢቱ ድማ ቫንደርፖል ካብ ኣልፐሲን ቶማስ ፒድኮክ ካብ ፔነሬሎ ጆሃንሰን ቶቢያስ ሃላንድ ካብ ክለብ ኡኖ ኤክስ ሞቢሊቲ ከምኡ ድማ ኣሌክስ ባውዲን ካብ ኢኤፍ ኤዲኬሽን ኢዚፖስ እቶም ዝተረፉ ተቐዳድምቲ ኮይኖም ንጾታ ቕጽሩ ኣብ መወዳእታ እዞም ተቐዳድምቲ ኣብ ዘካየድዋ ቅጾታ ውድድር ሆላንዳዊ ቫንደርፖል ረቲዑ ክዕወትን ከሎ ዝተቀዳድማይ ንውድድሩ ኣብ ሰዓት 44.628 ኪሎ ሜትር እናረገፀ ብ3 ሰዓታት 27 ደቓይቕን 51 ካይታትን ብዝኾነ ግዜ ክዕወትን ከሎ ካልኣይ ጆሃንሰን ሃላንድ ሳልሳይ ቶማስ ፒድኮክ ራብዓይ ኣሌክስ ባውዲን ብምዃን ንውድድሮም ክዛዝሙ ከለዉ ዓባይ ጉጅለ ኣብ ዘካየቱ ቅጾታ ውድድር ኢጣልያዊ ፊሊፖ ጋና ንማርስ ፒደርሰን ኣኽትሉ ብምዕዋት ሓምሻይ ደረጃ ሒዙ ኤርትራዊ ቢንያም ግርማይ ምስታን ናይ ሽኳ ተቐዳደምቲ ሓቒፋ 26 ደቓይቕን 55 ካይታትን ድሒራ ዝኣተወት ጉጅለ ኮይኑ ንውድድሩ መበል 171 ተርታሒዙ ፈጺሞም ንናይ ሎም ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቐዳደማይ ስሎቬንያዊ ታደጅ ፖካቻር ክኸውን ከሎ እዚ ተቐዳደማይ ንውድድሩ ብ32 ሰዓታትን 17 ደቓይቕን 4 ካይታትን ብዝኾነ ግዜ እዩ ንብጫ ማልያ ኣብ ዝባኑ ወዲዩ ዝቕፅል ዘሎ ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋድ 2 ደቕን 42 ካይታትን ድሒሩ ሳልሳይ ድማ ወዲ ክለቡ ንፖካቻር ዝኾነ ሜክሲካዊ ኢሳቅ ዴልቴሮ ብ3 ደቕን 27 ካይታትን ዝኾነ ግዜ ተፈንቲቱ ይስዕቦ ቢንያም ግርማይ ካብ መራሒ ብ1 ሰዓትን 59 ደቓይቕን 32 ካይታትን ድሒሩ ኣብ መበል 145 ተርታ ተቐሚጡሎ ኣብ ናይ ነጥቢ ምስንውልከ ዴንማርካዊ ተቐዳደማይ ሊድል ትሬክ ማርስ ፒደርሰን ብ268 ነጥቢ ንቀጠለማልያ ኣብ ዝባኑ ዕሪፍዋ ዘሎ ክኸውን ኤርትራዊ ቢንያም ግርማይ ካብዚ ተቐዳድማይ ብ45 ነጥቢ ድሒሩ ማለት 223 ነጥቢ ብምካብ ኣብ ካልኣይ ደረጃ ኮይኑ ስዕቦ ዘሎ እዩ ናይ ሱዳል ቲም ሜርሌር ድማ ሳልሳይ ደረጃ ሒዙ ይኽተሎም ኣብ ናይ ዓቐበት ፖካቻር ብ28 ነጥቢ ኣንበሲ ዓቐብ ብምዃን ፃዕዳ ቀይሕ ነጠብጣብ ዘለዋ ማልያ ኣብ ዝባኑ ዕሪፉ ዝቕፅል ዘሎ ክኸውን ቪንጌጋርድን ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ብምሓዝ ይኽተልዎ ኣብ ናይ ብሉፅ መንስተይ ኢሳቅ ዴል

0: ትሮ ብ32 ሰዓታትን 20 ደቓይቕን 31 ካሊታትን መርሒ ብምዃን ንጻዕዳ ማልያ ጌና ካብ ዝባኑ ኣሕሊፉ ይሃባ ዘሎ። ሁዋን ኣይዞን ፓልስ ቴክሳስን ድማ ብቐደም ተኸተል ዝስዕቦ ዘለዉ ተቐዳድምቲ እዮም። ብጋንታ ጀርማናዊቲ ክለብ ሊድል ትሬክ ናይ ሎሚ ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቓይቕን 41 ካይታትን ብዝኾነ ግዜ እትቕልሶ ዘላ ክለብ ክትከውን ክለባት ዩኤኢ ቲም ቪዝማን ብቐደም ተኸተል ዝኽተላ ዘለዋ እየን። ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ 2026 ሎም ሶኒ ኣብ ዕረፍቲ ውዒሉ ጽባሕ ሰሉስ ብናይ 10 ምድሪ ውድድር ቀጺሉ ክውዕል እዩ።
1: The TV camera moves out the way. Bourdain checks over his shoulder. 690 meters of racing to go. And on the front is Van der Poel. Pidcock gets ready to strike in second place with this sprint. Van der Poel gets ready for a huge strike of power. And Bourdain just sits in the wheels. Johannesson gets ready. They can hear now the finish line commentator. It's looking like they're going to sprint it out. The peloton is hunting them down in the background. 3.5 hours of racing and it comes down to this. Johannesson, little big deep breath. 300 meters of racing now to go. Pidcock has not decided to go. Bourdain is still on the back.
2: And we just saw in the glance there Pedersen and Michael Matthews at the front of that sprint. They're going really fast and Mathieu van der Poel goes.
1: Mathieu van der Poel opens up the sprint. On his wheel is Johannesson. Pidcock looks like he hasn't got the legs to go. Mathieu van der Poel with a massive turn of power and he just outpowers them. Mathieu van der Poel, his third stage win in the Tour.
0: ኣብ ከተማ ጊንዳዓ ብሓድሽ ኣወዳድባ ዝካየድ ዘሎ ስፖርታዊ ውድዳት ኩዕሶ እግሪ ዝሓልፈ ሳምንቲ እውን ቀጺሉ ነይሩ ካብቲ ቦታ ዝበጽሓና ጸብጻብ ይስዕብ። እዚ ኣብ መንጎ 6 ዓበይቲ ክለባትን 12 ናይ ማእከሎት ኣብ 2 ምድብ ዝተመደበ ብፌደሬሽን ኩዕሶ እግሪ ንእዞባ ጊንዳዓ ዝተወደበ ግጥማት ኣብ ዝሓልፈ 2 ሰሙናት ዘካየዶ ጸወታታት ዝተረኽበ ውፅኢቱ ይስዕብ እዩ። ክለባት ቀዳማይ ዲቪዥን በቢግዜኡ ጸወታ እናመሓይሸትን ተዓዘብቲ ብዝምስጥ ኣገባብ ውህደተርኡ ዘላ ክለብ ጽርበት ዕንጸይቲ ሰገን ዶንጎሎ ነታ ብርክ ዝበሉ ደገፍቲ ቱንን መሳጢ ጸወታታት ከተር ዝጸንሐት ዓባይ ክለብ ዓዋተ 6-2 ክረታዓን ክላ ማደርባ ንኢራብ 1-0 ኣልኣህሊ ድማ ንልምዓት 2-1 እየን። ኣብ ናይ ካልኣይ ዲቪዥን ምስ ንዕዘብ ባቡራይ ንሕፂት 1-0 ደንደን ምስ ኣልዓውዳ ማዕረ 3-3 ኣልነጅም ንማዕበል 2-0 ሕፂት ንቀሒ ባሕሪ 1-0 ተዓዊታትላ። ዝቕጽል ግጥም ካልኣይ ዲቪዥን ሕፂት ምስ ኣልነስር ቀሕ ባሕሪ ምስ ኢትሓድ ቀዳማይ ዲቪዥን ድማ ባቡራይ ምስ ልምዓት ቀሕ ባሕሪ ምስ ዓዋት ክጋጥማ መደብ ተሰሪዑለን ከም ዘሎ ካብቲ ቦታ ዝበጽሐና ሓበሬታ የመልክት። ብውሉል ነጥቢ ኣብ 6 ጾታ ናይ ቀዳማይ ዲቪዥን ምስ ንርኢ ክለብ ኣልኣህሊ ብ16 ነጥቢ ቀዳመይቲ፣ ማደርባ ብ13 ነጥቢ ካልይቲ፣ ባቡራይ ብ9 ነጥቢ ሳርሴት ብምዃን ይመርሓ ኣለዋ። ኣብ ካልኣይ ዲቪዥን ናይ 2 ምድብ ቀዳሚቱ ኣልኣህሊ ብ9 ነጥቢ፣ ካልኣይቲ ኣልነጅም ብ7 ነጥቢ፣ ሳርሴቲ ደንደን ብ6 ነጥቢ። ኣብ ምድብ ለቀዳሚቱ ቀሕ ባሕሪ ብ9 ነጥቢ 5 ጸበልታ ሸቶ፣ ካልኣይቲ ባቡራይ 9 ነጥቢ 4 ጸበልታ ሸቶ፣ ሳርሴቲ ድማ ሕፂት ብ5 ነጥቢ ካብ ቀዳማ ክሳዕ ሳልሳይ ዘሎ ደረጃታት ሒዞን ኣለዋ። ኣብኑ ዞባዓዲ ኋላ ብፌደሬሽን ቅድም ብሽክለታ ተወዲቡን 9 ሰናብቲ ክካየድ ጸንሐ ቅድም ብሽክለታ ዝሓለፈ ሰንበት 5 ሓምለ ብርክ ዝበሉ ኣፍቀር ስፖርትን ዕዱማት ኣጋይሽን ኣብ ዝተረኽብሉ ብውዕውዕ መንፈስ ተዛዚሞም ኣብቲ 9 ሰናብቲ ዝተኻየደ ውድድር ብውልነቲ ዑታ ዝኾኑ ተቐዳድምቲ ዝሰምስዑብ እዮም። ኣብ ናይ 4ይ ዲቪዥን ለቀዳማይ ተመስገን ዓወት ብ4 ነጥቢ፣ ካልኣይ ናኦዱ ገብሪሂወት ብ39 ነጥቢ፣ ሳልሳይ ዘርሰናይ ሽመንዲ ብ33 ነጥቢ። ኣብ ናይ 4ይ ዲቪዥን ሀ ደቂ ተባዕትዮ ቀዳማይ ቴድሮስ ሚካኤል ብ46 ነጥቢ፣ ካልኣይ ዩኤል ታደሰ ብ45 ነጥቢ፣ ሳልሳይ ኬብሮን ሳሙኤል ብ30 ነጥቢ። ኣብ ናይ ሳልሳይ ዲቪዥን ቀዳማይ ብእምነት ጸጋይ ብ47 ነጥቢ፣ ካልኣይ ኣዳም ብርሃነ ብ33 ነጥቢ። ኣብ ካልኣይ ዲቪዥን ቀዳማይ ፍናን ወረደ ብ59 ነጥቢ፣ ካልኣይ ሳይሞን መንግስታ ብ26 ነጥቢ፣ ሳልሳይ ዮስያስ ሚካኤል ብ20 ነጥቢ። ኣብ ናይ ቀዳማይ ዲቪዥን ቀዳማይ ኣቤል ክፍሉ ብ78 ነጥቢ፣ ካልኣይ ሮቤል የማነ ብ30 ነጥቢ፣ ሳልሳይ ሻም ጎይቶኦም። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኣርሴማ ተስፋ ጋብር ብ43 ነጥቢ፣ ካልኣይቲ ኤልዳና ወልዳይ ብ35 ነጥቢ፣ ሳልሰይቲ ዮሳን ሳለ ብ28 ነጥቢ። ኣብ መወዳእታ ተቐዳድምቲ ዝተዳለሉን ሽልማት ካብ ዝተፈላለዩ ሓልፍቲ ተቐቢሎም ኣብ ከተማ ባጽዕ ፌደሬሽን ኩዕሶ መርበብ ዞባ ሰሜናዊ ቀሕ ባሕሪ ተወዲቡ ኣብ መንጎ ትካላት መንግስቲ ክካየድ ዝቐነየ ውድዳት ሻምፒዮን ተዛዚሙ። እዚ ኣብ መንጎ 6 ናይ ደቂ ተባዕትዮን 2 ናይ ደቂ ኣንስትዮን ጋንታታት ትካላት መንግስቲ ክካየድ ጸንሐ ውድድር ኩዕሶ መርበብ ብ9 ሓምለዩ ብውዕውዕ መንፈስ ተዛዚሙ ዕላማቲ

0: ናሳት ሓደ ወርሒ ዝተኻየደ ውድድር ስፖርታዊ ውድዳት ብሓፈሻ ኩዕሶ መርበብ ድማ ብፍላይ ንምብርባርን ንምሕያልን ከምኡ እውን ኣብ መንጎ መንእስያት ሌላን ሓድነትን ምፍጣር ዝዓለመ ከም ዝኾነ ተፈሊጡ። ጋንታታት ኩባንያ ህንፀት ቀይሕ ባሕሪ ሓይሊ መብራት ሕርጊ ጎን ናይ ደቂ ተባዕትዮ ደቂ ኣንስትዮን ኣብ ናይ መዛዝም ግጥም ተረኺበን። በዚ መሰረት ኣብ ናይ ደቂ ተባዕትዮ ኩባንያ ህንፀት ቀይሕ ባሕሪ ቀዳመይቲ ብምዃን ዓባይ ዋንጫን ወርቂ መዳልያን ክሽለም ከሎ፣ ጋንታታት ሓይሊ መብራት ሕርጊ ጎን ፖሊስ ዞባ ሰሜናዊ ቀይሕ ባሕርን ድማ ካልኣይን ሳልሳይን ደረጃታት ብምርካበን ተሸለምቲ ብሩ ናሓስን መዳልያታት ኮይነን። ኣብ መንጎ ኩባንያ ህንፀት ቀይሕ ባሕርን ሓይሊ መብራት ሕርጊ ጎን ናይ ደቂ ተባዕትዮን ደቂ ኣንስትዮን ኣብ ዝተኻየደ ግጥም ሓይሊ መብራት ሕርጊጎ ኣብ ልዕሊ መጋጥምታት ብምዕዋት ዋንጫን መዳልያን ተሸሊማ።
1: ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስኪ ምስ ተረፉ መረባ ተርቲቭ ሓድጎኩም ብወገነግም ሰላም።

0: ዘለዓለም ሂወቶም በጃና ዝወፈዩ ጀጋኑ ሰማእታትና ክብርን መጎስን ይኹኖም። ከምኡውን ነቲ ንትምህርቲ ናይ ቀዳምነታት ሰሪሑ ብናፃ ክፍሊ ካብ መዋእለ ህፃናት ክሳብዚ ደረጃ እዚ ዘብፅሓና መንግስትና ከየመስገንክዎ ክሓልፍ ኣይደለን። ዝኸበርኩምን ዝኸበርክን ኣብ ለውሲ ዝርከብ ናይ መስራሕ ምምሃርን ምስትምሃርን ጉዕዞና ነቶም ናይዛ መዓልቲ ዋንጫ ዓወት ክንጭብጥ ዘብቅዖና ክቡራት መምሃራና ነቶም ደቆም ኣብ ዝለዕለ ደረጃ ትምህርቲ ክበፅሑ ዘይሕለልን ዘይፅንቅቕን ፃዕሪ ዝገበሩ ክቡራት ወለድና ከምኡውን ኣብ ኩሉ ናይ ኮሌጅ መነባብሮና ከም ወለድና ኮይኖም ዝኣለዩና ማሕበረሰብ ኮሌጅ ብስም ተመረቕቲ ከመስግን ይፈቱ። ዓወት ሓባራዊ ዕዮ እዩ። ትምህርቲ ድማ መሰረት ምዕባለን ሃገራዊ ብልፅግናን እዩ። ሎሚ ንቃደሶ ዘለና ዓወት ውፅኢት ሓባራዊ ፃዕሪ መንግስትና ወለድና መምሃራና እዩ። ንሕና ድማ ሳላቲ ዝተነፅፈልና ባይታ ነቲ ብቐዳማይ ዲግሪ ዝዛዘብናዮ ጉዕዞ ትምህርትና ሎሚ መዓልቲ ናይ መዛዘቢ ወግዓዊ ምረቓ ነልብሶ ኣለና። መመረቕታ ናይ መወዳእታ ምዕራፍ ዘይኮነስ መጀመርታ ናይ ትካደ ምዕራፍ ሂወት እዩ። ከምኡውን መመረቕታ ፅብል ጥራይ ዘይኮነስ ሓላፍነት እዩ። ከምቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ምህናፅ ሃገር መጀመርታን መወዳእታን የብሉን፣ ናይ ኩሉ ወለዶታት ሓላፍነት እዩ ዝበሎ ሓላፍነት ናይታ ብነፃ ዘምሃረትና ሃገርና እዩ። መመረቕታ ደረጃ ጥራይ ዘይኮነስ ሕድሪ እዩ። ሕድሪ ናይቶ ምእንታና ዝሓለፉ ጀጋኑ ሰማእታት። ስለዚ ብፃዕርን ሓድነትን እናተጓዓዝና ልዕሊ ኩሉ ድማ ናይ ስራሕ ሓቦን ዲስፕሊንን ተቐኒትና ነቲ ብግብርን ክልሲ ሓሳብን ዝወሰድናዮ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ብዘይተጎላባነት ክነውዕሎ ምዃንና ኣብዚ ዕለት መመረቕታና ቃል ንኣቱ ኣለና። ብድጋሚ ነቶም ተመረቕቲ እንቋዓብቃዓና ዘለኣለሞ ሰኽሪ ሰማእታትና ኣብና
1: ንክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ቻንስለር ላዕለዎት ትካላት ትምህርትን ምርምርን ወኪሉ ኣብቲ ናይ መመረቕታ ስነ ስርዓት ቃል ዘስምዐ ሚኒስተር መሬትን ማይና ከባብን ኣቶ ተስፋይ ገብረ ስላሴ ካብ ዝበሎ
2: ክቡር ዶክተር እስጢፋኖስ ሃይለማርያም ወኪል ዋና ፈፃሚ ዳይረክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ኤርትራ፣ ክቡር ፕሮፌሰር ገብረያስ ገዶም ዲን ኮሌጅ ስነ ፍልጠት ማይ ነፍሒ፣ ክቡራትን ክቡራንን ኣባላት ማሕበረሰብ ኣካደምያ፣ ሰበስልጣን መንግስቲ፣ ኣዘዝ ሰራዊትን ዕድማትን፣ ከምኡውን ዝኸበርኩምን ዝኸበርክንን ተመረቕቲ፣ ኣቐድመ ኣብዚ መበል 19 ዙርያ ስነ ስርዓት ምምራቕ ተምሃሮ ኮሌጅ ስነሰብ ማይ ነፍሒ ንምስታፍ እንኳዕ ብድሓን መፃእኩም እንኳዕ ብድሓን ኣራኽበና ክብል ፈቱ። ቀፂለ ንክቡር ፕረዚደንት ሃገር ኤርትራ ብፃይ ኢሳያስ ኣፈወርቂ ቻንሰለር ትካላት ላዕለዋይ ትምህርትን ምምርን ወኪለ ንኩሎምቶም ነዞም ናይ ሎም ዓመት ተመረቕቲ ከይተሓለሉ ኮስኪሶም ናብዚ ደረጃ ዘብፅሑ ምህራን ብሓፈሻ ኣውራም ብፍላይን ድማ ንኩሎም ዕዉታት ተመረቕትን ሕቡናት ወለዶምን እንኳዕ ፍርፃዕሮም ኣርኣይኩም እንኳዕ ሓጎሰኩም እንኳዕ ሓጎሰናን ክብል ዓብዪ ክብሪ ይስማዓኒ። እተፈተኹምን ተፈተኽንን ተመረቕቲ ከምዚ ሕጂ ወኪልኩም ኩሎ ዝፀንሐ እዚ ምሳኹም ንካፈሎ ዘለና ብሓጎስ ዝተመልአ እዋን ድሙቕ ስነ ስርዓት ምምራቕኩም ሓደ ናይ ትምህርቲ ደረጃ ወዲኡ ምዝዛንኩም ኪኖ ምብሳሩ ኣብ ሂወትኩም ኣዝዩ ኣገዳሲ ናብ ዝኾነ መድረኽ ትሰጋገሩ ምህላውኩም ዝእውጅ እውን እዩ። ኣብቲ ተኣትዎ ሓድሽ መድረኽ ህይወት ምእንቲ ክትዕወቱ ንስራሕ ዘድሊ ብቕዓትን ፍልጠትን ክትልዎ ኣብ ሕቑፍን ቀፅርን ናይዛ ተሰናበትኩም ዘላ ኮሌጅ ንዓመታት ተፀሚትኩም ዕረፍቲ ዘይስእን ፃዕርን ትግሃትን ዝሓተተ ዕማም ክትፍፅሙ ብሓደ ወገን ምስ መሓዘትኩምን ኣባላት ናይቲ ኮሌጅን ዘሕለፍኩም ማሕበራዊ ህይወት ድማ በቲ ካልእ ክዝክሩ ከለኹም ስምዒታትኩም ብሓጎስን ብድፍናቕን ክፈራረቕ ባህርያዊ እዩ። ብዛዕባ መፃኢ እንተሓሰብኩም እውን ካብኡ ዝፍለ ኣይኮነን። እቲ ሕጂ ገዳሲ ተስፉን ንኩሉ ድልውን ምዃን እዩ። ከም ኩለን ካልኦት ሃገራት ክንሰርር ዘለና ምርጫ ሃምናን ቀልብናን ንተስፉ መፃኢ ምምሕዳውን ፍልጠት ዝመሰረቱ ብልሓትን ውህድን ስራሕ ክውን ንምግባሩ ከይተሓለልካ ምፅዓሪ እሞ ብዝቐስምኩሞ ትምህርትን ዘይሕለል ትግሃትኩምን መፃኢኹምን መፃ ሃገርና ትስፉን ብርሁን ምዃኑ እመኑ ኣይትጠራጠሩ።

0: ዳእታ ከዓ ኣብቲ ኣጋጣሚ ልዑል ነጥቢ ማለት ብማዕርግ ብልዑል መዓርግ ብኣዝዩ ልዑል መዓርግ ዝዛዘሙ ተመረቕቲ በቲ ኮሌጅ ኣፍልጦ ተዋሂብዎም።
1: ሙሉእ ስም ናየ ሳልሕ መሓመድ ስዒድ ሳልሕ ይበሃል። ለመፀኮም ን ዞባ ሄኒ ን ዞባ ሰሚናዊ ቀ ባሕሪ ን ዞባ ፋዕበት ከባቢ ፈልከት ላዕቤኮ ዲባ ቪሌጅ ፈልከት ሊቱ መበቀልናእቲ መበቀልናተይ እዩ ዝወደእ ኩሉ ዓውዲ ከዓ ስነ ህወት ባዮሎጂ ማይኖር ኬሚስትሪ ኣነ ዲብ ካልኣይ ሰነት ባዮሎጂ ነተን ዘለና ሽውያ ትሕት ለቤላ ነጥቢ ዓላ ግልየ ዲባሕ ከተይኮ ነጥቢ ልወስክ ከባቢ ሰለስ ብፅሑሉዩ ጓዜ እንሻላ ብመፅእ ኣለየኒ ላዓል ግልዋስል ሙሉእ ትምኒትናየ ቱ እንሻላ ብእዝንላህ ኩሉ ሸዓብ ኤርትርያ ምን ንውሽ ነበጋስካ ኩሉ ብሄራት እንዳኣተይካ ኩሉ ዲብ ዓውዲ ናይ ትምህርቲ ኩሉ ጅህድ ወብ ኩሉ ሰዒዳና ወብ ኩሉ ዲብ ሞራል ልሃይባና ሰበት መፅዕና ኩሉ ተወፋይነት ዮም ንሓመድ ከውግል ሕለፍ ይቀድርኒ ምስሉ ሄኒ እንሻላ ብእዝንላህ ኩሉ ተዋፋይነት ግንሽቀ ዲ ብህለና ድዮ ዓውዲ ናይ ሙሉእ ትምኒትናየ ቱ
2: ስመይ ቤኖር ግርማ ይበሃል። ዝወዳእ ኩሉ ዓውዲ ኣፕላይድ ማቴማቲክስ ማለት እዩ።
3: እሺ ኣነ ከዓ ስመይ ኣዱላም ግርማ ይበሃል። ዝወዳእ ኩሉ ዓውዲ እውን ከም ናይ ሓወይ ብዓውዲ ስነ ሕሳብ ማለት እዩ ኣፕላይድ ማቴማቲክስ።
4: ራይ እስከ ክልቲኹም ኣሕዋት ይኹም ክልቲኹም ካብ ሓሳብ ትምርቕ ኣለኹም ሞ እንታይ ይስማዕኩ?
3: ብጣዕሚ ሓጎስና ወሰን የብሉን። መጀመርታ ነዚ ዕድል እዚ ዝፈጠረልና መንግስትና ንኩሎም መማህራናን ንኩሎም ወለድናን ኣመስግን ፈቱ ማለት እዩ። ብምቕፃል ነዚ ዓውዲ እዚ ብምትሕባር ናይ መማህራናን ብዓብዩ ከዓ ሓወይ ምሳይ ኣብዛ ዓውዲ እዚኣ ስለ ዝነበረ ብፅቡቅ ዛዚብናዮ ማለት እዩ። ንኩሎም ተመረቕት ከዓ እንኳ ዓብቃዓኩም ክብል ይፈቱ።
2: ዝፈጥረልና ስምዒት ብጣዕሚ ዓብዪ እዩ ማለት ብዙሕ እውን ኣይጋጥምን እዩ። ብሓንሳብ ዲፓርትመንት ክትውድእ ብሕዋት ኮንካ ንሳይ ኮንካ ኣብ ሓደ ዲፓርትመንት ብሓደ ዓውዲ ክትመረቕ ብፍላይ ድማ ኣፕላይድ ማቴማቲክስ ምዃኑ ኣዝዩ ዘሕብን። ከም ኩሎም ኣሕዋት ኣብ ሓንቲ ዲፓርትመንት ከዓ ስለ ንነጥፍ ኣብ ኩሉ ነገር ንተሓጋገዝ ነርና ኩሉ ዘድሊ ነገራት ድማ ብሓንሳብ ኮይና ንሰርሕ ነርና ማለት እዩ።
3: ብዓብዪ እውን ደገፍ ወለድና ኣይተፈለየናን ማለት እዩ። ነዚ ዓውዲ እዚ ንክንኣትዎ እውን ዓብ ጠብላሕታ ነርና ማለት እዩ። ኣብ ምውዳእና እውን ኣዝና ኢና ሕጉሳት። እወ ፅቡቅ እዩ። በቲ ረብሓታት ድሕር መፂና ብሓፈሻ ክንዝበልናዮ ኣብቲ ምትሕግጋዝ ክኸውን ከሎ ካልኣይ መንገዲ ከዓኒ ብጣዕሚ ዝሕጉስ እዩ ማለት እዩ። ብዝተፈላለየ ዓውዲ ክትውድእ እኳ ፅቡቅ እንተኾነ ኣብ ሓደ ዓውዲ ኮንካ ክልተካ ዓውታት ክትከውን ከዓኒ ኣዝዩ ይሕጉስ።
5: ሽመይ ዘምዘም ሕጉስ ይበሃል። ዲፓርትመንት ዝወዳእ ኩሉ ማቴማቲክስ እዩ። ካብ ዞባ ደቡብ መንደፈራይ ካ መፀ እዚ ዓወት እዚ ናይ ስድራ እዩ ማሲ ብሳላ ስድራ እያ ነብዚ በፅሒት ኣለኹ። ብዙሕ ነገር ኣሕሊፎም ድቃሲ ኢኖም ንዓይ ከምዚ እንዳበሉ እንዳማዓዱ ከምዳበሉ ኣብዚ ዘብፅሑን ደረጃት ናቶም እዩ ዝዓወት እዚ ይቐኒልና ኸ ማሲ ኣብ ካሕሳኹም የውዕለኒ ስድራ ፅሬት ብ ምስል መስዋእት ኮ ብዙሕ እዩ። ብዙሕ መሰናኸለ የጋጥመካ ካብ ድሕሪ ኩሉ ኣብ ሰባ ካብ መጀመርታ ካብ በይንካ ትቕመጠሉ ካብ ትጅምር ኩሉ ነገራት እቲ ዘሎ መስዋእት በዲሕካ ናብ ደረጃ ኮፍ ኢልካ ተሓድረሉ ግዜ ነይሩ ከተፅንዕ ገለ ብዓብዪ ግሩፕ ዲስኬሽን እንዳግበርካ ዲስካስ ትገብረሎ ዲፓርትመንት ኩሉ ብዙሕ ብድሆታት ኢካ ትሕልፍ ንዓይ ኣብ ዓወት እዩ። ዝሓልሞ ነበርኩ ነገር ስእዝዩ ነይሩ ማሲ ተገደደስ እዛ ፀላም ጋውንን ቆቢዕ መ ሰብዚያ ክረ እንደደሊ ነረ እስኻበትሕያ ፍሉይ ስምዒት ኣብ ዓወት እዩ።
6: ኣንስመይ ናወዳ ኣክሊሉ ይበሃል። ብዓውዲ ፊዚክስ ወደየ ማለት እዩ 4 ዓመት ካብ ዓሰብ ከተማ ዓሰብ ከዓ መፅ ኣብዚ ኮሌጅ እዚ ልዕሊ ኩሉ እትኸስቦ ነገር እቲ ብዙሓት ሰባት ትረክብ ናይ ብዙሓት ሰባት ባህሪ ተፅንዕ ገለ ብዙሕ ኣለዎ እቲ ኣብ ሂወትካን ኣብ ናትካ ሳይኮሎጂን ኣብ ናትካ ሂወት ጉዕዞ ድሕግዘካ ነገራት ኣለዎ። ኣብ ርእሲኡ ግን ኮ ካሪኩላር ኣክቲቪቲ ንኣብነት ኣብ ዓውደ ሙዚቃ እየ 4 ዓመት ዝነጥፍ ነረ በዚ ዓውደ ፊዚክስ እናተማሃርኩ ኣብ ዓውደ ሙዚቃ ከዓ ይነጥፍ ነረ ኣብዚ ኮሌጅ እዚ ማለት እዩ። ስለዚ ብፍላይ ኣብቲ ዓውደ ሙዚቃ ተቐስምኮ ብዙሕ ነገራት ኣሎ ማለት እዩ። ብዓብዩ ከዓ እዛ ናይ ግራጁዌሽን ደርፍታት ገለ ከዓ ነዞም ተመራቑ ከም መዘክርታ ኢልና ዘደለና እያ ሰሚዕኹማ ትኽእሉ ማለት እዩ ውፅኢት ናቱ እዩ ማለት እዩ።

0: ሰብ ካብ መጀመርታ ከምፈልምታ እኮ ቅድሚኡ ስራሕ ሰሪሕና ነርና ና ናይ ሃገር ቪድዮ ዘርጊሕና ነርና ናይ ሃገራዊ ማለት እዩ ሕጂ ኣብዚኣ ከም ክርዩ ነበርና ማለት እዩ ኣብ ናይ ሙዚቃስ ኣብቲ ሙዚቃ ከም ክርዩ ዝነበርና ኢና እቶም ሰባት ኣነን እቲ ብፃየይ ደረፋይ ኤፌሶን ድሞዝ ማለት እዩ ሕጂ እቲ ሓሳብ ክነበግሳ ከለና ብሓፈሻ ንተመረቆ ነቶም ናህና ባች ከመይ መዘከርታ ግዜያዊት ከዓ ስለዝኾነት ኣብ ምሻሎ መዘከርታ ትኾነልከ እያ እታ ሓሳብቲ እያ ቅድሚ ሰሙን ገለመልታት ኣቢላ ትወስድ እያ ብጀማል ኢብራሂም ጃሚስ እያ ግጥምን ዜማ ተገጢማ ማለት ተዘይማ ምስ ተዋህበትና ኸ ናይ ሰሙን ዕድል ነራትና ኣብታ ሰሙን ከዓ ፅኒዕና መሊእንያዮ ማለት እዩ ኣይ ሆፕ ጥዕምቲ ዜማ ትኸውን ትሰሚዕኹማ ትኾንኩም ማለት እዩ
1: ኣነ ምልእቲ ፀጋ መንግስታ ብባሃል ወላዲት እናቅዳ ክሉ ማለት እዩ ናቅድ ካብ ብጅምርራት ሒዙ መቸም ጠባ ይኹን ብትምህርቱ ኩሉ ንኡድ እዩ በቃ ንኡድ ሻለ ከምታ ሽሙስ ንኡድ እዩ ዝኾነ ግን ኣብዚ ደረጃ ዝበፂሑ ኣነ ክሪኦ ከለኩ ከም ወላዲት ብጣዕሚ ሕጎስ ዝተረፈ ከዓ ነቶም ህዋቱ ኣርኣያን እዞም ዘለዉ ናእሽቶ ኣርኣያ ኮይኑ እሶም ናቱ እግሪ እግሪ ስዒቦም ኣብ ደረጃ ዝበፅሑ ከዓ ሰናይ ትምኒተይ ማለት እዩ ንሕና ሕጂ ከምቲ ተራ ወላዲ ዝገብሮ እንዲና ጌርና ንብል ግን እቲ ናቱ ሓገዝ ውላድ እንተዘይሓዝኪዝካ ትርጉም እንዲ ዘይብሉ ሕጂ ንሕና ንካታተሎም ንእትዎም ንወፅኦም ብዙሕ ነገራት ንገብሮም ንበሎም ከም ወለዲ ማለት እዩ እቲ ናቱ ግን ኣይግለፅን እዩ ማለት ሕራይ ማማ ሕራይ ባባ ኢልካ ዝኸይድ ወላዲ ውሉድ እዩ በቃ ነዚ ንክንዕወ ዝገበረና ከዓ ናቱ ደገፍ ንሕና ከም ተራ ወላዲ ዝገብሮ ኢና ጌርናሉ እሱ ግን ደጊፍና ብዝብፅሕና ዝኾነ ግን በቃ ሓጎስ የወሰነ የብሉን ኣነ ደረጃ ዝምፅ
2: ኣነ ወላዲ እየ ኣክሊሉ ዘሙይ ተክላቅ ይበሃል ኣብ ዓሰብ እየ ዝነብር ከም ዝኾነ ወላዲ ውላድካ ኣብቲ ዝደልዮ ደረጃ ንኸበፅሕ ከም ዝኾነ ወላዲ ፃዕሪ ኣካይደ ድማ ተዓዊተ ንሱ ድማ ህዝብን መንግስትን ኣምሂሩ ኣብ ደረጃ ስለ ዘብፅሖ ንህዝብን መንግስትን ድማ ዘይተሓለለ ፃዕሪ ገይሩ ዝያዳ ከበርክትን ክሕግዝን ክድግፍን ከም ዘለዎ ዝተሓሳስቦ ማለት እዩ
3: ሽመይ ሚካኤል ተስፋ ለምበሃል ዝወዳእ ኩሉ ዓውደ ትምህርቲ ስነ ሕሳብ እዩ ናይ ግሬድ ዲስቲንክሽን ወደየ ማለት እዩ ኮሚላቲቭ ጂፒኤ 3.67 ንመፃ ኩሉ ቦታ ኣስመራ መጀመርታ ትስማዕና ሓጎስ እዩ ካልይ ከዓ ስድራይ ስለ ዘኽራዕኩ ልዕሊዩ ሓጎስ ትስማዕነ ማለት እዩ በቲ ዝሰራሕ ኩሉ ዓውዲ ብስነ ሕሳብ ማለት እዩ ሕጂ ወዲየ ኣለኹ ትምህርቲ ንህዝበይ ሃገረይ ድማ ብዝተኻለለ መጠን ከገልግለ ናብ ዝድበፃሕ ኮ ደረጃ መጀመርታ 4 ዓመት ተማሂረ 4 ዓመት ስነ ሕሳብ ማት ቀሊል ኣይኮነ ማለት እዩ ካልይቲ ክሬዲት ክበወደሊ ስድራ እዩ ነቦይ ገይተወርምሶም ነደይ ልቻ ጎይቶም ንኩሎም ነዚኦም ትርእዎም ዘለኹም ኣሕዋተይ ነኮታተይ ኩሎም ኣብ ደገ ዘለዉ ንኩሎም ከመስግኖም ደሊ ብዓብዪ ድማ ንኣምላኽ ናብ ዝደብፅሓኒ ማለት እዩ ኣብ መወዳእታ ንመንግስተይን ሃገረይን ከመስግን ደሊ
4: መጀመርያ ጎይቶኦም ርእሶም ይበሃል ሚካኤል ጓላይ ኣብዚ ምምፅሓ ብጣዕሚ ሓበን ዝስማዓኒ ብጣዕሚ እየ ዝሕጎስ ምክንያቱ ዝሓረሰ ድዘርአ ይሓፍስ ከምዚ ናታ ድማ ዘምሃረ ድቐለበ ድኸደነ ከዓ እዚ ፀጋ እዚ ይርኢ እዚ ፀጋ እዚ ማንም ኣይረኽቦን እዩ ድፃዓረን ተማህረን እዩ ዝረኽቦ ኣነ ከዓ በዚ ናታ ሕቡን እየ ንምሉእ ስድራ ቤት ዘይኮነስ ንምሉእ መንግስቲ እያ ይሐጒሳቶ ምክንያቱ እዛ ቆልዓ እዚኣ ንመንግስታ ከምቲ ዝገበረላ ከምቲ ዝደኸመላ ከምቲ ዝፀዓረላ ከነመስግኖ ይግባአና እሳ ከዓኒ እዚ ተማሂራቶ ደላ ከዓ ብምሉእ ሕልና ከዓ ከምቲ ክትብሎ ዝፀንሐት ንመንግስታ ብፅቡቅ ክተገልግል ከዓ ንምነየና ኣምላኽ

0: ካብ ድምፃዊ ድበሳይ መሓሪ ዝኸበርኩም ድዓ ዘብለና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሃሎ
1: ሃሎ
0: ሃሎ ደባይዋ መርሓባ
1: ኣነ ግርማይ ካብ ጊንዳ
0: ሕራይ ከመይ ውዒልካ ግርማይ?

ዝኸበርኩም ተዓዘብትና ግዜና ኣኺሉ በዛ ክንከታተለ ዝፀንሕና ድምፃዊት ሳሌም ጎይትኦም እንቋዕ ተለለና ትብል ደርፊ ናይ ሎም ማዓልቲ ናይ መወዳእታ ደርፍና ኢኻ ትከውን ማለት እዩ። መደብና መደብ ሄሎ ደባይዋ ክንዛዝሚና ማለት እዩ። ንኩላትኩም ኣብዛ መደብ ደው ኢልኩም ዝተሳሰፍኩም ተሳተፍቲ መደባትና ኣዝና ክነመስግነኩም ንፈቱ። ነዛ መደብና መደብ ሄሎ ደባይዋ ሰሪዑ ዘቐረበና ኤዲተርና ኤዲተር መድሃኒየ ዘካርያስ ድማ ብመጀመርያ ኣዝየ ከመስግኖ ፈቱ። ካብዚ ብምቕፃል ድማ ነዛ መደብ ብቐጥታ ናባኹም ናብ ተኸታተልቲ ክፍንዋ ንዝውዕሉ ኣባላት ሚኒስትሪ ዜና ንኩሎም ኣዝና ነመስግኖም ማለት እዩ። ኣወሃሃቲ ተኪኤ መኮነን ፃዕዴ፣ ኣለም ዮሃንስ ወዲ ገነጦ፣ ከሰተ ብርሃነ፣ ከምኡ ውን ኤዲተራትና መልኣክ ስልጣን ወዲ ስልጣን፣ ፅንዓት ታረቀ፣ ሰኣላይና ማቱ ሰላ መኮነን፣ ተክኒሻናትና ድማ እስያስ የማነ፣ ለምለም ዕቁበ። ኣብዝ ሓለፈ ሰሙን ምሳና ዝነበሮ ድማ ዘይዘከርኩም መትከል መሓሪ ምስ ኤርምያስ ጎይትኦም እዮም ነይሮም። ተክኒሻናት ድምፂ ድማ ኢለን ተስፋይ ምስ ሳባ ገንዘቡ ብምዃን፣ ሜክ ኣፕ ኣሚራ መሓመድ ኢብራሂም፣ ኣብ ኣልባሳት ድማ ሳሊና ፀሓየ ብምዃን እዮም ኣብዚኣ ምሳና ውዒሎም ዘለዎ። ንኩሎም ኣዝየ ከመስግኖም ፈቱ። ኣብዚ መፅእ ዘሎ ሰሙን ብሰላም ያራኸበና እንዳበልና መደብና ኣብዚ ንዛዝ ምሳደ ልሙሻሂዲን ሕከዘንኩም ቅድ ወሰልና ወእያኩም ኢላ ንሓያት ሓልቅትና ልልዮም ምንበርናምጅ ኣሉ ድባይዋ ሽኩረን ለኩም ዓላ ሕስኒ ልሙታብዓ ወሰላሙ ዓለይኩም ወረሕመቱላህ።

ኣብ ሞያ ሙዚቃ ኣብ መምራሕ መደብ ኣብ ዝተፈላለዩ መደረዝ ጠልቡ ኣጋጣሚታት ኣብ ሓፈሻዊ ምብህሃል ኣብ መንጎ ካብ ሓደ ንላዕሊ ዝኾኑ ሰባት ድምፂ ምልከት ብድምፅን ኣገባባት ምድማፅን መልእኽትኻን ስምዒትካን ምሕላፍ ዓይነት ብራኸ ለጠቕታ ቅልጣፈ ቀስታ ድምፂ መልእኽቲ ኣብ ልቢ ሰማዕቲ ንኽሓልፍ ዘኽእል ከም ዝኾነ ርግፅ እዩ።

0: ተመለስ።
1: ሓደ መልእኽቲ ሓደ ሙዚቃ ወይ ሓደ መደረ ተመሳሳሊ ትሕዝቶ ዘለዎ ክነሱ ብክልተ ዘይመጣጠኑ ዓይነታት ድምፂ ምስ ዝቐርብ ዝተፈላለየ ተቐባልነት እዩ ዘለዎ። ጥበብ ተጠቃምነት ዝተፈላለዩ ድምፅታትን ኣደማምፃን ኣብ ምትሕልላፍ መልእኽቲ ወሳኒ እዩ። ኣብ ተጠቃምነት ድምፂ ኣመጋግባ፣ ርእሰ ምትእማን፣ ልምምድ፣ ቅድመን ድሕርን ተጠቃምነት ድምፂ ወሳኒ ምዃኑ ክኢላታት የመልክቱ። ወዲ ሰብ ብዘይ ድምፂ ንኽረዳዳ ኣፀጋሚ ክንዲ ምዃኑ ብዘይ ጥበብ ኣገባባት ድምፅን ኣደማምፃን ዓይነታቱን ንምርድዳእ እውን ርእሱ ዝኽኣለ ደረት ኣድማዕነት ከም ዘለዎ እቶም ክኢላታት ወሲኾም ይረዱ። ድምፅን ተጠቃምነት ድምፅን ኣብ ሙዚቃን ኣልያ መድረኽን ቀንዲ ረቑሒታት እዮም። በዚ መሰረት ኮሚሽን ባህልን ስፖርትን ዘበረቡ ንመባእታዊ ትምህርቲ ድምፅን ምምራሕ መደብን ዘተኩር ስልጠና ንመንእስያት ኣካይዱ ነይሩ። ዝኸብርኩም ሰማዕትና ብወገና ምስ ሰልጠንቲ እቲ ዝቐሰምዎ ሞያ ኣብ ዝነጥፍሉ ዓውዲ እንታይ ድርኺት ከም ዘለዎን ብዛዕባ እቲ ስልጠናን ዝገበርናዮ ርክብ ስዒብና ነቕርበልኩም።

0: እቲ ስልጠና ኣብ ክልተ ጉጅለታት ተኸፋፊሉ ዝተዋህበ ስልጠና ይነይሩ። እቲ ሓንቲ ጉጅለ ኣብያታዊ ደርፍታትን መዛሙሩን ከምኡ ድማ ዝተፈላለየ ኣያታዊ መሳርሕታት ሙዚቃ ዝመልኩ ኣባላት ዝሓቆፈት እያ ነይራ። ኣብቲ መደብ ስልጠና ድማ ሓፈሻዊ ክልስቲ ሓሳብ ሙዚቃን ቴክኒካ ድምፅን ከምኡውን ሓደ ድምፃዊ ኣብ ግዜ ልምምድን ሰዓታት ኣመጋግባን ከተግብሮም ዝግባእ ሜላታትን ምኽርታትን ዘካተተ ስልጠና እዩ ተዋሂብዎም።
1: ሓደ ኣብቲ ስነ ፍልጠት ናይ ሙዚቃ ናምነት ዳይናሚክስ ዝበሃል ኣለና። ዳይናሚክስ ጠባያት ናይ ሙዚቃ ማለት እዩ። እቲ ናይ ድምፂ ክብለ ጥቕታ ሓሳባት ሙዚቃን ሓሳባት ድምፅን ተረዲእኻ ሓሳባት ግጥሚ ተረዲእኻ ከመይ ጌርካ ዓው ምባል ጥራይ ደይኮነ ወይ ቀስ ምባል ጥራይ ደይኮነ ወይ ማእኸል ደይኮነ ከመይ ጌርካ ጥበብሲ ምስ ናብራና ዝተሓዘ ስለ ዝኾነ ትሕጎ ዝተሓዝን ገለ ኩሉ ነገር ማለት ሓደ ገለ ሕጂ ነዚአን ከመይ ጌርካ ኣብተን ሙዚቃ ትሰኩዐን ሕጂ ምናልባት ኣብቲ ዝነበሮም ሃጓፍ ዝያዳ ክንሰርሕ ኢልና ኣብ ዳይናሚክስ ብዙሕ ሰሪሕና ማለት እዩ። ሓሳባት ዳይናሚክስ እንደገና ኣብቲ ዝነበሮ ዘይነበሮ ምናልባት ክኾን ንኽእል እዩ። ኣብ ኖታታት ከመይ ጌርካ ኖታታት ተንብብ መሰረታዊቶም መባእታታት ሙዚቃ ዝበሃሉ ከዓ ዘይፈልጥዎ ዝነበሩን ዝፈልጥዎ ዝነበሩን ክኾኑ ይኽእሉ እዮም ክህልው ይኽእሉ እዮም። ንዖም ከዓ ዝያዳ ንመዘኻኸርን መነቓቕሐን ተባሂሉ ኣብ ገሊኡ ትንክፍ ትንክፍ እናበልካ ኣብ ገሊኡ ከዓ ዕሙቕ እናበልካ ዝያዳ ግን ኣብቲ ናይ ቮካል ወይ ድማ ኣብቲ ናይ ድምፂ ድሃያት ቴክኒካት ናይ ድምፂ ከመይ ጌርካ ተውፅኦም ብፍላይ ድማ ኣብ ኣገባብ ስርዓተ ትንፋስ ንድምፂ ምቕያር ስርዓተ ትንፋስ የቲኻስ ከመይ ጌርካ ናብ ድምፂ ትቕይሮ ዝያዳ ኣብ ዕሙቕ ዝበለ ክስታይ ጌርና ዝያዳ ከዓ ሳያ ተድልዮም ነራ ማለት እዩ። ምክንያቱ ስርዓተ ትንፋስ ንድምፂ ምቕያር ኣብ ቮካል ወይ ኣብ ድምፂ ሓደ ቅኒት ንኸይትፈርስ ይሕግዘካ፣ ጉልበት ንኽህልወካ ሕግዘካ፣

0: ኣካል እዚ ስልጠና ዝኾኑ ተምሃሮ ዝተፈላለየ ደረጃ ተመክሮ ዝነበሮም ኮይኖም ኣብ ናሓድሕዶም ሞያዊ ተመክሮኦም ክለዋወጡ እቲ ኣጋጣሚ ስልጠና ባይታ ከም ዝፈጠረሎም ይገልፁ።
1: ዝነጥፈሉ ድማ ኣብ ናይ ጉጅለ ባህል ናይ ቤት ትምህርታት ካብ ጓል 11 ዓመት ጀሚረ ድማ ክሳብ ሕጂ ይነጥፋሎ ማለት እዩ። ከም መባእታዊ መጠን ከመይ ጌርካ ብዕ ስነጥባዊ ንክትከውን ዘልዩኻ እቲ ቀንዲ ቅድሚ ናብ ድምፃዊ ንክትከውን ዘልዩኻ ኣስተናፍሳ ድዩ ትንፋስ ከመይ ጌርካ ትዕቅብ ቴክኒካት ሳውንድ ወይ ምስ ሙዚቃ ከመይ ጌርካ ተዋሂድካ ትደርፍ ዝበዝሑ ወይ ከዓ ሓደ ስነ ምግባር ኣብ ስነጥባዊ ወይ ድምፃዊ ክገብሮ ዘለዎ ነቲ ናቱ ናይ ቮካል ድምፁ ንክዕቢ ነቲ ናይ ቮካል ክእለቱ ንክዕቢ ድማ ዝተፈላለየ ትምህርቲ ነይሩ ማለት እዩ።
2: ባእታታት ናይ ሙዚቃ እንታይ እዮም? ምስ ሙዚቃ ክዛርብካ ዝኽእሉ፣ ምስ ሙዚቀኛታት ከዛራርብካ ዝኽእሉ እንታይ ልክዕ ከምስ ሙዚቀኛታት ትዛርብ ሳ እንድሕር ምስኦም ገለ ነገር ክትሰርሕ ደለካስ ከምዝደልየ ከምዝደልየ ክትሎ እንትኾንካ ኣሎ መራኸቢ ባእታታት ናይ ሙዚቃ ማለት እዩ። ሕጂ ኩሉ እዚኦም ብዛዕባ ሪትም ንበሎ ብዛዕባ ድምፅታት ከመይ ጌርካ ተውፅእ ብዛዕባ እቲ ህርመታት ክንዲኣካ ቆፂርካ ከመይ ጌርካ ካተንብቦም ንሙዚቃ እዚ ብምሉእ ኣብዚ ከሲብናሉ ማለት እዩ።
3: ሙዚቃ ካብ ብንእሽተይ እንደ ጀሚረ ሓፈሻዊ ከሳተፈሉ ዝጀመርኩ ግን ዝሓለፈ ሕጂ ኣብዚ ናይ ወርሒ 1 ዝሓለፈ 2025 ማለት እዩ ኣብ ናይ ኣውራ ተሳቲፈ ነይረ ክራር ጊታር ፃወተ እቲ ሓሳባት ዝወሰድናዮ ኣተነፋፍሳ ሓደ ከመይ ርካ ሓደ ቶን ምስ ሓዝካሲ ከመይ ኢልካ ነዊሕ ግዜ ትፀንሕ ወላ እውን ቅንፁብ ግዜ እንድሕር ትፀንሕ ነርካሲ ከመይ ኢልካ ኣብ ዕብቱ ትፅዕር ዝያዳ ነቲ ተቕርቦ ደርፍታት ከዓ ከም ዘብለክ ትፀናኹ ትትገብሮ ቴክኒካት ካብ ብዘይ ኣፍልጦስ ብኣፍልጦ ክግበር ከም ዘለዎ ተማሂርና ማለት እዩ።

ሕጂ ተመክሮ ምህላው ኣዝዩ ፅቡቕ እዩ። ሙዚቀኛ ክትኾን ማለት ኣብ ሙዚቃ ፅኒዕኻ ክትምሃርን ካብ ዜሮ ክትብገስን በበይን እዩ። ስለዚ ነቲ ተመክሮ ዘለዎ ንሙዚቃን ንቴክኒካት ናይ ቮካልን ዝያለ ዕሙቕ ኢሉ ክፈልጦ ኣለዎ። ብትምህርቲ ብስሩዕ ትምህርቲ ከዓ እሱ ክፈልጦ ኣለዎ ማለት እዩ። ከም ድምፃ እውን ኣብነት ሕጂ እንታይ ዓይነት ድምፂ ከም ዘለዎ ክፈልጥ ኣለዎ። ክንምንታይ ልምምድ ድልዮ ክፈልጥ ኣለዎ። ሰዓት ክንደይ ክላመደ ኣለዎ። ኣበይናይ ግዜ መግቢ ክበልዕ ዘለዎ፣ እንታይ እንታይ መግቢ ተዘይበሊዑ፣ እንታይ እንታይ ተዘይሰትዩ ዝሓሸ ውፅኢታዊ ድኾን ንነብሱ ኣብቲ ድምፁ ዝኾን ፍልጠት ኣሎ፣ ድምፂ ዝኾን ፍልጠት ኣሎ። ስለዚ ክፈልጦ ኣለዎ፣ ስርዕ ትምህርቲ ክወስድ ኣለዎ ማለት እዩ። ተሓዱሽ ጀማሪ ከዓ ከምኡ ድምፂ ክፈልጥ ኣለዎ። ንዕውን ዝኸውን ትምህርቲ ከዓ ስሩዕ ትምህርቲ ክወስድ ኣለዎ ማለት እዩ። ከምኡ እንተኮይኑ ዝያዳ ሃልኪ ይወድል፣ እንደገና ትምህርትኻ ብፍልጠት ኮነልካ ተመክሮኻ ከዓ ተሰፍሕ ማለት እዩ።

0: ተመክሮ ክመፅእ ፀንሐ ሞ ብዘይተደለየ ድምፅታት ድምፁ ካሃስዮ ፀንሐ ኣይርዶን እዩ ዓው ምባል ጥራይ ዓውልካ ክትደርፍ ኢኻ ድምፂ ስለ ዘለካ ዲኻሆ ክትብል ስለ ዘለካ ትብል ማለት እዩ ኖ ከመይ ጌርካ ክትወፅኦ መዓስ ትወፅኦ ከመይ ጌርካ ትወፅእ ከመይ ጌርካ ክንሰብ ትሕጉሶ ሓንዲ በዲ ከምፅእ ኢልካ ገሊልካ ክትደርፈሉ ንሰብ ከመይ ጌርካ ክትእትዎ ናብቲ ስምዒት ሕጂ እዚ ትምህርቲ እዩ ዘምፃእካ ናብኡ ማለት እዩ ብተመክሮ ግን ደላይካ ክትብል ትኽእል ኢኻ ድሓር ኣበይ ከም ትደርፍ ክትፈልጥ ኣለካ ንምንታይ ዓላማ ኢካ ትደርፍ ዘለካ እዚ እውን ንባዕሉ ኣብ ትምህርቲ እዩ ድመፅ ማለት እዩ ኮንሰርት ክተቕርብ ደሊኻ ፈስቲቫል ኢካ ትደርፍ ደሊኻ እንታይ ዓይነት ኣደራርፋ ትጥቀም ማለት እዩ ንኣኸበኛ ዲኻ ከተስምዑ ደሊኻ እንታይ ኢኻ ክትገብር ካልእ ዝተፈላለዩ ንጉንበት ንካልእ ዝብል ን20 ሰነ ኣብዚ እንታይ ዓይነት ድምፂ ኢኻ ክተውፅእ ከመይ ጌርካ ኢኻ ክትቐርብ ሕጂ እዚ ትምህርቲ እዩ ዝቕልሶ ማለት እዩ ንኩሉ ብሆ ንድሕር ክትቆረጦ ኮንካ እዚ ይሃሴካ ንዓኸን ድምፅኻ ትህሰ ዋላ ኣብ ሰብ እናተመናኻ ክትከይድ ትኽእል ኢኻ ንድሕር ሓድሽ ቴክኒካት ሓድሽ ፈጠራታት ነቲ ህዝቢ ንዓኻ ኩሉ ግዜ ኣለካ ብትስራሕ ማለት እዩ
1: ወዲ ተኣካል ናይ ስልጠና መንእስያት ሞይኦም ንምስፋሕን ደረጃ ንቕሓቶም ንምብራኽን ቀጻሊ ተበግሶታት ብምውሳድ ኣብነታዊ ዝኾነ ስራሕ ክዓሙ ዝፀንሐዮም ነታ ካልአይቲ ጉጅለ ሰልጠንቲ ዝተዋህበ ኩርናዕ

0: ስልጠና ድማ ኣብ ሃገርና ንፈለማ እዋን ዝተዋህበ ስልጠና ኣልያ መድረኽ እዩ። ኣብዚ ስልጠና ተራ መራሒ መደብ ብመራሒ መደብ ክምለኹ ዘለዎም ዓቕምታት፣ ክኽተሎም ዝግብኦም ኣገባባት፣ ብቕዓት መራሒ መደብ ዝዕቀነሎም ረቑሒታት፣ ብሉጥ መራሒ መደብ ዘብሉ መምዘኒታት ብግብርን ክልተ ሓሳብን ዝተዋሃደ ስልጠና እዩ ነይሩ።
1: እቲ መምዘኒታት በቲ ክልተ ሓሳባዊ መዳይ እንዲና ንቀድም ነቲ መምዘኒታት ኣውፂናዮም። ሓደ ካብኡ እቲ ርእሰ ተኣማንነት ዝብል እዩ ዝለዕለ ሸፈነ እትህቦ ማለት እዩ ክሳብ 25 ሚእታዊት ክሕዝ ይኽእል እዩ። ካልእ እቲ ናይ ምብሃል ክእለትካ ኣብቲ ምርኢት ኣብቲ ዝዳለዎ ምርኢት መመረቕተ መፅሓፍ ክኸውን ይኽእል እዩ፣ ምምራሕ ወግዓዊ ፅምብል ናይ ናፅነት ክኸውን ይኽእል እዩ፣ ዝኽሪ ናይ ሰማእታት 20 ሰነ ክኸውን ይኽእል እዩ። መምስቲ ዓይነት ምርኢት ዝኸይድ ዝተፈላለየ ክእለታት ናይ ምምራሕ ከም ዘሎም ካብ ናብ ንኡስ ምርኢታት ወይ ድማ ንኡስ መደባት ከመይ ጌርካ ተተኣሳስሮ እንታይ ዓይነት መሰጋገሪታት ትጥቀም ዋላ እውን እቶም ኣጋይሽካ ዕዱማትካ ከበዓል መን እዮም፣ ናይ ክብሪ ዕዱማት ኣለው፣ ምስ ፕሮቶኮል ዝተኣሳሰር ነገር ኣሎ፣ ምስ ኣዝዮም ኣገደስቲ ሰባት ወይ እውን እዞም ቪኣይፒስ ንብሎም ምስኡ ዝተኣሳሰር ክትፈልጦ ዘለካ ከም መራሒ መደብ ኣሎ ማለት እዩ። ካልእ እቲ ወግዓዊ ነገራት ናይቲ ሃገር እውን ክትፈልጦ ኣለካ። መዓዝ ዝክረ ሰማእታት ትገብር፣ መዓዝ ኢኻ መዝሙር ትዝምር፣ ሃገራዊ መዝሙር ትዝምር፣ ብኸመይ ተካውኖ ነዚ ነገራት እዚ ናቱ ናይ ገዛ ርእሱ ፍልጠት ስለዝሓትት ኩሉ ድማ ሓባራዊ መረዳእታ ሒዙ ክኸይድ ስለተደልየ ኣብ ቦትኡ ምስ ከደ ከዓ ከከም ዓቕሙ ኣብቲ ዝኽእሎ ክሳተፍ እዩ ማለት እዩ። ገሊኦም ኣብ ምምራሕ መፅሓፍቲ መመረቕታ ናይ መፅሓፍ ክእለት ዘለዎም ክኾኑ ይኽእል እዮም። ገሊኦም ኣብ ዓበይቲ ሃገራዊ በዓላት ከም ፅምብል ናፅነት ዝኣመሰለ ኣብኡ ይሳተፉ፣ ገሊኦም ከዓ ኣብ ናይ 20 ሰነ ክኸውን ይኽእል እዩ ማለት እዩ። ስለዚ ከከም ክእለቶም ከከም ዝምባልኦም ዝተፈላለየ መደባት ክመርሑ ከለው ሲ ከመይ ገይሮም ስርዓት ብዝሓለወ ብሰነድ ብዝተሰነየ ስክሪፕት ሒዝካ ከመይ ጌርካ መደብ ትመርሕ ኣብኡ ናቲ ልምምድ ጌርናዮ ማለት እዩ።
2: ዝኸበርኩምን ዝኸበርክንን እንቋዕ ብድሓን መፃእኩም።
3: ሎሚ እዚ መዓልቲ እዚ ንምፅምባል ዕድሜና ኣኽቢርኩም ምሳና ስለ ዘለኹም ብሽማ ኣዳሎቲ ምስጋና ይፅሓኹ።
0: ካብቶም ተምሃሮ ገለ ናይ ክእለት መምራሕ መደብ ተመክሮ ዝፀንሖም ክኾኑ ከለዉ ገለ ድማ ኣብ ዙርያ እቲ ጥበብ ዘለው ነዚ ስልጠና ዘለዎ ኣገዳስነት ብምርዳእ ዝተሳተፈን እዮም።
4: ብዙሕ ኣጋጣሚ ብፍላይ ኣብዚ በዓል ናፅነት መዓልቲ ሰማእታት ኣብ ዝተፈላለዩ መንግስታዊ ዝውድብዎም ስራሓት ከም ኣላይ መድረኽ ኮይነ ክሰርሕ ፀኒሐ። ብፍላይ ኣብ ኣብያተ ትምህርቲ ከዓኒ ምስቲ ናይ ስነ ጥበብ ሞያ ሓደሓደ ብግጥሚ ብድራማ ብካልእ ካልእ መንገድታት ይንቀሳቀስ ስለ ዘለኹ ከም ኣማተር ስነ ጥበባዊ ኮይነ ኣብ ብዙሕ ንጥፈታት እዚ ስራሕ እዚ ክሰርሓሉ ፀኒሐ። እዚ ሓፂር ስልጠና እዚ ሓደ ገዚፍ ዝኾነ ኣምር ናይ መራሒ መደብ ኣብ ሓፂር እዋን ክኸስበሉ ዝኽኣልኩ ትምህርቲ ይህብኒ። ምክንያቱ ኣብ ብዙሕ ኣጋጣሚታት ክእለት ዘረባ ኣይኮነን ንመራሒ መደብ ዝሕግዘካ። እንታይ ደኣ ሕጊ ተመርኪስካ መምርሒታት ተመርኪስካ ትኸዶ ነገር እንድሕር ዳኣ ኮይኑ ግን ኩሉ ግዜ ኣብቲ ትኸዶ ስራሕ ውፅኢታዊ ዝኾነ ስራሕኻ ተቕርብ። ብዙሕ ኣጋጣሚታት ኣብቲ ቅድሚ ሕጂ ንኸዶ ዝነበርና ኣካይዳ ካብቲ መድረኽ ምስ ወረድካ ብዙሕ ርእቶታት እዩ ዝቐርብ። ከምዚ እንተትገብር ከምዚ እንተትገብር እዚ ተዝኸውን እዚ ተዝኸውን ዝብሉ ብዙሓት ርእቶታት እዮም ዝቐርቡ። ሕጂ ግን ንዕኡ ኣውሒድና ኣብ ቀፃሊ ከዓ ነቲ ፕሮፌሽን ካባና ንላዓሊ ነቶም ብድሕሬና ዝመፁ ዘለዉ ሰባት ኣብነታት ኮይንና ክንሰርሕን እቲ መልእኽቲ እውን ንዕኦም ክነመሓላልፈሎም ንዕኦምን ብዘምህር መንገዲ ክንከይድ ኣብ ቀፃሊ እዚ ስልጠና እዚ ኣሸክምና ዘሎ ሓላፍነት ቀሊል ኣይኮነን።
5: ሓደ ድሕሪ ሓደ ንምስትምቃሉ ናባኹም ኣቢልና ኢና ኣለና የቐኒየኒ።

ከምና ግን መራሒ መደብ ከም ክእለት ዳኣ እምበር መራሒ መደብ ተዋዛያይ ኮሜዳን ክኾውን ኣለዎ ዝብል ሕጊ የለናዊ ማለት እዩ። ሓደ መራሒ መደብ ሲ ነታ ንሱ ዘድልዮ ስርዓትን ነጥብን ላይ ሒዙ ክኸይድ ኣለዎ፣ ግዜኡ ብግቡእ ከመሓድር ኣለዎ። ኣዕላላይ ምዃን ግን ጌጋ እዩ፣ ከም ጌጋ ኢና ሒዝናዮ ማለት ግን ኣገዳስነት ንድሕር ኣለዎ ኮይኑ ተዋዛ ተእቶ ኸያ ከዓ ተመራፂ ይኸውን። ሕጂ ከምዚ ናይ ምኽላስ መደብ እዩ ነይሩ። ኩሉ መራሒ መደብ ተኣኪቡ ይኽለስ እዩ፣ መብዛሕትኡ መራሒ መደብ እዩ ነይሩ። እዛ ዝነበረ ስልጠና ግን

ወይቶም ስርዓታት ወሲድናዮም ናይ ስርዓት ትምህርቲ እዩ ነይሩ ዝሕጂ ምእተዊ ልክዕ ከምዚ ድራማ ምሽ ምእተው ትብል ክላይሜክስ ገለ ትብሎ ልክዕ መራሕመድ ብቃኹም እዩ ንሰላምታ ዝኸውን ምእተው ኣለዎ መላገቢ ዝኸውን መድረኻት ኣለዎ ካብቲ ሓደ መድረክ ናብቲ ሓደ መድረክ ንምልጋብ ክእለት ዘለዎ ወይ ከዓ ጥበብ ዘለዎ መራኽብ ነገር ክትገብር ኣለካ መዛዘሚ ክትገብር ኣለካ ዝያዳ ከምዚ ምሻሎ ክትፈትዎ ዘገድድ ዓይነት ሞያ እዩ።

0: መራሕ መደብ ሓደ ምርኢት መሳጢ ኮይኑ ክቕፅልን ወይ እውን በንፃሩ ኣሰልቻው ንክኸውን ዝጠሉ ተራዩ ዘለዎ ብቕዓት መራሕ መደብ መልእኽቲ ትሕዝቶታት ብዝግባእ ክመሓላለፉ ኣብ ምግባር ዓብያ ኣገዳስነት ዘለዎ ምዃኑ ኣብቲ ስልጠና ተንፀባሪቑ።
1: እቲ ፆር ቀሊል ኣይኮነን መራሕ መደብ እቲ መደብ ወይ እቲ ምርኢት እንተክፅብቅ እንተክፍእ ኩሉ እቲ ፆር ኣብ እዩ ዘሎ። ምክንያቱ መራሕ መደብ ምስ ወደብቲ ኣካላት ይረኸብ እዩ። ምስ ኣቕረብቲ ኣብ መድረክ መፂኦም እንተ ሰሚናር ድዮም ከቕርቡ፣ እንተ ወረቐት ድዮም ከቕርቡ፣ ወይ እውን ስነ ጥበባዊ ምርኢት ድዮም ከቕርቡ፣ ምዞም ሰባት እዚኣቶም ብቀረባ ክላዘብ ወይ ድማ ክራኸብ ኣለዎ። ካብኡ ናብኡ ከ ኣለው ከ ሰብ ሞያ ናይ ቴክኒክ ኣለው፣ ናይ ብርሃን ኣለው፣ ናይ ድምፂ ኣለው፣ ምዚኣቶም ውን ክወሃሃድ ኣለዎ። ብዓብዩ ዳሕራ መጠረሻ ከ ኣብቲ መድረክ ምስ ደየበ ነቲ ኣቕራቢ መደብን ነቶም ተዓዘብትን ኣራኻቢ እዩ ማለት እዩ። ኣራኻቢ እዩ፣ ኣንጋዲ እዩ ዝኸውን ዘሎ። ስለዚ ኩላታ ፆር ኣብያ ትወድቕ ዘላ። ብድሕሪት ዘሎ ፀገም እቲ ተዓዘበ ኣይፈልጦን እዩ። ስለዚ እቲ ፀገም ካበይ መፂኡ ብዘየገድስ ነታ ፀገም ፀይርዋ ዝዲብ ናብታ መድረክ እቲ መራሕ መደብ እዩ። ስለዚ ሃጓፋት ከይጓንፍ ፀገማት ከይጓንፍ ከሎ ጌና ምድላዋት ክገብር ከም ዘለዎ ኣቕራቢ መደብ ነቶም መደብ ዘቕርቡ ሰባት ወይ መራሕ መደብ ማለት እየ ነቶም ዘቕርቡ ሰባት ኣቐዲሙ ክረኽቦም ኣለዎ። ናቶም ታሪክ ሓፂር ታሪክ ድሕረ ባይቶኦም ከፅና ኣለዎ። ምስቲ ዘቐርብ ዘሎ ምርኢት ዘለዎም ዝምድና እንታይ ክፈልጥ ክኽእል ኣለዎም። ኣብቲ መድረክ ምስ መፁ እንታይ እንታይ ክቕርቡ ክፈልጥ ክኽእል ኣለዎ ማለት እዩ። ስለዚ ካብ ናብ ንኡስ መደብ ክሰግር እንከሎ ከላግቦ ከሎ ነቲ መደብ ተዳሊሉ ክመፅእ እንከሎ እቲ መደብ ይፅብቕ፣ ተዓዘብቲ ከዓ በቲ መደብ ገለቁም ነገር ሰኒቆም ይኸዱ ይፅብቀሉ ከዓ ማለት እዩ። ንሱ ከዓ መጎስ ረክብ።

ወዲ ስቡ ኣስፊሩ መዝገቡ ጓል ስቡ ኣስፊሩ መዝገቡ እኽታሙ ንኹሉ ሓሒቡ ጋማእሲር ሕንን ዋዓጊቡ ኪዳን መርየ ፀኒ ዓለም ሊመ ፍረኸርሶም በፂዑ ሕነባማ ኪዳን መርየ

ወለስክይ ገጸል ሰንክሳረ ውዕሉ ይጸወ ምድረ ባሕሪ ረዚን ታሪኽ ኣሎ ዘይተነግረ ዓጽሚ ደምና ለዝጸንበረ ይተሓተቱ

0: ሓንሳብ ሞ ሓንሳብ ዘያማይ ሓደ ረዚን ታሪኽ እዩ ዘልዕል ዘሎ ረዚን ታሪኽ እዚ መርዓ ናይ ዓወ ስሌማንን ሰምሃር ተወልደን እዩ ኣዲ ዓወት ሓሊማ ጓል መሓመድ ትበሃል ኣደ ሰምሃር ከዓ ኽበረት ጓል ሃይለ ሓቂ እዩ ሓወቦታትን ኣኮታትን ናይዞም ቈልዑ ኣብዚ ውራይ ተረኺቦም ኣለዉ ይኹን እምበር እዚ ውራይስ ኩሉ ህዝቢ ኢደይድ ካይሉ ዘካይዶ ዘሎ እዩ ስለምንታይ ግን ናይ ህዝቢ ውራይ ኮይኑ ስለምንታይ ናይ ህዝቢ ውራይ እቲ መልሲ ኣብ ቦታ ንግደት እዩ ዘሎ
1: ኣቶም ሰባት እዛ መርከብ መመሊሰ እያ ትፅግዓና ዘ መመሊሰ እያ ተኽበና ዘሎ ተቐላጢፍና እንዶ ሓደ እዩ ንግበር
2: ከምዚኣ ትፅንክር መዓልቲ እኳ ኣጋጢማትኒ ትፈልጥ ከበብ ኣብ ባሕሪ ከበብ ኣብ ደሴት ወዲ ግርመ ደጋጊምካ ስክፈት እናዛረዱ ይሃሎ
3: ሃሎ በርቂ ሰምዐን እንደለኻ በርቂ ሃሎ ሃሎ በርቂ ኣብ መስመር ዘለኻ
4: ማዕበል የለ ጃልባላስ በሉ ኣኺልዋይ ጠሊማትነ ካልእ ብላሓት ንና ድንበር ካብዚኣ ሰሪፍና ኢና
2: ብፆት ብሓቂ ናበይንኡ ከም ንቐርብ ናብ ድሕነት ዲናና ሞት ንምግማቱ ኣሸጋሪ ግን ከዓ ቅንጣብ ጣዕሳ ይብልናን እቲ ዝግበር ብብቕዓት ፈጺምናዮ ኢና ኣቦም ዕፀላ ብምእታው ዓንዲ ፍቑ ዝሰብር ልዕሊ ኩሉ ከዓ ስነ ኣእምራዊ ጭንቀት ዝፈጥረሉ ስርሒት ኣካይድና ኢና ስለዚ ዋላ እኳ ኣብ ዝለዓለ ናይ ምስዋእ ተኽእሎ እተሃለና ዘጣዕስ የብልና በቲ ሓደ ሸነኽ ከዓ ካብዚኣ ተጣቢብና ክንወፅእ ተኽኢልና ንውድብናን ሃገርናን ደብሎት እዩ
1: ዋላ ሃይለ እዛ ፀሓይ መመሊሰ እያ ናባና ትወርድ ዘላ እዛ መርከብ ከዓ ትኽበና እያ ዘላ
4: ስለዚ
1: ሓዲ ከይንተርፍ ብላሽ ከይንጠፍእ ገለ ነገር ንግበር
4: ገለ ንግበር ዘይኮነ ከምዚ ንግበር ክትብል ኳ ዝበኣካ ድባሻ
2: ባሕሪ ዝብልዎ

0: ጀምዓ እዛ ሓንቢስካ ምውፃእ ትብል ምርጫ ኣይደገፍኳን ኣሎ
1: ይሄ እንተኾንካ ሰመረ
0: እንብዒ
1: ዋ ካብ ኩላትና ንስዋ ሓንቢሶም ዝኽእሉ እንተወፁ ፅቡቅ
2: ሓንቢሶም ዝኽእሉ ውፁ ሓንቢሶም ዘይክእሉ ትረፉ እንታይ ውሳኒ ደቀ እዚ
3: ሓሳብ ነምፅእ እንዲ ክትብ ዘለካ ጓል ሃይለ ኣነ ፍልይ ዝበለት ሓሳባት ኣላትኒ ንኻ ክንዳዮም ነንጥፋ
1: ብኸመይ
3: ክንምሳና ኢለን ክቐርባና እንድን ሽዑ ነነጢቕና ናብታ መርከብ ንጂብ ንራፋተት
2: እብየ ኣባልዓ እንጀራ ኮይኑ
3: እንታይ ኣባልዓ እንጀራ ኢልካ ትቆናፅቡ ሓሳብ ተሊካ ናትካ ምፅ
2: ኣብ ሰበገሰ ሓሳብ ክርእተይ ዘይብ
3: እሞይት ዋራዘወ ድባሻይ
2: ኣይተዋራዘኾ ናተቆላ ኣፍካ
1: ብስርዓት ኣርኪብኩም ከዓ ስኸትኩም ኣብ ባሕሪ ኩ ኢና ተኸቢብና ዘለና ኣነ ነታ ጓል መሓመድ ደበገሰ ታርእቶ ክድግፍ እቶም ምሕንባስ ትፍትኑ ውፁ ጀማል ዮሴፍ ሰመረ
0: ከምኡ የሓይሽልክ ጓል ሃይለ
1: ኢለ ኣለኹ
4: ትእዛዝ እዩ ክኽበር ነይርዎ ሰለስተና ማለት ጀማል ሰመረን ዮሴፍን ብረትና ብጎማ ሸፊንና ክንሕምብሽ ጀሚርና ነዊሕ ከይከድና

0: እቶም ቆልዑ ገለ ኣጋጢሞም ኣሎ።
1: ሓደ ብፅም ዝቐርብሎ
2: ኣታታት ጀማል ጀማል ጀማል ርዳ ኢለታ ርዳ ኢለ ሰመረ ጥሒሉ
3: እንታይ ትብለላ ከይሰምዓካ ዘሎ
2: ሰመረ ጥሒሉ ርዳ እዩ
4: ግዜ ሃበናን ሰመረ ተሰኪምና ናፍታ ደሴት ምምላስ ሂወት ኾነ ድሕን እኳ እንተፈተና ኣይሰለጠና ተሰውዩ

0: ሰልም ክትብል ከለኻ ግን ከመይ ማለት ከ ኢልኩም ይሓተትኩምን ሓንቲ ጫፍ ሒዝኩም ይኹም ኢልኩም ድ ትብሉ ኣለኹ።
1: ምስላም ዶ ካልእ ቋንቋ ኣለዋይ ምስላም ምስላም እያ ኢትካ መሃብ ናይ ከም ፀላ ደሊ እዙ
0: ዝጓልዓ ዘይተጠንቅቕልና ጓላ ኢለ
2: ኣይትውዖ ዶ ድግርሜ ስለምንታይ ኢድና ንሃብብላ ኣለኹ ስምዑ ንብለና ኣሎ ንስማዕ እዮ ቀፅል ወዲ ባሻይ
0: ተማም ንግዜኡ ተሰሪዕና ኢድና ነልዕለለን ክንስልም ኢና ንበለን ሽዑ ክሕዛና ኩለን ክወፃ እንድን ኣድራጋ ተኹስ ንጅምር ንረፋተ
1: እዚ ዳ ንሰልም ዘይኮነ
2: ኣንታ ወዲ ባሻይ እንታይ ዳ ኹን ካብ ዘይተደልየ ስምዒት ተትወና ኣታ ዝሓሳቡ ንዘትየላ እዚኣ እውን ደሓን ኣመራፂ ትመስል
3: ኣብዛ ወዲ ባሻይ ዘምፃእ ሓሳብ ርኢቶይክን ኢድና ምሳል ዓልናለን ኣብ ዘለዎ ኮይነን ርሽሪሽ ተበላና
2: ኣይ ምርሽራሽ እኳ ይገብሮኦን ወዮ ድማ ረኹ ተጋደልቲ ረኺበን ኣነ ስክፍታይ ክንስልም ኢልና ኢድና ምሰል ዓልና ኢድኩም ኣብ ርእስኹም ግበሩ ኢለን ካብ ብረትና ፈልየን ናይ ብሓቂ ከይማርኻ
0: ሓሳበይ ተረዲእኹምሞ እንተሊኹም ክማርኻና ክሃርፋ የን ደቂ ኣንስትዮም ሳናኹም ዘለዋ እንተፈሊጠን እሞ ኸዓ
1: ክልህዝዛየን
0: ልክዕ ኣለኻ
2: ስምዑን እንዶ ፍርቀን ናባና ዝመፃ ፍርቀን ብረተን ኣናፃፂረን ዝሕልዋ እንተኾነኸ
3: ቀንዲ ተስግእ እዛ ጓል ሃይለ ዝበለተ
2: ያ ጀምዓ በዚ ኢልካ በቲ እዛ ምርጫ ሓደጋ እያ ዓቢ ኣነብተን ናይ ዓንተ ወይ ክምለስ እየ ብሕልፊ ብሕልፊ እዞም ክልተ ጨለቅዕ ቆልዑ የሴፍን ወዲ ግርመን ብቐዳምነት ክወፅ ኣለዎ
4: ኣነ ብወገነይ ከዓ ክልተይኹን ሰብኡትክን ኣብታ ባውፍያት ዝተሰውኡኽን ክትወፅ ኣለክን እየ ዝ ሓቀይ እንዲ ያ ጀምዓ እቶም ኣብ እንዳ ህፃናት ዘለዉ ደቀን ኣቦታቶም ስኢኖምስ ኣዴታቶም ከዓ ክስኡኑ
2: ስማዕ እስኪ ጀማል እዘን ቅሪብ ከያን ዘለካ ክልተ ጠዋሉ ሰሰለስተ ኮይንና ክንፍትነ ንኽእል ዶ
0: ኣብ ዋጋ ዕዳጋ ኢናኣቱ ኢና ዘረባይ ዘይትሰምዑ እንተ ኮይንኩም ኣነ ዝገብሮ ኣለኒ
2: እንታይ ክትገብራታ
0: ኣብዚ ቓልዕ ደንደስ ወፂ ኣብዝለና ብሎ ንፀላይ
2: ተጸሊልካ ዲኻ ወዲ ባሸ
0: ተጸለልኩም ንስኹም እዮም ጓል ሃይለ
2: ኣነ ጓል ሃይለ ባሕሪ እምበር ጉድ ገይሩና ኣብ መሬት ትድኸውን ከምዚ ኢልና ዮም ተጋራጨና ኩሉ ካብ ዘለካ ያጠንቃ ሰጥበል ሕጂ ናይ መወዳእታ ትእዛዝ ደመሓላለፈሉ ሰዓት ኣኺሉ እዩ ጓል ሃይለ ስለ ድኾንኩ ኮንኩ ንድእዝዞ ዘለኹ ትእዛዝ ውድብ ህዝባዊ ግንባር እዩ ክትግበርካ ኣሎ

ግርም ምስ ወዲ ባሻ ይደቋቅ ይብለ ጀማል ንጓል መሓመድ ሒዝካ ኣብታ ሓንቲ ጣውላ ወዲ ግርመን ዮሴፍን ከዓ ኣብታ ሓንቲ ጣውላ ደይብኩም ትፍትኑ ኣነ ኣቓልቦ ፀላእ ንምጥዋይ በቲ ተኽሲ ክኸፍት እየ ዘውዓለና ንውዕፍ እዚ ወዲ ሓንኩ ሕቶ ርእቶ የለን ተበገስ ተበገስ በጠበጥ

0: ስማ እስኪ ወዲ ዋሻይ፣ እዞም ደቂ ዳ እንታይ ይዳናግይዎም ዘሎ?
1: እንድዕኺ ስማ እስኪ ጓል ሃይለ
0: ሃየ፣
1: ንዓይ ከመይ ደ ክትመዝንኒ?
0: ከም ሓደ ጅግና
1: ሓቁዳ በዝቦ ዝነበርኩ ርእቶስ ከመይ ክትመዝንኒ ብለክ ኣሎ።
0: ዋ ኣታሱስ ከስንሓልካ፣ እዞም ደቂ ዳ ናበይ ገጾም እዮም ንክዱ ኣለዉ? ንዓባ ርእዮም ወዲ ዋሻይ።
1: ዋ ናብታ መርከብ ገጾም ዶ ተጠውዮም? ህልኸኛ ኣድኹን ደቂ
0: ጉልባብ ንግበሮ ወዲ ዋሻይ፣ ጉልባብ ንግበረሎም። በጥበል ወዲ ዋሻይ፣ በጢርካ ተኩስ ወዲ ዋሻይ፣ በጥበል
1: ወዲ ዋሻይ። ከ ነይነት ነፍሴ በጥ ክብለላት ፈርሄ ኮ ይኮን ኩርኢቶ ዝብ ነበርኩ። ወላሂለ ዝሓሸ መንገዲ ዓወ ስለ ዝመሰለኒ ነበር።
2: ወዲ ባሻይ ታሪሙ ወዲቑ። እቶም ኣነ ዝነበርኩዎም ኣርባዕተ ኸዓ ናፍታ መርከብ ጸላኢ ተጸጋዕና ተጸጊዕና ቡምባኢድ ምስ ደርበና ኣላ ክትነድድ ጀሚራ። ሓያለይ ወታደራት ከዓ ተዛሕዚሖም። እንተኾነ ንሕና እውን ኣብ ከቢድ ሓደጋ ኣቲና ስለ ዝነበርናስ ጓል መሓመድ ወዲ ግርመን የሰፍን ሽዑን ሽዑዮም ኣብቲ ባሕሪ ትሰውዮ። ኣነ ግን ማረምተይ ፍቑት ዝበለ ስለ ዝነበረስ ቃንዘይ ሓቢአን ግዜኡ ፍቲ ባሕሪ እየ ጸንበለል ኢለ። ጓል ሃይሌ ጠያይታ ኽሳብ ዝንገፍቲ ትኩስ ነይራ። መርከብ ጸላኢ ኸዓ እናነደደ ተጸጊዓታ። ሻቡ ሓደ ኻብኦም ረይ ዘይክወል ድራማ ተኸታቲለ መርከብ ክትጽጋዕ፣ ጓል ሃይሌ ኣብ ልዕሊ ኣቦምባ ክትዕልብ፣ መርከብ ጸላኢ መሊሳ ክትባራዕ፣ ካብ ዝተረፉ ወተሃደራት ካብቲ ባርዕ ነጢሮም ንጓል ሃይሌ ክኸብዋ።
3: ድምፂ ይሰማ
4: እንዴ?
0: ጭኩነኝ
4: ሴትናት ኣንተ

0: ኸዝ ምስዓር ከመሰተ ስከስከ ኣታ ንበይነ ደ ተሪፈ ብቶት ብቶት ወዲ ግርመ ባል መሓመድ
1: ኢለ ፀዊዐ ሻዊ ብሕርቃ ካብ ብስልጥረ ከም ዝበሃል ኣነ ንበይነይ ወፂእ ወፂርካ ዝውዳው ከኣዶ ኮይኑ ሓሊፉ የግዳስ ነዘን ካልአን ቅያታት ክነግር ግዱ ኮይኑስ ንጣር ንጣር ተሪፍና ተሪፍና እቶም ሰባት ነዚ ክነግር ተሪፍና እሞ ንኺዶ ናውራ ኢና ናብ ንግደት ባሕሪ

0: ክምስረት ከሎ ሲ ወይ ክሕሰብ ከሎ ክሳዕ ክንደይ እቲ መንግስቲ ንርሑቕ ጥምት ዝተፈላለዩ ዕላማታት ሃልዎ እንተይልካ ውን ወላ ዝኾነ ነገርታሽ ምግበርሲ ግን ክሳዕ ክንደይ ንርሑቕ ከም ጥምት መንግስቲ ዘርእካይ ማለት እዩ ኣብዚ ቴማ ናይ 25 ዓመት እንተሪኢኹሞ እውን ለሲ ሰዋስ ዕቱብ ምርጫ ንውሑስ መፃኢ ሰዋት ኢልካ ከዓ ሃገራዊ ኣገልግሎት ማለት ስለ ዝኾነ ሲ እቲ ሃገራዊ ኣገልግሎት ናይ ብሓቂ ዕቱብ ምርጫ እዩ ነይሩ ንመፃኢት ናይ ኤርትራ ወይ እውን እቲ ህላውነት ናይ ሃገር ንምውሓስ ዝተወስደ ተበግሶ ቀሊል ነገር ኣይኮነን ማለት እዩ ስለዚ ኣበርክቶ ናይ ሳዋ ኣብ ዝተፈላለዩ ኣጋጣሚታት እውን ክግለፅ ፀኒሕ እዩ ኣብዚ ማዓስከር ወይ ኣብ ሳዋ ሰልጢኑ ዘሎ ብዙሒ መንእሰይ ደርግቲ የብሉን
1: ኣዋጅ ሃገራዊ ኣገልግሎት ኤርትራ 26 ዓንቀጻት ዝሓዘን ብቁፅሪ 11 እዝባር 1991 ዝተመልከተ ኣዋጅ ሃገራዊ ኣገልግሎት ብ6 ሕዳር 1991 ናብ ህዝቢ ተዘርጊሑ ካብ ሓፂር መግለፂ ዝብገስ ኣዋጅ ሃገራዊ ኣገልግሎት ሙቓም ሃገራዊ ኣገልግሎት ኣብ መዳድባ ሃገራዊ ኣገልግሎት ናይ ኣገልግሎት ግዜ ካብ ኣገልግሎት ናፃ ዝኾኑ ሰባት ወረቐት ምስክር ምምዝጋብን ምዕዳል ካርድን ሃገራዊ ኣገልግሎት ብሓፈሻ ንምሰላትን ግቡኣት ሃገራዊ ኣገልግሎትን የጠቓልል እዚ ቀዳማይ ኣዋጅ ሃገራዊ ኣገልግሎት ኣብ 1995 ብኣዋጅ 82 እዝባር 1995 ተኣሪሙ መደብ ሃገራዊ ኣገልግሎት ንምጀማር ዝቐረበ ሓፈሻዊ ምኽንያታት ዓሚቕን ብዙሕ ሸነኻት ዘለዎን እኳ እንትኾነ እቲ ሰፊሕ ዕላማ ብፀጥታዊ ልምዓታዊ ባህላዊ ትምህርታውን ህንፀት ሃገርን ዝምልከት ርእቶታትን ሸነኻትን ዝተደፋፍእን ዘጠቓለልን እዩ ነይሩ
2: ቅድስትን ብርክትን መዓልቲ ያታ ቀዳማይ ዙርያ ኣብ ሰዋ ዝወረዱላን ዝተዓለሙላን ከምኡ ኢሉ ከዓ ቀፂሉ እንታይ ማለት እዩ ንዚ እዚ ዙርያታት እዚ ጀሚርና እንተዘይነብርሲ እቲ ሓደጋ ኣዝዩ ገዚፍ ምኾነ እየ እዚ እቲ ሃገራዊ ኣገልግሎት ጥይት ናይ ወያነ ምስ ወፀስ ብሙሉእ ጣይሱ ዝነበረ ተጋደልቲ ጣይሶም ዝነበሩ ተጋደልቲ ኣብ ልምዓት ወፊሮም ዝነበሩ ተጋደልቲ ብሓደ ሓደ ኩነታት ናብ ልምዓት ዘይወፈሩ ሃገራዊ ኣገልግሎት ብሙሉኦም እዮም ውሒዞም ዓቕልና ክሳብ ዝፀበና እዮም ኣለና ክኢልማ ዚ ሃገር ካብኡ ከዓ ተሰዊኦም ሰንኪሎም ኩሉ ነገር ማለት እቲ ክፈል ዝግብኦ ዋጋሲ ከፍ ኢሎም እዮም ከምኡ ስለ ዝኾነስ ሃገራዊ ኣገልግሎት ምጅማሩ ሓበን ናይቲ ሃገር ኩርዓት ናይቲ ሃገር ሓደ ዓብዪ ተመክሮ ዝቐሰምናሉ መድረኽ ይክበሃል ክኣል እዩ
3: ክምስረት ከሎ መጀመርያ ነዚ ሃገራዊ ኣገልግሎት ንልምዓት ተባሂሉ መንእሰይ ኩሉ በቢ መገዱ ገለ እንተኸይዱ ካብዚ ዲስፕሊን ርሕቁ ካልእ ነገር ክኸይከውን እቲ ናይ ሰውራ ዝነበረ ኣብ ሰውራ ዝነበረ ክብርታት ከዓ ክወሓስ እንተኮይኑ መንእሰይ በዚ ናይ ሃገራዊ ኣገልግሎት ኣገባብ ክንከይድ ተመሪፁ ኣዋጅ ተኣውጁ በቲ ኣዋጅ መሰረት ከዓ ኩሉ እቲ ዝምልከቶ ኣብቲ ዕድሚኡ ሲ ክወርድ ከም ዘሎ ተገይሩ ሕጂ ኣብቲ መጀመርያ ተዓሊም ጥራይ ሽዱሽተ ወርሒ ንዕልም ድሕሪ ሽዱሽተ ወርሒ ከዓ ካልኦት ትመፁ ንዖም ዓሊምና ነውፅእ ከም ዝናለ ከይፀኒሕ ድሓር ግን ኣብ 2023 ቤት ትምህርቲ ዋርሳይ ከኣሎ መንእሰያት 11 ክፍሊ ተማሂሮም 12 ክፍሊ 11 ኣብ ዓዶም ተማሂሮም 11 ተወድኦም 12 ክመሃሩ ንሳባ ወርዱ ኣብዚ እቶም ነጥቢ ዶምፁ ነጥቢ ኣምፅኦም ኣብ ኮሌጅ ዝኸዱ ይኸዱ ማሞስ ኮይኑ ነጥቢ ናይ ሞያ ስልጣሽሙ ክወስድ ከዓ ዝተፈላለየ ዓበይቲ ቤት ትምህርቲ ማሞስ ንብሎ ምስ ህንፃ ዝተኣሰር ምስ ኤሌክትሮኒክ ዝተኣሰር ምስ ናይ መካኒክ ድዩ ናይ ኣውቲስትነት ኩሉ ኮታ ብሓፈሽ ቴክኒካል ስኩል ክወስዶ ዝግባእ ቤት ትምህርቲ ተሰሪሑ ኣብዚ ብርክት ዝበለ ቁፅሪ በቢ መይኡ ይስልጥን ነይሩ

በቲ ብትምህርቲ ወርሳ ይከኣሉ ናይ 12 ክፍሉ ክውዱ ማትሪክ ምስ ገበሩ ከዓ ሰርቲፊኬት ዶምፁ ኣብዚ ናይ ሞያ ስልጠና ይወስዱ። እቶም 12 ዝሓለፉ ከዓ ዘይሓለፉ ከዓ ኣብ ተፈላለየ ናይዚ ሃገር ዘሎ ስራሓት ዋላ ኣብ ሰራዊት ይኸውን ኣብ ዝኾነ ኣብ ሓይልታት ምክልኻል ኣብ ካልእ ዝተፈላለየ ተመዲቦም ዝሰርሑ ፀኒሖም ኣብ ኩሉ ተዋፊሩ

ተማሃረ ወይ ቴክኒካል ዝተማሃረ ወይ ገለ በትንበት ቃ ሰዋ ዘፍርየቶ መንእሰይ ማለት እዩ። እዚ ኩሉ መምህር ኣብ ዝተፈላለየ ዞባታት ናይዚ ሃገር ዝምህር ዘሎ መምህር ብሰዋ ዝሓለፈ መምህር እዩ። ሓኪም ኢልና እንተመፂና ዝኾነ ኩርናዓት ናይዚ ሃገር ኣገልግሎት ናይ ሕክምና ዝገብር ዘሎ መንእሰይ ብሰዋ ዝሓለፈ እዩ። ስለዚ እቲ ኣበርክቶ ናይ ሳዋ ፀብፂብካ እውን ዝውዳእ ኣይኮነን። ኣብ ኩሉ ፅላታት ናይዚ ሃገር ዘበርክት ዘሎ መንእሰይ ፍረ ናይ ሳዋይ ማለት እዩ።

0: ርሑቕ ዝጥምትን ብስትራተጅን ዝምራሕ ህዝባዊ ግንባር ኣብቲ ሓርነት ርጉፅ ዝኾነሉ መድረኽ ድሕሪ ናፅነት ክትከል ዝደልዮ ቁጠባዊ ዕብየትን ማሕበራዊ ሕውየትን ዘረጋግፅ ፕሮግራም ይስ ኢሉ ንመስርሕ ህንፀት ሃገር ልዑል ትኩረትን ዓብዪ ኣቓልቦን ብምግባር መንእስያት ዘማእከለ መደብ ክሰርሕ ኣንቂዱ ካብ ፅባሕ ናፅነታት ሒዙ መንእሰይ ገዛ ርእሱ እናተሃንፀ ዝህነፀሉ መደብ ሓንፂፁ ካብ ውዕይን ዘይጭቡጥን ስምዒት ወፂኡ ናብ ትግባረ ነቒሉ ነቲ ብዝተፈላለየ መኣዲ ምጉስጓስ ዝጀመሮ መደብ ንምትግባር እውን ቆሪፁ ተላዒሎም ብልዑል ወኒ
1: ሃገራዊ ኣገልግሎት ብደይብኡ ክኸውን ኣይክእልን እዩ ኣብ ዝኾነ ሃገር ሃገር ክተልምዕ እንትኾንካ ሃገር ክተሃነፅ እንትኾንካ ኩሉ መደባት ወይ ከዓ ሃገር ልዑላውነታ ሓልያ ክትነብር እንተኮይና ሃገራዊ ኣገልግሎት ክህሉ ከሎ ሃገራዊ ኣገልግሎት ንሕ ዘይብሉ እቲ መንእሰይ ኣይጥርነፍኒ እዩ እዚ ንብሎ ዘለና ስራሕ ኣይሰርሕኒ እዩ ልዕሊ ኩሉ ከዓ ዋላ ዝኾነ ስራሕ ኣይስራሕ ዲስፕሊን ዝበሃል ሂወቱ ንክመርሕ ድዩ ኩሉ ዝኾነ ነገር ኣብዝ ሓፀረ ሓፋ ኣቢልካ ዝኾነ ነገር ክተንቀሳቅሶ ድዩ እቲ ዲስፕሊን ዝበሃል እዚ መሰልጠኒ ማእከል ናይ ሃገራዊ ኣገልግሎት ክህሉ ኣሎ ብኡ ከዓኒ ኩሉ እቲ መደብ ናይ ሃገር ዝወፀ መደብ ማለት እዩ ኣብ ንልምዓት ድዩ ኣብ ልዕላውነት ንምኽባር ሃገር ድዩ ኣብ ህንፀት ድዩ ኣብ ዝኾነ ሰዓት ዋላ ገዛ ሃሉ ፀዊዕካ ክተምፆ ዋላ ኣብ ኣህብታት ሃሉ እዩ ተበገሲልካ ክትወስዶ እዚ ሓደ መስርዕ ዝሓዘ ሓደ ዲስፕሊን ብሓደ ድምፂ ንኩሉ ብሓደ ሰዓት ኣብ ደሊካ ተንቀሳቅሶ ሰብ ኢካ ተሃንፅ ዘለካ ገለ ሃገራዊ ኣገልግሎት ነዘይህሉ ግን ስሚኢሉ ጎገፁ ሓዲሩ ከይድ ነይሩ እንትኸውን ኩላና ዮም ፀናሕና ናብዚ ሓደ ብዓብኡ እዚ ንብሎ ፀናሕና ዓላማታት ምህናፅን ልዕላውነት ሃገርን ምክባር ካልእ ካብኡ ዝኸፈ ከዓ ዲስፕሊን ዘይብሉ ተዘርገ ዓዲ ሰራቅን ቀታልን ዘማትን ከታልን ዝበዝሖ ምኾነ ነይሩ ስለዚ እተይ በቲ ናይ ምልምዑን ምህናፁን ጥራይ ኮነ እቲ ልዕሊ ኩሉ ዲስፕሊን ኣሎ ንቕሓት ኣሎ ዝተወደበ ዝተማህረ ዝተሰልጠነ ሰብ ሒዙ ዝኸይድ ዘሎ ኣብ ካልእ ዓለም ከምዚ ናህና ክገብር ይኽእል ዶ ደሞዙ ትሑት ምስ ዘለና ቁጠባ ኩነታትና ንነዊሕ እዋን ተረዲእዎ ንቕሓት ክብዲ ስለ ዝበለ ዲስፕሊን ስለ ዘለዎ ክንደይ ዓመት ገይረ ሎ ታሽሙ ካብ 32 ዝገበሩ ኣባላት ሃገራዊ ኣገልግሎት ኣሎ እዚ ስለምንታይ እዩ ስለ ዘለዎም ናብሮኦም ጥጡሕ ስለ ዝኾነ ኩሉ እቲ ሰብ ክረኽቦ ዝኽእል ሙሉእ ስለ ዝረኽቡ ይኮኑን ኮፍ ኢሎም ልዕሊ ዝኾነ ግን ሓደራ ናይ ስውኣት ናይ ኣቦታቶም ናያታቶም ንምሕላው ድፋዕ ሒዞም ክሳብ ሕጂ ኣብ ድፋዕ ዝፀንሑ ኣለዉ ሃገር ይዘልምዑ ኣለዉ ሃገር ዝሃምፁ ኣለዉ ኩሉ ኣብቲ ዝኾነ ፅላት ናይ ሃገር ኣብናይ ጉልበት ዝሰርሕ ድዩ ናይ ቤት ፅሕፈት ዝሰርሕ ድዩ ሓኪም ድዩ መምህር ድዩ ጋዜጠኛ ድዩ ብምሉእ እቲ ኣባል ሃገራዊ ኣገልግሎት ኣብ ዝነበረ ዘሎ ዝቕፅል ከዓ ዘሎ ኣብ ስራሕ ዝተዋፊሩ ኣሎ እዚ ስራሕ እዚ እንድሕሪ ንሱ ነዘይሕዞ መን መሓዞም

0: ከምኡውን ግዴታታትን መሰላትን ኣባላት ሃገራዊ ኣገልግሎት ብመሰረት እቲ ግሉፅ ሕጋዊ ድንጋገታት ብዘይገለ ፀገም ይሰርሕ ነይሩ። ኢትዮጵያ ኣብ ግንቦት 1998 ኣንጻር ኤርትራ ኩናት ኣዊጃ ገዚፍ ሓይሊ ወራር ኣብ ዝለቐቐትሉ እዋን እቶም ዘይንጡፋት ኣባላት ሃገራዊ ኣገልግሎት ክፅውዑን ክውደቡን ነይርዎም። ሳዋ ዝመልመለቶም መናእሰይ ድማ ምስ ኣያታቶም ብምዃን ሃገር ኣውሒሶምን ልኡላውነታ ኣኽቢሮምን
1: ንህላዊና ብዝኮነ ንድሕር ናፅነት ናፅነትና ደስ ደየበለን ንዋፅነትና ዘይድግፋ ዝነበራ ንከም ዝኮይና ስለዚ ስለምንታይ ሳዋ ንዕላማ ንልምዓት ንህናፅ ተበግሹ ድሓር ግን ኩሉ ነገር ክትመፀኻ ሳላ ሳዋ ተጠርኒፉ ተማሂሩ ዘፀንሐ ባዴላ ናፍራዛን ገዲፉ ብረት ኣልዒሉ ነቲ ናይ ኩሉ ንብሎ ዘለና ውግኣት ዝሓለፍና ተኸላኸሉ ሳዋ ዘዘይትብሉ ሕጂ እንታይ ምተገብረ ማለት እዩ እንታይ ዓይነት ሰራዊት ኮይኑ ምተንቀሳቐሰ ስለዚ ሲ ሳዋ ሲ ቀሊል ተራ ኣይኮነን ሕጂ እውን ብሕጂ እውን ከምኡ እያ ክትፃወት
2: ሰርቢ ዳንካ ንዝናብ ሓድሩ ንኹማና ንኩሉ ናስሚዩ
0: መዲና መንእሰያት ዝብልን ካልእን ስያመን ዝወነነት ማእከል ስልጠና ሓይልታት ምክልኻል ሳዋ ኣብ ዝሓለፈ 32 ዓመታት ኣብ ሰፊሕ ምህናፅ ሃገር ምቕሉል እጃም ከተበርክት ዝፀንሐትን ዘላን ማእከል እያ። ፀጊት 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት ኣሰልጢናን ኣብ ምስልጣንን ትርከብ። ሳዋ ኣብ ዝሓለፈ መድረኽ መርኣያ ፅንዓትን ምኸተን ኤርትራውያን መንእሰያት ምዃና ኣመስኪራ። ልዑላውነት ብዘገርም ፅንዓት ዘረጋገፀን ንኹሉ ማሕበረ ቁጠባዊ ሽግራት ተፃዊሩ ንስለ ሃገሩ ኩለንትንኡ ዝውፍ መንእሰይ ፈጢራ። ንኤርትራ ኩሉ ግዜ ኣለናልኪ ዝብል ብሃገራዊ ኣተሓሳስባ ዝምራሕ ኣእምሮ ነዲቓ።
3: ሰዋ ግን ናይ ብሓቂ ትርጉማ ድሕርክም ኮና ዓባይ ሃገራዊት ቁራዕ ንካብ ዝተፈላለየ ቦታታት ዝተፈላለየ ባህሊ ዝተፈላለየ ቋንቋ ዝተፈላለየ ደረጃ ትምህርቲ ዝተፈላለየ ንቕሓት ዘለዎ ኣካል ናይ ሕብረተሰብ ብማዕረ ምቆት ኣብሲላ ኣማእ ዜና ተውፅእ ዓባይ ሃገራዊት ቁራዕ እያ ነራ ክትህልያ ንዘለኣለም ከዓ ትቅፅል እያ ሓበን ናይ ህዝቢ ኤርትራ ከዓ መወዳእታ
1: ኣብ ዘንከል ዘሎ ምስ ወዲ ጋሽባርካ ወዲ ጋሽባርካ ምስ ዘባ ደቡብ ዘሎ ሰብ ምስ ኩሎም ንሕዞም ታሽሙ ካብዚ ምስ ኮዱ ዕርፍቲ እንታይ ይኮኑ ወይ ኣስመራ እንድሕሪ ከይዶም ምስቶም ደቂ ኣስመራ ኣብኦዮም ዝሓድሩ ኣብ ሆቴል ኣብ ገለ ሓድራ ነ ወይ እንዳ ዘመድ ካልእ ዘይኮነስ ምስቶም መሓዙቶም እዚኣቶም ሲ ኣይፋለጡን እዮም ምፅእ ምስሉ ምስ ወዲ ቤት ትምህርቶም ወይ ከዓ ምስ ወዲ ዓዶም ገለ ክኾኑ ዘልዩ ድሓር ሳለስቲ ምስፀንሑ ግን ይርስዕዎም እዚኦም ካልኦት ምስያ መስርዖም ምስያ ሃድኦም እኒኣቶ ሓንቲ ክነቕማ ከለና ሓንቲ ጋንታ ወይ መስርዕ ንበልና እዚኣ መስርዕ እዚኣ ካብ ኩለን ብሄራት ኣላ እንተውሒዱ ካብ ፍርቆም ብሄራት ኣለዋ እዚኣ ኩሉ ሰብ ፈልጣ እዩ ከመይ ኢሎም ተራኺቦም ካብ ዓዲ ኳላ ዘላን ካብ ኦም ሓጀር ዘሎን ሓደ ካብ ደንከል ድመፀን ካብ ማህመድ ድመፀን ሓደ ሰብ ኣብ ሓደ መስርዕ ኮኑ ከምዚ እቲ ኣካየዳ
4: ስለዚ ቀሊል ነገር ኣይኮነን እዚ እውን ኣብ ሃገራውነት ኣብ ጥምረት ኣብ ሓድነት ኣብቲ ብሄራዊ ኣቃወማ ናይ ወይ እውን እቲ ናብራ ናይ ዝተፈላለየ ዞባታት ብዝተፈላለየ መንገዲ ክፈሊጦሞ ክከዱ ከለዉ እዚ እውን ዓብ ነገር እዩ ማለት ስለዚ ተራ ኣብ ሓድነት ናይ መንእሰያት ተራ ናይ ሳዋ እውን ቀሊል ኣይኮነን
0: ብመገዲ ሳዋ ዝሓልፍ መንእሰይ ኣካላውን ኣእምሮኣውን ቁመንኡ ዝሃንፅ ተቐባሊ ሕድሪ ሓደ ሓቂ እዩ ዝኣምን ቅድም ኣነ ተሃኒፀ ሃገረይ ክሃንፅ ኣለኒ ይብል ገዛ ርእሰይ ክኢለ ኣብታ ብሓራ መገድን ብመትከል ርእሰ ምርኮሳን እትምራሕ ሃገረይ እጃመይ ከበርክት ሓላፍነት ኣለኒ ይውስኽ ካብ ፋል ቤቲ ዕለታት ሒዙ ነቲ ኣተሓሳስባ ክትርጉም ብዘይ ዕረፍቲ ይሰርሕ
1: ህዝቢ ብሓፈሽኡ ሲ ወዱ ወይ ጓሉ ሳዋ ወሪዱ ክምለስ ትዛዓበ ህወቱ ከመይ ገይሩ መርሕ ተማሂሩ ኣሎ ካልእ ከዓ ብዛዕባ ሃገሩ እንታይ ሃገር ማለት ንቕሓት ክብ ኣቢሉ ክምለስ ኣሎ ብዲስፕሊን ከዓ የኣቱን ይወፅእ ምእዙዝ ኮይኑ ኣብ ስድራ ቤት ኣብቲ ከባቢኡን ከዓ

ኣብተን ቀዳሞት 6 ዓመታት ክሳብ ኣብ ግንቦት 1998 ምስ ኢትዮጵያ ኩናት ዝፍጠር መደብ ሃገራዊ ኣገልግሎት ብመንፅር ንውሓት ግዜኡ

0: ኣይነብር ካብ ዝኾነ ኣብ መንእሰያት ናናርኣ እዩ ኣብ ኤረትራ ሃገር ኣገልግሎት ኩሉ ንብሎ ዘለና መስርሕ ስለሓሊፎም ስለዝኸዱ ስርቂ ዝበሃል ዘሎ ኤረትራ ኢሎም ዛረቡ እኒኦም ስርቂ እዚ ኩሉ ብረት ዝዓጠቐ ብረት ዝተማሃረ ካሊእ ክገብር መሓደረ ግን ስርቂ የለ ባእሲ የለ ቅትለት የለ ምስ ካልእ ኣብ ከባቢና ዘሎ ዛሜትካን ኣናፅሪናት ንሪኦ ከለና ህዝብና ፅቡቅ ደቂ ሸሓድር ፅቡቅ ደቂ ሸሓዲሩ ከዓ ተስኡ ስርሑ ወፍር እዚ ከም ዘሎ ኩሉ ፈታዊ ፀላእ ዝፈልጦ እዩ ስለዚ እቲ ጠቕሚ ናይ ኣባል ናይ ሃገራዊ ኣገልግሎት ዝበሃል ሲ እዚ እዩ ሓደ ዘራጊ ሓደ ቀታሎ ይኮነ ነፍሪ ዘሎ ሳዋ ወይ ካ እቲ ሃገራዊ ኣገልግሎት ሓደ ዲስፕሊን ዘሎ ውፉይ መንእሰይ ንሃገር ዝኸውን እንታይ ትገብር ዘሎ ንውፍ እዚ ዝሃንፅ ዘሎ
1: ሳዋ ረቂቕ ክብርታት ኣብ ምስግጋር ዝህልዎ ሓይሊ እውን ብቐሊል ዝግለጽ ኣይኮነን ካብ ኩሉ ኩርንዓት ዝመጽእ ዋሕዚ መንእሰይ ኣብ ቀላይ ሳዋ ሓደ ትንፋስ እዩ ዝቕየር ብዝተፈላለየ ቋንቋ ዝዛረብ ብሓንቲ ልቢ ዝሃርም ሃገራዊ ሰብ ይህነጽ ልምድን ወግዕን ይወራረስ ብፀያዊ ፍቕሪ ናብ ዝለዓለ ደረጃ የብፅሖም ካብ ሕብረ ብሄራት ተኣኪቡ ናብ ሳዋ ወሪዱ ህወታ ከስተመቕር ዝበቕዐ መንእሰይ ሕብራዊ ተመክሮ እዩ ዝቐስም ኣብ ሓደ ተኣኪቡ ተመክርኡ ክለዋወጥ ሓድሕዳዊ ምኽሪ ክለጋገስ ብሓፈሻ ሳዋ ብኩለንትንኡ ብሉፅ መንእሰያ ተሃንፅ
0: ሳዋ መጠርነፊት እያ መምሃሪት እያ መሰልጠኒት እያ ኩሉ መንእሰይና ከዓ ማእዚኑ ኣብዚያ ዝወፅእ ሕጂ ሳዋ እንድሕሪ ዘየሉ እዩ እንታይ መንግስቲ እኳ ሓሲቡ ኣጉዲሉ ደሚሩ ሳዋ ኣብዚ ክምስረት ስለምንታይ ክብርታት ናይ ኣሜዛ ዝነበረ እቲ መንእሰይ ኣብዚ ዝመፅ ዘሎ ጎገዙ ኮይኑ ነ ዝኸውን ኣብ ኣገልግሎት ኣብዚ ዘይመፅእ ነረ ዝኸውን ናሳዋ እንታይ ምኮነ ነይሩ ኣበይ ትፋለጥ እቲ ዘዘቡ ጥራይ በዚ ብቀቢላ ብገለ ገር እንዳወደቡ ክነብር ምክኣለ ኣብዚ ግን ዝኾነ መንእሰይ ካብ ዝተፈላለዩ ቦታ መፀ ኣብዚ ዘለካዮ ካ ተእትዎ ተረዲእዎ ኣሎ ስለዚ ሳዋ እቲ ክብርታት ናይ ሜዳ ንዕኡ ክዕቀብ ትሰርሕ ዘላ እቲ መንእሰይ ካ ልክዕ እቲ ናይ ሜዳ ኩነታት ወይ ከዓ እቲ ኣብ ሜዳ ንሕና ተጋደልቲ ንገብሮ ነበና ስራሕ ኩሉ እቲ መንእሰይ ይሰርሖ ኣሎ ማለት እዩ ሕጂ ወርስ ኣሎ ብመን ይስራሕ ኣሎ ኩሉ ዘለ ዲጋ ስራሕ ማካይን ኩለና ንቀሳቀሰን ሓክም ዝሕከም ሰብ ኣምፅእ ድምሃር ኣምፅእ ኩሉ ስራሕ ሲ ንሰብ ሒዞም ኣሎ ኣብ ፀጥታዊ ኩነታት ትኹን ኣብቲ ኩሉ ሓይልታት ምክልኻልና ብምሉእ ተመራሒ ዝተወሰነ ቁፅሪ ዝተወሰነ እንታሽሙ ኣሊ ዘማእዝን ኣሎ ግን ድምርካ ጉዲልካ መንእሰይና ሒዝዎ ዘለዎ

0: ሳዋ መንእስያት ምስ ብዙሓት ዝተፈላለየ ድሕረ ባይታን ተመክሮን ዘለዎም መዛንኦም ኣብ ሓደ ቅርዓት ክላለዩ ብሓንሳብ ክመሃሩ ናይ ህይወት ተመክሮ ክቐስሙ ሓባራዊ ህይወት ክነብሩን ክወሃሃዱን ዕድል ትፈጥር። ነቶም ካብ ቤቶም ናብ ትምህርቶም ጥራይ ዝመላለሱ ዝነበሩ ካብኡ ወፃኢ ካልእ ህይወት ከም ዘሎ ተፍልጥ። ተፀዋርነት፣ ኣካላዊ ስጥመት፣ ክገብረ ናይ ምባል ድረኺት፣ ሓቦውን ትምህር። መንእሰያት ባህሊ ስራሕን ዲሲፕሊንን ንኸማዕብሉ ተረኣ ትፃወት። ምስ ስድሮኦም ሕንቁቓት ዝነበሩ ኣርፊዶም ዝትንስኡ ድላዮም ዝቕረበሎምን ዝነበሩ ተምሃሮ ኣባ ግን ኣንጊህካ ምትንሳእ ባዕልኻ ዓራትካ ምንጻፍ ብስፖርት ኣካላትካ ምህናፅን ትህኪት ምውጋድን ብሓድነት ምንባርን ትምህር። ዝተፈላለየ ባህርያት ኣብኣ ተሳሒሉን ተጸሪቡን ናብ ሓደ ይሰምር።
1: ዲብሳዋ እንደትከረ ክም ዕስማን ለትፈናታ ክብረት ለትፈናታ ተጃርብ እንደነሳኮ ይኮ እንደትከረ ከዚ ብዕምር ላዓልኩ ንኡሽ ሰበት ዓልኮ ምና ደዋሕየ ወበራ ሊድ ገይስ ፍክረት ተላዓል ሓንገል ሳዋ እንደትከረኮ ምግል ውዴቱ ሳዋ እንደገይስኮ ምግል እክዳምቱ ሳዋ እንደገይስኮ ምግል ብፃሕቱ ለልብል ኣፍካር ክምላ ዝለሃለየኩ ደረጀት

0: ዓለግልየኒ ሳ ዋላ ግን ክምከርየኮ ብዙሕ ሸይ ግልኣምር ብዙሕ ሸይ ግል ድረስ ቀድርኮ ኣወል ዲብ ሳዋ ክምከርየካ ግተኣምርለ ትቀድር ኣውማ ክምኣምር ግታ ሓንገልካ ግትምፀከረ ትቀድር መን እንታ ኣወል እንታ ንወስካ ሸክስየትካ ግተኣምር ለቐስበካ ወድዓሃላ ሸክስየትካ እንተይተኣምር እንተ ንወስካ መን ክም እንታ ምናያ ብኣት መፀካ ኣስካየ ግትጊ ዝተሓዝ ዘለየካ ደዋሒካ ዝሃለ መስሎ ግልካ መስሎ ግሎም መስሊ እንታ ብዙሕ ተጃርብ ልቦም ንለትፈናተ ኣማክን ናይ ላ ኣቃሊም ዲብለ ደውለት ለሃላ ለመፀው ሰበት ጎ ለትፈናተ ቆምያት ለጀማዕካን ሰበት ዓለ ሳዋ እንተ ዲብል እንዳኣተየካ መን እንታ እንታ ኣወል ሚቱ ለምን ከልጠለሙ ጠለባት እሊ ክማኣመርካ ምን እሊ መባዲ እሊ እንደቀነፅካ ሓቆኹ ገፅ ቀደም እንደጌስካ ልትፀበሩ ህልየካ ሸይ ኣብማ እንታ ምን ክልጠለብ ለሃላ ሸይ እንሰርቱ ለፀንሐ ንግልየ
1: ኣብ ሰባ መፅ ዝኸብሰኮ ነገር ኣሎ እንተልዮ ብሰለስተ ነገራት ክጠቕሱ ክእል ማለት እዩ ሓደ ፊዚካል ክኾን ከሎ ኣካላዊ ጥንካረ ካብቲ ኣብ ስመራ ከለኹ ዝነበረኒ ኣብ ሕጂ ክሪኦ ከለኹ ኣዝየ ለውጢ ገይረ እብል ኣነ ብነፍሰይ ማለት እዩ ካልኣይ ብኣተሓሳስባይ ከዓ ማለት እዩ ኣብ ኩሉ መዳይ ኣብ ፖለቲካዊ መዳይ ይኹን ኣብ ትምህርታዊ መዳይ ብኣተሓሳስባይ ከዓኒ ካብቲ ዝነበረኒ ወሲኸ ይብል ኢለ ይግምት ማለት እዩ ከምሳሳይ ድማ ኣብ ማሕበራዊ ንጥፈታት ድማ ምስቶም ደቂ ሓይለ ይኹን ደቂ ሃደይሲ ቅድሚ ሕጂ ኣብ ስመራ ከለኹ ከምዚ ንፁል ከምዚ በይኑ ከምዚ ሶሻል ዘይኮነ ዓይነት ኣነባብራ ንነብር ነራ ድሓዚ ምስ መፅናና ግን ምስ ሰባት ከመይ ጌርካ ሶሻል ትኸውን ብሓንሳ ከመይ ጌርካ ዝኾነ ዕማም ጣዓምም ገለ ክሉ ማር ጀሚርና ማለት እዩ
2: ካብ ውልቃዊ ሂወት ሪፈ ማሕበራዊ ሂወት ለሚደ ኣተሓሳስባይ ተለዊጡ ዓብየ በሲለ ማዕቢለ ኩሉ ሰዋስ ብከምዚ ገልፃ ዝኽእል ማስ ብሓፈሻስ ቤት ትምህርቲ ሂወት እያ ንዓይ ሰዋ ብዛዕባ ሂወት ብዙሕ ነገር እያ ምሂራት እኒ
3: ሳዋ ኣነ ከም ሰመር ክገልፃ ከለኹ ናብ ሕጂ ኣብ ገዛ ዝነበረን ከምኡ ከዓ ኣብዚ ሳዋ ዘለኹዎ ሂወትን ሕጂ ገለ ናይ ሳዋ እንታይ ኣሎ ሓደ ብዓብዪ ትፍቅሪ ኣሎ ምክንያቱ ካብ ትሸዓተ ብሄራት ሽዱሽተ ዘባታት ክልተ ሃይማኖት ዝተኣኻኸብና ኢና ሕጂ ኣብ ገዛ ዝነበረ ሂወትና ሓደ ንባዕል ተፃዋርነት ኣብ ሰባሲ መፅኻ ተፃዋርነት ከባቢ ምስ 149 ኣብ ሓንቲ ሓይል ትቕመጥ ከም ሓንቲ ጋንታ 50 ሰባት ንቕመጥ መስርዕና ከዓ ከም ሓንቲ 15 ኮይና ምዚኦም ሕጂ ፍቕርን ምትሕላይን ስኒትን ጌርናኸ ሓቢርና ንነብር
4: እቲ ሓደን ቀዳማይን እቲ ናይ ትምህርቲ ማለት እዩ ካብቲ ማእከላይ ደረጃ ናብ ላዕለዎ ትካላት ትምህርቲ ንሰጋገረሉ መድረኽ ናይ ማትሪክ ተፈቲና ማለት እዩ ኣብኡ ዝለዓለ ደረጃ ኣገባብ ምሃራ ድዩ ኩሉ ዝተቀየረ ኢካ ኣብ ዝትምሃር ሓደ መድረኽ ካ ምረካ ማለት እዩ እቲ ካልኣይ ካ ኣብ ታዕሊም ይኹን ኣብቲ ካልእ ማሕበራዊ ሂወትካ ትምሃሮ ማለት እዩ ኣብ ማሕበራዊ ሂወት ከዓኒ ኣብ መብዛሕትናስ ኣብ ስድራና ኢና ንፀንሕ ምኩስ ከዓ ኣብኦም ኢና ንገብር ኣብዚ ስመፃና ግን ነብሰ ምሕደራ ዝበሃል ንምሃር ካብ መጀመርታ ጀሚርካ ግዜኻ ከመይ ተመሓድር ነብስኻ ብድሕሪኻ ምስ ከባቢኻ ከመይ ትነብር ምስቶም ትነብሮም ሰባት እቲ ዘለካ ነገራት ተጠረቑሑት ምሽ የብለይን ከይበልካስ ክመይ ጌርካ ብዘለካ ትነብር ኩሉ ኢኻ ትምሃር
5: ዋኮ ኪዳት ውብ ትከማን ይተኪ ኮማ ክትከማን ኣለኮኪ ለባሳና ቡብ እያ ኣያጉዳጃ ቡብ እያ ኣለኮተሳስኪ ይተኪ ባያ ቡብ እያ ኢብ ኪሱኪያንክን ኣለኮ ምላንስኪ ከላሰበናንኪን ዮኪ ኣለማይት ኮሳስኪ ኮሳሲ ኪተኪ ተኪ ኣንስኪ ገስከሽክር ኮሳስ ኣለኪ ማልኪ ወነ ብሳባ ኮይን ዳዳንሜ ኩሊስ ኮነ ክሳሰዋነ ዮኪ ወቡግንቲ ዳዳ ዳገለ ጎንኮት ጎማይ ሳባ ባያ ከተን ጎማይ ሳባ ባያንሜ ኔራ ኤላን ጎሲም ኣለ ቡብ እያ ማይት ክሸምሻ ኣለ ባያለ ጎሲሜ ወነ ሳባ ኮይና ጎሚና ሳባ ኮይና ሲ ተገመል ኮይናሜ ኣለ ሳባ ፋሽ
6: እቲ ዕላማታትካ ሃሪምካ ትኸይድ ኣለካ ዶ የለኻን ኩሉ ነገር ዝውስነ ካብዚ ምስ መፅኻ ናይ ብሓቂኻ ከም ሴፍ ብክልተ ወገንካ ኢኻ ትበርሕ ኣብዚ ዓዲ ምስ መፅኻ ማለት እዩ ብዙሕ ነገር እናቀየና ብዙሕ ነገር ተማሂርና ማለት እዩ ብዙሕ ነገር ትሓስብ ምስቲ ሰብኡ ደሎ ትላለ ትፋቐር ትምሃር ዓብዩ ድማ ተሃገራውነት ድበሃል ማለት እዩ ነቲ ሃገራውነት ናትካ ደሎ ክዓቢ መን ምዃንካ ንክትፈልጥ መንነትካ ንክትፈልጥ ሲ ብዙሕ ነገር ዝግበር ኣብዚ ዓዲ ሰብዋ ከምቲ ዝብልዎ ናይ ብሓቂ መዲና መንእሰያት እያ ክቕፀል ዘለዎ ነገር እዩ ብዙሕ ነገር ተማሂርናስ መጀመርያ ድመፀ ኩሉ ሶፍያን ሕጂ ዝኸይድ ዘለኹ ንገዛ ሶፍያን ካልእ ኮይነ ይኸይድ ኣለኹ ማለት እዩ ስለዚ ዓባይ ድኾነት ቤት ትምህርቲ መቐይሮ ናይ ህወትካ ትኾነካ ፍልይቲ ድኾነት ቤት ትምህርቲ ኢ ክገልፃ ካል ሰብ ማለት እዩ
7: ዲቤት ላዓልኩ ላኪን ኣነ ሓጅ ቀይር ኣልኩ ኣነ ሓጅ ካልእ ኣዳም ኣልኩ ዲብሰባ ከመፀካ ላኪን ሓጃት ሓጃት ናይ ኣመርኪ ኣነ ወላ ንውቀት ከፎ ናይ ወዲ ኣመርኮ ለወቅት ናየ ከፎ ፀብጣ ኣመርኮ ወም ዓይነት ገበይቡ ከም ገይስ ኣመርኮ

ሓቀኛ ምስሉ ትምህርቲ ናት እዩ ሰባ መምህር እንበሪ ዓዲ ኣይኮነን ብናተ ኣባህላ ማለት እዩ ስለዚ ኣብ መወዳእታ እዚኦም ዝመፁ ዘሎ ኣሕዋትና ዝበዝሐ መዓት ሕማቅ ወረር መፅ እዩ ሰብ ገለብል እዩ ዘየለ ነገራሲ የውፅ እዩ እቲ ሓቀኛ ግን ሰባ ክሳብ ዘይመፃኻ እቲ ሓቀኛ ምስላይ ትሪኣን ኢኻ ስለዚ ብሓፈሻ ንኩላትኩም ኣሕዋተይ ክብለኩም ደሊ ሰዋ መፂኹም ሰዋ ፈትንዋ ሞ እቲ ሓቀኛ ምስላ ሪኢኹም ዓጊብኩም ተሓጒስኩም ገዛምኩም ትምለሱ ሓቂ ከዓ ዛርፍ ደሊ ማለት እዩ።

0: ፈነወ ኤርቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎም ሶኒ 13 ሓምለ ሰዓት 5 ዝተዳለወ ሃገራውን ኣህግሮም ዜናታት ሒዝናልኩም ቀሪና ዘለና ኣርሴማ ኣስመሮም ብዛዕራቤት ቋንቋ ምልክት ኣብርህት ተወልደ ብምዃኒ ኢና ንምክትታልኩም ብክብርና ዓደምና ብቐንዲ ኣርእስተ ዜና ንፍልም። ፕረዚደንት ኢሳያስ ብምክንያት ዕረፍቲ ኣሚር ቀጠር ነበር ሸክ ሓመድ ቢን ከሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዱ። ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነጊሩ። ኣባል ካዛኪስታናዊት ክለብ ኣስታና ሄነክ ሙሉእ ብርሃን ናይ መድረኽ ዓወት ኣመዝጊቡ። ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕታት ሎሚ 13 ሓምለ ቀፂላቶ። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ክትር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ተገሊጹ። ኣብ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጠመ ሓደጋ ባርዕ ብውሕዱ 27 ሰባት ሞይቶም። ዝርዝር ዜና ፕረዚደንት ኢሳያስ ኣፈወርቂ ብምክንያት ዕረፍቲ ኣሚር ሃገረ ቀጠር ነበር ሸክ ሓመድ ቢን ከሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዶም። ናብ ኣሚር ቀጠር ሸክ ተሚም ቢን ሓመድ ቢን ከሊፋ ኣልሳኒ ኣብ ዝሰደዶ መልእኽቲ ዝተሰምዖ መሪር ሓዘን ዝገለፀ ፕረዚደንት ኢሳያስ ንስድራ ቤት ኣሚርን መላእ ህዝቢ ቀጠርን ፅንዓት ይሃብኩም ኢሎም። ፕረዚደንት ኢሳያስ ኣብ መልእኽቱ ነፍሲሄር ሸክ ሓመድ ቢን ከሊፋ ኣልሳኒ ሕውነታዊ ዝምድና ኤርትራን ቀጠርን ኣብ ምድላን ዝተፃወቶ ተራ ብምጥቃስ ኣብ መጻኢ ንሰናይ ክልቲኡ ህዝብታት ብዝበለፀ ከም ዝምዕብል ዘለዎ ምንዮት ገሊጹ። ውፅኢት ናይቲ ኣብ ዝሓለፈ ወርሒ መጋቢት ኣብ ውሽጢ ሃገርን ስዑድያን ዝተኻየደ ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ብወግዒ ተነጊሮም። ወኪል ኤሪና ሙሴ ኪዳነ ካብ ሳዋን ዝለኣኸ ፀብጻብ ዳናይ ተስፋ ዝጊ ከተቕርቦ እያ።
1: ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-26 ትማል 12 ሓምለ ብወግዒ ተነጊሩ። ኣብ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዳይረክተር ማእከል ፈተና ዶክተር ብስራት ገብሩ ንኤሪና ኣብ ዝሃበቶ ሓበሬታ ፈተና ካብ ዝወሰዱ 21,561 ተምሃሮ እቶም 4,831 ማለት 22.4 ሚእታዊት ንዲግሪን ዲፕሎማን ከም ዝሓለፉ ብፆታ ክርአ ከሎ ድማ ተቀራራቢ ከም ዝኾነ ገሊፃ።
2: ኣብዚ ናይ 2026 ፈተና ዝተመዝገቡ ተምሃሮ 21,803 ክኾኑ ከለዉ ካብዚኣቶም 21,561 ተምሃሮ ማለት 98.9 ሚእታዊት እዮም ተሳቲፎም። ብሃገር ደረጃ ግን ንዲግሪን ንዲፕሎማን ዝሓለፉ ተምሃሮ 4,831 እዮም። እዚኦም ከዓ 22.4 ሚእታዊት ካብቶም ተምሃሮ እዮም። ምስ ናይ 2025 ዝተሳተፉ ተምሃሮ ክወዳደር ከሎ እቶም ዝተሳተፉ ተምሃሮ 24,692 ተምሃሮ እዮም ነይሮም። እቲ ምሕላፍ ግን 19.8 ሚእታዊት ነይሩ። ስለዚ ናይ ለምዘበን ምሕላፍ ፐርሰንት ካብቲ ናይ ዓሚ ቅሩብ ዝለዓለ እዩ ማለት እዩ።
1: ዝሓለፉ ተምሃሮ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ብዘውፅኦ መምርሒ መሰረት ነናብ ዝምልከቶም ኮሌጅ ከም ዝኸዱ ብምሕባር ናይ

0: ኮሌጅ ኣመሃህራን ኣካይዳን ካብቲ ናይ ካልኣይ ደረጃ ዝተፈለየ ስለ ዝኾነ ብግቡእ ክዳለውሉን ብዝለዓለ ክፅዕሩን ተላብያም።
1: ዝሓለፉ ተምሃሮ ከምቲ ናይ ዝሓለፈ ዓማውቲ ናብ ዘዝምልከቶም ኮሌጃት እዮም ክኸዱ። ኣብ ኮሌጃት ዝኣት ተምሃሮ በቲ ሃገራዊ ኢንስቲትዩት ላዕለዎት ትካላት ትምህርትን ምርምርን ዘውፅኦ መምርሒ ኣገባባትን እዩ። ተምሃሮ ናብ ኮሌጃት ኣትዮም ነቲ ዝጀመርዎ ፃዕሪ ክቕፅልዎን እቲ ጀሚሮሞ ዘለዎ ዓወታት ድማ ናብ ዝለዓለ መድረክ ከበርኽዎ ንላቦ ኩልግዜ ከምቲ ንብሎ ዝፃዕረ ይዕወት ከም ዝበሃል ክፅዕሩን ግዜኦም ክጥቀምሉን ኣብ መዝጊቦሞ ዘለዎ ዓወት ክቕፅልዎን ከም ዘለዎም ከዓ ንዘኻኽሮም። ኣብ ላዕለዎት ትካላት ትምህርቲ ዘሎ ኣመሃህራን ኣካይዳን ካብቲ ናይ ቀዳማይን ካልኣይን ደረጃ ትምህርቲ ዝተፈለየ ስለ ዝኾነ ክዳለውሉን ክብድህዎን እውን ኣለዎም።
0: ዶክተር ብስራት ኣስዒባ ኣብዚ ፈተና ዘይተዓወቱ ዳግማይ ናይ ምፍታን ዕድሎም ክፉት ስለ ዝኾነ ተስፋ ከይቆረፁ ከፅንዑን ክዳለውን ኣዘኻኺራ። ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ናይ ዓመተ ትምህርቲ 2025-26 ካብ 16 ክሳብ 22 መጋቢት ኣብ ውሽጢ ሃገር ከምኡውን ኣብ ጅዳን ርያድን ስዑድያ ብጠቕላላ ኣብ 17 ነቕጣታት እዩ ተዋሂቡ። ካብ ተፈተንቲ እቶም 89.3% ብስሩዕ ክመሃሩ ዝሓገዩ 10.7% ድማ ዳግማይ ዝተፈተኑ ኮይኖም ልዕሊ 48% ደቂ ኣንስትዮ ነይረን።
2: ፌስቲቫል ኤርትራውያን ነበርቲ ጀርመን ብ11 12 ሓምለ ኣብ ኦፈንሃይም ፍራንክፈርት ብውዕዋዕ ሃገራዊ መንፈስ ተኻይዱ። ካብቲ ቦታ ዝበፅሐና ትሕዝቶ ብመልክዕ ፀብጻብ ተወያይድሎ ኣንግሶም ተክለወይኒ ከቅርቦ እዩ።
3: ብ11 ሓምለ ብኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍሳሕ ፅዮን ጴጥሮስ ዝተኸፍተ ፌስቲቫል ኤርትራውያን ነበርቲ ጀርመን ኣብ ፍራንክፈርት ብውዕውዕ ሃገራዊ መንፈስ ተኸይዶም። ኣብዚ ንክልተ መዓልትታት ዝቐፀለ ምዕሩግ ሃገራዊ ምትእኽኻብ ካብ መላእ ጀርመንን ካልኦት ሃገራት ኤውሮጳን ዝመፁ ኤርትራውያን ከምኡ ውን ዕድመ ዝተገብረሎም ወፃእተኛታት ዝተረኽብሉ ዓመታዊ ሃገራዊ ምትእኽኻብ ኮማውዳሳት፣ ባህላዊ መሰናድኦታት ዘተመነስያት፣ ስነ ጥበባዊ መደባት፣ ሰሚናር ቁሸት ህፃናትን ካልእን ዘጠቐለለ ነይሩ። ኣቦ እምበር ማሕበረ ኩማት ኤርትራ ኣብ ጀርመን ኣቶ ዮሃንስ ርእሶም፣ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ዮሃንስ ወልዱ፣ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ጣዕሚ ሃይለ ከምኡውን ኣቦ ወንበር ሽማግለ በዓላት ኣቶ ሓድሽ ጎይትኦም ኣብ ዘስምዕዎ ቃል ነተራ ፌስቲቫል ኣብ ጥምረት ዜጋታትን ምድልዳል ሃገራዊ ሓድነትን መኩስኳስን ምዕቃብን ባህልን ምንነትን ከምኡ ውን ምውርራስ ታሪክን ተሳትፎ ዜጋታት ኣብ ሃገራዊ መደባትን ገሊፆም። ንሳቶም ኣስዒቦም ንዓወት ናይዚ ፌስቲቫል ኣበርክቶን ዝገበሩ ዜጋታት ብሓፈሻ ንደቂ ኣንስትዮ ድማ ብፍላይ መጒሶም። ኣምባሳደር ፍስሓ ፅዮን ጴጥሮስ ኣብ ዘካየደ ሰሚናር ኣብ ህሉ ኩነታት ሃገር ብመንፅር ዞባውን ዓለማውን ውዕለታት ድሕሪ ምብራህ ተራ ማሕበረ ኮማት ኣብ ሃገራዊ መደባት ንምዕዛዝ ክስራሕ ፀዊዑ። ኣብ መወዳእታ ብምክንያት ፌስቲቫል ኣብ ዝተወደበ ውድድር ስነ ፅሑፍ ንዝተዓወቱ ሽልማት ተዓዲሉ። ናይ ሎሚ ዓመት ፌስቲቫል ካብ ኤርትራ ብዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝሓቐፈት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ።
2: ኣብዚ ባጋሽ ባርካ ስርዓተ ሓበሬታን ኣገባብ ምምዝጋብ ሰነዳትን ንምፅፋፍ ዝካየድ ፃዕሪ ንምዕዋት ብዓውዲ ጂኦግራፊያዊ ሓበሬታ ማለት ጂኣይኤስ ክስልጥኑ ዝፀንሑ 28 ሰራሕተኛታት መንግስቲ ብ10 ሓምለ ኣብ ባሮንቱ ተመሪቖም። ኣብዚ ንክልተ ሰሙን ዝቐፀለ ስልጠና ዝተሳተፉ ካብ ምምሕዳር ዞባ በዓል ስልጣን ኣግራብን እንስሳ ዘገዳምን በዓል መዚ መጓዓዝያ ምድሪ ጨንፈር ሃብቲ ባሕሪ ባህልን ስፖርትን ኣገልግሎት ማይ ከምኡውን ጨናፍር ሚኒስትርታት ጥዕናን ትምህርትን ዝተዋፅኡ እዮም። ኣሰልጠንቲ ንኣገዳስነት ጂኦግራፊያዊ ሓበሬታ በድማዕነት ትግባር ዝውጠን መደባት ብምጥቃስ ብዝለዓለ ክስራሓሉ ተላብዮም። ኣብ ማሕዳር ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሑርያ ኣብ ዝሃቦ መዛዘሚ ቃል ሰልጠንቲ ዝቐሰምዎ ዓውዲ እዋናዊ ኣገዳስነት ከም ዘለዎ ብምሕባር ኣብ ኩለን ዞባታት ብዛዕባ ዝካየድ ንጥፈታት ውርፁፅ ሓበሬታ ንምእካብ ክድፍኣሉ ምዃኑ ኣረዲኦም። ኣብ ንዞባ ሓልሓል ምምሕዳር ማይ ኣዋልድ ብ10 ሓምለ ዝወቕዐ ዝናብ ኣብ ንብረት ሕርሻን ጥሪትን ጉድኣት ኣውሪዱ። እቲ ኣብ ሰዓታት ድሕሪ ቀትሪ ዝሃረመ በረድ ንፋስ ንዝተሓወሶ ብርቱዕ ዝናብ ኣብ ዝተዘርአ ኣካልን ኣብ ምህርቲ ዝበፅሐ ጀራዲንን ሃስያ ከም ዘውረደ ኣመሓዳርቲ ምምሕዳር ከባቢ ኣቶ እድሪስ ኖር እስማዒል ሓቢሮም። ብዘይካዚ ኣብ ትካል ትምህርቲ ፅርግያን ካልእትሕ ዘቐርፅን ጉድኣት ክወርድ እንከሎ 6 ከብትን 30 ኣጣልን ከም ዝሞታ ሓላፊ ምምሕዳርን ፋይናንስን ንዞባ ሓልሓል ኣቶ ዑመር ዑስማን ሓቢሮም። ምምሕዳር ከባቢ ማይ ኣዋልድ ካብ ከረን ንሸነኽ ሰሜን ኣስታት 55 ኪሎ ሜትር ርሒቓ ትርከብ።

0: ሙሉ ብርሃን ሁ ወንስ ዘ ስቴጅ።
1: ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎም 13 ሓምለ ኣብ ዝተካየደ ሳልሳይ ምድርኽ ዙር ማግኒፊሰንት ቂንጋሃይ ናይ መድረኽ ዓወት ኣመዝጊቡ። ሳልሳይ ምድርኽ ናይ ዝውድድር 167.7 ኪሎ ሜትር ዝሸፈነ ክኸውን ከሎ ሄኖክ ኣብ መወዳእታ 300 ሜትሮ ዝፈፀሞ መጥቃዕቲ እዩ ነዚ ናይ መድረኽ ዓወት በቂዑ። ሄኖክ ኣብ ሰዓት 47.21 ኪሎ ሜትር እናተሓንበበ ንውድድሩ ብ3 ሰዓታት 33 ደቓይቕን 8 ካይታትን እዩ ዛዚሞ። በዚ ዘመዝገቦ ዓወት ተሓጊዙ ሄኖክ ኣብ ናይ ግዜ ውድድር ካብ መራሒ ዘሎ ኤካዶራዊ ተቐዳዳማይ ጆናታን ክለቨር ካሴዶ ብሓደ ካልእ ድሒሩ ኣብ ካልኣይ ደረጃ ደ ይብሎ። ብዘካዚ ምስ ስጳኛዊቲ ክለብ ቦርጎስ ዝፃወትን ሻምፒዮን ኣፍሪቃ 225 ዝኾነ ኦሎምፒካዊ መርሃዊ ቅዱስ ኣብዚ መድረኽ መበል 48 ደረጃ ኣትዩ። ንመበል 25 ግዜ ዝካየድ ዘሎ ዙ ማግኒፊሰንት ቂንጋሃይ 226 8 መድረኻት የጠቓልል። ኣብ ቻይና ዝካየድ ዙር ማግኒፊሰንት ቂንጋሃይ ኣብ ኣህጉር ኤስያ ካብ ዝካየዱ ውድድራት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
2: እዚ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትታልኩም ክትቅፅሉ ደጊመ ብክብሪ ኣድም ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድ መጥቃዕትታት ናብ ሎሚ 13 ሓምለ ኣብ ዘውግሐ ለይቲ ቀፂላቶም። እቲ ስጉምቲ መልሰ ግብሪ ናይቲ ኢራን ብመፃቢ ሆርሙዝ ኣብ ልዕሊ ዝሓልፈ መራኸብ ተካይዱ ዘላ መጥቃዕትታት ምዃኑ ማእከላይ እዚ ኣሜሪካ ኣፍሊጡ። በዚ ናይ ሎሚ ደብዳብ ስርዓተ ምክልኻል ሚሳይላት፣ ስርዓተ ራዳር፣ መረ ሚሳይላትን ድሮናትን ከምኡ ውን ጀላቡ ኢራን ቀንዲ ዕላማ ምንባሮም ተገሊፆም። ሓልዋ ሰውራ ኢራን ብወገኑ ኣብ ዮርዳኖስ፣ ባሕሬን፣ ኩዌትን ዑማንን ኣብ ልዕሊ ዝርከብ ወታሃደራዊ ዕላማታት ኣሜሪካ ናይ መልሰ ግብሪ መጥቃዕትታት ከም ዘካየደ ኣፍሊ ቶም። ኢራን በቲ መጥቃዕቲ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ክትገልጽ እንከላ ኣሜሪካ ግና ኣሉታ ሂባ ልትሉላ። ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ዝተበፅሐ ናይ ምርድዳእ መዘክር ከም ዘብቃዕ ዝገለጸ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ ደብዳብ ከም ዝሰፊሕ እዩ ዝገልጽ ዘሎ። ንመጻቢ ሆርሙዝ ከም ዝዓፀወ ዝሓበረ ሓልዋ ሰውራ ኢራን ከዓ ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ወታሃደራዊ ዕላማታት ኣሜሪካ ዘካይዶ መጥቃዕትታት ከም ዝሐይሎ ኣፍሊጡ። በዚ ድማ ነቲ ኣብ መወዳእታ ዝሓለፈ ወርሒ ለካቲት ዝተወልዐ ኩናት ብሰላም ንምዕራፍ ክካየድ ፀንሐ ፈተነታት ኣብ ሓደጋ ከም ዝወደቐ ተገሊጹ። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ቁትር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ፀብፃባት ገሊፆም። ኣብ ዝተጠቕሰ ኣዋርሕ ኣብ ብርክት ዝበለ ሃገራት ኤውሮጳ መጠን ዋዒ ብገምጋም ልዕሊ 40 ዲግሪ ሴንቲግሬድ ከም ዝበፅሐ ዝጠቐሱቶም ፀብፃባት ፈረንሳ፣ ጀርመን፣ ኢጣልያ፣ ስጳኛ፣ ሆላንድን ግሪክን ሕልፊ ካልኦት ከም እተጠቕዓ ኣርድዮም። ኣብዚ እዋን እዚ ኣብ ፈረንሳ፣ ስጳኛን ኢጣልያን ተኸሲቱ ዘሎ ሓደጋታት ባርዕ መሮር ሳዕብየን ናይቲ ዋዒ ምዃኑ ይጥቀስ። ውድብ ሕቡራት ሃገራት ኣብ ወርሓት ሓምለና ሓሰን ናይዚ ዓመት ኣብ ሰፊሕ ክፋል ዓለምና ሓደጋ ኤልኒኖ ክኽሰት ከም ዝኽእል ኣቐዲሙ ምእማቱ ኣይርስዕን። ኣብ ከተማ ባንኮክ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጠመ ሓደጋ ባርዕ ብውሕዱ 27 ሰባት ሞይቶም። በቲ ሓደጋ ሁስያት ዝርከብዎም ልዕሊ 70 ቆሲሎም ብምህላዎም ቁፅሪ ምዉታት ክዛይድ ከም ዝኽእል ሰብ መዚ ጥዕና ታይላንድ ኣሚቶም። ብዘካዚ በቲ ዛጊድ ጠንቁ ዘይተነፀረ ባርዕ ከቢድ ንዋታዊ ዕንወት ከም ዝሰዕበ ክፍለጥ ተኻኢሉሎም። እቲ ባርዕ ድሕሪ 2009 ኣብ ታይላንድ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣዊ ክሳራ ዘውረዶ ምዃኑ ፀብጻባት ኣመልኪቶም። ህዝባዊት ሪፓብሊክ ቻይናን ሩስያ ንሰለስተ መዓልታት ዝቐፀለ ብቐጥታዊ ተኽሲ ዝተሰነየ ሓባራዊ ልምምድ ሓይሊ ባሕሪ ኣካይደን። ዕላማ ናይዚ ኣብ ማያ ቻይና ዝተኻየደ ልምምድ ዓቕሚ ሓይሊ ባሕሪ ክልቲአን ብምውሃድ ግዳማዊ ተፃብኦታት ንምምካት ምዃኑ ኣፍሊጠን። እቲ ልምምድ ምድንፋዕ ናይ ምውጋዕ ዓቕምን ምስፋሕ ስለያዊ ንጥፈታትን ዘጠቓለለ ኮይኑ ብርክት ዝበላ መራኽብን ሳብማሪናትን ከም ዘሳተፈ ኣዘዝቲ ሓይሊ ባሕሪ ክልቲአን ሃገራት ገሊፆም። ህዝባዊት ሪፓብሊክ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልታት እውን ኣብ ሰላማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ ምክያድን ይፍለጥ። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካይዳ ምፅንሐን ዝጠቐሱ ፀብጻባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየዳ የረድኦም። ቁጠባዊ፣ ፖለቲካዊ፣ ወታሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘለየን ክልቲአን ሃገራት ዝጠቕሳ። ኣብ ኣፍጋኒስታን ተኸሲቱ ብዘሎ ፀጥታዊ ዘይምርግጋእ ኣስታት ሓደ ሲሶ ካብ ህዝቢ እቲ ሃገር ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕቡራት ሃገራት ገሊጹ። ኣስታት 14 ሚልዮን ካብ ኣፍጋኒስታን ተፀባይ ህፁፅ ረድኤት ኮይኑ ከም ዘለዉ ዝጠቐሰት ውድብ ልዕሊ 5 ሚልዮን ቆልዑ ብዓፀቦ ከይጥቅኡ ከም ዘስግዕ ኣረድዮም። ካብ 2001 ኣብ ኣፍጋኒስታን ብዝተኸሰተ ፀጥታውን ወታሃደራውን ቅልውላው ህዝቢ ማሕበረ ቁጠባዊ ንጥፈታቱ ከሰላስል ከም ዘይከኣለ እዩ ዝግለጽ። ኣሜሪካ ን20 ዓመታት ኣብቲ ሃገር ዘካየደቶ ወታሃደራዊ ወፍሪ ኣብ 2021 ከብቅዕ እኳ እንተኸኣለ ሓደጋታቱ ገና ይቕፅል ከም ዘለዮም ፀብጻባ

ዝጠቕሶም ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወተሃደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልጾም። ኣፍጋኒስታን ብባህርያዊ ፀጋታት ብቐንዱ ከዓ ክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓ ክተውዕሎ ከም ዘይከኣለት ይሕበር። ኣብ ደቡባዊ ምብራቅ ባንግላደሽ ብ12 ሓምለ ብዝተኸስተ ሓደጋ ዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝሞቱ ተገሊጹ። በቲ ተፈጥሮኣዊ ሓደጋ ዓሰርተታት ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ሰብ መዚ ስርሒት መድሓን ሂወት ባንግላደሽ ኣሚቶም። ብዘይካዚ ብሰንኪቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣስታት 1 ሚልዮን ሰባት ከም እተመዛበሉ እቶም ሰብ መዚ ብተወሳኺ ሓቢሮም። እቲ ዕልቕልቕ ኣብ ዝሓለፈ ቀረባ ዓመታት ኣብ ባንግላደሽ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝለዓለ ክሳራ ዘውረደ ምዃኑ ፀብጻባት ኣመልኪቶም። መንግስቲ ባንግላደሽ በቲ ሓደጋ ኣብ ዝተሃስየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅ ኣሎ። ዜናታት ንምዝዛም ቀንዲ ነጥብታቱ ፕረዚደንት ኢሳያስ ብምክንያት ዕረፍቲ ኣሚር ቀጠር ነበር ሸክ ሓመድ ቢን ከሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዱ። ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነጊሩ። ኣባል ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉእ ብርሃን ናይ መድረኽ ዓወት ኣመስጊቡ። ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕትታት ሎሚ 13 ሓምለ ቀፂላቶ። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ፍቱር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ተገሊጹ። ኣብ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጠመ ሓደጋ ባርዕ ብውሕዱ 27 ሰባት ሞይቶም። ዝኸበርኩም ተዓዘብትና ሓፈሻዊ ዜናዊ መሰናድኡና ኣብ ዝተዛዚምለዎን ስለምክተልኩም እናመስገንኩም ምስ ተረፉ መርባት ኤርቲቪ ሓድገኩም ብወገነይ ብሩህ ምሸት።

0: ኣብቲ ጥዑም ጨና መግቢና ዝተማቐርካ ምስ ፍሉይ ምርኢት ሓጎስ እናተዘናግዕካ ዝሓልፍ ዝነበረ ግዜ እትኸስቦ ነገር ፍቕሪ እዩ። መምህርን ተምሃሮን ነቲ ኩሉ ሰብ መዓልታዊ ዝወስዶ መግቢ ንኸዳልዋ ተማሂረን ይመረቐ ብምንባርን ኣብቲ ኣዳራሽ ፍሉይ ጽባቐ ኣብ ገጽ ይንበብ። ጽባቐ ናይዛ መዓልቲ ሓያሎ ደቂ ተባዕትዮ ተሳቲፎም ምንባር እዩ። ብዙሓት ኣወዳት ክሽነ ዝእትዎ ኣይመስሎም ውን። ይኹን እምበር ክሽነ ብዙሕ ጣዕሚ ትረኽበሉ። ኪንዮ ከብዲ ምምላእ ጥዑም ጨና ምስ ረኸብካ መንፈስካ ዝዕግበሉ ቤት ምዃኑ ኩሉ ሰብ ዝፈልጦ ሓቂ እዩ። ነዚ ስለ ዝተረድኡ ድማዮም እዞም ኣወዳት ንምድላው መግቢ ተዓጢቖምሉ ዘለዉ
1: ኣሎ። ካብ መብዛሕትኡ ሰብ ትሪኢኻ ኮኮ ዝመሃር ወይ ክሽነ ኣሰራርሓ መግቢ ዝመሃር ኣብ ደቂ ኣንስትዮ ዘሎ ወይ ገለ መለገለ ዝብሎ ከብዛሕት ኣሎ ሰው ክትሪኦ ትደሊኻ ክትፈለጥ እውን ሞያ ይፅላኒ ኣሎ ተበግሶ ኣሎ እስከ ክትሰርሕ ክፍትን ትብልኻ ከም ወዲ መጠን ፍሉይ ነገር ክትገብርካ ብዙሕ ትምኒኢኻ። ስለዚ ካብዚ ኢለ ተበጊሰ ኣይሕፈረትና መምህር ዝጋሃሪ ኢኻ ሓቂ ዘርባ ልዕሊ ደን ልዕሊ መምህር ኮይናኻ ሓጊዛትና ኣምላ

0: መስግን ካብ ዝበፅሐና
1: ልዕሊ 50 ዙርያታት ኣመሪካ ካልእ መምርቕታ ምስራዕ ዝፈጥሮ ስምዒት ቀሊል ኣይኮናን። ኣብቲ ብዘይብኡ ዘይኮነልና ትምህርቲ መግቢ ንስድራ ቤተን ዝኾና ንመኣዛታት መግቢ ዝኽሽና ሸውሃትካ ከቢተን ጥዕናኻ ዝሕልው ኣዴታት ምፍራይ ቀሊል በረኸት ኣይኮናን። መምህር ዝጋርያ እውን እዝያ ገይራ ከማደን መምህርን ሓል ዓመታት ሰሪሓ ጥራይ ዘይኮነ ንክንደይ ነዝሙያ ክምህራ እናደለያ ብሰርሒ ጥረት ገንዘብ ዘይተምሃራ እውን ባዕላ ምሄራተን ኣገናዕ ክትበሃል ዝግባእ ኣደያ። ስለ ዝኾነ ኢና ኣብቲ ታሪካዊ መመረቕታ ተምሃሮኣ ተረኺብና ነቲ ስነ ስርዓት ናባኹም ነብሎ ዘለና ተኸታተሉና።
2: ፅቡቅ ነይሩ እዚ ናይ ሓደ ዓመት ትምህርቲ ዝተምሃርናዮ ብጣዕሚ ፅቡቅ ኢና ዛዝብና እዮ። ክትምሃር ተደሊኻ ከዓ ዝፅግመካ ነገር የለን። ኩሉ መደብ ተትሕዞ ንሕና ከም ሰብ ሓዳር መጠን ደቅና ናይ ንኮ ኩላ ግዜ እዛ ትምህርቲ ትካየድ ካብ ሰዓት 3 ክሳብ ሰዓት 6 ስለዝኾነት እቲ ናይ ንኮ ኩሉ ነገር ወዳዲእና ብትምህርቲ ዝፋኖ ተፋንዩ ዝመፅእ መፅኡ ኣሬንጅ ጌርና ናብ ቤት ትምህርትና ፀገም ደምፃልና ነገር የለን። ንዓመት ከዓ መመላእታ ፅቡቅ ኢና ተማሂርና ብጣዕሚ ባህላውን ዘመናውን ኩሉ ምሰናይ ምዝንጉዕ ዝተዋሃደ ትምህርቲ ኢና ካይድናዩ። ዓመት ሙሉእ ሰ ኣይተረዳእልና ንዓና መምህር ዝጋሃርያ ከዓ ከምዚ ትሪኦ መምህር ዘይኮነት ኣደያ ናይ ኣደ ፍቕሪ ሂባ ኣደ ንደቃ ቤት ዝተትሕዞም ኣብ ገዛ ከምኡ መሰረት ኣትሒዛ ካብ መጀመርያ ክሳብ መወዳእታ ከይተሰላቻቸና ንዓመት ሙሉእ እንዳተናፋፈቕና ነታ ክላስ ኢና ንኸዳ ነርና።
3: ሓለምናኻዊ ስለ ዝኾነ ሓሓዱሽ ስለ ዝፍኖ ብሓቂ ኣሽተቻዊ ይኮነን
4: ትፈትፈቶ ወይ ከዓ ተሃርፎ ማዕሸ ክኸይድ ትብሎ ወይ ማዕሸ ክሰርሕ ትብሎ ኢና ኢዱ ስራሕ ኣብ ኩሉ ማለት እየ ኣነ። ስለዚ በዚ ካብዘን ተምሃሮ ክፍለ ይደሊኒ ብጣዕሚ ኢኻ ድፈቶ ሞያይሲ ብጣዕሚ ድፈትዎ።
1: እዛ መዓልቲ ቆፂርካ ብዘይውዳእ ዓይነት መግቢ ዘጌፀት እያ ዝነበረት። ተምሃሮ ካብቲ ዝተምሃርኦን እናተነዳልየን ብምምፀን ካበየናይ ዓይነት መግቢ ክትበልዕ ከም ዘለካ እዩ ዝሕብረካ። ከም ብዝሐን ዓይነት መግቢ ብምምፁ መግቢ ብስነ ፍልጠት እንተ ደኣ ተሰሪሑ ከከም ንደልዮ ጣዕምን ትርኢትን ክዳሎ ከም ዝኽእል ተገንዚብና።
5: ብልምዲ ትምሃሮ ኣሰራርሓ መግቢ ኣሎ። ንኣብነት ኣብ ከተማ መፂናስ ኣሰራርሓ መግቢ ኣሎ ንበል። ኣብ ገጠር ኬድካ እውን የለና ይብልን እንደ ግን ብዓብዩ ኣብ ዝተፈላለየ ዘመናዊ ትፈልጥ ኢኻ። ብዙሕ ቀመማት ትመሃር ኢኻ፣ ብዙሕ ኣሰራርሓ ሜላታት ትመሃር ኢኻ። ብዓብዩ እቲ ኣጠቃቅማ ፎርኖ ኸማ ክንብል ቲ ኮይናስ ኣብ ካልእ ዓድታት ዘሎ ናብዚ በበይ ንኸው ንኽእል እዩ። ብዛዕብኡ ፅቡቅ ነገር ትመሃር ኢኻ ፍልል ኣሎ። ኣብ ዝተማሂርከዮ ኣብ ዝበለፀ ደረጃ እውን ትበፅሓሉ ኢኻ ትኸስበሉ ኢኻ ክሰርሓለየ ዋላ ይትበል እውን ንገዛኸውን ረድት እዩ።
6: እቲ ቀደም ንጥቀመሉ ዋላ ድባ ንበሎ ንኣብነት ሕጂሲ ባዕሉስ ዋላ ኣብ ብዙሕ ስድራ ቤታት ኣብ ብዙሕ ገዛ ኣይ ኣይን ፎቶን ኢና ይበሃል ዋላ ሕምልቲ ሕጂ ግን ብጣዕሚ እዩ ኣገዳሲ። ድባ ንባዕሉ ሲ ኣብ ፀብሒ ከም ፀብሒ ኮይኑ ይስራሕ፣ ኣብ ኬክ ይስራሕ፣ ኣብ ሚልመላታ ይስራሕ፣ ኣብ ኩሉ ዓይነት ይስራሕ። ሕጂ ምስተሰርሐ ግን እቲ ስኻ ሓደ ዓይነት ትፈልጦ ዝነበርካ ፀብሒ ትሰርሖ ጥራይ ዝነበርካ ድባ ኣብ ብዙሕ ዓይነት ኣትዮ ክትሪኦ ከለኻ እሞ ምስ ጣዓምካዮ ከዓ ዝያዳ ዓግበት ትረኽበሉ። ድሓር ከዓኒ ዋላ ዝበለስ ኣብ ክረምቲ በለሲ ቀሪፍካ ንግዜኡ ድብላዕ ዳኣ እምበር ንደቅኻ ንቁርሲ ንገለ ኣይተዳልዎን ኢኻ ነርካ። ዋላ ጎ ተገዚኡስ መሽምሽ ድጓሓፍ ነይሩ። ሕጂ ግን ብሜልሜላታ መልክዕ ኣዳሊኻ ንባዕሉ ዘይትቡን ኣብ ዝበዝሓሉ ዝያዳ ሕጂ ኣብ ዝኸበረሉ ዘይኮነስ ኣብ ዝበዝሓሉ ኣምፅኢኻ ሜልሜላታ ጌርካ ንደቅኻስ ጣዕሞቶም ኣብ ቁርሶም ክትቦም ከለኻስ ዓብዪ ለውጢ እዩ ብዙሕ ነገር ማለትሲ ክትጥቀመሉ ዘይትግደድ ዝነበርካ ሕጂ ግን ተሰሪሑ ምስ ረኣኻ እዮ እሞ ዝበለፀ ዋላ ብፕሮቲን ይኹን ዋላ ብዓይነት ኣሰራርሓ ይኹን ክትሪኦ ከለኻስ ብጣዕሚ እዩ ፅቡቅ። ንዓኻ ከዓ ትምህርቲ እዩ ንደቅኻ ከዓ ዓብዪ ሓገዝ እዩ ዋላ እውን ዓብዪ ሓገዝ እዩ። ሜልማላታ ካብ ድኳን ክተምፅአን ባዕልኻ ሰሪሕካ ክተዳልዋ ከለኻንሲ ነንበይኒ እዩ።

ክሽነ ዝሃብ ከያ ትእቱ ድስቲ እውን ትነፅጎ የብላን ይኹን እምበር ኩሉ ኣብ ድስቲ ዝኣተወ ጥዑም መግቢ የውፃእልካ ማለት ኣይኮነን ክንደይ ዝኣክል ትሕዝቶ ኣለካ እውን ኣይኮነን ትሕቶ ጥዑም መግቢ ምድላው ስነፍልጥ

0: እትዩ ኣብታ እትዕቅና ማንካን ሰዓታት ምብሳልን እዩ ዝምርኮስ። ስለ ዝኾነ እተን ነዚ ተረድየን ዝተምሃራ መንእስያት ይኹና ኣዴታት ነዚ ትምህርቲ ብምውሳደን ብዙሕ ከም ዝተለውጣሉ እየን ዝገልጻ።
1: መጀመርያ ንግሆ ብፕሮቲን ዝተመጣጠነ ብፕሮቲን ትሕዝቶ ዘለዎ ቁርሲ እንተቆሪስካ ፋዱስ ከዓ ብዓይነት ኣሕምልቲ ትትክኦ ምሸት ከዓ ፍኹስፎስ ዝበለ ምግቢ እንዳ መቓራሕካ ኣመጋግባ እወ ዓብ ክስተይ ኣለዎ ዓብ ለውጥ ኣለዎ። ተማሂርናሉ ኢና እቲ ኣመጋግባና ክንሰርዕ ገይሩና ኣሎ። ብጣዕሚ ፅቡቅ
2: ዋላ ክገድፎ ዶ ኢለ ነይረ መጀመርታ መፅሓፍ ኣላ መፅሓፍ እንዳርእኹ ሰርሐ ይኽእል እየ ይብል ነይረ። ድሓር ግን ጣዕማ ይስሕበካ እዩ እቲ ትሰርሖ መግቢ ከዓ ዝያዳ ብጣዕሚ ይጥዑም። ኣብ ኩሉ ዓይነት መግቢ ኣሜል መላታ ይኹን ከምዚ ክትብሎ ፅንሐት ሰምሃር ናይ ቁልጥፍ ቁርሲ ንደቂኻ ከምዚ ማለት ጋዝ የብለይን ገለ የብለይን ከይብልካስ ናይ ስሉጥ ግብር ኣቢልካ ንደቅኻ ክተፋን ከለኻ ዝስማዓካ ዓግበትሲ ወሰን የብሉን። በቃ ሕጂ እሱ የተባብዓካ ዝያዳ ንክትምሃር ዝያዳ ንክትፈልጥ ከዓ እሱ የገድደካ።

0: መምህር ዝጋርያ እዛ መዓልቲ ፍሉይ ሓጎስ እተዝተማዕረላ ምዃናያ ትዛረብ። እዞም ናይ ሎሚ የተመረቕቲ እውን ከምቶም ዝሓለፉ ገለ ቤት መግቢ ክኸፍቱ ገለ መምሃራን ክኾኑ እዚ እንተተሪፉ ድማ ንቤቶም ጥዑምን ጥዕኑ ዝተረጋገፀን መግቢ ኣዳልዮም እቲ ኩሉ ሰብ ዝብህጎ ጥዕና ናብ ሕብረተሰብና ከመሓላልፉ እያ ተተሓሳስብ።
1: ኣነ ነዘን ተምሃሮ እዚአን ፀፅቦ ምንየለን ከምዚ ኣነ ዋላ ኣብ ዝበፅሐ እኳ ተዶ ይበልኩ ሲ ድሓና ዓይተ ኣክለ ንረኪበ ኣለኹ እሰንከዓ ኣብ ዝብፃሕ ልዕልና ክበፅሓ ልዕልና ከም ዝበፅሓ ፍሉጥ እንድዩ ንፉዕ ተምሃራይ ካብ መምህሩ ከም ድነፍዕ ኢና ንፈለጥ ንሕና መባእታ ንጊርና እየን ኣለና ንሳተን ግን ልዕልና እየን ክኾና ግድን እየን ቆልዕትን ልዕልና ከም ዝኾና ኢና ንፈልጥ ክትሪአን ከለካ ትሕጎስ ናይ ብሓቂ ትምህርቲ ዝኸፈታ ኣለዋ ከምዝናሃና ድሰርሓሉ እውን ኣለዋ ብሓቂኻ ትሕጎስ ተመሓላለፉ ትብል ሕጂ ኣባኻ ጥራይ እንድሕር ኮይኑ ግን ሰብ ውን ኣይምረኸብናን ኣይምሃርናን 52 ግዜ ኣይኮነን ሳ 5 ግዜ እውን ኣይምመረቕናን ሕጂ እሰርሓሉ ወይ ጥቀማሉ ኣለዋ ኢልካ ተሓስብ ዳሓር ዋላ ክረኽባካ ከልዋስ መንበረይ ከምዚ እንደ ኮይነ ኣብ ከምዚ ስራሕ እንደ ረኪበ ገለ ክብላካ ከልዋስ ክትቅፅሎ ትዳፋፋእ ማለት ነቲ ስራሕ ሲ ክትቅፅሎ ትዳፋፋእ እጂ ኣነ ከዓ ክንዲዚ ተምሃሮ ብዙሓት ምሂረ ወይ ክንዲዚ ነይረን ኣይኮንኩን ዝብል ዘለኹም ጓላተን ውሕዳት ኮይነን ሲ ፍረን ኣብ ፍረን ተበፂሐን እሱ ጥራይ ዝኣክለካ እሱ ጥራይ ካ ክለንንዓይ ኣነ ከምኡ እየ ዝብል ካብ ቅድመ ከምዝበፂሐን ተምሃሮ ገለ ከምዚ ኣይኮንኩን እተን ዘለዋ ሲ ኣበይ በፂሐን ኣበይ በፂሐን ኢለ ድሃየ ንድሓት
2: ኣብዚ ናይ መወዳእታ ዓመት ናይ ትምህርትና መመረቕታ ስለ ዝበፃሕና ብጣዕሚ ሓጎስ ይስማዓኒ ዝያዳ ከመስግና ዝደሊካ መምህር ዝጋህርያ ምስ ደቃ ደቃስ ኣብ ዝመፅሉ ግዜ ዝኾነ ካብ ደገ ድመፀ ሰብሲ ክዘናጋዕ ክፃወት ምስ ዕርክቱ ግዜ ክሕልፍ ጥራይ ድደሊ ደቃ ግን ግዜኦም ሰዊኦም ንዓና ናይ ብሓቂ ዘይንፈልጦ ካብ መፅሓፍ ወፃኢ ኣብኡ ዝረኣይዎ ብዙሕ ምሂሮምና ዶክተር ሙሴ ከምኡውን ሰምሃር ጓላ ብጣዕሚ ኢና ነመስግኖም መምህር ዝጋህርያ ከዓኒ ብጣዕሚ ነመስግና ኣደን መምህርን እያ ብደይቀል ዓለም
0: ወዲ ሰብ ክሳብ ዝሃለወ ምድላዊ መግቢ ኣይቋርፀን መዓልታዊ ሓድሽ ትምህርቲ እዩ ዝወፅእ ስለ ዝኾነ ንህልው መፅናዕትታት ዓለምና ተወከሰት በዘይ ምሕላል እትምህር ዘላ መምህር ዝጋህርያ ምስጋና ይግብኣ ንተመረቕቲ እንኳዕ ሓጎሰክን ኣሰራዲኸን የስዕብክን ኢልና ክንፍለየኩም ብርኹ ሰንበት።

0: እነሆም በኣር ተምሳል ናይቶም ነታ ዘውዲ ዝደፍኡ ነታ ኣኽሊል ዝደፍኣ ነታ ዘውዲ ዝዓቀቡ ንኣላውነት ዘውሓሳ ነታ ሰንደቕ ዕላማ ዘንበልበሉ ነታ ሰንደቕ ዝነበራ ዘይፀዓዱ ሰራዊት ትማልን ሎምን ዘይነፅፍ ሓይሊ መኸተን ልምዓትን ሰራዊትና ሰራዊት ልቢ ሰራዊት ህዝቢ ሰራዊት ሓበን ሰራዊት ሕድርን ግብርን ሰራዊት መብፅዓን ሓቅን ሰራዊት ባሕርን ምድርን ሰራዊት ኣጋርን ሰማያትን ኤርትራ
1: አልኽድመቱ ልወጠንያ ፊ ኤርትርያ ዋጅበን ሙቀደስ የተባረ ልጀሚዕ ለኣ

ስማዕ ኣእዳዎም ስሙር ኣእጋሮም ስንዱር ኣትሳግሞኦም ማዕረ

ዮሐና ንተመረቕቲ 38 ዙርያ

0: መንእሰይ መሰረት ኩለንተናዊ ምዕባለን ህላወን ሃገር እዩ። ስለዚ ለምውን ከም ትማሊ ተውለ ንመኸተን ልምዓትን
1: ኣልዋሕ ዋልእኽላሱ ማረኪ

0: ህዝቢ ኤርትራ ንኩሉ ሸርምታትን ውዲታትን ዘብጀለ ፀገማት ሰጊሩ ተኣምራት ዝፈፀመ ክብሪ ዝረኸበ ክብሪ ንዓኻን ንጀጋኖ ሓይልታት ምክልኻን ኤርትራ ይኹን
1: ያ ቢላድ ዓለሚና ከይፈ ነኽቱም

0: ካብዚ ቀፂሉ ግጥሚ ብቋንቋ ትግርኛ ብህፃን መርሃዊ ክፍሎም ክቀርበልና እዩ። ህፃን መርሃዊ ክፍሎም ተማሃራይ ቤት ትምህርቲ ቀዳማይ ደረጃ ሳዋ እዩ። ኣርስቲ ናይታ ግጥሚ ኤርትራ ናይ ክልተ ጥራያት ትብል ሕደማ ብርሃነ ተክለ ገርግሽ ሰምሃር
1: تليها أغنية بلغة النارة أداء فرج إسماعيل وخديجة محمد من أشعار فرج إسماعيل بعنوان ساوا
0: بدحريو بقوانقوة تقرنيا عليك تولد هجريا أبل بيت بل حدامان زيمان عليك تولد قتمي هينوك برهاني
1: أغنية بالبداويت طاهر أحمد محمد تيتا وأشعار طاهر محمد
2: ናይ ክልተ ጥራያ ኣነ ዝዓስቦ ዓብ ሃዋይ ከብሪ መፃብ ዙርያ ይፈሊጠ ክስከሞ ዕድሪ ዘይገመጥክዎ ግን ንርኺበ ክብሪ ዕዮ ገዛ ክፃፍፍ ብጉዳይ ባሕሪ ንዕኹም ኣይበሎን ወለዲ ንዓናን ንመፃእን ትውልዲ ረመፅ ሓዊ ዘሪኦም ብዕሎም ዝርብለውላ እምበር ዘይተወልዱ ገዱ ዘየዝተባሃሉላ ዓብደልቃድር ዝሃልዩ ምዛብ ዘላ ፅባሕ ከምኣም ኾና ዘይተመከሩላ ወለድና ኣንቱም ደቂ ሳሕል ደቂ ሰዋ ታሪክ ካብ ደገመ የዓርዕራ ዓለም ከምቲ ዝቐደመ ባሕርና ክንሕሉ ቀሪቡልና ዕድመ ዘዝነገሰ ኣብታ መንበር እናሓመመ ኣይትሰከፉ ዘይበዓል ራእሲ ተሰማ ንዓኹም ኣሚኖም ዝሓለፉ ቅንዕና ሒዞም ብቐፃ እናተኸለፉ ከይተወለድኩም እዩ ታሪክ ተፃሒፉ ቅሰን ደጊም ህፃን ንህፃን ኢና ሕድሪ ክንረኻኸብ ጥቕኡ ዘለና ንኣማ ህፃን ዝርከብ ማማ እውን ቀሪባ ኣላ ትውልድ ምስ በለ ኣብ ሱሙያ ጥምቀት ቃለ መሓላ ሸዓያ ታሰዓት እንታይ ዳ ደቅና ካበሉ ንሕና ስመንዲና ደቂ ሰበርትና ኹራ ሓንበስቲ ኢና እመኑ ኩልኩም ከሎ ኢና ስራሕ ዲፕሎማት ተዋሂብና ኣሎ ዝለዓለ ግምት ኣብዘይ ዕድሜና ኣግዚሞምና ሽመት ፀወታ ገዲፍና ሕድሪ ክነሰጋግር ኣለና መስመር ሓደ ካብ ራስ ቄሳር ሓደ ካብ ራስ ድሜራ ሳልሳይና ቆልዓ ዲያስፖራ ሞጊድና ክንረትዕ ኣመጋባእያ ዝጎለና የለን ነቲ ሞያ ሽዑ መዓስ ነርኩም ኣብ ባሕሪ ኣብየናይ እዋን ብየናይ ብሪ ትጥቀሙ ነርኩም መሰጋገሪ ከም ሃገር መዓስ ተፈጢርኩም

ኣብዛ ህጉር ሕምባሻ ከሎ እምኒ ክትክእልሉ ፅውፅዋይ ፈረስና ስቲናሉ ትብሉ ነቲ ጨዋ ማይ እዋይ ሸተት እዋይ ምግጋይ ዓበይቲ ቆልዑ ክሕሱ ኣብ ቴሌቭዥን ምርኣይ ክላ ገሊፍናየ ዲፕሎማት እንታይ ከዝዛርብ ኣሎ ብቐደሙ ፋይል ተዓፂቐሎ ካልእ ከኣባ በዚዕና ሎሚ 100 ሚልዮን ንዓመታ 300 ሚልዮን ክንከውን ኢና ትብሉናሲ ባሕሪ ድዩ መከላኸል ጥንዚ ኪዱ ኣጋርኩም ኣክቡ ወሪድና ደህፃናት ምስ ሓኪምኩም ተራዘቡ ስምዑ ፈለማ ገሊ ነፀላ በትሪ ጥራይ ሒዞም ውዑዳት ብቕፅሪ ነቲ ዓሽካት ምስ ዘመናዊ ኣፅባሩ ህዝቦም ኣሚኖም እንዳኣሎም በረኻ ዝወፈሩ ሎሚ ግዳብሮ ዕርፊ ፅንዒ ነገሩ እሞኸ ወላ እንተበዛሕኩም ብሚልዮናት መን በለኩም ናይ ጂኦግራፍ እስራት ዋይ ክኸፍእ እዚ ነብሰ ምትሓት ምሽሻይካ ከምዝ ኣሰርካ ናብ ጎረቤት ምጥማጥ በቲ ነዊሕ ዝውንጨፍ ሚሳይል ድሮናት ኣለና ትብሉ ክተሰንብዱ ህፃናት ንድሮን ድሮን ንሚሳይል ከለዎ መድኒ በቲ ሰንቲሜተር ኪሎ ሜተር ዝሰርፈና ምስ ብዝሕና ክንውዕጠኩም ኢና ገፊዕኩም ኣሎ ዝለቕለቕ ኢሉ ዝተቐነትኩምዎ ባሕሪ ኩሉ ምሉ ሕጊ የለን ወይ ምቐል ውሕጅ ኢና ቀላይ ከይትጥሕሉ ዝጠመይ ህዝቢ ዳኛ ብሉ እንትብሉ ወይ ዕሽነት ዘይርከቦ መጠን ኣንታ እንተበዛሕካ ንፅቡቕ ትምነ ፀጋ ብፀጋ ምስ ጎርቤት ክሳነ ይበሃል ዳኣ እምበር ክንጠሚ ኢና እምሃረምሮም ወደብ ሃቡና ኣቦኻ ርገም ኣቦኻ መርቕ እዩ እንታይ ግበር ትብሉና ፍቕሪ በሉ ንኩሉና ክዕሸና እምበር ወለድና ዳኣ ዘይፈትዎ ሕጊ ኣልቦነት ብዝሕ ሰብን ኣፅዋርን ተመኪዕካብ ኩናት በቲ ፈኸራ በቲ ጠሚና ረድየት ከይተዛረቡ እዮም ዘርግእዋ መሬት ምዃን ንዓና ንዲኹም ንህፃናት ምስ ህፃናትኩም ኣውጅኩም ኩናት ክንዲ ንፃወት ንምሃር ንሓበራዊ ዕቤት ሰላም ከሎ ጥዑም ከም ሓውኻ ጎረቤት ዓለም ከይንነብረላ ወለዶታት ብቕሳነት እንታይ ኮንኩማታ ዘይናይ ወራሱት ትናሳሕ እምበር ጥቓሞት እናሃለኻ ኣብ ክሳትካን ከሎ መዓለኻ መምስ ፀበበካ ፈሱ ተረኺቡ ዘይበለ ስስዐ ኣብ ሕመኩም ትዕቀቡ በልቁ ወፁ ክደግመልኩም ዘይተወልዱ ኤርትራውያን ይገዱ ዓዲ ዋዓሉ ገልጠምጠም ኣይትበሉ ሓንትን ስልጥንትን ኤርትራ ንኽልተ ጥራያ ተታሒዛ ብሓደራ እቲ ሓደ ስዉ ኣሰሪ ንኸዶ እቲ ካልኣይ መጻእ ወልዶ ኣኸለ ቅበፁ ሕጂ እውን ቀይሕ ባህርና ርስና እዩ

ሸሞ ዓብዩ ኣሎ ማለት እዩ። ኣጠቃላለዩ መምዘኒ ውፅኢት ስልጠና ኣብ ኩሉ ዝተካየደሎም ወታደራዊ ትምህርቲ እዚ ዙርያ እዚ 72.3 ኮይኑ ተመዝጊቡ ኣሎ። ብሓፈሻ ኣብ ኩሉ ማሕበራዊ ሂወት፣ ጥዕና፣ መነባብሮ ብዘይ ዝኾነ ፀገም ተሓሊፉ። ካብ ኣብ ሳዋ ዝወረዱ ተዓለምቲ ብዝተፈላለዩ ምክንያት ስልጠንኦም ዘይዛዘሙ 3.9 ክኾን ከለዉ 96.1 ድማ ስልጠንኦም ዛዚሞም ንምምራቕ በቂዖም ኣለዉ። በዚ ኣጋጣሚ ሳዋ ካብቲ ምስረት ኣብ ክሳብ ሕጂ 32 ዓመት መዓስከርና ብህዝብን መንግስትን ዝተዋበና ተልእኾን ሓደራን ብምቕባል ውፉይ ብዲስፕሊን ዝተሃንፀ ልዑላውነት ሃገር ዘኽብር ኣብ ህንፀትን ልምዓትን ሃገር ወፊሩ ዘድምዕ መንእሰይ ከነፍርን ዝተቐበልናዮ ሓደራ ካብ ቀዳማይ ዙርያ ክሳብ 37 ዙርያ ኣብ ኩሉ ፅላት ናይዚ ሃገር ተዋፊሮም መንእሰያትና ዘካይድዎ ዝካየድ ዘሎ ዓበይቲ ስራሓት ህያው ኣብነት እዩ። ሕጂ እውን ብዝለዓለ ፃዕርን ሞራልን ክንቅፅሎ ኢና። ሎሚ ከዓ ደጊምና ቃልና ንሐድሰሉ ዕለት እዩ። ኣብ መደምደምታ ሰልጠንቲ ኣትርዮሞ ዘለዉ ናይ ስራሕ ባህልን ዲስፕሊንን ክዕቅቦን ከማዕብልዎን ምክትታልን ምትብባዕን ከይፍለዮም ኣላቦ ኩሉ ነዚ በዓል ክውን ንምግባር ዝፀዓሩ ኣባላት መዓስከርን መሻርክትን የመስግን። ዘለኣለማዊ ዝኽርን ክብርን ሰማዕትና ዓወት ንሓፋሽ

0: ካብዚ ቀፂሉ ኮሜድያዊት ድራማ ክትቀርበልና እያ ድርሰት ዮሃንስ ሃብተ ገርግሽ ጆን ሜራ ድልው ንኩሉ እያ ትብል ኣብቲ ስራሕ ዝሳተፉ ቤትኤል ዮሃንስ ናትናኤል ሰሎሞንን ፊዮሪ ተኸስተን እዮም።
1: تليها أغنية بلغة الكنامة بعنوان بوثيا باري للفنان الشاب عنده صالح.

0: ኣሰ ማሰስ ከተማሰ ከመዓልኪ ሰዋ ዓባይ ዓዲ ከመዓልኪ ወይ ሰዋ ዓባይ ዓዲ ጅግና ተበልኺ ጅግና ትወልዲ ሓየት ተበልኺ ሓየት ትወልዲ ምህሮ ተበልኺ ኣስኒቅ ትሰዲ ንጸላኢኺ ቁልቁል ተስግዲ መጻኹኺ ኣሕፂረ መንገዲ መጻኹኺ ወይ ኣሕፂረ መንገዲ ወ ኣንታቦ ሃየ ባጠ እግሪ ካልዕሎ ዋ ክንዲ ሰዋ ዝኣትኻሲ ጎስስ ክትብል
1: ዋ ኣንቲ ቆልዓ ሳዋ ፈውሲ እርጋ እንደለዋ ኢሎም ኽእዮም ከም ቃሕታይ ዘልዕሎ
0: ኣለዋ ወ ዋልካ ጎሰስ ክትብል ምስ ረኣየትካ ብደቂ መስርዐን ከተፅፈኒ ዲኻ ደሊኻ ክትብለካ ዋ ጎበሲ ልክዕ ከም ጨላይ ብዕራይ እንዳየ ኸሰተ ዓጠም ዓጠም ዓጠም ዓጠም ተበለ እግሪ ምንበሪ
1: ጉብዝናይ ዳ ቀደም ዝወዳእኹ እንታይ ጥዕና ኸለኒ
0: ኣቦይ ተኽሱበይ ዓንደፅን መናቐፅን ንዓጋዜን ተባሂሉ እዩ
1: እንታይ ማለት ኪ
0: ፅናሕ ሞቦይ ባዕላ የ ክሰተ ደኡ ኣብ ጥቓ ዓድና ናይ ክልተ ሰሙን ኣይተዓለሙን እዮም ዋ ስቕኢልካ ዲኻኸ ናይ ቀደም ዘበን ዶ ናይ ትርብል እንዳበልካ ትዕልለና ፅናዕ ዳኣ ፅናዕ ፅናዕ ዳኣ ፅናዕ ኣንስጊላ ከይትምናዕ
1: ክለይቲ ቕረበኒ ክለይቲ ቕረበኒ ኣብራኽ ሎሚ እዩ እንግድዓ ሎሚ
0: ወዲ ጊላይ ኣይተዓሹ ወዲ ጊላይ ኣይተዓሹ ኣብራኽ ኣይኮነን ሕልና ኣይደቂሹ ኣንታቦ እስከ ሰጥበል ነዛ ጓልካ ሰላምታ ጌርካ ኢኻ ተቕበላ ሰጥበል ተይላትካ ንስኻ ድማ ሰጥበሊ ትብላ
1: ኣንቲ ቆልዓ መን እዚ ኩሉ ነጊርክ ምህሮ ክጠርሽ ክሳዋ ከያ ተኽሲ ኩሉ ፈሊጥ ክዮም
0: ወዲ ጊላይ ንዓይ እዚ ነፍሰይ ዝነግረኒ
1: እንቲ ቆልዓ ሰብኩኒ ነፍሲ ክዳ እንታይ ናበለ እዩ ዝነግረኪ
0: እዚ ዓድና ናይ ኩልና ከም ዝኾነት ዓብ የብሉ ንእሽቶ ምእንቲ ዝሃገር ደው ከም ዝብል ዘዝተወልደ ሳዋ ከም ዝበፅዕን ከም ዝመሃር
1: እልግዜ ናይ እንዳመን ፈላጢ ትበሃል እስኺ
0: ኣቦይ ጅግና ክንስኻሲ ካበያ ክሰተ ክትሓምቕ ኩሉ ኮ ውሽጥና ጌርናዮ እምበር ኣቦይ ኣጉሂኸና ኢኻ
1: ተየብሸ ሓደ እግሪ እኮ ጉድጓድ ኣት እዩ ስሳ ክመልዕ እንታይ ዶ ተሪፍኒ ኢልክ ኣኺ
0: ኣቦይ ፕሪማ ፓነ ኦፐይ ባሎነ ሰለማን ጌራ ድሓር ፀወታ 100 ዓመት ተፀጊዓ ዝነበረት ባቡር እኳ ተሲ ኣባፅዕ እናወረደትሲ ንስኻ ቦይ ዋ
1: ኣብየት ሙፆታት ኣብየት ሙፆታት ንወለዶም ዝምዕዱ ቆልዑ ክመፁ
0: ዝምዕዱ ዘይኮነሲ ዘዘኻኽሩ ኢልካ ኣርማ ቦይ ኣቦይ ንዓሙ ሕጂ ቅንዕበል ሰጥካ በል
1: ኣብራኺ ዓቆቆቕብላ ኣሎ ከይተሰብርለይ ናብዚኣ ዝመፃ ክዋ ኳ ኣኺኢላ ተሪፋሃንላ
0: ፅንሕድ ኣቦይ ሰጥበል
1: ዝበለ ሰብጌርና ዝበለ ዝበለ
2: ዋው ሳዋ ሳዋ ኣም ሶ ሃፒ ክርኤኪ ተሃዊኻ ነይረ ያ ሕጂ ርኤ

0: A key.
1: Oh, daddy, are you fine?
2: ታይ ንትዝብል ዘሎ
3: ኣሪፋይን ብለካ ኣለው ክሳ ሓጂ ተዓለምካ እንዲኻ እዞም ከለዉ መሳትኻ ክዕሎም ከለዉ ቤ ነርካ ኣያ ክሰተ ክዕሎም ከሎ ቤ ነርካ ኣብ ሻጥርኻ ክዕለማ ከለዋ ኸቤ ነርካ ኣብ እንዳ ሓሰርዶ ትሕባእ ነርካ ኢኻ ብለካ ኣሎ
2: ክለይ ስወሊ እዛ ሓፃር ዘረባ ስግዲ ዝ ክትከውን
3: ኣቦይ ኣሕፍስ ኣቢል እዩ ተዛሪብካ
1: ኖ ኣቦ ኣነ ከምኡ ይኮንኩን ኢለ ከመይ ኣለኻየ ዝብል ዘለኹ መን ሽምኪ
3: ሚለና ሃንስ ጊላይ ፃዕዳ ብዕራይ በዓል ሰጋር ኣንበላይ
2: እንት ቆልዓ እንታይ እዩ ዝኽሉ ዘረባ ናይ ምምሕዳር ክምዝግበክየ ደልክ እዩ ዝወደይ እንታይ ዝኾን ከኣኸ
1: ኣነ ኣብ 39 ዙርያ ክመሃር ክዕለም መፅ
2: እሰይ ራብዓይ ግንባር ዶይኮነን ሽምኩም
3: ኣቦይ ራብዓይ ግንባር ማለት እኮ ንኩሉ ፅቡቕን ሕማቕን ናይ ዝሃገር በርባዕተ ማእዝን ምሕላው ማለት እዩ ኣብ ዘለኻሊኻ ካብ ዝመፃእኻ መፂኻ እቶ ደኣ ሓሉ ዓድኻ ዕጠቆ ዝናር ሽራራኻ ዑና ዓደቦ ዶ ይሕሎ እዩ ጓና ዓሲብካ ሓዝ ደኣ ሓዝ ፅናዕ ኸም ቀደምካ
1: ኦ ማይ ጋድ ኣቦ እዛ ጓልኩም ክንደይ ድዩ ዓመታ
2: ኣንታ ወደይ ፅባሕ ብዓለም ክኤለ
3: 100 ዓመት ክመሊአ መን ይሞ ሽምካ
1: ሽመይ ኬቨን ይበሃል
3: ወይ ኣይ ገንዘብን ውርደትን እንድዩ እሞ ብዛዕባ ዛት ዓሊም ሳዋሲ ገለዶ ዛንታ ኣለካ
1: ያ ዛንታ ኣለኒ ክልተ ኣሕዋተይ ተዓሊሞም እዮም ኣቦይ ቀደም ሓፋሽ ውድባት ነይሩ ኣቦይ ከምኡ ይብለኒ ኣለኒ ኩሉ ግዜ
2: ሓንቲ ቆልዓ እታ ንኩሉ እዩ ዝብፅሖ ዝበልክያ ድኣ ኮይና ትልክ እንድያ በሎ ንዕናይ ንዕናይ ንዕናይ ወይይ ወይይ ወይ ሕጂ እውን ሰብጌርና
4: ኮፎ ኣለይኩም
3: ሰኒህሌና ምን ስሜትኪ
4: ኣርሄት መሓመድ ሰዒድ
3: ሰኒ ምናያ መጣኪ
2: ኣንቲ እዛ ቆልዓ ገለ ክትዛረብ እያ እንታ ራብዓይ ግንባር ንዓንደ ስቕበል በላ ደው ነብላ
1: ኖኖ ኣም ሶ ሃፒ ሚለና ቋንቋ ትግራይ ትኽእል እያ ኦ ማይ ጋድ
3: ወረ ንዓኻውን ዌርዲዲ ኬም ፍሮም ሃወል ዳኣርዩ ክብለካ እ
4: ማሻላ እዛ ቆልዕ ብላሕያ ትመስል
3: ማሻላ ጥራይ ድኸ ሽኽረን ካ ወስኽላ
2: ኣንቲ እንታይ ኣ ቁርጠምጠም ትብሊ ዘለኺ ኣንቲ ስክንደበለኸ ይጠርፉኺ
1: ኖኖኖ ዳድ ከምኡ ይትበላ ኣነ ሕጂ ከምኡ ክፈልጥ ደደየ ኣለኹ ኦኬ እዚ ኩሉ ክፈልጦ ኣለዎ ሚሉ ንፍዕቲ ይኺ
3: ኣንዋር ዝበሃላሎ መማህርተይ ንስዩ ቆቁርብ ምሂርኒ በዓሎ ቦይ ኮ ቋንቋ ናይ ሃገርኩም ክትፈልጡ እዩ ዝግባአኩም
1: ያ
3: ኣብዛ ሳወኻ ኣብቲ ርእሲ ትምህርትን ተዓሊምን ቋንቋታት ናይ ኤርትራ ክመሃሩ ኣለዎ
4: ኣይዋ ሽዑ ክልተ ማክሰብ ኮይኑ መንእሰይ ኤርትራ ከዓ ብቋንቋ ናይ ዓዱ ከዓ ወርጥምጠምጠምጠምጠ ምብል
1: ያ ሽዑ 20 ተምሃሮ ቋንቋ ይኽእል እዚ ንሃገር ዓብዪ ፕሮፊት ዝኸውን መኽሰብ እዩ
2: ዎ በሉ ኸይሰምዑኹም እሞ እዛ ዝበልኩም ማርእቶ ቅንዕቲ ኣኢሎም ንዓመታ ኸየምህርዎም
4: ወሸለ ወሸለ ምሂሮ እሞ ኣንቲ ሓቢባ መን ይኸስምኪ
3: ኣና ስሜቸይ ሚለና ሃንስ ጊላይ ፃዕዳ ብዕረይ ወእንቲ ምናያ መጣእኪ
4: ኣና ምንጊ እንዳዕ መጣኩ እዛ ጓለ ኣብ ሳዋ ሳልሳይ ዙርያ ተዓሊመ ሓዳር ገይረ ቆልዑ ወሊደ ሕጂ ከዓ ተዘክሮይ ንክሕድስ ኢልካ ኣንሳዋ መፅ
3: ወይለ ከጋደይ ማዓረይ ራብዓይ ግንባር በርኣየ ዓዶ ኣብኻ በዚኣ ተኸድካ ድለውቲ በዚኣ ተኸድካ ዕልምቲ በዚኣ ተኸድካ ስልምቲ እዛ ዘይትተርፍ ሸዓይልካ ካብዛን ግድዓኻ ንግፍ ይህቦይ
4: ኣይዋ ሰጥበል ከም ሓውኻ ፅናዕ ከም ዋዕሮ ሓብትኻ ከይደ ፈርዑና ዓደቦኻ ንፈልሑ ኸይከውን ንግድዓኻ
3: ኣይዋ ማተስ ኣልኣል ጠቢብ ኣስኣል ኣል ሙጀረብ ዶክተር ኣይትሕተት ዝፈተነ ሕተት ይወድሓ ቦይ
2: እሞ በዚ ኣቢለ ዶ ንኸሰተ ኸርክቦ ተዕሊም ክኣቱ
3: ወዲ መን ኮንካ ድኣ ክትተርፍ በላ ቦይ ሕጂ ናይ ተሓጓስ ከምቲ ኣብ ዓውድን መኸይዳ እንትደርፈልና ሃየ ሕጂ ከዓ ድረፍ
1: ዋው ሚሉ ኣቦኺ ይደርፍ እዩ
2: እንታ ቆልዓ ናይዚ ኣይጨኒቕና እምበረ ኣብ ዓውድን መኸየዳን መሪሐዮም እንደ ዝጭፍር ነይረ
4: ኣይዋ ብጨፈራ ይዕየ ብጨፈርኻ ይኽተት ጋሻ ምድራፍቲ ኮይኑ ንስኻ እውን ክደርፍ ኣለካ
1: ኦ ኣነ ሕጂ ክደርፍ ኣይክእልኒ ጎሮሮይ ፕራክቲስ ልምምድ የድልየ እዩ
2: ኣነ እውን ድቋስ ዋኸይሰተኹ ጎሮሮይ ሕራይ ኣይብለኒ
3: እንታ ኣቦ እሞ ንጓልካ ጥራይ ርኢኻ ክትምለስ ነዞም መሳቱ ጓልካ ኸ ከምቲ ንዓውድን መኸዳን ከይጨፈርካ ኣሎም ክትምለስ ራብዓይ ግንባር ኣርሄት ሳልሳይ ዙርያ ኸዓ ሃየ ነዚ ደርፊ ግንባር ግንባሩ በልዎ ሃየ ተቐበልዎ ወረከ
5: ሳዋየ ሳዋ ናበልካ ዝርየ ሳዋየ ሳዋ ናበልካ ዝርየ ዋሕስ ሃገሬ ዋሕስ ሃገሬ

ህዝባዊ ግንባ ኩሉ ዝዓንተረ እንተበለቱታ ብሴፍን ጭመራን ዝፈለመ እምቢታ ሕቶ ሓፋሽ ምስ ኣነ መልሲ ህዝባዊ ግንባር ተወዲቡ ጀሚርዎ ቃልሲ ህዝባዊ ግንባርን ሻዕብያን ክልቲኦም ሓደ ዘይናጻጽሉ ከም ቁፅሪ 8 ሓፋሽ ብዘይ ህዝባዊ ግንባር እንታይ ኮን ምኾነ ዓዎ ተሓፋሽ ንሓፅሓት ዘምከነ ህዝባዊ ግንባር ከም ክዳን ተተቐዲዱ እናተላቓቐበ ትልኽ እንዳበለ ንሞት ዘረብረበ ዝናብ እናዘነበ ዘይብሉ መዕቐሊ ወርሒ ዝናፍቓ ብሰንኪ መጽለሊ ከም ጠለበጊዕ ዝጣጥም ቈጽለ መጽሊ ጨዋ ማይ ብሌቓት እንዳሓንፈፈ ንደሙ ብርሃፁ ዘስፈፈ ክንደይ ድሕሊፍዎ ሓሳረ መከራ ንሱ ህዝባዊ ግንባር እሳቶ ጎሞራ ከምሆየ ሰጊርዎ ረመፅን ጓህርን ተኸልዑ ዝወፅእ ከም ወርቅን ብሩርን ካብ ህዝቢ ነቒሉ ስለ ህዝቢ ዝወፈረ ከም እንስሳ ዘገዳም ኣምሮር ዝሰፈረ ከም ስኒ ኣድጊ ዝጓዓዝ ብማዕረ ብሓባር ዝተቓነየ ፖለቲካዊ መንነቱ መሪሕ ኮይንዎ ኣብ ጉዕዞ ህይወቱ መጻኢት ኤርትራ ሻዓኢሉ ኣሚቱ እንሆ እንደፍጸም ናይ ነቢያት ትንቢቱ ህዝባዊ ግንባር ድሌት ምስ ክብልነት ዲስፕሊን ምስ ምዝዝነት ጽንዓት ብጅግንነት መትከል ምስ ተወፋይነት ዕላማ ምስ መስዋእትነት ውሕሉል መሪሕነት እዙ ህዝባዊ ግንባር ነቲ ገዚፍ ጎጎ ሳላ ዘይባሃጎ ንጉንዑ ረብሓ ሳላ ዝነጸጎ ዝመኸነ ስርናይ ፍጹም ዘይጽበ ብጽፍሩ ዝነብር ክብሩ ዝዓቀበ ከብድቡ ጥንቅዑ ብማይሽኮር ዝዓገበ ክምህ ዘይብል ዘይጽዓድ መንፈሱ ጻማ ጽንዓቱ ብግብሪ ሓፊሱ ህዝባዊ ግንባር ይመሱ ኣርሓ ከም ዝኸውን ስለ ዝተዓዘብዮም ግና ብዝረብዑን ከሎ ክወፂዎ ሓሲቦ ልሳን ከም ዘይብሉ ስቕታ ዝመረጸ እንሆሎም ግን ኣብ ቅድሚት ዝሕፀ ዘይሕለል ንያቱ ዘይንደል ጽንዓቱ ኣብ ሓፋሽ እነቱ ዘውሓሰ ድቦቱ ንሱ ዝበለና ከመይ ዘይንሰምዕ ብኣና ዝሕበን ብስሙ ንኾርዕ ስጋብ ሕጂ ኣኽለኒ ኸይበለ ብዝደቅለቁ እናተጋድለ ዋና ባሕሪ ምዃኑ ፍጹም ዘይቀሰነ ኣብ ሰውራ ኮይኑ እዩ ሳዋ ዝደኮነ ከምቲ ንብርቱዕ ማይ መራሒዩ ግመ ንሱውን ብትንቢቱ ኣባዩ ዝረዓመ እንተ ትህግደፍ እናበለ ጸርፊ ዝመስሎ ስሱዕ ነዳ ይፈራሕ ቀባኢ ጸለሎ ማዕበል ከምቲ መጻጽኡ ልኻኺ ምካ ዝኸይድ ዝመስል ኣብ ደንደስ ምስ በጽሐ ግን ዝግ ይዝብ ዝግዳ ወዲ 2020 ሸንኮለል ኣመሉ ከምገመል ዓሰራ ማዕጺት ዝልቡ ቐኒዑ ዘይቀንዕ ማሕረሻ መልሓሱ እንዳሓደረ ተብዕ ዝኣኽሎ ጥሒኑ ባዕለ ማርያም ዝብል ብዘይ ሴፍ ጭማራ ኣብ ፓርላማ ዝድብል ከመይ ኒ እሞ ምስ ህዝባዊ ግንባር ክገጥም ኣወልቡን ሰቲና በረካ ዝጠልም ወዲ ድሙ ከም ቀደሙ ባሕሪ ዝሕማሙ ይምባሕ ግደፍዎ ህዝባዊ ግንባር ይልዋም እንተ ሻዕብያ እሞ ኣፅዋር ኣይኮነን ሰብ እዩ ዝደሊ ህዝባዊ ግንባር መርፍእ ዋርሳ ይፈትሊ መትንናይ ሳዋ ኣንብሕቆ ገድሊ ክዳኑ እምበር ኪዳኑ ዘይበሊ ንበረልና እታ ድሙቕ ወርሒ ብዘይካ ሰማይ ዘይብልካ ነዋሒ ህዝባዊ ግንባረይ ክብርን መጎስን ህዝባዊ ግንባር ክብርን መጎስን ጅግና ሓይልታት ምክልኻል ኤርትራ ክብርን መጎስን ንዓኻ ሓፋሽ

Jag var nämligen general Filippos Olde Johannes. ክቡር ፕረዚደንት ኢሳያስ ኣፈወርቂ ብኣጠቃላሊ ወታደራዊ ስልጠና ዕውታት ዝኾኑ ሰልጠንትን ኣህዱታትን ሽልማት ክትህበልና ብኣኽብሮት ንዕድም። ብኣጠቃላሊ ወታደራዊ ስልጠና ብ78 ሚታዊት ሳልሰይቲ ኮይና ዝተዓወተት የርካቤል ዓንደብርሃን ተስፋ ገርግሽ ካብ ካልኣይ ክፍለ ሰራዊት።

ብሰማንያን ሓደን ሚእታዊት ካብ ኩሎም 38 ዙርያ ጎብለል ኮይኑ ዝተዓወተ ሙሉ ብርሃን ኣብርሃለይ በየነ ካብ ቀዳማይ ክፍለ ሰራዊት ብደረጃ ኣሃዱታት ዕዉታት ዝኾና ብጨመተ ተኽሲ ዕዉት ተኣሃዱ ሓምሻይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ፍሳያስ እዩ። ብወተሃደራዊ ሰልፊ ዕዉት ተኣሃዱ ካልኣይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ሃብቶም ኪዳነ። ብኣካላዊ ብቕዓት ዕዉት ተኣሃዱ ሓምሻይ ክፍለ ሰራዊት ሓለቓ ሳፍ ክፍለ ሰራዊት ካፕቴን ስባትላብ ገብረ እግዚኣብሔር። ብስልታዊ ጥበባት ዕዉት ተኣሃዱ ቀዳማይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ዛፌር ተኽለ። ወታደራዊ ባህልን ስነ ምግባርን ዕዉት ተኣሃዱ ሳልሳይ ክፍለ ሰራዊት ሓለቓ ስታፍ ክፍለ ሰራዊት ካፕቴን ሮመዳን ኣሕመድ። ብኣጠቓላሊ ወታደራዊ ስልጠና ዕዉት ዝኾነት ኣሃዱ ወይ ጎብለል ዝወፀት ሓምሻይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ፍሳየስ እዩ። የቐኒልና ክቡር ፕሬዚዳንት

0: ካብዚ ቀፂሉ ደርፊ ብቋንቋ ትግርኛ ብድምፃዊ ሚካኤል የማነ ሕደማ ገብሪወት ፍሳሄ ዜማ ኢስሓቅ ዓቁባይ ክትቀርብ እያ ብድሕሪ እዩ
1: እغنያ ብሉغት ልዓፈር ብዕንዋን ኣንሆ ኣዳ ልፈናን ሑመድ ዓሲሪ ወኣሽዓር ልፈናን ሑመድ ዓሲሪ

0: ክቡር ፕረዚደንት ሃገር ኤርትራ ብጣይ ኢሳያስ ኣፈወርቂ ብኣጋጣሚ መበል 38 ዙርያ ሃገራዊ ኣገልግሎት ቃል ክተስማዓና ብክብሪ ዕዱም
1: ዝኸበርኩምን ዝኸበርክንን ተመረቕቲ 38 ዙርያ ወለድን መምህራንን ኣለይትን ይኾና ቅድሚ ናብዛ ሓፃር መልእኽቲ ምስጋረይ ስለቲ መሳጢ ቀስቃሲ ድርዒ ሞራል መሰናድኦኹም ልዑል ምስጋና ኣገናዕ ኣገናዕ ኣገናዕ። እዛ ዕዝዝቲ መሓላኻትኩም እትእውጁ ላዕለት ኣገዳሲት መድረኽ ኣብ ህይወትኩም እያ። ውፅኢት ፈተናታት ብዘየገድስ ኣካደምያዊ ጉዕዞ ብዝሓየለ ድርኺት ክቕፅል ስለ ዘለዎ ቀዳምነታትኩምን ኣተኩረኹምን ዓይነታዊ ፍልጠት ኣብ ምድላብን ብዘይ ስልኪ ስራሕን ተመክሮን መሃዝነትን ኣፍራይነት ፍልጠትኩም ኣብ ምዕባይ ክኸውን ግቡእ እዩ። ተበግሶታትኩም ኣብ ናይ ነብስኹም መጻኢ ዕብየትን ኣብ ቅሳነትን ራህዋን ቤተሰብን ሃገርን ዝህልዎ ዕዙዝ ኣበርክቶ ምግንዛብ ከቢድ ሕልናዊ ሓላፍነት ዘሰክም እዩ። ስድራን ቤተሰብን ሚኒስትሪ ትምህርትን ብፍሉይ ኣብ ኣካደምያዊ ጉዕዞኹም ዝግባእ ምክትታልን ደገፍን ክገብሩ ከዓ ምዝኽኻር ዘየድልዮ ግድነት እዩ። ኣብ እተካይድዎ ዘይሕለል ትግሃት ዓወት ክትጎናፀፉ ስድራን ሕብረተሰብን መምህራንን ኣለይትን እውን ኣብ ዝህብዎ ደገፍ ኣሳልጦን ሰናይ ምንዮትን ዝኽሪ ሓበን ንሰማዕታትና ዓወትና ክፋሽ።
2: ቅፅል ደርፊ ብቋንቋ ትግርኛ ብድምፃዊ ፊልሞን ማሕራያ ኣርእስቲ ዘመን ስዒድ ዜማ ፍሳሐ ኪዳነ

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ሰሙናዊ ፍጻምታት ስፖርት ናይ ዝሓልፈ ሰሙን ናይ ውሽጡን ወፃእን ሒዝና ቀሪብና ኣለና። ንምክታልኩም ክትቅፅሉ ደጊምና ብክብሪ ንዕድም። ኤርትራዊ ኦሎምፒካዊ ቢንያም ግርባይ ምስ ክለቡ ኤንኤስኤን ብምዃን ዝሳተፎ ዘሎ ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ ትማሊ ሰንበት ብናይ ታሽዓ መድረክ ውድድር ቀፂል ነይሩ ዝተረኽበ ውፅኢቱ ይስዕብ። ናይ ትማሊ መድረኽ ተቐዳድምቲ ካብ ማልሞር ተበጊሶም ኣብኡ ዘር ዝተዛዝምቲ 154.6 ኪሎ ሜትር ድማ ርሕቀ ዝነበራ ውድድር እዮም ኣካይዶም። ኣብዛ መድረኽ ኣብ መበል 41 ኪሎ ሜትር ተሰሪዓ ዝነበረት ነጥቢ ተውህብ ቅፅበታ ውድድር ኣብ ናይ ነጥቢ ንቀጠላ ማልያ ኣብ ዝባን ወዲዱ ዝወዳደር ዘሎ ዴንማርካዊ ተቐዳድማይ ጀርመናዊት ክለብ ሊድል ትሬክ ማድስ ፒደርሰን ብዝፈፅማ መጥቃዕቲ ክዕወት እንከሎ ኦሎምፒካዊ ቢንያም ግርማይ ድማ ካልኣይ ኮይኑ ብምእታው 20 ነጥቢ ብምካብ ምስ ፒደርሰን ንዘለዎ ናይ ነጥቢ ፍልሊ ናብ 30 ከፅቦን ኣብ ሓፈሻዊ ናይ ነጥቢ ቅልስ ድማ ደረጁ ናብ ካልኣይ ኣበሪኽዎን እዩ። ብድሕርዚ ከም ቫንደርፖል፣ ቶማስ ፒድኮክ፣ ጆሃንስ ቶቢያስ ሃላንድ ከምኡ ድማ ኣሌክስ ባውዲን ካልኦትን ዝርከቧ ኣስጋይቲ ጉጅለ መጥቃዕቲ ፈፂማ ብምውፃእ ሓደገኛ ጉጅለ ኣቆመት። ምስ ግዜ ድማ እዛ ጉጅለ ምስታት ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ ኣስፊሓቶ ፆታ ብከምዚ እናቐፀለ ብዝሕታ ብቅድሚት ብምዃን ንፆታት ቅል ዝነበረት ጉጅለ ምስ ግዜ ናብ 4 ተቐዳድምቲ ንክፀሪ ናይ ቫንደርፖል መጥቃዕቲ ወሳነ ነይሩ። ከም ውፅኢቱ ድማ ቫንደርፖል ካብ ኣልፐሲን፣ ቶማስ ፒድኮክ ካብ ፔነሬሎ፣ ጆሃንሰን ቶቢያስ ሃላንድ ካብ ክለብ ኡኖ ኤክስ ሞቢሊቲ ከምኡ ድማ ኣሌክስ ባውዲን ካብ ኢኤፍ ኤዲኬሽን ኢዚፖስ እቶም ዝተረፉ ተቐዳድምቲ ኮይኖም ንፆታ ቅፅሉ። ኣብ መወዳእታ እዞም ተቐዳድምቲ ኣብ ዘካየድዋ ቅፅበታ ውድድር ሆላንዳዊ ቫንደርፖል ረቲዑ ክዕወት እንከሎ ዝተቀዳድማይ ንውድድሩ ኣብ ሰዓት 44.628 ኪሎ ሜትር እናረገፀ ብ3 ሰዓታት 27 ደቃይቅን 51 ካይታትን ብዝኾነ ግዜ ክዕወት እንከሎ ካልኣይ ጆሃንሰን ሃላንድ

0: ሳልሳይ ቶማስ ፒትኮክ፣ ራብዓይ ኣሌክስ ባውዲን ብምዃን ንውድድሮም ክዛዝሙ ከለዉ ዓባይ ጉጅለ ብዘካየቱ ቅፅታ ውድድር ኢጣልያዊ ፊሊፖ ጋና ንማርስ ፒደርሰን ኣኽትሉ ብምዕዋት ሓምሻይ ደረጃ ሒዙ። ኤርትራዊ ቢንያም ግርማይ ምስታን ናይ ሽኳ ተቀዳደም ተሓቂፋ 26 ደቓይቕን 55 ካይታትን ድሒራ ዝኣተወት ጉጅለ ኮይኑ ንውድድሩ መበል 171 ተርታ ሒዙ ፈጺሞም። ንናይ ሎሚ ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቀዳድማይ ስሎቬንያዊ ታደጅ ፖካቻር ክኸውን ከሎ እዚ ተቀዳድማይ ንውድድሩ ብ32 ሰዓታትን 17 ደቓይቕን 4 ካይታትን ብዝኾነ ግዜ እዩ ንብጫ ማልያ ኣብ ዝባኑ ወዲዩ ዝቕፅል ዘሎ። ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋርድ 2 ደቕን 42 ካይታትን ድሒሩ፣ ሳልሳይ ድማ ወዲ ክለቡ ንፖካቻር ዝኾነ ሜክሲካዊ ኢሳቅ ዴልቴሮ ብ3 ደቕን 27 ካይታትን ዝኾነ ግዜ ተፈንቲቱ ይስዕቦ። ቢንያም ግርማይ ካብ መራሒ ብ1 ሰዓትን 59 ደቓይቕን 32 ካይታትን ድሒሩ ኣብ መበል 145 ተርታ ተቐሚጡሎ። ኣብ ናይ ነጥቢ ምስ ንብልከ ዴንማርካዊ ተቀዳድማይ ሊድል ትሬክ ማርስ ፒደርሰን ብ268 ነጥቢ ንቀጣለ ማልያ ኣብ ዝባኑ ኣዕሪፍዋ ዘሎ ክኸውን፣ ኤርትራዊ ቢንያም ግርማይ ካብዚ ተቀዳድማይ ብ45 ነጥቢ ድሒሩ ማለት 223 ነጥቢ ብምካብ ኣብ ካልኣይ ደረጃ ኮይኑ ስዕቦ ዘሎ እዩ። ናይ ሱዳል ቲም ሜርሌር ድማ ሳልሳይ ደረጃ ሒዙ ይኽተሎ። ኣብ ናይ ዓቐበት ፖካቻር ብ28 ነጥቢ ኣንበሳ ዓቐብ ብምዃን ፃዕዳ ቀይሕ ነጠብጣብ ዘለዋ ማልያ ኣብ ዝባኑ ዕሪፉ ዝቕፅል ዘሎ ክኸውን፣ ቪንጌጋርድን ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ብምሓዝ ይኽተልዎ። ኣብ ናይ ብሉፅ መንስተይ ኢሳቅ ዴልቴሮ ብ32 ሰዓታትን 20 ደቓይቕን 31 ካሊታትን መራሒ ብምዃን ንፃዕዳ ማልያ ጌና ካብ ዝባኑ ኣሕሊፉ ይሃባ ዘሎ። ኹዋን ኣይዞን ፓል ሴክሳስን ድማ ብቐደም ተኸተል ዝስዕቦ ዘለዉ ተቀዳድምቲ እዮም። ብጋንታ ጀርማናዊት ክለብ ሊድል ትሬክ ናይ ሎሚ ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቓይቕን 41 ካይታትን ብዝኾነ ግዜ እትቕልሶ ዘላ ክለብ ክትከውን፣ ክለባት ዩኤኢ ቲም ቪዝማን ብቐደም ተኸተል ዝኽተላ ዘለዋ እየን። ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ 2026 ሎም ሶኒ ኣብ ዕረፍቲ ውዒሉ ፅባሕ ሰሉስ ብናይ 10 ምድሪኽ ውድድር ቀፂሉ ክውዕል እዩ።
1: The TV camera moves out the way. Bourdain checks over his shoulder. 690 meters of racing to go. And on the front is Van der Poel. Pidcock gets ready to strike in second place with this sprint. Van der Poel gets ready for a huge strike of power. And Bourdain just sits in the wheels. Johannessen gets ready. They can hear now the finish line commentator. It's looking like they're going to sprint it out. The peloton is hunting them down in the background. 3.5 hours of racing and it comes down to this. Johannessen, little big deep breath. 300 meters of racing now to go. Pidcock has not decided to go. Bourdain is still on the back.
2: And we just saw in the glance there Pedersen and Michael Matthews at the front of that sprint. They're going really fast and Matthew van der Poel goes.
1: Matthew van der Poel opens up the sprint. On his wheel is Johannessen. Pidcock looks like he hasn't got the legs to go. Matthew van der Poel with a massive turn of power and he just outpowers them. Matthew van der Poel, his third stage win in the Tour.
0: ካብ ዜና ብሽክለታ ከይወፃና ኤርትራውያን ፕሮፌሽናላት ተቀዳድምቲ ሄኖክ ሙሉ ብርሃን መርሃዊ ቅዱስ ዝሳትፎ ዘሎ ቱር ቂንጋሃይ ሎሚ ሶኒ ብናይ ሳልሳይ መድረክ ውድድር ቀፂሉ ነይሩ። ሄኖክ ሙሉ ብርሃን ድማ ናይ መድረክ ዓወት ኣመዝጊቡ ጸብጻቡ ይስዕብ። ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎሚ 13 ሓምላ ኣብ ዝተካየደ ሳልሳይ መድረክ ዙር ማግኒፊሰንት ቂንጋሃይ ናይ መድረክ ዓወት ኣመዝጊቡ። ሳልሳይ መድረክ ናይ ዝውድድር 167.7 ኪሎ ሜትር ዝሸፈነ ክኸውን ከሎ ሄኖክ ኣብ መወዳእታ 300 ሜትሮ ብዝፈፀሞ መጥቃዕቲ እዩ ነዚ ናይ መድረክ ዓወት በቂዑ። ሄኖክ ኣብ ሰዓት 47.21 ኪሎ ሜትር እናተሓንበበ ንውድድሩ ብ3 ሰዓታት 33 ደቓይቕን 8 ካይታትን ይዛዚሞ። በዚ ዘመዝገቦ ዓወት ተሓጊዙ ሄኖክ ኣብ ናይ ግዜ ውድድር ካብ መራሒ ዘሎ ኤካዶራዊ ተቀዳድማይ ጆናታን ክለቨር ካሴዶ ብሓደ ካልእ ድሒሩ ኣብ ካልኣይ ደረጃ ደይብሎ። ብዘካዚ ምስ ስጳኛዊት ክለብ ቦርጎስ ዝፃወትን ሻምፒዮን ኣፍሪቃ 2025 ዝኾነ ኦሎምፒካዊ መርሃዊ ቅዱስ ኣብዚ መድረኽ መበል 48 ደረጃ ኣትዩ። ንመበል 25 ግዜ ዝካየድ ዘሎ ዙር ማግኒፊሰንት ቂንግሃይ 2026 8 መድረኻት የጠቓልል። ኣብ ቻይና ዝካየድ ዙር ማግኒፊሰንት ቂንግሃይ ኣብ ኣህጉር ኤስያ ካብ ዝካየዱ ውድድራት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ። ሻምፒዮን ሊግ ዞባ ማእከል ዓመተ ስፖርት 2025-2026 ትማል ሰንበት ኣብ ስታድዮም ኣስመራ ብልዑል ድምቀት ተዛዚሞም።
3: ፈደረሽን ኩዕሶ እግሪ ዞባ ማእከል ንልዕሊ 6 ወርሒ ዝወሰደ ሊግ ዞባ ማእከል ደቂ ተባዕትዮን ሊግ ደቂ ኣንስትዮን ከምኡ ድማ ቻምፒዮን ካልኣይ ዲቪዥን ማዕሪ ማዕሪኡ ዝተካየደ ውድድር ትማል ቀዳምን ሰንበትን ዕድማት ኣጋሽ ናፍቀር ስፖርት ናብ ዝተረኽብሉ

0: ወግዒ መጋረጁ ዓፂሙ ኣብ ትዕለት ዝተኻየደ ውድር ፈለማይ ደቂ ኣንስትዮ ሰዓ 11 ቅድሚ ቐትሪ ደንደን ምስ ኢንሹራንስን ተራኺበን እፆታ ቅድሚ ምጅማሩ ደንደን ቻምፒዮን ምዃን ዘረጋግፅን ከላም ኢንሹራንስ ድማ ካኣይ ደረጃ መሓዛ ኣረጋጊፀ ኣትዮም እፀወታ ምስ ፈለመ ደንደን ኣብ ሻድሻይ ከምኡ ድማ 41 ደቂ ካብ ኣኽበረት ፍትውን ክብረት ሓይሊ ኣብን ዝረኽተን ሸቶታት ክልተ ባዶ መሪሓን ዕረፍቲ ወፀት ኣብ ካልኣይ ብረ ድማ ደንደን ኣብ ውድእ ግዜ 9 ደቂ ብመንገዲ ሄርሞን እዮም ሸቶ ወሲኻም 3 ብባዶ ተዓዊታ ድማ ንቻምፒዮንነታ መልክዕ ወሲኻ ትሉ
1: ክለብ ደንደን ደቂ ኣንስትዮ ካብ ዝጅመር ክንብሎ ንኽእል ኢና ልዕሊ 10 ዓመት ድኸውን ከይተደፈርና ሻምፒዮን ዓቂብናዮ ምፅናሕና ናይ ብሓቂ ፅቡቅ ዓወት እዩ ተዋዳደርቲ ጋንታ ከም በዓል ኢንሹራንስ ሰገን ረኺብና ፅቡቅ ተዓዊትና ስቲል ተዓዊትና ንወስደለና ተዋንጫ ኣይተደፈርናን ኣብቲ ሻምፒዮን እዛ ናይ ሎም ዓንቲ ሻምፒዮን ዝተካየደት ናይ ብሓቂ ብዞባ ማእኸል እዚ ኩሉ ንጥፈታት ፅቡቅ እንዳካየደ ከሎ ኣብዛ ሎም ዓንቲ ውድድራት ግን ደቂ ኣንስትዮ ጓሲወን እዩ ናይ ዋንጫ እናተካየደ ከሎ ናይ ደረጃ ልካ ከተፃወት ዓብ ጌጋ እዩ ኣቀዲምና ሓቢርና ኢና ንና ከመሰልጠንቲ ሓቢርና ወላ ብሓለፍትና ተሓቢር እዩ ንሕና ደንደን ኢንሹራንስ ክንፃወት ከለና ናይ ዋንጫ ወላ ቅድሚ ደቂ ተባዕት ክኮኑ እዩ እዚ ናይ ቀይ ባሕርን ክሰን ዝነበረ ቅድሚ ክኮኑ ነይርዎ ንተዓዘብቲ ኣብ ደቂ ኣንስትዮና ከመይ ንሰርሕ ኣለና እዚ ቁርብ ዞባ ማእኸል ኣብዚኣ ነቕፎም ኣብ ካልእ መደባት ብጣዕሚ ፅቡቅ እዩ ዝካየደ ኣሎ ኣብዛ ናይ ሎም ዓንቲ ግን ወላ ኣነ ብፕራይቨት ሓቲት እዮም ሕሰቡላ ኢለ የመ ኣይሓሰቡላን ሓለፍትናም ተሓቲቶም እዮም ደቂ ኣንስትዮ ዋንጫ እናተካየደ ሰዕቲ 11 እዩ ተኻይዱ ሰዕቲ 11 ብዘይ ሰባት ደቂ ኣንስትዮና ከመይ ኣለዋ እቲ ማዕርነት እናበልና እናገበርና ይኸልና ሕጂ ግን ብዙሕ ኣይተረኣየን ኣብ ቁርብ ቅሬታ ናይ ዞባ ማእከል እምበር ኣብቲ ኣብ ዕለቶም ውድኦም ተካይዶኦም ገለ ብጣዕሚ ፅቡቅ ኣብዚኣ ግን ኣካይዳ ናይ ደቂ ኣንስትዮ ጓሲዮም ነ ናይ ዋንጫ እናተካየደ ናይ ደረጃ ከተፃወት እሱ ዓብ ከም ጌጋ ናተይ ስምዒት እዙ
0: ቀፂለን ሰዓት ሓደም ኣዱሊስ ምሳ ኣስመራ ቢራያን ተጋጢመን ኣዱሊስ ንኻኣይ ደረጃን ተሰለጣም ተዓውታ ክፅንሕ ስለ ዝነበራ ኣዝዩ ከቢድ ፆታይ ፅበያ ነይሩ ኣብዚ ግጥም ኣብ ቀዳማይ እብረ ቢራ ብመንገዲ ላሜክ መስፍን ክመርሕን ከላም ኣብ ካልይ እብረ ድማ ኣዱሊስ ኣቐዲማ ኳ ብመንገዲ ፍፁም ቅላዕ ካብ ቢንያም ግርማ ሽቶ ረኺባ ማዕረ እንተገበረቶም ኣብ እተወሳኺ ግዜ ግን ኣስመራ ቢራ ብመንገዲ ዮናታ ነፀር ኣብ ሽቶ ወሲኻነ ዝግጥም ክልተ ብሓደ ክዕፀኽ ኣለቶም ናዚ ግጥም ብሉፅ ፀወታይ ድማ ካብ ኣስመራ ቢራ ላሜክ መስፍን ኮይኑ ተረቑሑ
2: ናይ ሎም ዓመት ቻምፒዮን ናይ ዞባ ማእከል ሓደ ካብቲ ኣሳይማ ሽሙ ሕዲስና ያ ጀሚርናዮ ሱፐር ዲቪዥን እየ ይበሃል ነይሩ ምስተን ዝሰረፈ ሓሙሽተ ዞባታት ሓደ ክኸውን ስለ ዘለዎ ኣብቲ ቅርፂ ሊግ ዞባ ማእከል ተባሂሉ ናይ ክልቲ ፆታ ካልኣይ ዲቪዥን ከዓ ኣብ ትሕቲኡ ዓመታዊ ዝኸይድ ከምቲ ልሙድ ናይ 7 ወርሒ ኣስታት ዝኸይድ ውድድር ሰሪዕና ኢና ኸድና ኣብ ካልኣይ ዲቪዥን 15 ክለባት ኣብ ክልተ ምድብ ኮይነን ናይ ደቂ ኣንስትዮ ብዝተፈላለዩ ምክንያት ሓንቲ ክለብ ወሪዳትና ብ7 ክለባት ኣብ ዚ ሊግ ናይ ዞባ ማእከል ዘለና ናይ ደቂ ተባዕትዮ ናይ ሎም ዓንዛዝ ዘሎ ድማ ካብ 10 ሓንቲ ክለብ ጎዲላትና ብ9 ሒዝናነት በጊስና ማለት እዩ ናይ ሎም ዓመት ቁርባ ሰክፍ ዘብል ብፍላይ ኣብቲ ናይ ሊግ ናይ ደቂ ተባዕትዮ ኣብቲ ካልኣይ ዲቪዥን ናይ ደቂ ኣንስትዮን ብፍላይ ኣብ ካልኣይ ዲቪዥን ናይ ደቂ ተባዕትዮ ክምስገኑ ዝግብኦም ኣብ ዝተፈላለዩ ሜዳታት ናይ ዝሓለፈ ትማሊ ቀዳም ዝዓፀናዮ ብፅፈት ወላ ብዲስፕሊኑ ወላ ፀዋውትኦም ተስፋ ዘለዎ ፀወታ ኢና ርገምጊምናት ናይ ካልኣይ ዲቪዥን ናይ ደቂ ኣንስትዮ ተመሳሳሊ ብዙሕ ዘሰክፍ ኣይኮነን ኣብ ናይ ደቂ ተባዕትዮ ናይ ሎም ዓመት ኣብ ናይ ሊግ ናይ ደቂ ተባዕትዮ እዞም 9 ክለባትናትና ኣብ ዞባና ብፍላይ ሓደ ካብተን ናይ ዋሕድ ተፃወቲ ክኸውን ንኽእል ናይተን ክለባት ብዙሕ ክንርዳእ ኣለን ንኽእል ግን ዜርካ ዜርካ ግን እቲ ናይ ዲስፕሊን ሎም ዓመት ርኡይ ካብቲ ዝሓለፈ ንዓን እውን ምስለን ዝድውን ዝኽእል ምስልታት ከቅርባ ፀኒሐን ክለባት ዝተፈላለየ ኣይኮና ክልኣየን ነዚ መግቲ ክግብረሉ ኣሎ ሓደ ካብቲ ነዚ ብዝተፈላለየ መንገዲ ከይትገብር ልክዕ ካፍ ናይ ፊፋ ሕጋጋት ጎንጎኑ ከይትኸይድ ሓደ ካብቲ ማሕንቆ ኮይና ዘሎ እቲ ሕጋጋት መምርሒታት ናይ ሃገራዊ ፌደሬሽን ኩዕሶ እግሪ ዘውፅኦ ነክተሽን 13 እዩ ዘሎ እሱ ግድን ክኽለስ ኣለዎ ምስ ልክዕ ናይ ሕጂ ናይ ካፍ ናይ ፊፋን ዘሎ ኣብ ቱደይ ዝኾነ መምርሒን ሕግን ክህልወካ ኣለዎ ክሳዕ ቪድዮ ክትጥቀም ተዓዘብቲ ክተምፅእ ተወሰኽቲ ናይ ኮሚቴታት ኣቂምካ ገለ ነገራት መሰነይታ ክትወስድ እስናና ዘሎ ግን ድሩ ሕጋጋት መምርሒታት ዝኣስረካ ካብ ኮሚሽነር ፀብፃብን ናይ ዳነትን ዝብለካ ኣብኡ ከዓ ለዋ ዓመት እውን ካብቲ ዝሓለፈ ዝሰክፈካ ኣብቲ ናይ መስርሕ ናይ ዳንነት እውን ኣብቲ ቀራርባ ሃጓፋ ፀኒሕና እዩ ከም ፌደሬሽን ከም ዞባ መጠን ኣብቲ ናይ ምትኽኻ ናይ ድያኑ ብዝተፈላለዩ መንገዲ ክንሰርሓሉ ይፀናሐናን ኣብኡ እውን ብዝተፈላለዩ ትንያ ዳሃዶ ዓንቲ ተቆስኩልካ ናይ ተፃወቲ ልክዕ ናይ ድያኑ እውን ከመጋጥመና እዩ ሕጂ ኣብኡ ቀዳምነት ክሰርዖም ትኽእል ድያኑ ብምርጫ ይትረክብን ብድግጋ ምበዝሕ ናይ ድያኑ ብዋዕ ብሰንኪ ዋሕዲ ማለት እዩ እዚታት እዩ ነቲ ናይ ዲስፕሊን ብሰንከልባት ናይ ምልምማድ ምስ ህዝቢ እውን ዘይተደለየ ስምዒታት ናይ ዲስፕሊን ገብሮ ፀንሑ ንሕና ግን ክንከባተሉ ኢና። እዚ ግን እታ ዝበልከያ ኤፋር ክትሰምረላ ዝግባእ እዩ። ብፍላይ እቲ ህዝቢ ነቲ ቀስ ኢሎ ዝባራበ ዘሎ ናይ ኩዕሶ እግሪ መሊስካ ኣክንዲ ሞራል ምትባዕ ትህቦ እቲ ካልእ ዘይደሊ ምልክታት ዝግበር ግን ብሰነ ተረኪብናዮ ብቪድዮ ክኸውን ክእል ብዝኮነ ተንቀሳቃሲ ንሕና ነቲ ስንጉምቲ ድሕራይ ንብል ኢና። ንዕ እውን ኣብ ዝተፈላለየ ዝሓለፈ ዝተግባራ ውድራት እውን ድራ ምፅራይና ዘለና ንዝኾነ ተ ሓድሽ ነገር ኣሎ ከዓ ዕላዊ ክንገብሮ ኢና ኣብ ሚድያ ውፅና ማለት እዩ።
0: ቀፂሉ ዝተካየደ ግጥም እቲ ዓባእ ተኮ ዝረኸበ ግን ከዓ ኣቐዲሙ ተወዲኡ ዝነበረን ፀወታ ደንደናን ፃር ቀይሕ ባሕር ኣርኪቡ። ኣብዚ ግጥም ደንደን ንክብሪ ማልያ ክትፃወትን ከላም ቀይሕ ባሕር ድማ ነዛ ቀንዲ መዋድርታ ረቲዓ ዋንጫ ክትወስድ መዲባ ኣትዮም። ደንደን ንዝነብራ ስነ ምግባር ኣሪማ ፅቡቅ ፀወታ ተርእን ከላም ቀይሕ ባሕሪ ግን ኣብዚ ግጥም ሓረፍ ፀወታያ ተኸቲሎም። ኣብዚ ግጥም ተፃወቲ ቀይሕ ባሕሪ ኣደዳ ብጫ ካርድን ቀይሕን ክኾን እዮም ተርእዮም። እዚ ፀወታ ፍልማ ቢሉ ኣንበል 10 ደቂቕ ደንደን ብመንገዲ ሜሮን ኣለም ክትመርሕን ከላም ቀይሕ ባሕሪ ድማ ብዙሕ ከይዶም ጌይቶ ድሕሪ 10 ደቂቕ ብመንገዲ ስሙን ኣስመላሽ ሸቶ ረኺባን ፀወታ ማዕር ሓደ ብሓደ ጌራ ናብ ዕረፍታ ኣተወቶም። ኣብ ካልይ እብረ ቀይሕ ባሕሪ ኣብ 46 ደቂቕ ስሙን ኣስመላሽ ንዑ ንጋንቱን ካይል ሸቶ ብምዝጋብ መሪሕነት ናብ ቀይሕ ባሕሪ ከምፅኦን ከሎም እዚ ንብሉፅ ኣመዝጋብ ሸቶ ዝዋደር ዘሎ ተፃወታይ ድማ ናይዚ ዓመት ተሸላሚ ብሉፅ ኣመዝጋብ ሸቶ ምዃኖም ኣረጋገፀም። ቀይሕ ባሕሪ ኣብ ፀወታ ብሓፈሻ 8 ብጫ ካርድ ክረኣያ ንከሎ ኣብ 66 ደቂቕ ድማ ሓለቓ ጋንታ ዓብሎም ተክለዝጊ ብ2 ብጫ ካርድ ካብ ፀወታ ብቀይሕ ክባረር ተራእዩ። ክለብ ደንደን ድማ ነዚ ናይ ምጉዳል ዝፃወት ናብ ረብሓ ብምቕያር ኣብ 85 ደቕ ንሆም ታደሰ ሸቶ ኣመዝጊቡ ፀወታ ማዕረ 2-2 ክገብሮ ንከሎም ኣብ ተወሳኺ ደቕ ድማ ስምኦን ሃብተ ተሸቶ ወሲኹ ደንደን 3-2 ተዓዊታ ምቁር ዓወት ተመዝግብን ከላም ኣቐዲማ ቻምፒዮን ምዃን ዘረጋገፀት ቀይሕ ባሕር ድማ ዝመደበቶ ረኳይ ስለጣ ቻምፒዮን ምዃን ስለይተረፈ ግን ክልቲአን ጋንታት ናብ ፅምብሌን ኣትን።
3: ናይዚ ዓመት እዚ ምናልባት ምድላዎት ናይ ጋንታ ቀይሕ ባሕሪ ክንሪዮ እንተደ ኮይኑና ናይ ብሓቂ ከም ኩለን ጋንታታት 24 ተፃወቲ ሒዝና ኢና ናብዚ ግጥም እዚ ተዳሊና ምድላዋትና ከም ብጣዕሚ ፅፉ ነይሩ። ናይ ሎም ዓመት እቲ ናይ በዓል ኣድሉስ ናብዚ ደረጃ ዝምብፃሕ ወይ ምድያብ ወይ ናይ መለቲ ኣልተሓሪር ናይ ብሓቂ ደስ ዝብል እዩ። ብፍላይ ኣድሉስ ርኢ ለውጢ እያ ገራ ነቲ መቕረት ናይ ስፖርት ናይዚ ዓዘና ወይ ከዓ መቕረት ናይ ስፖርት ናይ ዞባ ማእኸል ብጣዕሚ ኣፀቢቕዎ እዩ ኣድሉስ ምድያባ እገን ዋላ ኣልተሓርም ኣስመራ ቢራ እውን ኣብዚ መጨረሻ ሕጂ ዳርጋ ኣብዚ ቆመና ዝዝሓሸ ብቕዓት ሒዘን ደይበን ማለት እዩ። እዚ ሕጂ ምናልባት እንታይ እዩ ካብተን እቲ ስኳድ እዩ ስኳድ ናይተን ጋንታታት ድሓን ዝኾነ ፀኒሑ ስኳድን ከዓ እናተስተካኸለ መፅኡ ማለት እዩ። ኣማና ግን ብዙሕ ፀገማት ነርና ዳርጋ ካብ ፈርማሲን 10 ዝኾኑ ተፃወትዮም ካብታ ጀመረና ዓመት ካብ 10 ተፃወት ኢና ኣርጊስና ዘለና ሕጂ 10 ተፃወት ካ ወሰንቲ እሞ ከዓ ብደረጃ ሃገራዊ ጋንታ ጥሞት እዮም ኩሎም ከምዚኦም ጋንታ ኣፍሪስካ እንደገና ጋንታ ክትሓንፅ ከቢድ እዩ። ሕጂ ናታተን ምድያብ ግን ንዓና ኣብ ስራሕ ፀሚድና ብዙሕ እውን ናይ ብሓቂ ክሰርሕ ኢልና ምናልባት ምስ ውሓ ተፃወትና ኮይኑ እዩ ፀገም ኣጋጢምና መሪ ናይ ብሓቂ ኣብ ስራሕ ግን ተፀሚድና ኢና። ሎም ዓመት ፎክስ ኣይነበረን ትውድድር ከቢድ ነይሩ ማለት እዩ። እቲ ነጥቢ ኣኪምና ዝተፀራሕና ንዓና ውን ቁልብ ጠቂምና እዩ ኩለን ጋንታታት ናይ ብሓቂ ተስእየን መፅአን ኣብ ንመፅእ ልዕልዮ ከቢድ ከም ትኽእል ኣይጠራጠር ነ በርከ ተስኳድ ተሕዘኖም ዘፃወቲ ምስአን ክድዩ ስለ ዝኾኑ ንሕና ከዓ ልዕሊ ናይ ሎም ዓመት ልዕልዩ ክንዳሉ ከም ዘለና እዩ ንዓና ደርጋ ደወል እዩ ንና ደወል እዩ ልዕልዩ ክንዳሉ ኢና ማለት እዩ። ደገፍትና ናይ ብሓቂ ዘይሕለሉ ደገፍቲ እዮም ካብ መጀመርያ ክሳብ መጨረሻ ሆ ብፀኒሖም ንዓመታ እውን እቲ ደጋፊ እቲ ጋንታ ዝሓተካ ዚ ጋንታ ዋንጫ እዩ ዋንጫ ስለዝኾነ ፈቲካ ፀሊካ ዋንጫ ክትመፅእ ምኳና ጥራሕ ተኣምናለካ ንዑ ኢና ንሰርሕ ና ኣብ ቀይሕ ባሕሪ ክትመፅእ ከለካ ኣብ ቀይሕ ባሕሪ ክትኣቱ ከለካ ንዋንጫ ምዃኑ መፅ ኣሚንካ ክትኣቱ ደረጃ ዘይኮነ ወይ ንካልኣይ ሳሳይ ዘይኮነ ንዋንጫ ነታ ዋንጫ ተቐረበ ተወዛ ምዃንካ እንተይ ኮይኑ ደጋፊ ከይቅበሎን እዩ እቲ መወል ኣክል ኣይቅበሎን እዩ እዚ ስለዝኾነ ንዓመታ ንዋንጫ ብኣና ወገን ድልዋት ዝኣክል ወይ ከዓ ኣድላይ ድበሃ ነገር ምድላዋት ብምድላው ንዋንጫ ቅረብ ኢና እሶም እውን ደገፎም ክፍለና ይብሉ ካብዚ ንላዕለ ደገፎም ክገብሩና የላቦ ማለት እዩ።
4: ሃገሮ ፌደሬሽን ስድቃ ቴንስ ኤርትራ ሻምፒዮን 2026 ኣካይዱ እቲ ካብ ዕለት 10 ክሳብ 12 ሓምለ ካብ 6 ዞባታት ዞባ ሳዋን ሚኒስትሪ ትምህርትን ሚኒስትሪ ምክልኻልን መኮነን ሓበሬታ ጎስጓስን ምስት ትምህርቲ ሕርሻን ሃገራዊ ኢንስቲትዩት ላዕሎት ትካላት ትምህርትን ምርምርን ዘሳተፈ ኣብ 11 ጉጅለታት ተኸፊሉ

ተኻይዱ። ኣብ ዝተኻይደ ውድድር ድማ ብክሊ ዕድመ ትሕቲ 15 ዓመት ብክልቲ ፆታ ኣብ ክሊ ዕድመ 15 ክሳብ 18 ብክልቲ ፆታ ኣብ ክሊ ዕድመ 18 ዓመት ንልዕሉኡን ብክልቲ ፆታ እውን ተኻይዱ። ከምኡ ውን ኣብ ናይ ፓራ ውድድር ናይ ዊልቸር ደቂ ተባዕትዮ ደው ኢሎም ዝፃወቱ ማለት ናይ ስታንድ ብደቂ ተባዕትዮን ደቂ ኣንስትዮን ከምኡ ውን ካብ ማሕበር ፅኡማን ብደቂ ተባዕትዮን ደቂ ኣንስትዮን እውን ተኻይዱ እዩ። ኣብዚ ዝተኻየደ ውድድር 59 ደቂ ኣንስትዮ ዝርከቦም ብድምር 129 ተፃወቲ ተሳቲፎም ብጠቕላላ ድማ 246 ፆታታት ኣካይዶም። ኣብቲ ዕለት ፕረዚደንት ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ኢንጂነር ኣሕመድዲን መሓመድ ሓጎስ ኣብ ዘስምዑ ቃል ቁፅሪ ተሳተፍቲ ስፖርታውያን ካብ ዝሓለፈ ዓመት ክረአ እንከሎ ብ35 ተፃወቲ ወሰኺ ከም ዝርአይ ሓቢሩ፣ እዚ ኸ ውፅኢት ናይቲ ዝተኻየደ ቀጻሊ ስልጠናታት ምዃኑ ገሊጹ። ብመሰረት ዝተኻየደ ውድድር ዝተረኸበ ውፅኢት ድማ ካብ ፅማን ደቂ ኣንስትዮ ዝተዓወታ ቀዳሚቲ ብሹራ ኢብራሂም ተሸላሚት ወርቂ መዳልያን ዋንጫን ምስክር ወረቐት ከም ድማ 1500 ናፋ፣ ካልእቲ ሳራ የማነ ተሸላሚት ቡር መዳልያን ወረቐት ምስክር 1000 ናፋ፣ ሳርሴይቲ ዮርሳሌም ተስፋ ሚካኤል ተሸላሚት ናሓስ መዳልያ ዋንጫን ምስክር ወረቐትን 500 ናፋን፣ ራብዒቲ ሲና ፍርዝጊ ተሸላሚት ናሓስ መዳልያ ምስክር ወረቐትን ብምዃን ድማ ንውድድርን ሳዚመን። ካብ ዕውታት ፅማን ደቂ ተባዕትዮ ቀዳማይ ዳንኤል ቴድሮስ ተሸላሚ ወርቂ መዳልያ ዋንጫን 1500 ናፋን ምስክር ወረቐትን፣ ካልኣይ ፋኑኤል ገዛኢ ተሸላሚ ቡር መዳልያን 1000 ናፋን ምስክር ወረቐትን፣ ሳልሳይ ሜሮን ሃብታብ ተሸላሚ ናሓስ መዳልያን 500 ናፋን ምስክር ወረቐትን ተቐቢሎም። ብዘይካዚ እውን ራብዓይ ፊልሞን ግርማይ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኑ፣ ሳልሳይ ሜሮን ሃብታብ ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዓይ ፊልሞን ግርማይ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኖም። ካብ ዕውታት ፓራ ዊልቸር ደቂ ተባዕትዮ ኸ ቀዳማይ ኣስራት ተኽላይ ተሸላሚ ወርቂ መዳልያን ዋንጫን 1500 ናፋን ምስክር ወረቐትን፣ ካልኣይ ሓይልኣብ ኤልያስ ተሸላሚ ቡሩ መዳልያን 1000 ናፋን ምስክር ወረቐትን፣ ሳልሳይ ሜሮን ኣስረስ ተሸላሚ ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዓይ ዘሚኬል የማነ ተሸላሚ ናሓስ መዳልያን ምስክር ወረቐትን። ዑታት ደቂ ተባዕትዮ ፓራ ዶ ዊልካ ዝፅወት ማለት ስታንድ እዞም ስዑብ እዮም። ቀዳማይ ተስፋይ ተኽለጽዮን ተሸላሚ ወርቂ መዳልያ ዋንጫ 1500 ናፋን ምስክር ወረቐትን፣ ካልኣይ ዘርእሰናይ ብርሃነ ተሸላሚ ቡሩ መዳልያን 1000 ናፋን ምስክር ወረቐትን፣ ሳልሳይ ወልዳይ ዘርአ ማርያም ተሸላሚ ናሓስ መዳልያ 500 ናፋን ምስክር ወረቐትን፣ ራብዓይ ተኽሊት ወልደ ዮሃንስ ተሸላሚ ናሓስ መዳልያን ወረቐት ምስክርን ኮይኖም። ዑታት ደቂ ኣንስትዮ ፓራ ዶዊልካ ዝፅወት ቀዳሚቲ ሰላማዊ ተስፋ ሚካኤል ተሸላሚት ወርቂ መዳልያን ዋንጫን 1500 ናፋን ምስክር ወረቐትን፣ ካልእቲ ውህበት ሃይለ ተሸላሚት ቡር መዳልያ ከምኡ ውን 1000 ናፋን ምስክር ወረቐት፣ ሳልሴይቲ ታሪክ ተስፋ ሚካኤል ተሸላሚት ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዒቲ ናጽነት ኣስኳለ ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይኖም። ዑታት ትሕቲ 15 ዓመት ደቂ ተባዕትዮ እዞም ስዑብ እዮም። ቀዳማይ ናኦድ ሰረቐ ካብ ዓንሰባ ተሸላሚ ወርቂ መዳልያን ዋንጫን 700 ናፋን ምስክር ወረቐትን፣ ካልኣይ እሰይ ኣዘዞም ካብ ማእከል ተሸላሚ ብሩ መዳልያ 500 ናፋን ምስክር ወረቐትን፣ ሳልሳይ ኣቤል ብርሃነ ካብ ማእከል ተሸላሚ ናሓስ መዳልያን 300 ናፋን ምስክር ወረቐትን፣ ራብዓይ ኣሕመድ መሓመድ ካብ ዞባ ዶባ ውቅሒ ባሕሪ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኖ። ዑውታት ትሕቲ 15 ዓመት ደቂ ኣንስትዮ ዘንስዕበን ቀዳሚቲ ኣርያም መሓሪ ካብ ዞባ ዶባ ውቅሕ ባሕሪ ተሸላሚት ወርቂ መዳልያን 700 ናቕፋን ዋንጫን ምስክር ወረቐትን፣ ካልአይቲ ኣርያም ሙሴ ካብ ዞባ ዓንሰባ ተሸላሚት ቡር መዳልያን 500 ናቕፋን ምስክር ወረቐትን፣ ሳርሴቲ ዲማላት ኪዳነ ካብ ዞባ ዓንሰባ ተሸላሚት ናሓስ መዳልያን 300 ናቕፋን ምስክር ወረቐትን፣ ራብዒቲ ድባብ ዮናስ ካብ ማእከል ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይነን። ዑታት ኣብ ክሊ ዕድመ 15 ክሳብ 18 ደቂ ተባዕትዮ ቀዳማ ዮስያስ ሰሎሞን ካብ ዞባ ማእከል ተሸላሚ ወርቂ መዳልያን ዋንጫን 1000 ናቕፋን ምስክር ወረቐትን፣ ካልኣይ ሴም ተስፋኣለም ካብ ማእከል ተሸላሚ ቡር መዳልያን 750 ናቕፋን ምስክር ወረቐትን፣ ሳልሳይ ኣሚር ዑስማን ካብ ዞባ ሰሜናዊ ቀይሕ ባሕሪ ተሸላሚ ናሓስ መዳልያ 500 ናቕፋን ምስክር ወረቐትን፣ ራብዓይ ውህበት ሃይለ ሚካኤል ካብ ዞባ ዓንሰባ ተሸላሚ ናሓስ መዳልያን ምስክር ወረቐትን። ኣብ ዕውታት ክሊ ዕድመ 15 ክሳብ 18 ደቂ ኣንስትዮ ድማ ዘንስዕበን ቀዳሚቲ ሆሳና ምድሃኔ ካብ ዞባ ዓንሰባ ተሸላሚት ወርቂ መዳልያን ዋንጫን 1000 ናፋን ምስክር ወረቐትን፣ ካልእቲ ሰፋ ኣድም ካብ ዞባ ዓንሰባ ተሸላሚት ቡር መዳልያን 750 ናፋን ምስክር ወረቐትን፣ ሳርሴቲ ኣድያም ተስፋለም ካብ ዞባ ደቡብ ተሸላሚት ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዒቲ ፍትሓዊት ጉርጃ ካብ ዞባ ዶባ ውቅሒ ባሕሪ ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይኑን። ዑታት ዕድመ 18 ዓመትን ልዕሉዩን ደቂ ተባዕትዮ ቀዳማይ ሶፋንያስ

ሳምሶም ካብ ዞባ ማይከል ተሸላሚ ወርቂ መዳልያ ዋንጫ 1500 ኣፋን ምስክር ወረቐትን ካልኣይ ነባይ በረኸት ካብ ደንደን ተሸላሚ ቡር መዳልያን 1,000 ኣፋን ምስክር ወረቐትን ሳልሳይ ሄርሞን ሚካኤል ካብ ደንደን ተሸላሚ ነሓስ መዳልያን 500 ኣፋን ምስክር ወረቐትን ራብዓይ ሙሴ ዘሚካኤል ካብ ላዕሎ ትካላት ትምህርቲ ተሸላሚ ነሓስ መዳልያን ምስክር ወረቐትን ኮይኖም ዑታት ክልል ዕድመ 18 ልዕሊ ደቂ ኣንስትዮ ቀዳሚቲ ሰልዮም ዓብለሎም ካብ ዞባ ማይከል ተሸላሚት ወርቂ መዳልያን

0: ካብ ዞባ ማእከል ተሸላሚት ናሓስ መዳልያን 500 ኣፋን ምስክር ወረቐትን፣ ራብዒቱ ድማ ፌሩዝ ሓረጎት ካብ ደንደን ሚኒስትሪ ምክልኻል ተሸላሚት ናሓስ መዳልያን ምስክር ወረቐትን ብምዃን ንውድድረን ፈጺመን። ዕውታት ስፖርታውያን ኣብቲ ዕለት ካብ ዝተረኸቡ ዝተፈላለዩ ሓለፍቲ ሽልማቶም ተቐቢሎም። ኣብ ትሕቲ ጽላል ሃገራዊ ማሕበር መንእስያትን ተመሃሮን ኤርትራ ጨንፈር ዞባ ማእከል ክካየድ ዝጸንሐ ውድድር ኩዕሶ እግሪ ሰራሕተኛታት ትካላት መንግስቲ ትማሊ ቀዳም ተዛዚሞ
1: ትካላት መንግስትን ሚኒስትርታትን ከካይድኦ ዝቐንያ ግጥማት ኩዕሶ እግሪ ብቐዳም ብወግዒ መጋረጅኡ ዓጺዩ። ብምኽንያት ጽምብልና ጽነት ኤርትራ ኣብ ትሕቲ ጽላል ሃማማት ዞባ ማእከል ተወዲቡ ንከባቢ 2 ወርሒ ዝተኻየደ ግጥማት ኩዕሶ እግሪ ትካላት መንግስትን ሚኒስትርታትን ዕለት 11 ወርሒ 7 2026 ኣብ ንእሽቶ ሽቾሮ ብወግዒ ተዛዚሙ። ኣብቲ ኣጋጣሚ ተረኺቡ ሓላፊ ሃማማት ዞባ ማእከል ኣቶ ሳምሶም ክፍለ ኣብ ዘስምዖ ቃል ብመጀመርታ ዮውሃና እንቋዕ ናብዚ መዛዘሚ ኣብቃዕና ድሕሪ ምባሉ ሃማማት ብኩሉ እንትኑ ብቑዕ መንእሰይ ምፍራይ ኮይኑ ዕማሙ እዚ ሎሚ ዝዛዘም ዘሎ ስፖርታዊ ውድድር ከዓ ሓደ ካብቲ ዕማም ናይ ሃማት እየ ምስ ምዃኑ ኣብዚ መደባት ክውን ንኸውን ዝተሳተፉ ኣካላት ኣመስጊኑ። ኣብቲ መዓልቲ ፈለማ ንሜዳ ዝኣተዋ ንደረጃ ንምፍላጥ ሓይሊ ኤሌክትሪክ ኣንጻር ኤሪተል ገጢመን። ኣብቲ ዋሕዲ ፈተንታት ዝተረኣየ ፀወታ ንዕረፍቲ ብዘይዝኾነ ሸቶ ባዶ ባዶ እየን ወፅየን። ድሕር ዕረፍቲ ሓይሊ ኤሌክትሪክ ካብቲ ተቐይሩ ዝኣተወ ሮኒ ተፈሪ ኣብ መበል 91 ንደቕ ሸቶ ብምርካብ ሓደ ባዶ ተዓዊታ ወፅያ። ቀጺለን ብደገፍተን ልዑል ደገፍ እናተገብረለን ንሜዳ ዝኣተዋ ኩባንያ ሓራት ኣንጻር ኩባንያ ህንጻባ ድማ ተፋጢጠን። ኣብ ከምዚ ውድድር ቀዲማ ዓወት ሓፊሳ እትፈልጥ ሓራት ነቲ ፀወታ ብመንገዲ ሓለቓ ጋንታኣ ዝኾነ ኣማኒኤል ምስግናን ኣጥቃዓይ ቢላል ኑረዲን ኣቢላ ዕድል ብምብኻን ንፀወታ ሓዊ ክትዘርኣሉ ተራእያ። ኩባንያ ህንጻባ ድማ ግብረ መልሲኒ ከተርኢ ድማ ብናይ ክንፊ ኣጥቃዓይ ሄኖ ካብቶም ዝጥቀሳ ፍትነታት ኣካይዳ። ናይ ማእከል ተፃዋታይ ኩባንያ ሓራት ናይ እማና ካብ ናይ ኩርናዕ መስመር ዝቐልዓ ኩዕሶ እተደንቕ ሽቶ ኣብ መበል 30 ደቂቕ ኣመዝጊቡ ንጋንቱኡ ክትመርሕ ኣኽኣላ። በዚ ከይተዳህለሉ ፀወቶኦም ዘካይዱ ዝነበሩ ተፃወቲ ባድመ ድማ ካብ ቅላዕ መቕፃዕቲ ተለኢኻ ዝመፀቶ ናይ ማእከል ኣካፋሊ ሚካኤል ገብረ መስቀል ብርእሱ ሃሪሙ ኣብ መበል 34 ደቂቕ ሽቶ ኣፂሩ ንጋንቱኡ እተማዕራሪ ንዕረፍቲ ሓደ ብሓደ ክትወፅእ ኣኽኣላ። ድሕር ዕረፍቲ ዋላ ኳዕ ብላላ ናይ ኩባንያ ህንፃባ ባድመ ዝተረአየሉ እንተነበረ ሓለቓ ጋንታ ኩባንያ ሓራት ኣማኑኤል ምስግና ዝለኣኻ ኩዕሶ ተቐይሩ ዝኣተወ ኣጥቃዓይ ሄኖክ ተኽለ ኣብ መስመሩ ብምፅንሑ ኣብ መበል 81 ደቂቕ ሽቶ ብምዝጋብ ንሓራት ኣብ መንገዲ ዓወት ኣፀግዓ። ድሕሪ እዚ ምዱብ ግዜ ስለ ዝኣኸለ ፌደራል ማእከላይ ዳኛ ኣማኑኤል ክንሽሕ ፊስካ ብምንፋሕ ፀወታ ብዓወት ጋንታ ኩባንያ ሓራት 2-1 ተዛዘመ። ኩባንያ ሓራት ብዘይዝኾነ ስዕረት ናይዚ ውድድር ጎብለል ኮይና ዓባይ ዋንጫ ክትሽለም እንከላ ተፃዋታይ ሓራት ናይ እማና ብሉፅ ተፃዋታይ ናይዚ ውድድር ተሸሊሙ። ተፃዋታይ ኩባንያ ህንፃባ ድማ ሃኒባል መድሃኔ ድማ ዝበዝሐ ምዝጋብ ሽቶ ተባሂሉ ተሸሊሙ። እዚ ውድድር 14 ጋንታታት ዝሓዘ ኮይኑ ኣብ 2 ምድብ ተኸፊለን ዘካይድዎ እዩ። ክቡራት ተዓዘብትና፣ ኣብ መወዳእታ ምስ ኮሚቴ እቲ ውድድርን ኣሰልጠንትን ዘካየድና ሕፅር ዝበለ ዕላል ኣለና ናብኡ ኸብለኩም።
2: ንሕና ሚስጥር ዓወትናስ ሓድነት እዩ። ትካልና ብዝሓገዘና ኩሉ ነገር እዚ ከቢድ እዩ። ናይ መዓልትና ፅነት ስለ ዝኾነ ኸ ክብደት ኣለዎ። ንሕና ኸ ጥርና ፈለና ትካልና ብዝገብረና ብዙሕ ፅቡቅ ነገር ኣሎ። ንሕና ኸ በቃ ኩሉ ሻዕ ኣብ ስራሕ ኣለና፣ ኣብ ኩዕሾ ኣለና። ኩሉ ሻዕ ኸ እሱ ጥርናፈ እዩ። ጥርናፈ ኣብ ፅቡቅ ምፅኢና ደሎ። እቶም ተፃወቲ ኸ ምስጉናት እዮም፣ ሓለፍትና ምስጉናት እዮም። ኩሉ ነገር እሲ በቃ ሚስጥር እሲ ጥርናፈ እዩ። ሞራል ናይ ትካልና ኣለና። ቅድሚ ሕጂ ካልኣይ ግዜ እንዲና ንወስድ ኣለና ዋንጫ። ሕጂ 8 ግዜና ስዕርና መበልታ ሽዒት ኢና ሕጂ ሎሚ ኸ ንስዕር ዘለና። እዚ ኸ በቃ ጥርናፈ እዩ። ካልኦና ሓንቲ ጥርናፈ ዲስፕሊን ዘለዎ ኣካየዳ ስለ ንኸይድ ብስራሕና ብኩሉ ሞራል ስለ ዘለና እሱ ይተዓወት። ኩሉ ሻዕ ኸ ዘይተሰዓርነት ኣለዎ ታጋንታ ኩሉ ሻዕ ሕጂ ኸ ካብዚ ንካልኣይ ዲቪዥንና ትዕላማናሲ ኣዮብ ኣብ ቀዳይ ዲቪዥን ክንረአ ኢና ዳግማይ ክንራኸብ ኢና። ትካልና ዝገበረልና ብዙሕ ነገር ኣሎ ነመስግን። ኩሉ ነገር ወላቲ ኣብዚ ደሎ ትፀወታ ደካየዱልና ኸ እዚ ብኩሉ ፅቡቅ ነገር እዩ። ኩሉ ሻዕ ትኩዕሾ ኻ ብከምዚ ክውዳእ ከሎኻ ፅቡቅ ነገር እዩ። ንስኹም ከ እቲ ትገብሩና ዘለኹም ቴንኪዩ።
3: እዚ ውድድር ብሓፈሻ ክረአ ከሎ ፅቡቅ እዩ። ኣብ መንጎ 14 ትካላት መንግስቲ ዝተኻየደ ውድድር እዩ። ናንሕሪትካ ትላለየሉ ውድድር እዩ። ደስ ዝብል ውድድር እዩ ነይሩ። በቃ ብፅቡቅ መንፈስ ተጀሚሩ፣ ፅቡቅ መንፈስ ከዓ ተወዲዩ፣ ፅቡቅ ውድድር እዩ ነይሩ። እዛ ጋንታ ሓያል ጋንታ ብርግፅ እቲ ምስጢር ዓወትካ በቃ እቲ ቆልዑት እዮም ዝበልካዮም ሰምዑ የኽብሩኻ እዮም። ናንሕሪዶም ፅቡቅ ሕብረት እዩ ዘለዎም ንስ እዩ። በቃ ትሬኒንግ ሙሉእ ትሬኒንግ እዮም ዝገብሩ። በቃ ንኩሉ ነገር ድልዋት እዮም፣ እዙዛት እዮም። በቃ ስዊት ምስጢር ዓወት ንስ ክብሎ ዝኽእል

0: ኣብ መወዳእታ ክብሎ ዝደሊ እንታይ እዩ? ሓደ እዚ ውድድር ቀፃልነት ክህልዎ ኩሉ ግዜ ማለት እዩ። መንእሰያት ኣብዚኦም ዘለዉ እዞም መንእሰያት ብከምዚ መልክዕ እንተ ተጓዒዞም ኣብ ፅቡቕ ነገር ክበፅሑ ይኽእሉ እዮም። ኣብዚ መንእሰያት ኣለዉ ካብዚ ሓሊፎም እውን ናብ ዲቪዥናት ክፃወቱ ዝኽእሉ መንእሰያት እዮም ዘለዉ። ስለዚ ኩሉ ግዜ እዚ ጠመተ ክወሃቦ ቀፃልነት ክህልዎ ይላቦ ምትካልና ከዓኒ ብጣዕሚ ከመስግኖ ይደሊ። ኩሉ ዘድልየና ፋሲሊቲ ብጣዕሚ በቃ ብዘይ ዝኾነ ነገር ኩሉ ግዜ መሰማለአልናይ ማለት እዩ። ስለዚ ኣዝየ ከመስግኖም ይደሊ። ቀፃልነት ክህልዎም ከተባብዑና ኩሉ ግዜ ኣብ ጎንና ስለ ዘለዉ ከዓ ቴንኪ ይብሎ ማለት እዩ።
1: እዚ ውድድር ኣብ ትሕቲ ፅላል ሓመተ ዞባ ማእከል ዝካየድ ውድድር እዩ። ኩለን ሃገራውያን ትካላትን ሚኒስትራት ዝሳተፎ ዘለዋ እዩ። 14 ጋንታታት ከዓ ዝሳተፎ ኣለዋ። ዓላሙ ከዓ ንሁዳት 14 ግን ብዝካየድ ዘለ እዩ። ብተወሳኺ እውን እዘን 14 ትካላት መንግስቲ ኣብ ነንሕ ዚአን ዘለዎ ፍቅሪ ንምድልዳልን ዝበለፁ መንእሰያት ምፍራይን ቀፃሊ ዝውድድር ማዕቢሉስ ንቀፃሊ ንሃገራዊ ንሃገር ዝውክል ተፃወት ምፍራይን ዝበል ዓላማ እዩ ዘለዎ ማለት እዩ። መብዛሕትኡ እቲ ዝካየድ ውድድራት ብድሌት ናይቲ ኣብ ትካል ዘሎ መንእሰይ ዝካየድ ትካላት ብውሕድ ዓቕሞ ንሕግዛ የን ዝያዳ ግን እቲ መንእሰይ ብድሌት ብውልቃዊ ድሌት ናቱ ዘካየደ ውድድር እዩ። እዚ ከዓ ትካላት ንዝለዓለ ኣፍራይነት ተፃወት ንክህሉ ስፖርት ኣካል ስራሕ ምኳኑ ተኣሚኑ ዘድሊ ሓገዛትን ደገፋትን ክግበርለኒ ናዚ ንላቦ ማለት እዩ። እዚ ውድድር ንኣስታት 2 ወርሒ ይቅፅሉ ከቢድ ውድድር ነይሩ ሞኸ ሰራሕተኛ ትካላት መንግስቲ ምስ ምዃኖም ኣዝዩ በድሃይ ነይሩ። ምክንያቱ ሰራሕተኛት መንግስቲ እዮም ካብ ኦፊስ መፅኦም ምስ ግዜ እንዳተቀዳደዩ ምፅወት ኣካይድሞ ኣዝዩ ከዓ ሰሓቢ ማራኺ መሃሪ ከዓ ነይሩ። ስለዚ እንታይ ኢና ሕጂ ንሕና ንብል ኣብ መወዳቱ ኩለን ትካላት ነዚ ዝካየድ ዘሎ ውድድራት ብግቡእ ተረድአን ንመንእሰያትን ኣብ ትካላት ዘሎ መንእሰያትን ዝለዓለ ናይ ስፖርት ወኒ ምእንቲ ክህሎም ኣዝዩ ሓያል ድጋፍ ምትብባዕን ሓገዛት ንግበረሎም ኣለዎ። ምክንያቱ ኩሉ ከም ዝብለካ ዘለኹ ኩለን ትካላት ኩለን መንእሰያት ናይ ትካላት ብገንዘቦም ብናቶም ባጀት እዩ ዝኸይድ ዘሎ። እዚ ከዓ ነዊሕ ክደካ ይክእልኒ ሓፈሻዊ እውን ትካላት ነዚ ተረድአን ንትካላትን ስፖርት ኣካል ስራሕ ምኳኑ ክኣምና ክእል ኣለዎን እቲ ኩሉ ኣፍራዊ መንእሰይ ብስፖርት ክነፅ ክክእል ኣለዎ። ስለዚ ነዚ ዝግምት ኣትዩ ትካላት ናተን ወፍሪ ክገብራሉ ክእል ከም ዘለዎን ዝላቦ ካልእ ኣብዚ ዝበዝሕቲ ናይ ሃመተ ዞባ ማእከል ኣዝዩ ዓብ ሓገዛት እዩ ገይርና ብልቢ ከዓ ነመስግን ማለት እዩ።
2: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ዝካየድ ዘሎ ውድዳት ሻምፒዮን ዝሓለፈ ሰሙን እውን ኣብ ሜዳ ፖቾ ፊላ ቀፂሉ ነይሩ ዝረኸበ ውፅኢቱ ይስዕብ ሻምፒዮን ዓመተ 2025-26 ውድዳቱ ኩዕሶ መርበብ ዞባ ማእከል ብቀዳሚ ሰንበትን ውድዳቱ ኣሰላሲሉ ነይሩ። እቲ ጋንታታት ካልኣይ ዲቪዥን ከምኡ ድማ ሳሳይ ዲቪዥን ብክልቲኡ ፆታ ዝሳትፎ ዘለዋ ግጥም ብቐዳም ካብ ዝተኻይዱ ፆታታት ፈለማ ፀወተን ዘካየዳ ጋንታታት ሳልሳይ ዲቪዥን ደቂ ኣንስትዮ ዕዳጋ ሓሙስን ደንበስ ሰንበልን እዩ ነይረን። እቲ ፀወታ ድማ ብዓው ደንበስ ሰንበል 2-1 ተዛዚሞም። ካልኦት ፆታ ብመንጎ ሳልሳይ ዲቪዥን ጋንታታት ደቂ ተባዕትዮ ዓወትን ኣዱሊስን ተሰሪዓ እኳ ተነብረት ጋንታ ዓወት ኣብ ሰዓታ ክትርከብ ብዘይምኻላ ብፎርፋይት 2-2 ተሳዒራ። ዝቕፅል ግጥም ጋንታታት ካልኣይ ዲቪዥን ደቂ ኣንስትዮ ሳሊናን ፌስቲቫልን ኣብ ዝተራኸበሉ ፌስቲቫል ኣብ ቀዳሚት እብረ ፀወታ 25-22 ክትስዕርን ከላ ዝሰዕበት ካልኦት እብረ ፀወታ ግና ሳሊንያ 25-19 ብምውዳእ ንፀወታ ናብ ማዕረ 1-1 ቀይራቶ። ናብ ሳልሲትን መፈላለየትን ሴት ኣብ ዘምርሓሉ ኣብ ናይ ሻምፒዮን ውድድር ብዘይተሰዓርነት ክትግዝግዝ ፀንሐት ፌስቲቫል እያ ዓብሊላ ብምቕራብ 15-2 ብምስዓር ብድምር ውፅኢት 2-1 ተዓዊታ ንደገፍታ ኣሰራሲራ። ራብዒቲ ናይቲ ዕለት ተሰሪዓ ዝነበረ ፀወታ ድማ ናካልኣይ ዲቪዥን ጋንታታት ደንበስ ሰንበልን ዕዳጋ ሓሙስን ዘራኸበት እያ ነይራ። እዘን ጋንታታት ሓቒፎኖም ዘለዋ ተፃውቲ ዝሓሸ ብቕዓ ዝውንኑ ምስ ምዃኖም ካብ ዝፈለመሉ ፀወታት ሒዞም ክእለት ምስራብ ምስ ብቑዕ ምቕባል ውህደት ምክፋል ምስ ሓያል ህርሚት ብሉፅ ምክልኻል እንተሰንዩ ፅቡቅ ምንቅስቃስ ተፃወቲ ተራእዩ። ደንበ ሰንበል ብሓለቓ ጋንታ ሻምናን ተስፋይ ኣብ ተቕለሰሉ ዝነበረት ሞት ንቐዳሚቲ እብረ ፀወታ 25-22 ዛዚማታ። ኣብ ዝቕፅለ ፀወታ ዕዳጋ ሓሙስ ፅቡቕ ምውሃድ ብምርኣይ ኣከታቲላ 26-24 ከምኡ ድማ 15-11 ብምስዓር ንገስጋስ ዓወታ መሊሳ ኣድሚቓቶ። ብሰንበት ካብ ዝተኻይዱ ግጥማት እውን ፈለማ ሳልሳይ ዲቪዥን ጋንታታት ደቂ ተባዕትዮ ድያ ምስ ደንበ ሰንበል ፀወታ ተሰሪዑለን ተፃወቲ ጋንታ ድያ ኣብ ሰዓቶም ክርከቡ ብዘይምኻሎም ግን እቲ ፀወታ ብዓው ደንበ ሰንበል 2-0 ብፎርፋይ ተዛዚሙ። ደቂ ኣንስትዮ ኣዱሊስ ምስ ድያ ኣብ ዝተረኸበሉ ኣዱሊስ 2-0 ተዓዊታ። ሳልሰይቲ ፀወታ ዝተሰርዐት ካልኣይ ዲቪዥን ደቂ ተባዕትዮ ጋንታታት ዓዲ ጓዕዳድ ምስ ማይ ተስፋ ክኸውን ከሎ እቲ ፀወታ ብዓወት ዓዲ ጓዕዳድ 2-0 ክዛዘምን ከሎ ዕዳጋ ሓሙስ ከዓ ብተመሳሳሊ ውፅኢት ኣብ ልዕሊ ሳሊና 2-0 ተዓዊታ ነጥባ ከባቢላ።
3: ኮሚቴ ስፖርት ምምሕዳር 4 ኣስመራ ናይ 3 ዓመት

0: ብፀጋም ስርሓ ጸብጻብ ኣቕሪባ።
1: እዚ ብ11 ሓምላ ብሜዳ ፖቾፊልያ ዝተኻየደ ርክብ ዕድመ ዝተገብረሎም ወከልቲ ቤት ጽሕፈት መምሕዳር ዞባ ማእከልን ኣባላት ስፖርት እቲ ንኡ ዞባ ተረኺቦም ነይሮም። ኣብ ቦንበሪ ኮሚቴ ስፖርት ንኡ ዞባ 4 ስምራ መምህር ሳምሶን ትካባ ዘስምዖ ናይ መኽፈቲ ቃል ስፖርት ብዘይካን ወዲ ሰብ ዝህቦ ኣካላዊ ድዳልን ጥዕድናዊ ረብሓ ኮሚቴ ስፖርት ናይቲ ንኡ ዞባ ነዚ ብምርዳእ ብስፖርት ተኸስኪሶም ዝዓብዩ ንመጻኢ ድማ ንሃገር ዝውክሉ ብቕዓት ስፖርታውያ ንምፍራይ ክሰርሕ ከም ጸንሓ ረድዩም። ስፖርት ከም ዝሰረቱ ምስ ዝኸውን ውፅኢታዊ ምዃኑ ዘዘኻኽረ መምህር ሳምሶም መምሕዳር ንኡ ዞባ 4 ስምራ ብዓይነታት ስፖርት ኩዕሶ ሰክዔት፣ ኩዕሶ እግሪ፣ ኣትለቲክስ ብደቂ ተባዕትዮን ደቂ ኣንስትዮን ቅድም ብሽክለታ 86 ደቂ ኣንስትዮ ዝርከብኦም ብጥቕላላ 230 ኣብ ግራስሮት ኩዕሶ እግሪ ዝተሳተፉ ክሳብ 445 ዝበፅሑ ስፖርተኛታት ኣብ ትሕቲ ምምሕዳር ንኡ ዞባ ብምጥርናፍ ኣብ ስፖርት ሃገርና ዘይነዓቕ ኣበርክቶ ትገብር ከም ዘላ ገሊፆም። ክለብ ስፖርት ንኡ ዞባ 4 ስምራ ኣብ ዝሓለፈ ዓመታት ዝተጎናፀፈቶም ዓወታት ዝረኸበቶ ብልጫታት ኣመልኪቱ መምህር ሳምሶም ጋንታ ኩዕሶ ሰኪዒት ቀዳማይ ዲቪዥን ኣብ 225 ሻምፒዮን፣ ኣብ 224 ድማ ዋንጫ ናጽነት፣ ኣብ 223 ዋንጫ ዲያስፖራ ክትዓትርን ከላ ኣብ ካልኣይ ዲቪዥን ብተመሳሳሊ ኣብ ኩዕሶ ሰኪዒት ዋንጫ 225 ከም ዝዓተረት ኣረድዩ። ጋንታ ኩዕሶ እግሪ ክሊ ዕድመ 16-17 ኣብ 224 225 ክልተ ዋናጩ ኣብ ክሊ ዕድመ 14-15 ደቂ ተባዕትዮ ዋንጫ፣ ኣብ ክሊ ዕድመ 12-13 ናይ ደቂ ኣንስትዮ ድማ ሳልሰይቲ ደረጃ ብምውፃእ ተሸላሚት ናሓስ መዳልያ ክትከውን ከላ ጋንታ ኣትለቲክስ ኣብ ክሊ ዕድመ 14-15 ድማ ተሸላሚት 5 ወርቂ መዳልያታት 1 ብሩርን 3 ነሓስን ብምዃን ብዞባ ደረጃ ጎብለል ናይ ክሊ ዕድመ 14-15 ብምዃን ክትርእስኪ ኢለ እያ። ኣብ 225 ዝተኻየደ ዋንጫ ሰማታት እውን ክትዕወተሉ ከም ዝኽኣለት ገሊፆም። ኣብ መወዳእታ መሓዳሪኑ ዞባ 4 ስመራ ወይዘሮ ኣልጋንሽ ትኩ ነቲ ዝቐረበ ጸብጻብ መርኮሱ ብምግባር ንኹሎም ኣብቲ ንኡ ዞባ መንእስያት ኣብ ምምልማል ዝሰርሑ ኮሚቴ ስፖርት ኣመስጊና። ኣብቲ ዕለት ንኣሰልጠንትን ኣካየድትን ስፖርት ዝተዳልወ ሰርቲፊኬት ተዓዲሉ።
0: ብሓድሽ ኣወዳድባ ተበጊሱ ዘሎ ሻምፒዮን ኩዕሶ እግሪ ከተማ ጊንዳዕ ዝሓለፈ ሳምንታት እውን ብዝተፈላለየ ውድዳት ቀፂል ነይሩ ጸብጻቡ ይስዕብ።
1: ኣብ ከተማ ጊንዳዕ ብሓድሽ ኣወዳድባ ዝካየድ ዘሎ ስፖርታዊ ውድዳት ኩዕሶ እግሪ ዝሓለፈ ሳምንት እውን ቀፂሉ ነይሩ ካብቲ ቦታ ዝበፅሓና ጸብጻብ ይስዕብ። እዚ ኣብ መንጎ 6 ዓበይቲ ክለባትን 12 ናይ ማእከሎት ኣብ 2 ምድብ ዝተመደበ ብፌደሬሽን ኩዕሶ እግሪ ንኡ ዞባ ጊንዳዕ ዝተወደበ ግጥማት ኣብ ዝሓለፈ 2 ሰሙናት ዘካይዶ ፀወታታት ዝተረኽበ ውፅኢቱ ይስዕብ እዩ። ክለባት ቀዳማይ ዲቪዥን በቢግዜኡ ፀወታ እናመሓይሸት እንተዓዘብቲ ብዝምስጥ ኣገባብ ውህደት ተርኢ ዘላ ክለብ ፅርበት ዕንፀይቲ ሰገን ዶንጎሎ ነታ ብርክት ዝበሉ ደገፍቲ ቱንን መሳጢ ፀወታታት ከተርኢ ዝፀንሐት ዓባይ ክለብ ዓዋተ 6-2 ክረታዓን ከላ ማደርባ ንኢራብ 1-0 ኣልኣህሊ ድማ ንልምዓት 2-1 ረቲዐን። ኣብ ናይ ካልኣይ ዲቪዥን ምስ ንዕዘብ ባቡራይ ንሕፅኢት 1-0 ደንደን ምስ ኣልዓውዳ ማዕረ 3-3 ኣልነጅም ንማዕበል 2-0 ሕፅኢት ንቀሒ ባሕሪ 1-0 ተዓዊታትላ። ዝቕፅል ግጥም ካልኣይ ዲቪዥን ሕፅኢት ምስ ኣልነስር ቀሕ ባሕሪ ምስ ኢትሓድ፣ ቀዳማይ ዲቪዥን ድማ ባቡራይ ምስ ልምዓት ቀሕ ባሕሪ ምስ ዓዋት ክጋጥማ መደብ ተሰሪዑለን ከም ዘሎ ካብቲ ቦታ ዝበፅሐና ሓበሬታ የመልክት። ብውሉል ነጥቢ ኣብ 6 ፀወታ ናይ ቀዳማይ ዲቪዥን ምስ ንርኢ ክለብ ኣልኣህሊ ብ16 ነጥቢ ቀዳመይቲ፣ ማደርባ ብ13 ነጥቢ ካልይቲ፣ ባቡራይ ብ9 ነጥቢ ሳርሴት ብምዃን ይመርሓ ኣለዋ። ኣብ ካልኣይ ዲቪዥን ናይ 2 ምድብ ቀዳሚቱ ኣልኣህሊ ብ9 ነጥቢ፣ ካልኣይቲ ኣልነጅም ብ7 ነጥቢ፣ ሳርሴቲ ደንደን ብ6 ነጥቢ። ኣብ ምድብ ለቀዳሚቱ ቀሕ ባሕሪ ብ9 ነጥቢ 5 ፀበልታ ሸቶ፣ ካልኣይቲ ባቡራይ 9 ነጥቢ 4 ፀበልታ ሸቶ፣ ሳርሴቲ ድማ ሕፅኢት ብ5 ነጥቢ ካብ ቀዳማ ክሳዕ ሳልሳይ ዘሎ ደረጃታት ሒዞን ኣለዋ።
0: ኣብ ከተማ ባፅዕ ክካየድ ዝቐነየ ውድድራት ኩዕሶ መርበብ ተዛዚሞ።
1: ኣብ ከተማ ባፅዕ ፌደሬሽን ኩዕሶ መርበብ ዞባ ሰሜናዊ ቀሕ ባሕሪ ተወዲቡ ኣብ መንጎ ትካላት መንግስቲ ክካየድ ዝቐነየ ውድዳት ሻምፒዮን ተዛዚሙ። እዚ ኣብ መንጎ 6 ናይ ደቂ ተባዕትዮን 2 ናይ ደቂ ኣንስትዮን ጋንታታት ትካላት መንግስቲ ክካየድ ፀንሐ ውድድር ኩዕሶ መርበብ ብ9 ሓምለዩ ብውዕውዕ መንፈስ ተዛዚሙ። ዕላማቲ ናስታት 1 ወርሒ ዝተኻየደ ውድድር ስፖርታዊ ውድዳት ብሓፈሻ ኩዕሶ መርበብ ድማ ብፍላይ ንምብርባርን ንምሕያልን ከምኡ እውን ኣብ መንጎ መንእስያት ሌላን ሓድነትን ምፍጣር ዝዓለመ ከም ዝኾነ ተፈሊጡ። ጋንታታት ኩባንያ ህንፀት ቀይሕ ባሕሪ፣ ሓይሊ መብራት ሕርጊ ጎን ናይ ደቂ ተባዕትዮ ደቂ ኣንስትዮን ኣብ ናይ መዛዝም ግጥም ተራኺበን። በዚ መሰረት ኣብ ናይ ደቂ ተባዕትዮ ኩባንያ ህንፀት ቀይሕ ባሕሪ ቀዳመይቲ ብምዃን ዓባይ ዋንጫን ወርቂ መዳልያን ክሽለም ከሎ፣ ጋንታታት ሓይሊ መብራት ሕርጊ ጎን ፖሊስ ዞባ ሰሜናዊ ቀይሕ ባሕርን ድማ ካልኣይን ሳልሳይን ደረጃታት ብምርካበን ተሸለምቲ ብሩር ነሓስን መዳልያታት ኮይነን። ኣብ መንጎ ኩባንያ

ፀቂዕ ባሕርን ሓይሊ መብራህቲ ሕርጊጎን ናይ ደቂ ተባዕትዮን ደቂ ኣንስትዮን ኣብ ዝተኻየደ ግጥም ሓይሊ መብራህቲ ሕርጊጎ ኣብ ልዕሊ መጋጥምታት ብምዕዋት ዋንጫን መዳልያን ተሸሊማ ኣብኑ ዞባ ዓዲ ኋላ ብፌደሬሽን ቅድም ብሽክለታ ተወዲቡን 9 ሰናብቲ ክካየድ ፀንሐ ቅድም ብሽክለታ ዝሓለፈ ሰንበት 5 ሓምለ ብርክት ዝበሉ ኣፍቀር ስፖርትን ዕዱማት ኣጋይሽን ኣብ ዝተረኽብሉ ብውዕውዕ መንፈስ ተዛዚሞም ኣብቲ 9 ሰናብቲ ዝተኻየደ ውድድር ብውልነት ውዑታ ዝኾኑ ተቀዳድምቲ ዝሶም ስዑብ እዮም ኣብ ናይ 4ይ ዲቪዥን ለቀዳማይ ተመስገን ዓወት ብ4 ነጥቢ ካልኣይ ናኦዱ ገብሪሂወት ብ39 ነጥቢ ሳልሳይ ዘር ሰናይ ሽመንዲ ብ33 ነጥቢ ኣብ ናይ 4ይ ዲቪዥን ሀ ደቂ ተባዕትዮ ቀዳማይ ቴድሮስ ሚካኤል ብ46 ነጥቢ ካልኣይ ዩኤል ታደሰ ብ45 ነጥቢ ሳልሳይ ኬብሮን ሳሙኤል ብ30 ነጥቢ ኣብ ናይ ሳልሳይ ዲቪዥን ቀዳማይ ብእምነት ፀጋይ ብ47 ነጥቢ ካልኣይ ኣዳም ብርሃነ ብ33 ነጥቢ ኣብ ካልኣይ ዲቪዥን ቀዳማይ ፍናን ወረደ ብ59 ነጥቢ ካልኣይ ሳይሞን መንግስታ ብ26 ነጥቢ ሳልሳይ ዮስያስ ሚካኤል ብ20 ነጥቢ ኣብ ናይ ቀዳማይ ዲቪዥን ቀዳማይ ኣቤል ክፍሉ ብ78 ነጥቢ ካልኣይ ሮቤል የማነ ብ30 ነጥቢ ሳልሳይ ሻም ጎይቶኦም ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኣርሲማ ተስፋ ጋብር ብ43 ነጥቢ ካልይቲ ኤልዳና ወልዳይ ብ35 ነጥቢ ሳልሰይቲ ዮሳን ሳለ ብ28 ነጥቢ ኣብ መወዳእታ ተቀዳድምቲ ዝተዳለሉን ሽልማት ካብ ዝተፈላለዩ ሓልፍቲ ተቐቢሎም ኣብ ዜናታት ወፃኢ ምስ ዝሰግር ሕቡራት መንግስታት ኣሜሪካ ካናዳን ሜክሲኮን ብሓባር ብምዃን ዘእንግዶ ዘሎ ዋንጫ ዓለም 2026 ናይ ረብዒ ፍጻመ ፀወታታቱ ኣካይዱ ዝተረኽበ ውፅኢቱ ይስዕብ ኣብ ናይ ሎሚ ዓመት ውድድር ዋንጫ ንኸተልዕል ልዑል ግምት ተዋሂባ ዘሎ ፈረንሳ ኣንጻር ሞሮኮያ ናይ ርብዒ ፍጻመ ፀወታ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ዘና ሃገራት ኣብ ዘካየዶ ግጥም ፈረንሳ መበል 28 ዶ ፍንፁ ቅላዕ ረኺባ እኳ ተነብረት ንምህራም ሓላፍነት ዝወሰደ ሓለቓ ሃገራዊት ጋንታ ፈረንሳ ኪላን መባፔ ግን ሸቶ ንኸይመዝግባ ባሓላዊ ልዳት ሞሮኮ ያሲን ቦኑ ብምዕጋቱ ፈረንሳ መሪሕነት ክትሕዘሉ ትኽእል ዝነበረት ዕድል ኣባኺንያ ንዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሓይላ ዘቕረበት ፈረንሳ ኣብ መበል ሱሳደ ካብ መባፔ ዝረኸብታ ሸቶ መሪሕነ ናይቲ ግጥም ብምሓዝ ንፀወታ ክትቅልሶ ጀሚራ ድሕሪ 6 ደቃይቁን ዑስማን ደንበለ ንዓወት ሃገሩ ርግፅቲ ዝገብረ ካልይቲ ሸቶ ብምዝጋቡ ፈረንሳ ነቲ ኣብ ዓመት 2022 ኣብ ልዕሊ ሞሮኮ ሰኒዳቶ ዝነበረት ናይ ክልተ ባዶ ዓወት ብምድጋብ ናብ ፍርቂ ፍጻመ ዘሊላ መባፔ ብሉ ዝተፃተነ ዝግጥም ዝተሰመ እዩ ኪላን ኣብ ናይ ሎሚ ዓመት ዋንጫ ዓለም ብ8 ሸቶታት ምስ ኣርጀንቲናዊ ሊዮኔል መሲ ብምዃን ዝመርሕ ዘሎ ተፃወታ እዩ ሓለው ልዳት ሞሮኮ ያሲን ቦኑ ኣብ ውድዳት ዋንጫ ዓለም ካብ ዝተቓልዓሉ 9 ፍፁም ቅላዕ ክልተ ኩዓሳ ስጥራ እዩ ኣዝይቑ ዘሎ ስጳኞን ቤልጅሙን እውን ናይ ርብዒ ፍጻመ ፀወተን ኣካይደን እየን እዚ ኣብ ከተማ ካንሳስ ዝተኻይደ ፀወታ ስጳኞ ኣብ ናይ ቅድሚ ዕረፍቲ ፀወታ መበልሳሳዶ ካብ ፋቢያን ሩዩስ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ቤልጅም ዕረፍቲ ቅድሚ ካልኡ ኣብ መበል 41 ዶ ካብ ዲኬትላይረ ብዝረኸብታ ሸቶ ተማዕራሪ ኣዕሪፋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ክልትዮን ሃገራት ሸቶ ንክረኸባ እኳ ተፃዕራ ብመበል 78 ደቂ ግን ስጳኛ ካብ ተቐይሩ ናብ ሜዳ ዝወረደ ሚኬል ሜሪኖ መዕወቲ ሸቶ ብምርካባ ነዚ ግጥም 2-1 ብምዕዋት ድሕሪ ዓመተ 2010 ፈለማ እዋን ናብ ርብዒ ፍጻመ ሰጊራ ኣብዛ ፀወታ ናይ ቤልጅየም ጀርሚ ዶኩ ብሉ ተፃዋታይ ተባሂሉ ተሰይሞ ኖርዌይን እንግሊዝን እውን ፀወተን ኣካይደ ነይረን እየን ኣብዚ ውድድር ታሪክ ሰሪሓ ዘላ ኖርዌይ ኣንጻር እንግሊዝ ንዝህልዋ ፀወታ ቀሊል ከም ዘይኮኑ ፈሊጥ እያ ንሜዳ ወሪዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ኖርዌይ ኣብ መበል 36 ካብ ሺልድራፕ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ዕረፍቲ ቅድሚ ካልኡ እንግሊዝ ኣብ መበል 45 ካብ ጁድ ቤሊንግሃም ዝረኸብታ ሸቶ ተማዓራርያ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ክልትዮን ሃገራውያን ጋንታታት ምዕቱ ሸቶዋ ምንዳይ ኳ ተወፈራ ምዱብ ግዜ ግን ባዶ ባዶ ብምዛሙ ዕውቲ ንምፍላይ ተወሳኺ 30 ደቂቕ ተዋህበ እንግሊዝ ኣብ መበል 96 ካብ ቤሊንግሃም ብዝረኸብታ ምዕውቲ ሸቶ 2-1 ተዓዊታ ወፅያ ኣብዛ ፀወታ ንክልተ ሸቶታት ሃገሩ ዘመዝገበ ቤሊንግሃም ይብል ዝተፃወታይ ተባሂሉ ተሰይሞ እንግሊዝ ድሕሪ 1966 ንሳልሳይ ግዜያ ናብ ፍርቂ ፍጻሚ ክትሓልፍ ክኢላ ዘላ ናይ ዝሓለፈ ውድድር ሻምፒዮን ኣርጀንቲና ኣንጻር ስዊዘርላንድ

ፈታኒ ጾታ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ጾታ ኣርጀንቲና ብ12 ዶ ካብ ማካሊስተር ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐጸለ ጾታ ስዊዘርላንድ ኣብ መበሳን 7 ዶ ካብ ንዶዌ ብዝረኸብታ ሸቶ ናብ ጾታ ተመሊሳ እንትኾነ ስዊዘርላንድ ናጥቃዓ ኤምቤሎ ብክለተ ብጫ ካርድ ብምኽሳራ ንዝተረፈ ጾታ ብገደሎ ተጻወቲ ንክዛዝምያ ተገዲዳ እንትኾነ ኣርጀንቲና ምዱብ ግዜ ክሳዕ ዝዛዘም ነቲ ዝነበራ ናይ ቁፅሪ ጸብለልታ ክትጥቀመሉ ተሸጊራ ኣብ ተወሰኽቲ 30 ደቓይቕ ግን ኣርጀንቲና ካብ ጁልያን ኣልቫረስ ብልስቲ ሸቶ ብምርካብ ናብ መሪሕነት ክትምለስን ከላ ኣብ መበል 21 ደቕ እውን ካብ ላውታሮ ማርቲነዝ ንዓወታ ርጉፅ ዝገብረት ሸቶ ሳስተይ ሸቶ ብምውሳኻ እቲ ፆታ ብዓወታ 3-1 ተዛዚሙ ኣብዛ ፆታ ናይ ስዊዘርላንድ ንዶዩ ብሉስ ተጻታይ ተባሂሉ ተሰይሞ ዝኸበርኩም ተዓዘብቲ ንሎሚ ዝተዳለወ ሰሙናዊ ፍጻመታት ስፖርት ኣብዚ ፍጸም ስለምክትታልኩም ኣዚና ንመስክን ዝመፁ ዘሎ ሰሙን ይኸውን ምረኻብና ክሳብ ሽዑ ግን ሰላም።

0: ብ400ታዊት ንዲግርን ዲፕሎማን ከም ዝሓለፉ ብፆታ ክርአን ከሎ ድማ ተቐራራቢ ከም ዝኾነ ገሊፃ።
1: ኣብዚ ናይ 2026 ፈተና ዝተመዝገቡ ተምሃሮ 21803 ክኾኑ ከለዉ ካብዚኣቶም 21561 ተምሃሮ ማለት 98.9%ዊት እዮም ተሳቲፎም። ብሃገር ደረጃ ግን ንዲግርን ንዲፕሎማን ዝሓለፉ ተምሃሮ 4831 እዮም። እዚኦም ከዓ 22.4%ዊት ካብቶም ተምሃሮ እዮም። ምስ ናይ 2025 ዝተሳተፉ ተምሃሮ ክወዳደር ከሎ እቶም ዝተሳተፉ ተምሃሮ 24,692 ተምሃሮ እዮም ነይሮም። እቲ ምሕላፍ ግን 19.8%ዊት እዩ ነይሩ። ስለዚ ናይ ለምዘበን ምሕላፍ ፐርሰንት ካብቲ ናይ ዓሚ ቅሩብ ዝለዓለ እዩ ማለት እዩ።
0: ዝሓለፉ ተምሃሮ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ብዘውፅኦ መምርሒ መሰረት ነናብ ዝምልከቶም ኮሌጅ ከም ዝኸዱ ብምሕባር ናይ ኮሌጅ ኣመሃህራን ኣካይዳን ካብቲ ናይ ካልኣይ ደረጃ ዝተፈለየ ስለ ዝኾነ ብግቡእ ክዳለውሉን ብዝለዓለ ክፅዕሩን ተላብያም።
1: ዝሓለፉ ተምሃሮ ከምቲ ናይ ዝሓለፈ ዓማውቲ ናብ ዘ ዝምልከቶም ኮሌጃት እዮም ክኸዱ። ኣብ ኮሌጃት ዝኣትዉ ተምሃሮ በቲ ሃገራዊ ኢንስቲትዩት ላዕለዎት ትካላት ትምህርትን ምርምርን ዘውፅኦ መምርሒ ኣገባባትን እዩ። ተምሃሮ ናብ ኮሌጃት ኣትዮም ነቲ ዝጀመርዎ ፃዕሪ ክቕፅልዎን እቲ ጀሚሮሞ ዘለዉ ዓወታት ድማ ናብ ዝለዓለ መድረክ ከበርኽዎን ንላቦ። ኩልግዜ ከምቲ ንብሎ ዝፃዕረ ይዕወት ከም ዝበሃል ክፅዕሩን ግዜኦም ክጥቀምሉን ኣብ መዝጊቦሞ ዘለዉ ዓወት ክቕፅልዎን ከም ዘለዎም ከዓ ንዘኻኽሮም። ኣብ ላዕለዎት ትካላት ትምህርቲ ዘሎ ኣመሃህራን ኣካይዳን ካብቲ ናይ ቀዳማይን ካልኣይን ደረጃ ትምህርቲ ዝተፈለየ ስለ ዝኾነ ክዳለውሉን ክብድህዎን እውን ኣለዎም።
0: ዶክተር ብስራት ኣስዒባ ኣብዚ ፈተና ዘይተዓወቱ ዳግማይ ናይ ምፍታን ዕድሎም ክፉት ስለ ዝኾነ ተስፋ ከይቆረፁ ከፅንዑን ክዳለውን ኣዘኻኺራ። ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ናይ ዓመተ ትምህርቲ 2025-26 ካብ 16 ክሳብ 22 መጋቢት ኣብ ውሽጢ ሃገር ከምኡውን ኣብ ጅዳን ርያድን ስዑድያ ብጠቕላላ ኣብ 17 ነውጣታት እዩ ተዋሂቡ። ካብ ተፈተንቲ እቶም 89.3%ዊት ብስሩዕ ክመሃሩ ዝሓገዩ 10.7%ዊት ድማ ዳግማይ ዝተፈተኑ ኮይኖም ልዕሊ 48%ዊት ደቂ ኣንስትዮ ነይረን።
2: ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ንዝውድቦ ስልጠናታት ዝሕግዝ ናይ ኣሰልጠንቲ ስልጠና ወዲቦም። ካብ ህዝባዊ ርክባት ናይቲ ኮንፌደሬሽን ዝበፅሓበና ትሕዝቶ ብመልክዕ ፀብጻብ ተወሂድሎ ኣርሴማ ኣስመሮም ክተቕርበ እያ።
3: ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ምስ ትካል ስልጠናን ትምህርትን ኣገልግሎት ሞያዊ ምኽርን ምርምርን ብምትሕብባር ናይ ኣሰልጠንቲ ስልጠና ወዲቦም። ኣብዚ ካብ 9 ክሳብ 11 ሓምለ ኣብ ኣስመራ ዝተኻየደ ስልጠና ኣባላት ፈፃሚት ኣካል ሃኮሰ፣ ሓለፍቲ ፌደሬሽናት ሰራሕተኛታት፣ ሓለፍቲ ኣብያተ ፅሕፈት ሃኮሰ ኣብ ዞባታትን ካልኦት ኣካላት ሃኮሰአን ተሳቲፎም። እቲ ስልጠና ሃኮሰ ምስ ሰራሕተኛታት ብዝዛመድ ንዝውድቦ ስልጠናታት ዝሕግዝ መፅናዕቲ ቅድመ ስልጠና፣ ምልላይ ሰልጠንቲ፣ ምድላው መወክሲ ስልጠና፣ ሜላ ኣቀራርባ ስልጠናን ምፍጣር ባይታ መልሲ ዕንጋለ ኣብ መንጎ ኣሰልጠንትን ሰልጠንትን ዘጠቃለለ ነይሮም። ኣብ ሃኮሰአ ሓላፊ ክፍሊ ስልጠና ትምህርትን ምምዕባል ዓቕሚ ሰብን ኣቶ ሙሉጌታ ፍስሓ ፅዮን ኣብ ዝሃቦ መዛዘሚ ቃል እቲ ስልጠና ቅድሚ ሕጂ ንዝተዋህበ ስልጠናታት ዝድርዕ ምዃኑ ብምግላፅ ሰልጠንቲ ንዝቐሰምዎ ትምህርቲ ብግብራዊ ስራሕ ከዕምቕዎ ተላብዮም። እዚ ከምዚ ኢሉ እንከሎ ሃኮሰአ ኣብ ምሕያል ንጥፈታት ህዝባዊ ርክባት ናይቲ ኮንፌደሬሽን ዘተኮረ ዘተ ኣካይዶም። ሓላፊ ህዝባዊ ርክባት ሃኮሰ ኣቶ ግርማይ ኣብርሃም ንኽልሲ ሓሳባውን ኣድማሳውን ዕማማት ህዝባዊ ርክባት ብመንፅር መረዳእታ ሃኮሰ ወረቐት ክቐርብ እንከሎ ህዝባዊ ርክባት ሃኮሰ ካብ 2017 ንዝዓመሞ ንጥፈታት ዘጓኖፎ ብድሆታትን ንምፍትሑ ዝተወስደ ስጉምትታትን ብዝርዝር ኣብርሆም። ተሳተፍቲ ብግዲኦም ንጥፈታት ህዝባዊ ርክባት ንምህብታም ዝሕግዝ ሓሳባት ኣካፊሎም። ኣብ መወዳእታ ምክትል ዋና ፀሓፊ ሃኮሰ ኣቶ ክብር ኣብኪዳነ ዕማማት ሃኮሰ ንምጉላሕን ንምድንፋዕን ክፍልታት ፌደሬሽን ናት ሰራሕተኛታትን ኣብያተ ፅሕፈት ዞባታትን ምስ ህዝባዊ ርክባት ተወሃይደን ክሰርሓ ተላብዮም።
2: ኣብ ዞባ ጋሽ ባርካ ስርዓተ ሓበሬታን ኣገባብ ምዝጋብ ሰነዳትን ንምፅፋፍ ዝካየድ ፃዕሪ ንምዕዋት ብዓውዲ ጂኦግራፊያዊ ሓበሬታ ማለት ጂኣይኤስ ክስልጥኑ ዝፀንሑ 28 ሰራሕተኛታት መንግስቲ ብ10 ሓምለ ኣባረንቱ ተመሪቖም። ኣብዚ ንክልተ ሰሙን ዝቐፀለ ስልጠና ዝተሳትፉ ካብ ምምሕዳር ዞባ በዓል ስልጣን ኣግራብን እንስሳ ዘገዳምን በዓል

0: እዚ መጓዓዝያ ምድሪ ጨንፈር ሃብቲ ባሕሪ ባህልን ስፖርትን ኣገልግሎት ማይ ከምኡውን ጨናፍን ሚኒስትርታት ጥዕናን ትምህርትን ዝተዋፅኦ እዮም። ኣሰልጠንቲ ንኣገዳስነት ጂኦግራፋዊ ሓበሬታ ኣብ ኣድማዕነት ትግባረ ዝውጠን መደባት ብምጥቃስ ብዝለዓለ ክስራሓሉ ተላብዮም። ኣመሓዳሪ ዞባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሩይ ኣብ ዝሃቦ መዛዘሚ ቓል ሰልጠንቲ ዝቐሰሞ ዓውዲ እዋናዊ ኣገዳስነት ከም ዘለዎ ብምሕባር ኣብ ኩለንኡ ዞባታት ብዛዕባ ዝካየድ ንጥፈታት ጉርፁፅ ሓበሬታ ንምእካብ ክድፍኣሉ ምዃኑ ኣረዲኦም። ኣብ ንኡስ ዞባ ሓልሓል ምምሕዳር ከባቢ ማያዋለድ ብ10 ሓምለ ብዝወቕዐ ዝናብ ኣብ ንብረት ሕርሻን ጥሪትን ጉድኣት ኣውሪዶም። እቲ ኣብ ሰዓታት ድሕሪ ቀትሪ ዝሃረመ በረድን ንፋስን ዝተሓወሶ ብርቱዕ ዝናብ ኣብ ዝተዘርአ ኣካልን ኣብ ምህርቲ ዝበፅሐ ጀራዲንን ሃስያ ከም ዘውረደ ኣመሓዳሪቲ ምምሕዳር ከባቢ ኣቶ ኢድሪስ ኖር እስማዒል ሓቢሮም። ብዘይካዚ ኣብ ትካል ትምህርቲ ፅርግያን ካልእ ትሕቲ ቅርፅን ጉድኣት ክወርድን ከሎ 6 ከብትን 30 ኣጣልን ከም ዝሞታ ሓላፊ ምምሕዳርን ፋይናንስን ንኡዞባ ሓልሓል ኣቶ ዕምር ዑስማን ሓቢሮም። ምምሕዳር ከባቢ ማያዋለድ ካብ ከረን ሸነኽ ሰሜን ኣስታት 55 ኪሎ ሜትር ርሒቓ ትርከብ። ኣባል ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ንመበል 25 ግዜኡ ዝካየድ ዘሎ ዙር ማግኒፊሰንት ቂንግሃይ ቻይና ሎሚ ናይ መድረኽ ዓወት ኣመዝጊቦም። ጋዜጠኛ ሚካኤል ሓድጉ ዘዳልዎ ዜናዊ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
1: ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎም 13 ሓምለ ኣብ ዝተካየደ ሳልሳይ መድረኽ ዙር ማግኒፊሰንት ቂንግሃይ ናይ መድረኽ ዓወት ኣመዝጊቡ። ሳልሳይ መድረኽ ናይ ዝውድድር 167.7 ኪሎ ሜትር ዝሸፈነ ክኸውን ከሎ ሄኖክ ኣብ መወዳእታ 300 ሜትሮ ዝፈፀሞ መጥቃዕቲ እዩ ነዚ ናይ መድረኽ ዓወት በቂዑ። ሄኖክ ኣብ ሰዓት 47.21 ኪሎ ሜትር እናተሓንበበ ንውድድሩ ብ3 ሰዓታት 33 ደቓይቕን 8 ካይታትን እዩ ዛዚሞ። በዚ ዘመዝገቦ ዓወት ተሓጊዙ ሄኖክ ኣብ ናይ ግዜ ውድድር ካብ መራሒ ዘሎ ኤካዶራዊ ተቐዳድማይ ጆናታን ክለቨር ካሴዶ ብሓደ ካልእ ድሒሩ ኣብ ካልኣይ ደረጃ ደ ይብሎ። ብዘካዚ ምስ ስጳኛዊቲ ክለብ ቦርጎስ ዝፃወትን ሻምፒዮን ኣፍሪቃ 2025 ዝኾነ ኦሎምፒካዊ መርሃዊ ቅዱስ ኣብዚ መድረኽ መበል 48 ደረጃ ኣትዩ። ንመበል 25 ግዜኡ ዝካየድ ዘሎ ዙር ማግኒፊሰንት ቂንግሃይ 2026 8 መድረኻት የጠቓልል። ኣብ ቻይና ዝካየድ ዙር ማግኒፊሰንት ቂንግሃይ ኣብ ኣህጉሪ ኤስያ ካብ ዝካየዱ ውድድራት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
0: ነመስግነካ ሚካኤል ሓድጉ። ዜና መስዋዕቲ ኣባል ሚኒስትሪ ምክልኻል እዚ ህዝባዊ ሰራዊት ገዲም ተጋዳላይ ኮነሬል ማእከል ወልደስላሴ ኣርኣያ ሸባ ብ12 ሓምለ ኣብ መበል 74 ዓመት ዕድሚኡ ብሕማም ተሰዊኦም። ኣብ 1974 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ማእከለም ኣብ እዋን ሓርነታዊ ቃልሲ ኣብ ክፍሊ ተዓሊምን ተዋጋእ ሰራዊትን ክሳብ ብደረጃ ኣዛዝ በጠሎኒ ድሕር ናፅነት ድማ ኣብ ወተሃደራዊ ቤት ፍርዲ ከምኡውን ኣብ ተዋጋእ ሰራዊት ብደረጃ ኣዛዝ ብርጌድ ሓለቓስታ ክፍለ ሰራዊትን ኣዛዚ ክፍለ ሰራዊትን ካብ ሰነ 2019 ክሳብ ዕለተ መስዋእቱ ድማ ኣብ እዚ ህዝባዊ ሰራዊት ተመዲቡ ንሃገሩን ህዝቡን ብተወፋይነት ዘገልገለ ሓርበኛ እዮም። ስቡእ ኮሎኔል ማእከለ ወልደ ስላሴ በዓል ሓዳርን ኣቦ 6 ውሉዳትን እዮም። ስነ ስርዓት ቀብሩ ድማ ፅባሕ 14 ሓምለ ፍርቂ መዓልቲ ኣብ መካነ መቓብር ሓርበኛታት ኣስመራ ክፍፀም እዮም። ሚኒስትር ምክልኻል እዚ ህዝባዊ ሰራዊት ብመስዋእቲ ኮሎኔል ማእከለ ወልደ ስላሴ ኣርኣያ ሸባ ዝተሰምዖ መሪር ሓዘን እናገለፀ ንስድራ ቤቱን መቃልስቱን ፅንዓት ይሃብኩም ይብል። ዝስዕብ ዜና ሃገራት ወፃኢ እዩ። ንመክተታልኩም ብክብሪ ይቅድም። ዜና ወፃኢ። ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕትታት ናብ ሎሚ 13 ሓምለ ኣብ ዘውግሒ ለይቲ ቀፂላቶም። እቲ ስጉምቲ መልሰ ግብር ናይቲ ኢራን ብመፃብቢ ሆርሙዝ ኣብ ልዕሊ ዝሓልፋ መራኽብ ተካይዶ ዘላ መጥቃዕትታት ምዃኑ ማእከላይ እዚ ኣሜሪካ ኣፍሊጡሎም። በዚ ናይ ሎሚ ደብዳብ ስርዓተ መከላኸሊ ሚሳይላት፣ ስርዓተ ራዳር መፍረም ሚሳይላትን ድሮናትን ከምኡውን ጀላቡ ኢራን ቀንዲ ዕላማ ምንባሮም ተገሊፆም። ሓለዋ ሰውራ ኢራን ብወገኑ ኣብ ዮርዳኖስ፣ ባሕሬን፣ ኩዌትን ዑማንን ኣብ ልዕሊ ዝርከብ ወተሃደራዊ ዕላማታት ኣሜሪካ ናይ መልሰ ግብር መጥቃዕትታት ከም ዘካየዳ ኣፍሊጡሎም። ኢራን በቲ መጥቃዕቲ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ክትገልጽ እንከላ

ኣሜሪካ ግና ኣሉታዊ ምላሽ ሂባ ትሉላ። ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ዝተበፅሐ ናይ ምርዳእ መዘክር ከመዘብክዐ ዝገለፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ ደብዳብ ከም ዝሰፊሑ ዝገልፅ ዘሎ ንመፃብቦ ሆርሙዝ ከም ዝዓፀወ ዝሓበረ ሓለዋ ሰውራ ኢራን ከዓ ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ወተሃደራዊ ዒላማታት ኣሜሪካ ዘካይዶም መጥቃዕትታት ከም ዝሐይልዎ ኣፍሊጡሎም። በዚ ድማ ነቲ ኣብ መወዳእታ ዝሓለፈ ወርሒ ለካቲት ዝተወልዐ ኩናት ብሰላም ንምዕራፍ ክካየድ ዝፀንሐ ፈተነታት ኣብ ሓደጋ ከም ዝወደቐ ተገሊጹሎም። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ቁፅሪ ዋዕቢ ዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ፀብፃባት ገሊፆም። ኣብ ዝተጠቕሲ ኣዋርሕ ኣብ ብርክት ዝበላ ሃገራት ኤውሮጳ መጠን ዋዒ ብገምጋም ልዕሊ 40 ዲግሪ ሴንቲግሬድ ከም ዝበፅሐ ዝጠቐሱ ፀብፃባት ፈረንሳ፣ ጀርመን፣ ኢጣልያ፣ ስፓኛ፣ ሆላንድን ግሪክን ሕልፊ ካልኦት ሃገራት ከም ዝተጠቃዓ ረዲኦም። ኣብዚ እዋን እዚ ኣብ ፈረንሳ፣ ስፓኛን ኢጣልያን ተኸሲቱ ዘሎ ሓደጋታት ባርዕ መሮር ሳዕቤን ናይቲ ዋዒ ምዃኑ ድማ ተጠቒሱሎም። ወድብ ሕብራት ሃገራት ኣብ ወርሓት ሓምለን ናሕሰን ናይዚ ዓመት ኣብ ሰፊሕ ክፋል ዓለምና ሓደጋ ኤልኒኖ ክኽሰት ከም ዝኽእል ኣቐዲሙ ምእማቱ ኣይርስዓን። ኣብ ከተማ ባንኮክ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጠመ ሓደጋ ባርዕ ብውሕዱ 27 ሰባት ሞይቶም። በቲ ሓደጋ ህስያት ዝርከብዎም ልዕሊ 70 ቆሲሎም ብምህላዎም ቁፅር ምዉታት ክዛይድ ከም ዝኽእል ሰብ መዝጥዕና ታይላንድ ኣሚቶም። ብዘይካዚ በቲ ዛጊድ ጠንቁ ዘይተነፀረ ባርዕ ከቢድ ንዋታዊ ዕንወት ከም ዝሰዓበ ክፍለጥ ተኻኢድሎም። እቲ ባርዕ ድሕሪ 2009 ኣብ ታይላንድ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣዊ ክሳራታት ዘውረደ ምዃኑ ፀብፃባት ኣመልኪቶም። ህዝባዊት ሪፓብሊክ ቻይናን ሩስያን ንሰለስተ መዓልታት ዝቐፀለ ብቐጥታዊ ተኽሲ ዝተሰነ ሓበራዊ ልምምድ ሓይሊ ባሕሪ ኣካይደን። ዕላማ ናይዚ ኣብ ማያት ቻይና ዝተኻየደ ልምምድ ዓቕሚ ሓይሊ ባሕሪ ክልቴን ሃገራት ብምውኻድ ግዳማዊ ተፃብኦታት ንምምካት ምዃኑ ኣፍሊጠን። እቲ ልምምድ ምድንፋዕ ናይ ምውጋእ ዓቕምን መስፋሕ ስልያዊ ንጥፈታትን ዘጠቓለለ ኮይኑ ብርክት ዝበላ መራኽብን ሳማሪናት ከም ዝተሰለፋ ኣዘዝቲ ሓይሊ ባሕሪ ክልቲአን ሃገራት ገሊፆም። ህዝባዊት ሪፓብሊክ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልትታት እውን ኣብ ሰላማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ መካየድን ዝፍለጥ እዮም። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካየዳ ምፅንሐን ዝተጠቕሱ ፀብፃባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየድኦ የረድኦም። ቁጠባዊ፣ ፖለቲካዊ፣ ወተሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፋሐ ይመፅእ ከም ዘሎየን ክልቲአን ሃገራት ዝጠቕሳ። ኣብ ኣፍጋኒስታን ተኸሲቱ ብዘሎ ፀጥታዊ ዘይምርግጋ ኣስታት ሓደ ሲሶ ካብ ህዝብቲ ሃገር ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕቡራት ሃገራት ገሊፆም። ኣስታት 14 ሚልዮን ካብ ኣፍጋኒስታን ተፀባዩ ህፁፅ ረድኤት ኮይኑ ከም ዘሎ ዝጠቅስ እቲ ውድብ ልዕሊ 5 ሚልዮን ቆልዑ ብዓፀቦ ከይጥቅዑ ከም ዘስግእ ኣረዲኦም። ካብ 2001 ኣብ ኣፍጋኒስታን ብዝተኸስተ ፀጥታውን ወተሃደራውን ቅልውላው ህዝቢ ማሕበረ ቁጠባዊ ንጥፈታቱ ከሰላስል ከም ዘይከኣለ እዩ ዝግለፅ ዘሎም። ኣሜሪካ ን20 ዓመታት ኣብቲ ሃገር ዘካየደቶ ወተሃደራዊ ወፍሪ ኣብ 2021 ከብቅዕ እኳ እንተኸኣለ ሓርግታቱ ግና ይቕፅል ከም ዘሎዮም ፀብፀባ ዝጠቕሶም። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ብዘሎ ወተሃደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባት ተዓዘብቲ ይገልፆም። ኣፍጋኒስታን ብባህርያዊ ፀጋታት ብቐንዱ ከዓ ክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓኣ ከተውዕሎ ከም ዘይከኣለት እዩ ዝሕበር። ኣብ ደቡባዊ ምብራቕ ባንግላዴሽ ብ12 ሓምለ ብዝተኸስተ ሓደጋ ዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝሞቱ ተገሊፆም። በቲ ተፈጥራዊ ሓደጋ ዓሰርተታት ድሃዮም ጠፊኡ ስለ ዘሎ ቅፅር ምዉታት ክዛይድ ከም ዝኽእል ሰመዚ ስርሒት ምድሕን ህይወት ባንግላዴሽ ኣሚቶም። ብዘይካዚ ብሰንኪቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣስታት 1 ሚልዮን ሰባት ከም እተመዛበሉ እቶም ሰመዚ ብተወሳኺ ሓቢሮም። እቲ ዕልቕልቕ ኣብ ዝሓለፈ ቀረባ ዓመታት ኣብ ባንግላዴሽ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝለዓለ ክሳራ ዘወረደ ምዃኑ ፀብፃባት ኣመልኪቶም። መንግስቲ ባንግላዴሽ በቲ ሓደጋ ኣብ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎም። ዜና ንምዝዛም ቀንዲ ነጥብታቱ ክደግመልኩም፣ ፕሬዚደንት ኢሳያስ ኣፈወርቂ ብምክንያት ዕረፍቲ ኣሚር ቀጠር ነበር ሼክ ሓመድ

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ኣውድታት ኮምፒውተርን ፕሮግራሚንን ንዓበይት ናእሽቱን
1: ሄሎ ኤሪትሪየንስ ሄሎ ማይ ፍሬንድ ዌልከም ቱ ፖሊቴክ ኤአይ ስቱድዮ
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃብ ዘሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንቴሊጀንስ ኤአይ ስልጠና ኣድራሻና ጎደና ዋርሳይ ቲራቨሎ ከምኡውን ኣብ ጎደና ዓርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 4 82 ፖሊቴክ ስቴፕ ፎርዋርድ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ሰዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራል ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ።

ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ብቑዕ ሞያተኛ ንምዃን ትዳልዶ ዝብል ዛዕባ ቀሪቡ። ተምሃሮ እቶም መጻኢ ዝውንኑ ወለዶዮም ተምሃሮ ብመገዲ ትምህርቲ ኣቢሎም ዘጥርይዎ ክእለትን ሞያን ብዙሕ እዩ። ትምህርቲ ከዓ ብተፈላለዩ ኣገባባት እዩ ዝመሓላለፍ። ኩሉ ተደሚሩ ከዓ ዝሓሸ መጻኢ ሓደስቲ ወለዶታት ንምጥጣሕ የገልግል። ተምሃሮ ብቑዓት ሰባት ኮይኖም ንመጻኢ ምእንታን ክቕበልዎም ካብ ግዜ ትምህርቶም ኣትሒዞም ከማዕብልዎ ዝግብኦም ብርክት ዝበለ ክእለት ኣሎ። ንገለ ካብኡ ንሎሚ ክነቕርቦ ኢና። እዚ ብመገዲ ቤት ትምህርቲ ኮነ ካልእ ዝጥረሞያ ብቑዕ ንምዃን ዝሕግዝ እንዶታት እዩ። ተምሃሮ ብዝፈልጥዎን ዝዝክርዎን ዓቕን ካብ ምግምጋም ወፂኦም በቲ ናይ ምግባር ዓቕሞምን ድልውነቶምን ምእንታን ክግምገሙ በቲ ዝመሃርዎ ኣቢሎም ሞያን ክእለትን ከም ዘማዕብሉ ምግባር ይድሊ። እዚ ኪንዮ ንዕኦም ተባሂሉ ክግበር ዝከኣል ኣገባባት ተምሃሮ እውን ምስ ዲጂታላዊት ዓለም ዘቃድዎም ክእለታት ከጥርዩ ምእንታን ባዕሎም ነፍሶም ክዕብዩ እውን ዝዓበየ ግዴታኦም እዩ። ኣብ ዓምዲ ጥዕና ሕማም ሽኮር ዘማዕበሉ ሰባት ከዘውትርዎም ዝግባእ ዝበለፁ መግብታት፣ ክብደት ንምምጣን ዘኽእሉ መንገድታት ማግኔዚየም፣ ፈውሲ ምርጋ ደምን ድኻም ጨወዳታትን ሓቅታት ኣካላት ወዲ ሰብ ተዳሲሶም ይፀንሑና። ዋሕዲ ማግኔዚየም ዘለዎ ሰብ ነዞም ስዕቡ ምልክታት ከርኢ ይኽእል እዩ። ምዕፃው ሸውሃት፣ ዕግርግር ምባል፣ ተምላስ፣ ምስልካይን ምድካምን፣ ምድንዛዝ፣ ምንፍርፋር፣ ምእሳር ጨወዳታት፣ ብቐሊሉ ምቁጣዕ፣ ባህሪ ምቕያር፣ ዘይልሙድ ስምዒታት ልቢ፣ ልዑል ፀቕጥ ደም፣ ምርጋእ ደም። ኣብ ዓምዲ ባህልን ስነ ጥበብን ንባበይ ኣብ መፅሓፍ መጋርያ ብዝብል ዝሓለፈ ባሕቲ ሓምለ 2026 ውልቀ ዝኽሪ ገድሊ እትትርኽ መጋርያ ዘርእስታ መፅሓፍ ኮሎኔል ኣስረስ ኢሳቅ ምስ ኣንበብቲ ተላልያ። ነቲ ኣብ ገበር ዘሎ ስእልን ስምን ናይታ መፅሓፍ ምስ ረኣኹ ብዛዕባ ምረት ብረታዊ ቃልሲ እተዘንቱ መፅሓፍ ምዃና ብቐሊሉ ተረዲዩኒ። ተጋደልቲ ነዛ እፎይ ኢልና ንሰመቐራ ዘለና ናፅነት ህያው ክገብሩ ኣብ መጋርያ ተጠቢሶም ገለ በጃህዝ ብዝሓለፉ ገለገለ ክፋል ኣካላቶም ሞባእ ዝኸፈሉ ገለን ተለብሊቦም ንስክላ ዝተረፉ እዮም። ፀሓፊ ሓደ ካብቶም ብመጋርያ ኩናት ተለብሊቡ ብሂወት ዝተረፈሞ ምስ ብፆቱ ዝሓለፎ መስገደልን መሪር ሂወትን ገድልን ከዘንቱ ዝበቕዐ ሓርበኛ ተቓላሳይ ምዃኑ በቲ ኣብ ድሕሪት ገበር ናይዛ መፅሓፍ ስእልዋ ሰኒው ዝተፃሕፈ ሓፂር መለለይ ፅሑፍ ይገልጽ። ኣብ ዓምዲ መዛኒ ምህዳቅ ቁጥዐ ህንዳዊ ነደቃይ ጅግና ናይ ሮማንያ ተባሂሉ ስምዒትካ ምኽፋል ጥቕስታት መዛኒ መልሲ ዝተመሰቐሉ ቓላት ይፀንሑና። ሽዳ ወዲያስ ገደ ኣብነት ናይቲ ካልእ መስዋቲ ኣብ ትሕቲ ዝብል ኣርእስቲ ታሪክ ጅግንነት ተጋዳላይ ህዝባዊ ግንባር ሓርነት ኤርትራ ፍሳሃያስ ገደ ወዲያስ ገደ ኣብ 1975 ዓ.ም ካብ ዓዲ ንፋስ ዝተሰለፈ ተጋዳላይ ህዝባዊ ግንባር እዩ። ኣብ ብርጌድ 44 ድሓር ክፍለ ሰራዊት 70 ቦጠሎኒ 3 ቀዳማይ ሓይሊ እዩ ነይሩ። ህዝባዊ ግንባር ክሳብቲ ዳሕራይ ብዕጥቅን ስንቅን ዝተመሓየሸሉ እዋን ዕርቃን ይኹን እርጋን ጫማ ዝደጋገም ውህብ ኩነታት ተጋዳላይ ዝነበረ ከም መፍትሒ ተባሂሉ ድማ ኣብ ጥሪ 1979 ቻይና ብዝብል ስያመ እንፅውዐን ሓደሽቲ ሽዳ ማለት ኮንጎ መፅአን ኩሉና ተዓደልና። ወዲ ስገደ ከም ውልቃዊ ባህሊ ወይ ዲስፕሊን ንዝኾነት ዝተዋህበቶ ሓዳሽ ሽዳ ካብቲ ዝድርበ ወይ ዝቕየር ኮንጎ ቀዲዱ ፈለማ ብከብዲ እግሪ የልግበላ። ቀፂል እውን ካልእ ኣካላታ ይለጋግባ ኮታ ከምዚ ሓደ ኩሉ ሰብነቱ ንጥርጣር ቦምባ ዝወግኦሞ ብሻሽ ምስ ተሸፈነ ገፁ ዘይረአ ውጉእ ማለት ህሩም ዝዓይነቱ ማለት እዩ። እዛ ጫማ ብከምቲ ዝተጠቕሰ ለጋጊብዋ ካብ ጥሪ 1979 ጀሚርካ 1980 1981 1982 ሻድሻይ ወራር ኣሕሊፋ ቅድሚ ሰራሕታ ወራር ኣብ ዝነበረ ሓደ ጥርቃሽ ውግእ ወዲ ሰጊድ ተወጊኡ ንሕክምና ብርጌድ ክሳብ ዝኸይድ ምስኡ ከርቲታን ተዋጊኣን። ወዲስ ገደ ነቲ መርፍእን ጡጥን ኣላጊብካ ናይ ምኻድ ባህሊ ምርኩስ ዝገበረ ኣብ ንብረት ውድብ ዘርኣዮ ኣብነታዊ ተግባር ብዝለዓለ ንምቕፃል እግሩ ምምሕያሽ ምስ ኣርኣየት ምስቶም ኣብ ድፋዕ ዘለዉ ብፆተይ ብዓቕመይ ከበርክት ግድን ክኸይድ ኣለኒ ስለ ዝበለ ከም ባህጉ መራሒ መስርዕ ኮይኑ ናብ ግንባር ክፍለ ሰራዊት 16 ብርጌድ 26 ሳልሳይ ሓሊ ከተተ። ሓደ ምሸት ኣብ ኣዝረቐት ዝተባህለ ቦታ ኣብ ሓለዋ ቐፅልን ከለዉ ንኣሃዱና ዝጠቅም ንብረት ፀላኢ ከምፅየ ኢሉ ቅድሚ ድፋዕ ምስ ወረደ ድሕሪ ናይ 13 ዓመታት ገድላዊ ኣገልግሎት ኣብ 1988 ዓ.ም ተሰውዩ።

ጋዜጣ ኤርትራ ሐዲስ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ መበል 19 ዕብረ ስነ ስርዓት ምምራቅ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን ኣስመራ ቀሪቡ። ኣብ ዓምዲ መልሓቅ ኣላዳ ብዋልፍኑን ዝኽሪ መምህር 13934 ክሳብ 215 መምህር፣ ሙዚቀኛ፣ ደራሲ፣ ገጣሚ፣ ሓዳሚ፣ ጋዜጠኛ፣ ተጠባቂ ባህልን ቋንቋን መምህር ኣስረስ ኣብ 1972 ናብ ኣዲስ ኣበባ ምስከድ እውን እንተኾነ ነቲ ኣብ ሃገሮም ከለዉ ዝገብርዎ ዝነበሩ ንጥፈታት ወላ እኳ መቺእዎም ብስሩዕ ኣይቀፅልዎ እምበር ብዓቕሞም ኩሉ ዝከኣሎም ይገብሩ ምባሎም እዩ ታሪኮም ዝገልጽ። ኣብ ግዜ ደርጊ እውን እንተኾነ ቋንቋ ትግርኛ ከይዓርብን ከይቆርርን ብዓቕሞም ኩሉ ዝከኣሎም ምግባር ተፀሚዶም ይሰርሑ ነይሮም እዮም። ከም ውፅኢቱ ናፅነት ሃገር ምስ ተጋህደ ብንብኡ ነቲ ተዓጊቱ ዝነበረ ስምዒቶምን ባህጎምን ብምብርባር ካብ 1991 ናትሒዞም ክሳብ 2010 ኣብ ዝነበረ ግዜ ኣስመራ ትርክታ ናፍቆት ድሃይ ባህሊ ሓዊ እግሩ ሞሳዝጊ ጣዓሞት ይህን ምሄን እታ ኣብ ሰንሱር ተሪፋ ዝነበረ ሳልሰይ ተኽፋል መጋረጃ ዘላታ እኩብን ካልእ ማህደር ተማሃራይ ዝርስታ ኣብ ትግራይ ዝተሓትመትን ብጠቕላላ 13 መፅሕፍቲ ኣሕቲሞም። ኣብ ዓምዲ ቀድያትን ሞውያ ኣበርክቶ ንኡስ መጠን ትካላት መፍረ ኣብ ዘላቕ ማዕባለ ተዳሲሱ ይርከብ። ብሚኒስትሪ ዕዮን ሰብኣዊ ድሕነት ኣብ እትዳሎ ዓምዲ ንስንኩላን ዝተፈላለዩ ባባት ምርሓውን ዕድላት ምፍጣርን ዝሃርሞ ተዓፃፃፊ ዕላማታት ተገሊጹ። ኣብ ዓምዲ ሲያሓዊ ኣሰር ኣብ ኣስማት ከባቢታት ዝተንፀባረቐ ጽባቐ ኤርትራ ተዳሲሱ ንረኽቦ። ኣብ ዓምዲ ዕልሞሞ ቴክኖሎጂያ ዝተፈላለዩ ሓደሽቲ ምህዞታትን ርኽበታትን ዓለምና ሰፊሮም ይጸንሑና። ኣብ ዓምዲ ርእቶ ዮሃና ምልምላት ሰዋ ዝብል ትሕዝቶ ንረክብ። ዘለናይ ወቅቲ ኣብያተ ትምህርቲ ንክረምታዊ ዕረፍቲ ዝዕፀዋሉ ኮሌጃትን ኣብያተ ትምህርቲ ስነኪነትን ትምህርቶም ዝወድኡ ዘመርቃሉ ካልኣይ ደረጃ ትምህርቶም ዝዛዘሙ ናብታ ማእከል ኩለንትናዊ ህንፀት መንስያት ዝኾነ ሰዋ ዝብገስሉ እዛ ሓበን ሃገር ትካል ሰዋ ሎሚ እውን ከም ወትሩ ነቶም ኣብ መበል 38 ዙርያ ዝመልመለቶም መንእስያት እተመርቐሉ ቅንያት እዩ። ሃገር ቀንዲ ጸጋኣ ዓቕሚ ሰባ እዩ፣ ምንጪ ኩሉ ካልእ ጸጋታት ሰብ ስለ ዝኾነ ካብኡ ናብኡ ድማ እቲ መንእሰይ ክፋል ሕብረተሰብ ክንዲ ዝኾነ ምምልማል ብቑዕ መንእሰይ ቀዳምነት ስራዕ ሃገራዊ ዕማም እዩ። ስለዚ ድማ ኤርትራ ኩለንትናዊ ብቕዓት መንእስያት ኣዕሪጋ ኣብ ገዛእ ብቕዓታ ንምምርኳስ ሓያል ጻዕርን ገዚፍ ወፍርን ኣብ ምፍሳስ እትርከብ። ነዚ ዓብዪ ሃገራዊ ዕማም እዚ እተሰላስል ዘላ ሰዋ ኣብ 38 ዙርያታት ብኣማኢት ኣሽሓት ዝቁፀሩ መንእሰያት መልሚላ ንልምዓት ሃገር ክተሰልፍ ምብቃዓ ምርኣያ ናይቲ ብቑዕ መንእሰይ ንምህናፅ ዝተካየደ ዕውት ስራሕ እዩ። ውዳበን ጥምረትን ከዓ እቲ ካልእ ንዓቕሚ ሰብ ብዕፅፍታት ዘራብሕ ረቑሑ ኮይኑ ምንጪ ሓይልን ቀንዲ ምስጢር ምዕባልን እዩ ይርከቦ። ኣብ ዓምዲ ጸጋታት ባሕሪ ካብ ፍጡራት ባሕሪ ዝኾነ ሕድራ ተላልዩ ይርከብ። ሕድራ ሓደ ካብ ዘይዓፀማት ህይወታውያን ባሕሪ ኮይኑ ምድቡ ኣብ ፋይለም ኤችኖደርማታ ስድራ ቤት ሆሎቱሮ ኣይዳ እዩ። ቅርፆም ቅጥን ዝበሉ ነዋሕቲ ጎናዊ ክቢ ዝሓዙ ኮይኖም እቲ ልሙድ ነውሓቶም ካብ 10 ክሳብ 30 ሰንቲሜተር ይበፅሕ እንተኾነ ኣብ ገለገለ ውሕዳት ዓሌታት ሕድራ ካብ ዘጋጥሙ ዓቐን ቁመት እቲ ዝነኣሰ 3 ሚሜ ክኸውን ከሎ እቲ ዝዓበየ ክሳብ 3 ሜትሮ ይበፅሕ። ኩሎም ዓሌታት ሕድራ ኣብ ትሕቲ ማያዊ ባይታ ባሕሪ ዝነበሩ ኮይኖም ገሊኦም ኣብ ሑፃ ጭቃ ሳዕሪ ባሕሪ ክነብሩ ከለዉ ገሊኦም ከዓ ኣብ ተረርቲ ቦታታት ባይታ ባሕሪ ኣኻውሕን ዕምበባታት ባሕርን ይነብሩ። ቀያሕቲ ዕምበባ መን እዮም? ኣብ ጋዜጣ ሓዳስ ኤርትራ ሰፊሩ ይፀንሐና። ኣብዚ እዋን እቲ ትሕቲ ዕድመ ዝነበሩ ቆልዑ ተጋደልቲ ንምምሳል ናይ ጸላኢ ተረፍ መረፍ ወታደራዊ ዕጥቅን ብዕንፀይቲ ዝጸረብዎ ተምሳል ብረትን ዓጢቖም ኣብ ዝተፈላለዩ ከባቢታት ደድሕሪ ተጋደልቲ እናኸዱ ካብኦም ዝሰምዕዎ መዛሙር ደርፍታት እናደገሙ ካብቶም ተጋደልቲ ዝወረስዎ ሰውራዊ ጠባያትን ባህርያትን ካብ ስድራ ቤቶም ጀሚሮም ናብ ኩሉ ህዝቢ ከስርፅዎ ብተበግሶኦም ሓርኮትኮት ይብሉ ነበሩ። እዚ ናይ ቆልዑ ተበግሶታት ቅድሚ ሓረ ከተማታት ተጋደልቲ ኣብ ዝቆፃፀርዎ ዝነበሩ ርሑቕ ከባቢታትን ገጠራትን ዝጀመረ እኳ እንተኾነ ድሕሪ ምሕራር ከተማታት ግን እናሓየለ ይኸይድ ነበረ። በዚ ድማ ውድብ ህዝባዊ ግንባር ጠመተ ክገብረሉ ግድን

ኮነ ነዘም ቆልዑ ዝጥርንፍ ውዳበ ክህሉ ኣለዎ ኣብ ዝብል መደምደምታ ድማ ተበፅሐ እቲ ሓሳብ ኣብ ኣኼባ ማእከላይ ሽማግለ ቀሪቡ ምስ ፀደቐ ኣብ 1977 ኣብ ከተማ ደቂ ምሓረ ስኮላ ሓበሻ ኣብ ዝበሃል ቤት ትምህርቲ ንፈለማ ግዜ ማሕበር ቀያሕቲ ዕምበባ ተመስረተ ኩሎም እቶም በብከባቢኦም ቆይሞም ዝነበሩ ጉጅለታት ትሕቲ ዕድመ ቆልዑ ከዓ ኣብዚ ማሕበር እዚ ተጠርኒፎም ብዴሞክራስያዊ መንገዲ መራሕቶም መረፁ ብመሳርዕን ጋንታታትን ተወዲቦም ከዓ ኣብ ዝተፈላለየ ንጥፈታት ናይቲ ከተማ ከም ዝዋፈሩ ተገይሩ ከም መለለዪ ቀይሕ ስካፍ ኣብ ክሳድ ብምእሳር ናይ ሓሶት ዕጥቂ ዓጢቖም ኣብ ከተማ ዘይሕጋዊ ንግዲ ክህሉ ፅሬት ከተማ ከይባላሾ ክከታተሉ ኣብ ሕርሻ ልምዓት ክሳተፉን ስፖርታዊ ንጥፈታት ከካይዱን ጀመሩ ኣብ ዓምዲ ልቦናን ፍልስፍናን መበል ሻድሻይ ክፋል ፅፈት ስራሕ ብዙሓት ሰባት ብዛዕባ ክብሪ ግዜ ክዛረቡ ይስምዑ እዮም ይግዳስ ንመብዛሕትኦም ብዛዕባ ግዜ ዕሙቕ ዝበለ ኣፍልጦ የብሎምን ንግዜ መን ይፈጢርዎ ንስኻ ንናይ ገዛእ ርእስኻ ግዜ ባዕልኻ ዲኻ ፈጢርካዮ ወላስ ካልእ ሰብ ይፈጢሩልካ ግዜ ገንዘብ እዩ ዝብል መግለፂ እንታይ ማለት እዩ ግዜኻ ገንዘብ ምዃኑ ንኽተረጋገፅ ንግዜ ብኸመይኻ ትሕዞ ብግዜኻ ክትሰርሖ ትደሊ ዝያዳ ኣገዳሲ ነገር ንዓኻ እንታይ እዩ ኩሎም እዞም ሕቶታት ምእንቲ ንስኻ ንግዜኻ ክትመጦ ኣብ ግምት ክተእትዎም ዘለካን ኣድህቡኻ ዝሓቱን እዮም ንስኻ ኣብዛ ዓለም 75 ዓመታት ክትነብር ተመዲቡልካሉ ኢልናስ ክንሕሰብ እዚ ኣስታት 657,000 ሰዓታት ወይ 39,420,000 ደቂቕ ኣብ ዕምርኻ ምዃን እዩ ንዝኾነት መዓልቲ ናይ ሰሞንካ ብገምጋም 3,900 ሰንያት 3,900 ሰሉሳት 3,900 ረቡዓት ኣለውዋ ንግዜ እትመጠሉ እንኮ መንገዲ ኣብቲ ተዋህበካ ግዜ ዝያዳ ብምስራሕ እዩ ሓደ ሰብ ኣብ 15 ደቂቕ ክሰርሖ ዝኽእል ካልእ ሰብ ኣብ 15 ሰዓታት ክሰርሖ ኣይክእልን እዩ ብከምዚ መንገዲ ከተዋልዶ እትኽእል ግዜ ቀሊል ክኸውን ኣይክእልን እዩ ንግዜኻ ከተዋልዶ ትኽእል እንተኮንካ ንገንዘብካ ተካውነለኻ ማለት እዩ ኣብ ዓምዲ ዳያሪ ክደልየካ ቆሊሕ ባበል ተሰዒረ ደ ህያው ብዓይነይ ኣርእስታት ዳያሪ ይፀንሑና ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ኣብ ዓምዲ ደል ኣባብ መበል ራብዓይ ክፋል ዛንታ ዓላለየ ሓምባሬ ትፀንሐና ኣብ ዓምዲ ዓማር ታሪክ ማዕበለታት ዓለምለኻዊ ሕግታት ባሕሪ ሰፊሩ ይርከብ ኣብ ዓምዲ መንሰጀል መበል ሓምሻይ ክፋል ታሪካዊ ዛንታ ለላይ ደንጎባ ማዕርግ ተሕሪር ትፀንሐና ኣብ ዓምዲ ዓፍየት ነፍሰ ጾራት ብፍላይ ብዛዕባ ፀቕጢ ደም ክፈልጥኦን ክግንዘብኦምን ዝግብአን ሓበሬታታት ሰፊሮም ይፀንሑና ኣብ ዓምዲ ፍሬካድም ውሕስነት ድሕነት መግቢ ዝምልከት ትሕዝቶ ሰፊሩሎ ኣብ ዓምዲ ሸባብ መፅሓፍ እንግሊዝኛ ደራስን ተመራማርን ተጋዳላይ ኣለም ሰገድ ተስፋይ ኣን ኣፍሪካን ፒፕልስ ኩዌስት ፎር ፍሪደም ኣንድ ጃስትስ ኣብ ፖለቲካዊ ታሪክ ኤርትራ ካብ 1941 ክሳብ 1962 ኣተኪራ እተፃሕፈት ዝድስስ ትሕዝቶ ይፀንሐና ኣብ ዓምዲ ሕብሪ በሮ ዝተፈላለዩ ልቦና ጠቀስ ትሕዝቶታት ቀሪቦም ይርከቡ ኣብ ዓምዲ ፈንዋዓዳት ዛንታ ኣንበሳን ውኸረን ከምኡ ድማ ደርፊ ቀዳሞት ሰፊሮም ኣለዉ ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ኣሰናዳኢ ኣማኑኤል መስፈን ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ኣብ ዓምዲ ስፖትላይት ኣብ ኤርትራ ኣብ ህሉ ብመትከል ዝስራሓሉ ዘሎ ሕቶ ማዕርነትን መፃም ዕባለታት ዘማእዝንን ዝቕልስን ምዃኑ ተዳሲሱ ይርከብ ኣብ ዓምዲ ዴቨሎፕመንት ህልው ኩነታት መፍረ ተምሪ ኣብ ኤርትራ ብዝምልከት ምስ ክኢላቲ ዓውዲ ኣቶ ሙሴ ፍቓዱ ዝተኻየደ ቃለ መጠየቕ ሰፊሩሎ ኣስማት ዕርድታት ናቕፋ ብመስዋእትን ጅግንነትን ዝተጠመቑ ዕርድታት ተላልዮም ይፀንሑና ኣብ ዓምዲ ኪዩንዲኤ ምስ ክኢላ ምዕቡል ቴክኖሎጂ ዳይረክተር ትካል ኤሪቴክ ከምኡ ድማ ኣዳላዊ መደብ ቴክን ኢንሳይት ኣብ ቴሌቭዥን ኤርትራ ኣቶ ኢስያስ ዕባይ ዘላል ትሕዝቶ ይፀንሐና ኣብ ዓምዲ ቁጠባን ዋኒንን ትምህርትን ቁጠባዊ ዕቤትን ተዳሲሱሎ ቅድሚ ካልኣይ ኩናት

ዓለም ኣብ ዝነበረ ሒደት ዓመታት ንኣብነት ንኻልኣይ ደረጃ ዝበቅዕ ዕድመ ካብ ዝነበሮም መንእሰያት እንግሊዝ እቶም 800ታዊት ናይ ካልኣይ ደረጃ ትምህርቲ ተመክሮ ኣይነበሮምን። ኣብ 1938 ኣስታት 1400ታዊት ካብ ህዝቢ እንግሊዝን ዌልስን ጥራዩ ካብ መባእታ ናብ ካልኣይ ደረጃ ትምህርቲ ሰጊሩ። ኣብ 1938 እንግሊዝ ናይ 9 ዓመት ትምህርቲ ግድነታዊ ስለ ዝገበረቶ መሪሕ ቦታ ክትሕዝን ከላ ሃገራት ሰሜን ኤውሮጳ ድማ ኣሰራይ ስዕባ ነበራ።

ደረጃ ካብ ዝበቅዕ ህዝባ ፍርቁ ብምዝጋብን ብምምረቐን ፀብለል ዝበለት ሃገር ሕቡራት መንግስታት ኣሜሪካ እያ። ኣብ እንግሊዝ ካልኣይ ደረጃ ትምህርቲ ንኩሉን ግዴታን ዝኾነሉ ከምኡውን ናይ ላዕለዋይ ደረጃ ትምህርቲ ዘስፋሕፍሓሉ ድሕሪ ምዝዛም ካልኣይ ኩነት ዓለም እዩ ይርከቦ። ካብ ካርታ ናብ ፅልዋ ጂኦግራፊያዊ ኣቀማምጣ ኤርትራ ከም ዓለም ለኻዊ ሓይሊ ኣብ ትሕቲ ዝብል ኣርስቲ ኤርትራ ሓንቲ ካብተን ብጂኦ ስትራቴጂካዊ ኣቀማምጠን ፍሉይ ቆላሕታ ዝወሃበን ሃገራት እያ። ኤርትራ ኣብ ገማግም ቀይሕ ባሕሪ እትርከብ ሃገር ኮይና ብሰሜንን ደቡብን ዝዝርጋሕ ልዕሊ 200 ኪሎ ሜትር ንውሓት ዘለዎ ገማግም ባሕሪ ኣለዋ። እዚ ጥራይ ዘይኮነ ደሴታት ዳህላክ ዝሓወሰ ልዕሊ 350 ደሴታት እትውንን ሃገር ምዃና እውን ካልእ ኣገዳሲ ብልጫ እዩ። እዚ ጂኦግራፊያዊ ክውንነት እዚ ንዓለም ለኻዊ መስመር ንግዲ ባሕሪ ብፍላይ ከዓ ንመትረብ ባብኤል መንደብ ኣዝያ ቀረባ ይገብራ። እቲ ሰፊሕ ገማግም ባሕርን ደሴታትን ንኤርትራ ርኡይ ጂኦ ስትራቴጂካዊ ዕምቆት ማለት ስትራቴጂክ ደፕስ ይዕድላ። እቶም ደሴታት ከም ወታደራዊ ይኹን ቁጠባዊ ውሓስ ኮይኖም ከገልግሉ ዝኽእሉ ተፈጥሮዊ ዕድታት እዮም። እዚ ኣቀማምጣ እዚ ንድሕነት መላእ ቀርኒ ኣፍሪቃን ማእከላይ ምብራቕን ብቐጥታ ዝጸሉ ባህር ኣለዎ። ባብኤል መንደብ ንቀይሕ ባሕሪ ምስ ወሽመጥ ዓደንን ህንዳዊ ውቅያኖስን ዘረኽብ ጸቢብ መተሓላለፊ ባሕሪ እዩ። እዚ ቦታ እዚ ካብ መላእ ዞባታት ዓለም ንዝመፁ መራኸብ ንግዲ ከም ኣፍ ደገ ኮይኑ የገልግል። ኤርትራ ኣብ ፀቕሒ ባሕሪ ዘለዋ ንውሓት ገማግም ባሕርን ቁጠባዊ ዞባ ባሕርን ኣብ ምርግጋእ ይኹን ዘይምርግጋእ እቲ ዞባ ወሳኒ ተራ ክትፃወት ዕድል ይህባ። ኣብዚ እዋን እዚ ኣስታት 10 ሚታዊት ክሳብ 12 ሚታዊት ዝኸውን ዓለም ለኻዊ ንግዲ ከምኡውን ዓብ መጠን ካብ ዓለማዊ ነዳዲ በዚ ፀቢብ መተሓላለፊ እዚዩ ዝጓዓዝ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት ዛንታ ፖቨሊዳ ዘየድሌካ ኣሉታዊ ሓበሬታ ምእካብ ዝብሉ ዛዕባታት ይጸንሑና። ኣብዚ እዋን ብዙሕ ሰብ ዕላሉ ተመሳሳሊ እናኾነ ይኸይድ ኣሎ። ግዜን ሰብን ብዘምፀኦ ኩነታት ናይ ሓባር ሽግር ይህልወካ እሞ ብሓባር ኮንካ ንኽትዕልል ወይ ንኸተማርር ምባል ሓይሽ ይቕስበካ። ከምኡ ምግባር ባህርያዊ እዩ፣ ምክንያቱ ንኸተተንፍስ ስለ ዝሕግዝ። ግና ንግዜኡ እምበር ነዊሕ እዋን ዝኸይድ እንተኮይኑ ፋይዳኡ ውድቀት ጥራይ እዩ። ብሓባር ኮንካ መኒን ምባል ሽግርካ ዘርእስ እምበር ፍታሕ ዘምፅእ ኣይኮነን። እቲ ኣመና ዝሕዝን ድማ ብክልቲኡ ወገን ዝመፅእ ዕላል ፍታሕ ዘምፅእ ዘይኮነስ ንሽግርካ ሽግር ዝውስኽን መመሊስካ ሞራልካ ዘውድቕን እንተኮይኑ እዩ። ካብ ዝኾነ ዕላል ወይ ዘተ ክንከስብ ጥራይ ዝግባእ። ስሓቅ መክሰብ እዩ፣ እየን ምሄን ምባል ማክሰብ እዩ። ካብ ወፃኢ ሓደ ወገን ግናይ ወረ ሒዙ ይመፅ እሞ እቲ ካልእ ድማ ዝገነየ ሓበሬታ ይምፅእ። ከይተረድኦም ውድድር ንውድቀት ሞራል ይፃወቱ ተጠቂሱሎ። ኣብ ዓምዲ ስድራ ቤት ርድኢት ፍቕሪ ኣብ መንጎ ሰብ ሓዳር ኣብ ትሕቲ ዝብል ሰብ ሓዳር ናብ ሓዳር ንምእታው ኣብ ዝውስኑሉ እዋናት ኣብ ውልቃዊ ሂወቶም ዝነበሮም ዕድላት፣ ፀጋታት፣ ሕልምታት ምስ ካልእ ሰብ ክካፈልዎ ይምድቡ ከም ዘለዉ ክግንዘቡ የድሊ። ወዲ ሰብ ብባህርኡ ውልቃዊ ናፅነቱን ድሌታትን ዓቂቡ ናይ ምኻድ ድሌት ዘለዎ ፍጡር ምዃኑ ይጥቀስ። ምስ ኣንጻር ፆታ ኣብ ፍቕራዊ ዝምድናታትን ሓዳርን ምእታው ንውልቅኻ ዝነበረካ ናፅነት፣ ድሌታት፣ ዕላማታት፣ ሕልምታት፣ ፀጋታት ምስ ካልእ ምክፋል ምውሳን ማለት እዩ። ፍቁራት ኣብ እዋን ፍቕራዊ ዝምድናታት ዘድህብሉ ክፋል ዝምድናታቶምን ዝሃንፅዎ ኩነታ ኣእምሮን ሰብ ሓዳር ምስኮኑ ንዝምስርትዎ ስድራ ቤት ክፀሉ ዓብዪ ተኽእሎ ኣሎም ተጠቂሱ። ኣብ ዓምዲ ልምዓት ኤርትራውያን ሃገራውያን ጥራይ ኣይኮኑን፣ ቁኑዓትን ባህላዊ መንነቶም ዝሕልውን እውን እዮም ምስ ዝበለ ኣምባሳደር ፐርሲቨራንስ ሙቡዘሊ ናይ ዝተኻየደ ቃለ መጠያቅ ትሕዝቶ ሰፊሩ ይርከብ። ኣብ ዓምዲ ሜን ሁናው ሆናግ ካብ ዝቐረቡ ኣገረምቲ ክስተታት ኣብ ቬኔዙዌላ ኣብ ዘጋጠመ ኩነት ካብ 7.2 ክሳብ 7.5 ዝበፅሐ ሓደገኛ ምንቅጥቃጥ መሬት ዝተገላገለት ነፍሰ ጾር ኣብ ፅቡቅ ኩነታት ከም እትርከብ ተገሊጹ። ሰበስልጣን ፖሊስ ሜክሲኮ ገዛ ርእሱ ሜክሲካን ባትማን ብዝብል ቅጽል ስም ገበናት ስርቂ ኣብ ምክልኻል ተዋፊሩ ዝርከብ ሰብ ክረኽብዎ ከም ዘይከኣሉን እቲ ውልቀ ሰብ ሞተር ሳይክል ክሰርቁ ዝረኽቦም ሰረቕቲ ብፕላስተር ተጀኒኖም ኣብ ቦታ ፍጻመ ስርቂ ይጸንሕዎም ከም ዘለዉ ኣፍሊጦም። ኣብ ዞባ ኦቨርጎምስ ናይ ስዌስ ኣልፕስ ዝተፈጥረ በዓቲ በረድ ኣቓልቦ በጻሕትን ተመራመርትን ስሒቡ ከም ዘለዉ ተገሊጹ። ኣብ ኢንዶኔዥያ ኣብ ስራሕ ምስ ደቂ ሰባት ዝተዋፈረ ሮቦት ቴክኒካዊ ጸገማት ማዕቢሉ ኣብ ልዕሊ መሳርሕቱ መጉዳእቲ ከም ዘውረደ ተሓቢሩ። ኣብ ቀጠለታት ኩምራ በረድ ኣትላንቲክ ቀይሕ ሕብሪ ደም ዘለዎ ፈሳሲ ይመክኽ ምህላው ናይ ቅድሚ 1.5 ሚልዮን ዓመታት ዝነበሩ ፍጡራት ኣሰር ከይኮነ ከም ዘይተርፍ ተመራመርቲ ኣሚቶም።

ኣብ ዓምዲ ያሉ ስራ ንመሓዛ ዘይንገሩ ምስጢራት ምርጋፍ ፀጉሪ ንምክልኻል ዘኽእሉ ሜላታት ኣገባባት ውሑስ ስነ ፅባቐ ጥዕናዊ ጥቕምታት ኣቨካዶ ሰፊሮም ኣለዉ። ኣብ ዓምዲ ጥዕና ምሕያል ጥዕና ዘለዎ ልምዲ ኣመጋግባ ተዳሲሱ ኣብ ኣመጋግባና እንኽተሎ ልምድታት ንኹነታት ጥዕናና ጸላውዩ መብዛሕትና ዝተረኽበ ምግቢ ሃንደፋ ኢልና ክንምገብ ኢና ንርአ። እዚ ዓይነት ናይ ኣመጋግባ ልምዲ ምስ ኩነታት ጥዕናና ምስቲ ኣካላትና ዝሰማምዖ ዘይሳነ ኣብ ዝኾነሉ እዋን ንዝኸፍአ ጥዕናዊ ፀገም እዩ ዘቃልዓና። ኣቐዲምና ክንክተሎ ዝፀናሕና ልምዲ ኣመጋግባ ደጋጊምና ከነዘውትሮ ዝፀናሕና ብምዃኑ ቀልጢፍና ክንቀይሮ ዝከኣል ኣይኮነን። ይኹን እምበር ቀጻሊ ብነካይዶ ፃዕሪ ከምኡውን ናይ ምርዳእን ምስትብሃልን ዓቕምና ብምዕባይ ክቕየር ዘይከኣል ከምዘየለ ምግንዛብ የድሊ። ናይ ኣመጋግባና ልምዲ ምስ ጥዕናና ተሳንዩ ክኸይድ ንምግባር ክንርድኦም ዝግባአና ደረጃታት ብዙሓት እዮም። ገለ ካብኦም ዝገጥመካ ዕንቅፋት ምልላይ፣ ክትበፅሖ ዘለካ ዓላማ ምስትብሃልን እዮም ይርከቦም። ኣብ ዓምዲ ትንታነ ዜና ዋዕላ ኔቶን ውፅኢቱን ተዳሲሱ ኣሜሪካ ንደሴት ግሪንላንድ ናይ ምውናን ድሌታ ደጊማ ገሊጻ። ፕረዚደንት ዶናልድ ትራምፕ እቲ ናይ ኔቶ ዋዕላ ቅድሚ ምኽፋት እዩ ነዚ መግለፂ እዚ ሂቡ። ትራምፕ ነታ ኣብ ኣርክቲካዊ ውቅያኖስ እትርከብ ደሴት ግሪንላንድ ካብ ዴንማርክ ንምዕዳግ ድሌቱ ብተደጋጋሚ ክገልጽ ምጽንሑ ዝፍለጥ እዩ። ኣስታት 56,000 ጥራሕ ነበርቲ ዘለዋ ግሪንላንድ ካብ ሰሜን ኣሜሪካ ናብ ኤውሮጳ ብኣቋራጭ እትወስድ ዓባይ ደሴት ብምዃና ንኣሜሪካ ልዑል እስትራቴጂያዊ ኣገዳስነት ከም ዘለዋያ ክትጠቅስ ጸኒሓ። በዚ ከዓ 2019 ንግሪንላንድ ንምዕዳግ ሓሳብ ኣቕሪቡ ዝነበረ ፕረዚደንት ትራምፕ ኣብዚ እዋን እታ ደሴት ንጸጥታ ኣሜሪካ እስትራቴጂያዊት ምዃና ብምጥቃስ ልኡላዊ ግዛኣት ኣሜሪካ ንምግበራ ከምዝ ጽዕርዩ ዝሕብር ዘሎ። ይኹን እምበር ቀዳመይቲ ሚኒስትር ዴንማርክ ሜት ፍሬደሪክሰን ሃገራ ልኡላዊ መሬታ ንኣሜሪካ ኣሕሊፋ ከም ዘይትህብ ኣገንዚባላ ተጠቒሱ። ኣብ ዓምዲ ርእቶ ንግዲ ዝማእከሉ ሓድሽ ፖሊሲ ሽርክነት ኣሜሪካ ኣብ ዝምልከት ዛዕባ ኣብዚ ሕጂ እዋን ድማ ንግዲ ኣብ ክንዲ ምፆታ ማለት ትሬድ ኦቨር ኤድ ዝተሰሚ መምርሒ ናብ ኣፍሪቃ ብምቕናዕ ካብ ተፀጋዕነትን ምፅወታን ኣናጊፉ ናብ ወፍርን ንግድን ከም ዘተኩርዩ ዝግለጽ ዘሎ። ሃገራት ኣፍሪቃ ነዚ ዕድል እዚ ንምምዝማዝ ምስ ረብሓታትን ዝቃዶ መርሓ ጎድና ብምኽላሴን ካብቲ ምምሕዳር ትራምፕ ወጢንዎ ዘሎ ንግዲ ኣብ ልዕሊ ረድኤት ዝብል ፖሊሲ ክረብሓሉን ክዕወታሉን ዝኽእላ። ሃገራት ኣፍሪቃ ንኹሉ ዘሎ ምዕባለታትን ኣካይዳን ምምሕዳር ትራምፕ ብምፅናዕን ብምምርማርን ተረባሕቲ ናይዚ ንረድኤት ኮሊፋ ንንግዲ ቀዳምነት ዝህብ ፖሊሲ ክኾና ከም ዝኽእላ ናይ ብዙሓት እምነት እዩ ይርከቦ። ኣብ ዓምዲ ማደር ጀጋኑ ወተሃደር ደርግን ልኡኽ ሻዕብያን ተኸታታሊ ዋሕዚ ታሪኽ ፈሊማላ። ኣነ ፍስሃ ሜካልና ሽሕ ይብሉኒ ብ1963 ኣብ ግላስ ተወሊደ ምስ ወለደይ ኣብኡን ኣብ ሓጋዝን ይዓበ። መንግስቲ ኣብ መወዳእታ 1983 ሓኻይም እንስሳ ክንምህረልኩም ካብ ውሽጡኹም ሰባት ምረፁ ክብል ብመንገዲ ምምሕዳር መምርሒ ሂቡ። ህዝቢ ከዓ ንሰለስተ ሰባት መሪፁ። ሓደ ካብቶም ሰለስተ ኣነየ። እቶም ክልተ ዝተመርፁ ብፆተይ ከዓ ዓንዶም ዝተባህለ ካብ ካልእ ዓዲ መፂኡ ኣብቲ ከባቢ ኣብ ጀርዲን ዝሰርሕ ዝነበረን ሓሰን ሸክ ሓመድ ኖር ሰምሽን ነይሮም። ክልቲኦም ከማይ መንእስያት ነይሮም። ምስ ተመረፅና ንፅባሓይቱ ቀጥታ ንተስፉ ዝተባህለ ናይ ገበሬ ማሕበር ማለት ክፍሊ ሕርሻ ክንረኽቦሞ ብኣቢልና ናብ ቦታ ስልጠና ክንከይድ ምዃንና ተሓቢሩና። ብወገነይ ኣይተማታኩን። ኣብ ሰዓተይ ኣብ ናይ ቆፀራ ቦታ ተረኺበ። እቶም ክልተ ግና ኣይመፁናን ተጠቂሱ። ኣብ መበል 5 ክፋል ካብ ደብሪ ናብ ገድሊ ኣብቲ ዓውደ ኩናት ሓደ ክሳብ 8 ማሕታ እናበልና ንፅውዖ ዝነበርና ናይ ወገን ከቢድ ብረት ተተኮስቲ እናኣግረሩ ናብ ሰማያት ተወንጪፎም ታንክታት ከቃፅሉን ነፈርቲ ከውድቑን እንክንርኢ ኣዝዩ ፍናን ይስማዓና ነይሩ። ብፍላይ ብምሸት ማሕማሕ እናበሉ ክሓልፉን ከለዉ ሙሉእ ተስፋ ይስማዓና እሞ ኣዝና ንሕበር ነበርና። ኣቃወማ ናይ ውግእ ኣብ ተፈላለዩ መድያት መቓቐልካ እትጥምቶ እንተፈቲንካ እኳ ብውህደት ኣብ ውሽጢ ከተማ ባፅዕ ዘጥቅዑ ብመሬት ተዘዋዊሮም ሓሊፎም ብሸነኽ ገማግም ባሕሪ ኣትኪሎም ዝዋደቑ ኣብ ከተማ ባፅዕ ተኸርዲኖም ዝነበሩ ወተሃደራት ደርግ መራኸብ ተፃዒኖም ከይወፁ ዝዓግቱን ብጸሊም ጽርግያ መስመራ ኣስመራ ዓፂኦም ዝረባረቡን ተገደልቲ ተሳንዮም ኣብ ቀርቀር እዋን ትንፋስ ብምስኳዕ ኣብ ጸላኢ ከቢድ ጸቕጢ ብምፍጣር ተጋደልቲ እናተናበቡን ተሃሪሙ ዝወደቐ ብጻዮም ከም ቅጽበት እናተክኡን መስተንክራዊ ሓ

ብኛነት ይፍጽሙ ነይሮም። ኣብ ዓምዲ ንቑሕ ደመና ሕንጋደ ኣእምሮ ኣእምሮና ይእዘናዶ ንእዝዞ ዘርእስቱ ኣገዳሲ ዛዕባ ይጸንሐና። ምስ ኣእምሮ ዝተሓሓዝ ንጥፈት ዘለዎም ሞያተኛታት ብምሕንጋድ ኣእምሮ ቀንዲ ካብ ዝሰቐዩ ሰባት እዮም። ምስ ምዕባለ ቴክኖሎጂ ዓይነታት ስራሕ ካብ ኣካላዊ ናብ ኣእምራዊ እናተሰጋገረ ይኸይድ ምስ ምህላው ከዓ እዝተርእዮ ንኩሉ ሞያተኛ ከሸግር ምዃኑ ይበርሃልካ። ኣእምሮ እንታይ ምስ ዝኸውን እዩ ዝሕንግድ? ቀዳማይ ረቋሒ ድኻም ስምዒት ህዋሳት እዩ። ኣእምሮና ብብዝሒ ዝሰላሰል ሓበሬታን ሓሳብን ምስ ዝህልዎ ክደክም ንቡር እዩ። ሙሉእ መዓልቲ ብእግርና ክንጓዓዝ እንተውዒልና ኣካላትና ይደክም። ሙሉእ መዓልቲ ፊልም ክንርኢ እንተውዒልና ከዓ እቲ ክሰርሕ ዝውዕለ ናይ ስምዒትን ህዋስን ነቲ ሓበሬታ ከሰላስል ዝውዕለ ክፋል ኣእምሮና ይደክም። ከምቲ ደኺመን ዝውዕለ ኣጋር ምኻድ ዝሕንግዳ እቲ ክሰርሕ ዝውዕለ ኣእምሮ ከዓ ክሕንግድ ናይ ግድን እዩ ተጠቂሱ። ኣብ ዓንዲ ሰምር ጅህድ ብሚኒስትሪ ሕርሻ ዝተኣታተወ መደብ ንርቃሕ ዘለዎ ውፅኢታውነትን ኣልማዕነትን ብሰፊሑ ተዳሲሱ። ኣብ ዓምዲ ወቕፋ ፈንያ ኣብ ዓውዲ ስነ ጥበብ ብደረጃ ዓለም ኣፍልጦ ዝረኸቡ ፍርያትን ስነ ጥበባውያንን ተቓሊሖም ይጸንሕና። ኣብ ዓምዲ ሸባብያት ኣብ ቅድመ ታሪክ ኤርትራ ዝነበሩ ዘመናት ምትእሳር ከባቢ ቀሕ ባሕሪ ምስ ዓበይቲ ቀላያት ዝድስስ ትሕዝቶ ይጸንሐና። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ደቂ ሰብ ዘይተጻዓድነት ንሰውራ ስነ ፍልጠት መሰረት ዘንጸፉ ግድል ይጸንሑና። ትርጉም ዘይተጻዓድነት ብመሰረት ኣብ ጋዜጣ ሓዳስ ኤርትራ ሰፊሩ ዘሎ ትሕዝቶ ጀባእ ክንብለኩም። መንፈሱ ዝተሳዕረ ሰብ ኩሉ ግዜ ስዑር እዩ። ናይ ዘይተጻዓድነት መንፈስ ምህላው ዓወት ንምጉንጻፍ ጥራይ ዘይኮነ ጥዑይ ኣእምሮ ንምውናን እውን ወሳኒ እዩ። ዘይተጻዓድነት ዝኾነ ዘጋጥመካ ጸገም ንምብዳህ ዘለካ ክነተ ኣእምሮን ወዲቕካ ናይ ምትንሳእ ክእለትን ይውክል። ጉዕዞ ህይወት ሰጥ ዝበለ መገዲ ዘይምዃኑ ድማ ነዚ ክእለት እዚ ምውናን ኣገዳሲ ይገብሮ። ናይ ዘይተጻዓድነት መንፈስና ዘብርኽ ብዙሕ ነገራት እኳ እንተሃለወ እዚ ዝስዕብ ነጥብታት ግን ገለ ካብቲያ ዝያ ኣገዳሲ ተባሂሉ ብብዝሒ ዝጥቀስ እዩ። ነብስኻ ምክንኻን ግቡእ ኣልያ ነብሲ ነብሲ ክብርኻ ኣዛይዱ ጽቡቕ ከም ስማዓካ ዝገብር እዩ። ክፉት ኣእምሮ ምህላው ካልእ ሸነኽ ናይ ነገራት ክትርእን ዓቕልኻ ንኸይትተጽብብን ዝሕግዝ እዩ። ትቐርቦም ዓይነት ሰባት ሞራልካ ክብ ዘብሉ እምበር ተስፋ ዝቕርጹን ሕልና ዝዕርቡን ዘይምዃኖም ኣረጋግጽ። እኹል ዕረፍቲ ምውሳድ ብድኻም ረሸሽ ዝበለ ኣእምሮን ኣካልን ናይ ዘይተጻዓድነት ክእለቱ ክጐድል ይኽእል። ኣብ ሕጂ ምንባር ሕሉፍ በደላት ነብስኻ እናዘከርካን ብመጻኢ እናተጨነቕካን ሎምኻ ከይትሰርቃ ተጠንቀቕ። ካብ ዘየድልየካ ነገራት ምርሓቕ፣ ወልፍታት፣ ሰባት፣ ንጥፈታት ወዘተ። ብፁእ ዝበሃል ሰብ የለን፣ ጌጋ እውን መናብርቲ ደቂ ሰባት እዩ። እቲ ዝኸፍአ ነገር ግዳ ጌጋኻ ክትእርም ዘይምፍታንን ካብ ጌጋኻ ዘይምምሃርን እዩ። ካብኡ ዝበኣሰ ከዓ ብዘጋጥመካ ነገር ሞራልካ ተተንኪፉ ደው ምባል ክትዘአን ከለኻ እዩ። ምስጢር ህይወት እኮ ኣብቲ ነካይዶ ጉዕዞ እዩ ዝርከብ። ስለዚ ብዘጋጥመና ነገራት ከይተዳሃልና ቀጻሊ እናተምሃርናን እናዓበናን ጉዕዞና ክንቅጽል ጽቡቕ እዩ ተጠቂሱ። ኣብ ዓምዲ ፍረ ጻዕሪ ጎሓፍና ጸጋና እዩ ኣብ ትሕቲ ዝብል ቃለ መሕተት ምስኪኢላ ልምዓት ብቑልን ምድላው ባህርያዊ ድኹዕን ወይዘሪት ኣድያም ረዘነ ሰፊሩኣሎ። ባህርያዊ ድኹዒ ካብ ብዙሕ ነገራት ክስራሕ ይኽእል እዩ። ብፍላይ ካብ ቀልቀል እንስሳታት ደርሁ ወዘተ ክኸውን ይኽእል። ካብ ጎሓፍ እውን ከይተረፈ ክስራሕ ይኽእል። ኩሉ ዘቤታዊ ጎሓፍ ግን ባህርያዊ ድኹዒ ክኸውን ኣይክእልን እዩ። ምክንያቱ ዘቤታዊ ጎሓፍ ክንብልን ከለና ኣብ ገዛና እንጥቀመሉ ፕላስቲክ፣ ሓፂን፣ ኤሌክትሪካዊ ነገራትን ካልኦት ውፅኢት ሕርሻ ዝኾኑ እውን ስለ ዘጠቓለል። እቶም ክበላልዑ ዘይክእሉ ተመስሪሖም ናብ መሬት ክኣትዉ ዘይክእሉ ንባህርያዊ ድኹዒ ክንጥቀመሎም ኣይንኽእልን ኢና። እቶም ክንጥቀመሎም እንኽእል ዝተጓሕፉ ተረፍ ጣይታ፣ ተረፍ ቅጫ፣ ኮሚደረ፣ ቅራፍ ሽጉርቲ፣ ተረፍ ፍሩታታት፣ ናይ ቡንዳካ፣ ተረፍ ቀጠፍ ወዘተ እዮም። ቅድሚ ዘቤታዊ ጓሓፍ ናብ ባህርያዊ ድኹዒ ንምቕያር ዝግበር መስርሕ ፈለማ እቲ ጓሓፍ ክመሓደር ኣለዎ። ናይ ባህርያዊ ጓሓፍ ፍሉይ መቐመጢ ክዳሎ ኣለዎ። ኣብ ምሕዳራ ጓሓፍ እቲ ዝኸበደ ጓሓፍ ምስ ተሓዋወሰ ክትፈላለዮ ኣሸጋሪ ስለ ዝኾነ እዩ። ኣቐዲሙ ምፍልላይ ጓሓፍ ክህሉ ይግባእ። ባህርያዊ እንብሎ ዘለና ሰብ ሓንሳ ነቲ ሽጉርቲ ምስ ቀርድዶ ቅራፉ ናብ እንዳ ጓሓፍ ምስ ኣእተዎ ልክዕ ድሕሪ ቁሩብ ደቃይቕ ቃርማ ወይ ደቀቕቲ ተሃዋስያን እዩ ዝጅመር። ክንዲ ዝኾነ ጽኒሕና መጺእና ካብ ማእከል ክንፈለዮ ኣይንኽእል ኢና። ስለ ዝኾነ ካብ ፈለማ መፍለይ ክንገብር የድሊ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ደቀይ ብግቡእ እናተባባዕኩ ከዕብዮምን ንፉዓ

ክኾኑ ነይን ደልየ ዝብል ሕቶ ዘለዓለት ጓል 4 ዓመት ኣደ ምስ ኣመኻሪ ዝገበረቶ ኣገዳሲ ዕላልን ብኣመኻሪ ዝተውህባ ምኽርን ሰፊሩ ይርከብ። ኣብ ዓንዲ ተልሙማ ምንዳይ ሓቂ ክረምቲ ኣበይ ንሕልፎ ይጸንሑና። ኣብ ዓንዲ ደቂ ኣንስትዮ መከላኸሊ መንሽሮ ክሳድ ማህፀን ኣድማዕነቱን ተዳሴሱ ይጸንሐና። እቲ ክታበት ብዝበለጸ ክሰርሕ ዝኽእል ግን እተን ደቂ ኣንስትዮ ጾታዊ ርክብ ቅድሚ ምጅማረን ምዝውሃበን እዩ። ምክንያቱ እቲ ክታበት ብኤችፒቪ ንኸይልክፋ ድኣሉ ዝከላኸለሉ እምበር እቲ ቫይረስ ሓንሳብ ናብ ኣካላትን ምስኣተወ ከጥፍኦ ዓቕሚ የብሎን። ኣብ ዓንዲ ምን ሁና ውህናክ ደቂ በርሚንግሃም ዝኾኑ መናቱ ኣሕዋት ቤለን ጆን ቦድለርን ንዝሓለፉ 82 ዓመታት ብዘይምፍልላይ ኣብ ኩሉ ንጥፈት ብሓደ ከም ዝሓለፍዎ ተገሊጹ። ብሓዛብ ይነብሩ፣ ብሓደ ይሰርሑ፣ እዚ ድማ ጸጋ ዕድመን ጥዕናን ከም ዝመጠወሎም ይረድዉ። ወዲ 62 ዓመት ኣሜሪካዊ ዳን ሪያን ልዕሊ 113 ሊትሮ ደም በብእዋኑ ብወለንታዊ ልግስ ደም ብምምጣው ኣብ መዝገብ ጊነስ ቡክ ኦፍ ሪከርድስ ናይ ደቂ ተባዕትዮ ክሰፍር ከም ዝበቅዐ ተሓቢሩ። ቻይናዊ ነባሪ ከተማ ውሃን ንምንፍርፋር ከበሮ ዓይንን ምስኡ ዝተኣሳሰር ሕማቕ ብሂልን ንምውጋድ ኣብ ልዕሊ ዓይኑ ብዘካየዶ ጎነፅ ምምዝባል ረቲና ከም ዘስዓበሉ ይግለጽ። ሓንቲ ብሪጠናዊት 800,000 ዶላር ንደቃን ደቂ ደቃን ገዲፋ ኣብ መእለይ ደማሙ ንዝነጥፍ ትካል ከም ዝመጠወት ተገሊጹ። ኣብ ዓምዲ ዝርዓ ወቕትሳድ ኣብ ኤርትራ ኣብዝሓለፉ 5 ዓመታት ክስርሓሉ ዝጸንሐ ብቐንዱ ኣብ ተፈጥሮኣዊ ድኽዕያ ድህቦ ዝገበረ ጥሙር ሕርሻዊ ንጥፈት ኣድማዕነት ከም ዝሃበ ተገሊጹ። ኣብ ዓምዲ ውሓታ ልጢፍል 4ይ ክፋል ዛንታ ሓደሰት ብሸክል ኣስቐር ስላዊ ፅፅዋይ ሚኪ ቀሪቦም ይርከቡ። ብድሆታት ብዘላቐ ሕርሻዊ ምዕባለ ኣብ ምስጋር ዝረጋገጹ ዘለዉ ዓወታት ጽቡቕ ተመክሮ ተቐሲምሎም ይርከብ። ኣብዚ መዳይ እዚ ተመክሮ ኤርትራ ብሰፍሐ ዞባ ኣብ መቐን ሕርሻዊ ምዕባለ ውሕስነት መግቢ ኣብ ምርግጋጽ ናይ ነዊሕ ዝዓለሙ ውጥናት ብምቕያስ ብርእሰ ምርኮሳ ዘላቒ ሃገራዊ ግስጋስን ብምንጥጣፍ ዓበይቲ ዓወታት ክረጋገጹ ክኢሎም ይርከቡ። ጎኒ ጎኒ ተኸታተልቲ ክሊማውን ቁጠባውን ብድሆታት ኤርትራ ንሕርሻዊ ልምዓት ዝድርዑ ዓበይቲ ፕሮጀክትታት ምስፋሕ፣ ትሕቲ ቅርሲ ማይ፣ ልምዓት መሬት ኣብ ምምላስ፣ ሰፊሕ ስርዓተ መፍረ መግቢ ብምቕያስ መቐይሮታት ከም ዝተረጋገጹ ተገሊጹ ይርከብ። ኣብ ዓምዲ ስፖትላይት ቦታ ድርኺት ኩሉ መዳያዊ ዕቤታት ወዲ ሰብ ዝብል ኣርእስቲ ሰፊሩ ይርከብ። ኣብ ኤርትራ መጽንሒ ነፍሲ ጹራት ቅድሚ ሕርሲ ኣብ ድሕነት ኣደን ዕሸልን ዝጻወትኦ ተራ ተዳሲሱሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኣብ ኤርትራ ዝዝውተሩ መግብታትን ኪኖ መግብነት ዘለዎም ብርቂ ረቑሒታትን ዝገልጽ ትሕዝቶ ይጸንሐና። ኣብ ዓምዲ ኦፒንየን ባህሊ ንባብ ምስራጽ መጻኢ ሃገር ኣብ ምውሓስ ዘለዎ ኣበርክቶ ዝገልጽ ትሕዝቶ ንረክብ። ኣብ ዓምዲ ኪዩንዲኤ ኣብ ዞባ ዓንሰባ ብሓበራዊ ራእይ ብጉጅለ ዝተጠርነፉ ደቂ ኣንስትዮ መጽናዕቲ ኣብ ቦታ ስራሕ ምክያድ ንመንእስያት ኣብ ዘገድሱ ጉዳያት ምኽርን ማዕዳን ኣብ ምሃብ ከምኡ ድማ ኣብ ሕብረተሰባዊ ጉዳያት ኣብ ምብርካት ዝፃወትኦ ብዛዕባ ዘለዋ ተራ ምስ 3 ካብ ጠርነፍተን ዝተኻየደ ቀለ ምጥያቕ ሰፊሩሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈጺሙሎ። ሰላም።

ኣብ ሞያ ሙዚቃ ኣብ መምራሕ መደብ ኣብ ዝተፈላለዩ መደረዝ ጠልቡ ኣጋጣሚታት ኣብ ሓፈሻዊ ምብህሃል ኣብ መንጎ ካብ ሓደ ንላዕሊ ዝኾኑ ሰባት ድምፂ ምልከት ብድምፅን ኣገባባት ምድማፅን መልእኽትኻን ስምዒትካን ምሕላፍ ዓይነት ብራኸ ለጠቕታ ቅልጣፈ ቀስታ ድምፂ መልእኽቲ ኣብ ልቢ ሰማዕቲ ንኽሓልፍ ዘኽእል ከም ዝኾነ ርግፅ እዩ።

0: ተመለስ።
1: ሓደ ምልኽቲ ሓደ ሙዚቃ ወይ ሓደ መደረ ተመሳሳሊ ትሕዝቶ ዘለዎ ክነሱ ብኽልተ ዘይመጣጠኑ ዓይነታት ድምፂ ምስ ዝቐርብ ዝተፈላለየ ተቐባልነት እዩ ዘለዎ። ጥበብ ተጠቃምነት ዝተፈላለዩ ድምፅታትን ኣደማምፃን ኣብ ምትሕልላፍ መልእኽቲ ወሳኒ እዩ። ኣብ ተጠቃምነት ድምፂ ኣመጋግባ፣ ርእሰ ምትእማን፣ ልምምድ፣ ቅድመን ድሕርን ተጠቃምነት ድምፂ ወሳኒ ምዃኑ ክኢላታት የመልክቱ። ወዲ ሰብ ብዘይ ድምፂ ንኽረዳዳ ኣፀጋሚ ክንዲ ምዃኑ ብዘይ ጥበብ ኣገባባት ድምፅን ኣደማምፃን ዓይነታቱን ንምርድዳእ እውን ርእሱ ዝኽኣለ ደረት ኣድማዕነት ከም ዘለዎ እቶም ክኢላታት ወሲኾም የረድኡ። ድምፅን ተጠቃምነት ድምፅን ኣብ ሙዚቃን ኣልያ መድረኽን ቀንዲ ረቑሒታት እዮም። በዚ መሰረት ኮሚሽን ባህልን ስፖርትን ዘበረቡ ንመባእታዊ ትምህርቲ ድምፅን ምምራሕ መደብን ዘተኩር ስልጠና ንመንእስያት ኣካይዱ ነይሩ። ዝኸብርኩም ሰማዕትና ብወገና ምስ ሰልጠንቲ እቲ ዝቐሰመዎ ሞያ ኣብ ዝነጥፍሉ ዓውዲ እንታይ ድርኺት ከም ዘለዎን ብዛዕባ እቲ ስልጠናን ዝገበርናዮ ርክብ ስዒብና ንቕርበልኩም።

እቲ ስልጠና ኣብ ክልተ ጉጅለታት ተኸፋፊሉ ዝተዋህበ ስልጠና እዩ ነይሩ። እቲ ሓንቲ ጉጅለ ኣብያታዊ ደርፍታትን መዛሙሩን ከምኡ ድማ ዝተፈላለየ ኣብያታዊ መሳርሕታት ሙዚቃ ዝመልኩ ኣባላት ዝሓቆፈት እያ ነይራ። ኣብቲ መደብ ስልጠና ድማ ሓፈሻዊ ክልተ ሓሳብ

0: ሙዚቃን ቴክኒካ ድምጽን ከመሆን ሓደ ድምጻዊ ኣብ ግዜ ልምምድን ሰዓታት መጋግባን ከተግብሮም ዝግባእ ሜላታትን ምኽርታትን ዘካተተ ስልጠናዩ ተዋሂብዎም
1: ሓደ ኣብቲ ስነ ፍልጠት ናይ ሙዚቃ ናብነት ዳይናሚክስ ዝበሃላልና ዳይናሚክስ ጠባያት ናይ ሙዚቃ ማለት እዩ እቲ ናይ ድምፂ ክብለ ጥቕታ ሓሳባት ሙዚቃን ሓሳባት ድምፅን ተረዲእኻ ሓሳባት ግጥሚ ተረዲእኻ ከመይ ጌርካ ዓብ ምባል ጥራይ ደይኮነ ወይ ቀስ ምባል ጥራይ ደይኮነ ወይ ማእኸል ደይኮነ ከመይ ጌርካ ጥበብሲ ምስ ናብራና ዝተሓዘ ስለ ዝኾነ ትሕጎ ዝተሓዝን ገለ ኩሉ ነገር ማለት ተሓረ ገለ ሕጂ ነዚአን ሲ ከመይ ጌርካ ኣብተን ሙዚቃ ትሰኩዐን ሕጂ ምናልባት ኣብቲ ዝነበሮም ሃጓፍ ዝያዳ ክንሰርሕ ኢልና ኣብ ዳይናሚክስ ብዙሕ ሰሪሕና ማለት እዩ ሓሳባት ዳይናሚክስ እንደገና ኣብቲ ዝነበሮ ዘይነበሮ ምናልባት ክኾን ንኽእል እዩ ኣብ ኖታታት ከመይ ጌርካ ኖታታት ተንብብ መሰረታዊቶም መባእታታት ሙዚቃ ዝበሃሉ ከዓ ዘይፈልጥዎ ዝነበሩን ዝፈልጥዎ ዝነበሩን ክኾኑ ይኽእሉ እዮም ክህልው ይኽእሉ እዮም ንዖም ከዓ ዝያዳ ንመዘኻኸርን መነቃቕሐን ተባሂሉ ኣብ ገሊኡ ትንክፍ ትንክፍ እናበልካ ኣብ ገሊኡ ከዓ ዕሙቕ እናበልካ ዝያዳ ግን ኣብቲ ናይ ቮካል ወይ ድማ ኣብቲ ናይ ድምፂ ድሃያት ቴክኒካት ናይ ድምፂ ከመይ ጌርካ ተውፅኦም ብፍላይ ድማ ኣብ ኣገባብ ስርዓተ ትንፋስ ንድምፂ ምቕያር ስርዓተ ትንፋስ የቲኻስ ከመይ ጌርካ ናብ ድምፂ ትቕይሮ ዝያዳ ኣብኡ ዕሙቕ ዝበለ ክስታይ ጌርና ዝያዳ ከዓ ሳያ ተድልዮም ነራ ማለት እዩ ምክንያቱ ስርዓተ ትንፋስ ንድምፂ ምቕያር ኣብ ቮካል ወይ ኣብ ድምፂ ሓደ ቅኒት ንኸይትፈርስ ይሕግዘካ ጉልበት ንኽህልወካ ሕግዘካ ንነዊሕ እዋን ከዓ ከይፈረስካን ቅኒት ከይወፃእኻን ከዓ ንኽትፀንሕ ገብረካ

0: ኣካል እዚ ስልጠና ዝኾኑ ተምሃሮ ዝተፈላለየ ደረጃ ተመክሮ ዝነበሮም ኮይኖም ኣብ ናሓድሕዶም ሞያዊ ተመክሮኦም ክለዋወጡ እቲ ኣጋጣሚ ስልጠና ባይታ ከም ዝፈጠረሎም ይገልፁ።
1: ዝነጥፈሉ ድማ ኣብ ናይ ጉጅለ ባህል ናይ ቤት ትምህርታት ካብ ጓል 11 ዓመት ጀሚረ ድማ ክሳብ ሕጂ ይነጥፋሎ ማለት እዩ። ከም መባእታዊ መጠን ከመይ ጌርካ ብዕ ስነ ጥባዊ ንክትከውን ዘልዩኻ እቲ ቀንዲ ቅድሚ ናብ ድምፃዊ ንክትከውን ዘልዩኻ ኣስተናፍሳድዩ ትንፋስ ከመይ ጌርካ ትዕቅብ ቴክኒካት ሳውንድ ወይ ምስ ሙዚቃ ከመይ ጌርካ ተዋሂድካ ትደርፍ ዝበዝሑ ወይ ከዓ ሓደ ስነ ምግባር ኣብ ስነ ጥባዊ ወይ ድምፃዊ ክገብሮ ዘለዎ ነቲ ናቱ ናይ ቮካል ድምፁ ንክዕቢ ነቲ ናይ ቮካል ክእለቱ ንክዕቢ ድማ ዝተፈላለየ ትምህርቲ ነይሩ ማለት እዩ።
2: ባእታታት ናይ ሙዚቃ እንታይ እዮም? ምስ ሙዚቃ ክዛርብካ ዝኽእሉ፣ ምስ ሙዚቀኛታት ከዛራርብካ ዝኽእሉ እንታይ ልክዕ ከምስ ሙዚቀኛታት ትዛርብ ሳ እንድሕር ምስኦም ገለ ነገር ክትሰርሕ ዘለካስ ከምዝደልየ ክትሎ እንትኾንካ ኣሎ መራኸቢ ባእታታት ናይ ሙዚቃ ማለት እዩ። ሕጂ ኩሉ እዚኦም ብዛዕባ ሪትም ንበሎ ብዛዕባ ድምፅታት ከመይ ጌርካ ተውፅእ ብዛዕባ እቲ ህርመታት ክንዲኣካ ቆፂርካ ከመይ ጌርካ ካተንብቦም ሙዚቃ እዚ ብምሉእ ኣብዚ ከሲብና ሉ ማለት እዩ።
3: ሙዚቃ ካብ ብንእሽተይ እንደ ጀሚረ ሓፈሻዊ ክሳተፈሉ ዝጀመርኮ ግን ዝሓለፈ ሕጂ ኣብዚ ናይ ወርሒ 1 ዝሓለፈ 225 ማለት እዩ ኣብ ናይ ኣውራ ተሳቲፈ ነይረ ክራር ጊታር ፃወተ እቲ ሓሳባት ዝወሰድናዮ ኣተነፋፍሳ ሓደ ከመይ ርካ ሓደ ቶን ምስ ሓዝካሲ ከመይ ኢልካ ነዊሕ ግዜ ትፀንሕ ወላ እውን ቅንፁብ ግዜ እንድሕር ትፀንሕ ነርካሲ ከመይ ኢልካ ኣብ ዕብቱ ትፅዕር ዝያዳ ነቲ ተቕርቦ ደርፍታት ከዓ ከምዘብለ ክፀናኹ ትትገብሮ ቴክኒካት ካብ ብዘይ ኣፍልጦስ ብኣፍልጦ ክግበር ከም ዘለዎ ተማሂርና ማለት እዩ።

ሕጂ ተመክሮ ምህላው ኣዝዩ ፅቡቕ እዩ። ሙዚቀኛ ክትኾን ማለት ኣብ ሙዚቃ ፅኒዕኻ ክትምሃርን ካብ ዜሮ ክትብገስን በበይን እዩ። ስለዚ ነቲ ተመክሮ ዘለዎ ንሙዚቃን ንቴክኒካት ናይ ቮካልን ዝያለ ዕሙቕ ኢሉ ክፈልጠለዎ ብትምህርቲ ብስሩዕ ትምህርቲ ከዓ እሱ ክፈልጠለዎ ማለት እዩ። ከም ድምፃ እውን ኣብነት ሕጂ እንታይ ዓይነት ድምፂ ከም ዘለዎ ክፈልጥ ኣለዎ፣ ክንምንታይ ልምምድ ድልዮ ክፈልጥ ኣለዎ፣ ሰዓት ክንደይ ክላመድ ኣለዎ፣ ኣበይናይ ግዜ መግቢ ክበልዕ ዘለዎ፣ እንታይ እንታይ መግቢ ተዘይበሊዑ እንታይ እንታይ ተዘይሰትዩ ዝሓሸ ውፅኢታዊ ድኾን ንነብሱ ኣብቲ ድምፁ ዝኾን ፍልጠት ኣሎ፣ ድምፂ ዝኾን ፍልጠት ኣሎ። ስለዚ ክፈልጥ ኣለዎ፣ ስርዕ ትምህርቲ ክወስድ ኣለዎ ማለት እዩ። ተሓዱሽ ጀማሪ ከዓ ከምኡ ድምፂ ክፈልጥ ኣለዎ፣ ንዕውን ዝኸውን ትምህርቲ ከዓ ስሩዕ ትምህርቲ ክወስድ ኣለዎ ማለት እዩ። ከምኡ እንተኮይኑ ዝያዳ ሃልኪ ይወድል እንደገና ትምህርትኻ ብፍልጠት ኮነልካ ተመክሮኻ ከዓ ተሰፍሕ ማለት እዩ።

ብቶም ኣቁሮ ክመፅእ ፀንሐ ሞ ብዘይተደለየ ድምፅታት ድምፁ ካሃስዮ ፀንሐ ኣይርዶን እዩ ዓው ምባል ጥራይ ዓው ኢልካ ክትደርፍ ኢኻ ድምፂ ስለ ዘለካ ዲኻሆ ክትብል ስለ ዘለካ ትብል ማለት እዩ ኖ ከመይ ጌርካ ክትውፅኦ መዓስ ትውፅኦ ከመይ ጌርካ ትውፅእ ከመይ ጌርካ ክንሰብ ትሕጉሶ ሓንቲ በዲ ከምፅእ ኢልካ ገሌልካ ትደርፈሉ ንሰብ ከመይ ጌርካ ክትእትዎ ናብቲ ስምዒት ሕጂ እዚ ትምህርቲ እዩ ዘምፃእካ ናብኡ ማለት እዩ ብተመክሮ ግን ደላይካ ክትብል ትኽእል ኢኻ ድሓር ኣበይ ከም ትደርፍ ክትፈልጥ ኣለካ ንምንታይ ዕላማ ኢ ክትደርፍ ዘለካ እዚ እውን ንባዕሉ ኣብ ትምህርቲ እዩ ድመፅእ ማለት እዩ ኮንሰርት ክተቕርብ ደሊካ ፌስቲቫል ኢካ ትደርፍ ዘሊካ እንታይ ዓይነት ኣደራርፋ ትጥቀም ማለት እዩ ንኣኸበኛ ዲኻ ከተስምዑ ደሊካ እንታይ ኢኻ ክትገብር ካልእ ዝተፈላለዩ ንጉንበት ንካልእ ዝብል ን20 ሰነ ኣብዚ እንታይ ዓይነት ድምፂ ኢካ ክተውፅእ ከመይ ጌርካ ኢካ ክትቐርብ ሕጂ እዚ ትምህርቲ እዩ ዝቕልሶ ማለት እዩ ንኩሉ ብሆ ንድሕር ክትቆረጦ ኮንካ እዚ ይሃሴካ ንዓኸን ድምፅኻ ትህሰ ዋላ ኣብ ሰብ እናተመናኻ ክትከይድ ትኽእል ኢኻ ንድሕር ሓድሽ ቴክኒካት ሓድሽ ፈጠራታት ነቲ ህዝቢ ንዓኻ ኩሉ ግዜ ኣለካ ብትስራሕ ማለት እዩ

0: ዘረባ ኣይኮነን ንመራሒ መደብ ዝሕግዘካ እንታይ ደኣ ሕጊ ተመርኪስካ መምርሒታት ተመርኪስካ ትኸዶ ነገር እንድሕር ዳኣ ኮይኑ ግን ኩሉ ግዜ ኣብቲ ትኸዶ ስራሕ ውፅኢታዊ ዝኾነ ስራሕኻ ተቐርብ ብዙሕ ኣጋጣሚታት ኣብቲ ቅድሚ ሕጂ ንኸዶ ዝነበርና ኣካይዳ ካብቲ መድረኽ ምስ ወረድካ ብዙሕ ርእቶታት እዩ ዝቐርብ ከምዚ እንተትገብር ከምዚ እንተትገብር እዚ ተዝኸውን እዚ ተዝኸውን ዝብሉ ብዙሓት ርእቶታት እዮም ዝቐርቡ ሕጂ ግን ንዕኡ ኣውሒድና ኣብ ቀጻሊ ከዓ ነቲ ፕሮፌሽን ካባና ንላዕሊ ነቶም ብድሕሪና ዝመፁ ዘለዉ ሰባት ኣብነታት ኮይንና ክንሰርሕን እቲ መልእኽቲ እውን ንዕኦም ክነመሓላልፈሎም ንዕኦምን ብዘምህር መንገዲ ክንከይድ ኣብ ቀጻሊ እዚ ስልጠና እዚ ኣሸክምና ዘሎ ሓላፍነት ቀሊል ኣይኮነን
1: ሓደ ድሕሪ ሓደ ንምስትምቃሉ ናባኹም ኣቢልና ኢና ኣለና የቐኒየኒ

ቅብኣ ብዝተፈላለየ ሰብ ዝተፈላለየ መግለፂ ክወሃቦ ይኽእል እዩ። እቲ ዝውትርን ኩሉ ሰብ ዝሰማማዓሉን ግን ብከምዚ ክግለፅ ይከኣል። ቅብኣ ማለት ብሕብራውያን ሕንፀፃ ዝስራሕ ዛንታ ወይ ሕብርታትን ናይ ቅብኣ ዛንታታትን ኣማሊኡ ኣብ ሓደ ፀፊሕ ነገር ዝዓልብ ጥበብ እዩ። ስነ ሓሳብ፣ ፍልስፍና፣ ኣነባብራን ካልእን ናይ ሓደ ሕብረተሰብ ዘጠቓልል ድማ እዩ። ቅብኣታት ካብ ትሒዞሞ ዘለዉ ፍልስፍና ጀሚርካ ኣብ ሕብርታት መልእኽቲ፣ ዛንታን ባእታታትን መሳርሒታትን ዝተፈላለዩ እዮም። ሓደ ዓይነት ቅብኣ ካብቲ ሓደ ይበልፅ ክበሃል እውን ኣይከኣልን እዩ። ምክንያቱ ከም ቋንቋ

ንፈላጢዩ ኩሎም ቅብኣታት ንተገልጋሊኦም ብማዕረ ስለ ዘሰራስሩ እዮም። ቅብኣ ካብ ቅብኣይ ሓሊፉ እቲ ተዓዛባይ እውን ንምስትምቓር ግደ ዘለዎ ሙያ እዩ። በዚ ከዓ ቅብኣቲ ነቲ ጥበብ ኣፍሲሶም ዘዳለውዎ ቅብኣ ዕግበት ክፈጥረሎም ብምባል ኣብ ዝተፈላለዩ መድረኻት ናብ ሕብረተሰብ ብምቕራብ ስራሓቶም ዘላልዩ። ብዝሒ ዘለዎም ቅብኣቲ ዝፈርይሉ እዋን ብምዃኑ እውን በብወገኖም ዝተፈለየ ስራሕ ሒዞም ዝቐርቡ ብምዃኖም ኣድናቖት ይግብኦም እዩ። እንተኾነ ግን ማዕረ ክንደዩ ሕብረተሰብና ነዚ ጥበባዊ ስራሕ ኣስተማቒሩ ዝዕዘቦ ዝብል ሕቶ ኣገዳሲ ከይኮነ ይተረፈን። ክቡራት ተኸታተልትና፣ ንሎም ሰሙን እምበኣር ምስጢምቓር ቅብኣ ዝብል ኣርእስቲ ሒዝና ዘዳለነዮ መደብ ይክኸውን። ሰናይ ምክትታል።

0: ምስቲ ምቕር ቅብኣ ክንብል ከለና ብዝተፈላለዩ መንገድታት ክግለጽ ይከኣል እዩ። ምክንያቱ ከም ብዙሕ ናይ ዓይነታት ቅብኣ ዘሰመቐር ሕብረተሰብ እውን ክፈላለዩ ይኽእል እዩ። እዚ ማለት ቅብኣ ከም ዓለም ለኸዊ ቋንቋ ወላ እውን እንተኾነ ምስ ባህልን ሕብረተሰብን ኣዋሂድካ ተዳልዎ ቅብኣ ግን ዝያዳ ተጠላብነትን ኣድህቦን ኣለዎ። በዚ መዳይ ድማ ሕብረተሰብ ንኸስተመቕር ዝሓትኻ ነገራት ኣለዉ።
1: እዚ ፔንቲን ውላ ስራሓት ክጥሙ ተኸለኻ ኣብ ኤርትራ ሓድሽ ነገር ኣይኮነን። ከመይ ዝበሉ ናይ ጥልያን ሰኣልቲ ነይሮም ናዮም ምስ ቅብኣ ከመይ ዝበሉ ዓበይቲ ሰኣልታት ኣብ ግዜ ነይሮም እዮም። ንዖም ዘንቑ ናይ ኣካል ናይቲ ሕብረተሰብ ኣለዉ ነይሮም፣ ዝፈልጥዎም ኣለዉ፣ ስእልታቶም እውን ኣሎ። ብኸመይ ኩርና እዩ ዘንፀባርቕ ዘሎ? ብዙ ሕጂ ኢልና ንድሕር ፍልይ ነብሎ ኮይንና ብግዜ ግን ምናልባት ስነ ጥበብ ከተስተማቕር ከለኻ ብዙሕ እዋን ኣብ ቅብኣ ከዓ ብፍላይ ዝሓቱኻ ነገራት ኣለዉ ኣብቲ ሕብረተሰብ ወይ ኣብቲ ሕጂ ዘሎ ጀነሬሽን ሲ እቲ ተቕርቦ ዘለኻ ዕዮታት ምስቲ ኣቲንያ ዘለና ግዜ ወይ ዘመን ነየ ናይ ቅዲ ተጠቒምካ ኢኻ ነቲ ሕብረተሰብካ ተርብዮ ኢኻ ትብል። ሕጂ ኣብዚ እዩ ዝመፅእ ትምስቲ ምቓር ኣያናዩ ናትካ እቲ ጀነሬሽን እንታይ እዩ ምስ ዘለናዮ ንኸዶ ዘለና ግዜ ሎሚ ንሰከፍ ንስነ ጥበብ ዘይኮነ ጠቕላላ ኣብቲ ባህላዊ ትርኢታት እውን እንተዝተብሂልካ ካብኣብቲ ረጊእካ ተስተማቕሮ ጥበብ ናብቲ ሆይ ሆይታ ዝበዝሖ ምስትምቓር ዘለዎ ኮይኑ ይስማዓካ። ሕጂ ንቕብኣ ፍልይ ኣቢልና እንተርእናዮ ብልክዕ ብዙሓት ቀባእቲ ኣለዉ። ኣብዚ ሓድሽ ወለዶ ብዙሓት ንኣሽጡ መፅኦም ኣለዉ። ስራሓቶም ቀሊል ኣይኮነን። ዝጥቀሙሉ ዘለዉ ጥበብ ኣያናይ ቅድም ዝጥቀሙ እንታይ እዩ ትመልእኽቲ ተልካ እዚ ሃይፐር ኣርት ዝበሃል ኣብኡ ናብ ፖርትሬት ዝኸደ ነገራት እዩ ዝበዝሕ። እቲ ዝቐርብ ዘሎ ዕዮ ኣብቲ ሕብረተሰብ ወ ንሕና ሕጂ ዘለናዮ ደረጃ ንነብረሉ ዘለና ኣካይዳ ዘለናዮ እዋን ናይ ከምኡ ዕድል ናይ ምስትምቓር እውን ጉድል እብለና እዩ። ሓንቲ እዚ ኤግዚቢሽናት ዝግበራ ሓንቲ ወይ ገለ ጋላሪ እየን ዘለዋ እዚአን ከ ኣብ ማእከል ናይቲ ሕብረተሰብ ክጥምተን ከላ ክንደይ ተዓዛብ እየን፣ ክንደይ ጠማት እየን። ቀደም ኤግዚቢሽን ቅድሚ ገለ 20 ዓመት ክኸውን ኣነ ፅቡቅ ገይረ ዝክሮ ኣውትዶር ጌርካ ኣብ ጎደናታት ዝርግሓሉ ነይሩ። ከተማ ከተማ እንዳኸትካ ብግሩብ ዝረኣየሉ ግዜ ነይሩ። ኣብ ነሰከፍቲ ርሕቕ ዝበለ ቤት ትምህርትታት ከየትካ እውን ተዕዝቦ ተመስጦ ናይ ሰባት ይመፅእ። እጂ ከምኡ ኣሎ ድዩ ትብል ሞ የለን። ሓንቲ ኣብዚ ኤግዚቢሽን ተጫፋጭፉ ተጫፋሊቁ ዝረአዕዮ ኢኻ ትርኢ። ክሳብ ክንደይ እሞ ዋጋ ሂቦት ሰብ ከ ክጥምቶ ክውንዱእ ዝኣክል ናይ ስነጥበብ ምስቲ ምቓር ክትቦ እንተ ኮይንካ ትባይታ ከዓ ክገፍሕ ክኽእል ኣለዎ እየ ዝብላ ነ እጂ እቲ ዓቕሚ ትኽእለት ኣብዚ ሕጂ መፅኢ ዘሎ ጀነሬሽን ብጣዕሚ ኢኻ ተድንቆ ምስ ግዜ ዝኸይድ እዩ።

0: ቅብኣ ነቲ ሓዚልዎ ዘሎ ዛንታ ብዓይንትና ተመልኪትና ነቲ ቓላት ዘይብሉ ቋንቋ ንርዳኣሉ ዓውዲ እዩ። በዚ መዳይ እውን ዝኸፍሎ ዋጋ ቀሊል ኣይኮነን። እዚ ከዓ በቲ ዝኽፈሉ ዋጋ እቲ ዝበሶ ፃዕሪ ዝትመን ከም ዘይኮነ እዮም ገሊፆምልና። እዚ ክንብል ከለና ንሓንቲ ቅብኣ ብተዳልወሉ ዝሓልፎም መንገድታት ቀለልቲ ብዘይምዃኖም እዩ።
1: መጀመርያ

ድማ ትገብረሉ ነቲ በዓል ዝግበር ከም ሕጋዊ ናይ ቨርኒሳጅ ወይ ከዓ ኦፐኒን ኤግዚቢሽን ዝበሃል ወይ ከዓ መኽፈቲ ዕላው ኢልካ ትዕድሞ ሰብ ቀረባኻ መጀመርታ ኣለዎ። ብድሕሪኡ ሰማዕሉ ሰሚዑ ዝመፅእ ኣሎ። ብፍሉይ ከዓ ኣብዚ ሃገርና ሕጂ ብልምዲ ዝኸይድ ዘሎ ነተን ዘለዋ ትካላት መንግስታዊ ትካላትን ናይ ወፃኢ ትካላትን ዕድመ ግበረሎም ንሶም ዓቕሚሎም ክገዝኡ ክእሉ እዮም ኢልካ ሓስብ እንተ ኮይንካ ትዕድሞም ኢኻ ወይ ከዓ የስተማቕሩ ወይ ንሳቶም እዮም ዘስተማቕሩ ኢልካ ኣስተማቕሪ ክገዝአለ ኢልካ ተዋድዶ ኢኻ። ዝበለፀ ግን ዝኾነ ኣርቲስት ብዚ ሃገርና ዘሎ ካብዞም ሕጂ ደሞዝ ክብሎ ዝፀንሐ ኣርቲስት ደሞዝ ኩሎም መንእሰያት ሰኣልቲ እዮም። ብሓቂ ብቑዕ ስእልታት እዮም ዝቕርቡ። ስእልታት ግን ኣብ ምንታይ ተሓፂሩ? ኣብ መብዛሕትኡ ኣብ ገፀ ባህርያት ናይ ፖርትሬት ስለ ዝኾነ ኩሎም ዝዛመዱ እዮም። በዚ ናይ ኣኒም ጀሚሮም ኣብ ምዕብል እዋናት ስለ ዘለዉ ብሙሉኦም እዞም ኣርቲስታታት ሓደ ኤግዚቢሽን ዝህሉ መኽፈት ኣሎ ተባሂሉ ብሙሉኦም እዮም ዝመፁ። ምክንያቱ ከስተማቕሩ ኣለዎም ክርእዩ ኣለዎም መሰሎም እዩ ከዓ መፅኦም ክርእዩ ክዕዘቡ እቲ ዋጋታት እተውፀ እውን ምስቲ ቅብኣት ቀብኦ ዘይኮነ ወይ ዘውፅኻሉ ሰልዲ ዘይኮነ ብፅርሑ ኣይስራሕን እዩ። ኣውፂኻ ሰልዲ ኢኻ ትሰርሖ። ክስራሕ ከሎ ግን ሸጦ ኢልካ ይኮን ክንሰርሖ ሰብ ክፈትወለይ ክንብበለይ ክርእየለይ ክሕጎሰለይ ኢልካ ትኮ እንተ ተሸጠ እውን መክሰብ ቅርብ ረክበሉ እምበር ክንዲዚ መክሰብ ኣለዎ ኣይበሃልን እዩ። ዋጋን ስራሓትካን በበይኒ ትሰርሖ ስራሕ ብሉፅ ውሕድ ሰሊ ትሸጦ እውን ተደሊ ምክንያቱ ገለ ከጋላብጠካ ንዝመፅእ ኤግዚቢሽን ከዳልወካ ቀለም መግዚ ፍሬም መግዚ ዓለባ መግዚ ካንቫስስ ወይ ካልእ ዓይነታት ዝኾነ ቀባኣይን ቀራፅን ዘዋድዶ ኣቐዲሙ ብሓንገሉ ዘሎ እንታይ የቕርብ ክንደይ የቕርብ ክንደይ ማእዝናት እተኾነ ዝዛመድ ማእዝናት ካ ክኸውን ኣለዎ። እዚ ምስ ትገብር ሰብ መፂኡ ምስ ዘንብበልካ እሞ ከይገዘአ እውን ናይ ርእቶ መፅሓፍ ኣሎ ኣብኡ ዝፅሕፉልካ ፅሑፍ ዘደንቕ እዩ። ካብ ገንዘብ ንላዕሊ ንዑ መርፃኒ እቲ መባርዕቲ ዝቡኻን መግለፂ ድቡኻን እንደይ ተፀበኻዮ ንስኻ ዘንበብካዮ እውን ዝገልፁልካ እዋናት ኣሎ። እዚ ቅብኣ ሰፊሕ ምዃኑ መወዳእታ ከም ዘይብሉ የረዳእካ። ሓንቲ ነገር ስእሊ ክስእላ ከለኻ ብፍላይ ናብ ሕብራዊ ኦይል ድዩ ወይ ከዓ ኣክሌሪክ ድዩ መዓስ ደው ከተብላ ክትፈልጥ ኣለካ። ሓደ ንፉዕ መምህር እንታይ ዝብል ካንቫስካ ዘርጋሕካ ትጥቀመሎም ሕብርታት ኣፅኒዕካ መዳያት ወይ ከዓ እቲ ቶን ዝህብ ሕንፃፃትካ መዓስ ደው ተብል ስእልካ እንተቐፂልካ እንዳኸደ እቲ ዝበለፀ ወጅሃላይ እንዳኾነ ከይድ ክእል እዩ ወይ ከዓ ክባላሸወካ ክእል እዩ። መዓስ ደው ተብል ግን ኣርቲስት ዓቕሙ ፈሊጡ ደው ከብለላ ዝኽእልን መሳጢን መልእኽቲ ሓላፍን ክኸውን ይኽእል እዩ።

0: ስነ ጥበብ ክቡር ሞያ ብምዃኑ ዝጠልቦ ዋጋ እውን ቀሊል ከም ዘይኮነ ዘረጋግፁልና ሓቂ እዩ። ስለዚ ካብ ዝኽፈሎ ዋጋ ዝሓልፎ መስርሓት ፈሊጥካ ክብሪ ናይቲ ሞያ ምሕላው ኣገዳሲ እዩ። ምስትምቓር ቅብኣ ክመፅእ እንተኮይኑ ቀዳምነት ክስርዑ ዘለዎም ነገራት ኣለው። እዚ ማለት ባይታ ጣጢሕሉ ተተቐሪቡ ዋጋ እውን ኣዛረበ ክኸውን ኣይክእልን እዩ። ምክንያቱ ምስትምቓርን ምግዛእ ቅብኣን ዝተፈለጠ መተ ዘለዎም እዮም።
1: እቲ ሰብ ውን ኣየስተማቐርን ደየስተማቐረ ክንብሎ ቫራይቲስ ዘለዎም ዕዮታት ምዝህልዉ ጥራይ ኢና ክንዛረብ ዘለና። ድሕሪኡ ዋጋ ከቢሩ ኣይከቢሩ ከመርእሱ ናይ ምተላዕለ ኣብ ገለ ዓመታት እዘን ዓበይቲ ተቀበላ ካብ ዘገዛት ጀሚርካ ክብሪ ዝበለ ዋጋ ገዝኡ ነይሮም። ፅቡቅ ገይረ ዝኩረ ኣብ ከምኡ ዝበሉ ዓበይቲ ኣዳራሻት ዝኾነ ሰብ ዘይትንክፎ ዋጋ ይግዛእ ነይሩ እዩ። ሕብረተሰብ ክገዝኦ እንተኮይኑ ሕጂ ደረጃ ናይቲ ትሰርሖ ዘለካ ይውስኖ እዩ። እቲ ቅብኣ ተቕርቦ ዘለካ ተን ዝበልኮን እየን ግዜ ዘሕለፍካዮ ሓንጎል ጥበብ ኩሉ ዘሚርካ ኢኻ ኣብኡ ዋጋ ትእቱ። ብነብሱ ከዓ መሳርሒ ስእሊ ክብር ብል እዩ፣ ሕንቁቕ እዩ። ከምዚ ካልእ ዋጋ ኣይትረክቦን ኢኻ። እዚ ኣይፈልጦን እዩ እቲ ሕብረተሰብ ሕጂ ኣብ ዋጋ ክትመፅእ ከለካ ጥራይ እንታይ ነዛ ስእሊ እዚኣ ከምዚ ዋጋ ኣብለካ ነዚኣ ከምዚ ኢሎማ ኣብልዎ እቲ ደስተማቐር ግን ከምኡ ይኮነ ዋጋ

0: ካብ ሃገርና ወፂና ምስ ንምልከት ቅብኣ ምስ ወርቂ ብምቅያር ክብሩ ከም ዝገልፁ እውን ገለ ካብ ዝገለፁልና እዩ። በዚ መዳይ ከዓ ሓደ ቅብኣይ ንሕብረተሰብ ዝስሕበሉ መንገዲ ክፈጥር ዳ ኣለዎ እምበር ሕብረተሰብ ናብ ቅብኣይ ብዘይዝኾነ ምክንያት ዝመፀሉ መንገዲ ከምዘየለውን ገለ ካብ ቃላቶም እዩ።
1: ኣረ ብዛዕባ ቅብኣ ሴት ስለምንታይ እዩ ክቡር ኮይኑ መብዛሕትኡ ሰብ እውን ከምኡ ክብሪ ትሰምዖ ከምዝክእልዎ ፅንሐስ ነዚኣ ዘይጠቀም ስእሊ ከማን ይውስኽላ ነዚኣ ዘይጠቀም ሴት ክንደዚ ክኸብር ይብለካ ኣነስ እዚኣ ደስ ኢላት ንኹም ንሳ ምደብልኹ እንታይ ኢለ ወርቅሲ ስለምንታይ እዩ ክቡር ኮይኑ ወርቅስ ንእሽተይ ነገር እዩ ግን ክቡር እዩ ስለምንታይ እዩ ክቡር ኮይኑ ክቡር ምዃኑ ከዓኒ ዘይፈልጥ ሰብሲ የለን ክቡር ስለዝኾነ ከዓኒ ማንም ሰብ ክገዝኦ ይክእልኒ ማንም ሰብ ከዓኒ ንወርቅስ ካብ ዝኾነ ቦታ ሓፊሱ ከምፅኦ ከዓ ኣይክእልኒ ኣነ ከዓ ንቅብኣ ልክዕ ምስ ወርቂ መወዳደርኮ ስለምንታይ ቅብኣ እቲ ዝተዋህቦ ሰብ ጥራይ ክሰርሖ ዝኽእል እቲ ንዑ ዝተዋህቦ ማንም ሰብ ተማሂሩ ቅብኣ ክኾን ኣይክእልኒ ሕጂ ቅብኣስ ማዕረ ወርቂ ክብሎ ፀኒ ከምዝደመስ ክብሎ ፀኒስ ማዕረ ወርቂ ክስራዕ ይኽእል እዩ ተውህቦ ዘይብሉ ናይ ቅብኣስ ክቐባእ ይክእልኒ ከስተማቐር ይኽእል እዩ ንቕባ ተቐብእ ግን ኣይክእልኒ ስለምንታይ ዋግኡ ክቡር ኮይኑኸ ወርቅስ ንኽትረኽቦ እንታይ እንታይ ፕሮሰስ ትሓልፍ ብመጠኑ ኩላትና በብዓቕምና ኣፍልጦ ኣለና ብዛዕባ ወርቂ ክቡር ምዃኑ ከዓ ንፈጢና ወርቂ ክንገዚእ ኢልና ተሓሲብና ከዓኒ ንዕኡ ዘድሊ ገንዘብ ከዓ ንቕርብ ማለት እዩ ቅብኣ ከዓ ከምኡ ንዑ ንቅብኣ ሓንቲ ክንክትሰርሕ ንዑ ዘድልዮ መሳርሕታት ወፃኢታት ግዜኻ ብዓብዩኻ እቲ ተውህቦካ እቲ እግዚኣብሄር ዝሃበካ ተውህቦ ኢኻ ኣብ ተፍስስ ዘለካ ሕጂ ነዚ ተውህቦ ዘስ ብቐሊሉ ክትሸወጦ ኸማን ኣይግብአን ከም ኣይዳ ከምኩልቲ ኮይነስ ብቐሊሉ ክሽየጥ ዘይግብኦ ክቡር ሞያ እዩ።

0: ዝቐርቡ ቅባኣታት ዝተፈለየ ዛንታ ዘለዎም ብምዃኑ ኣስተመቒርካ ኣብ መንደቕ ክስቀል ዝግባእ እዩ። ኣብ መንደቕ ንስቕሎ ግን ከም መመላኽዒ ጥራይ ንክኸውን ዘይኮነ ናቱ ክብሪ ዘለዎ ሞያን ንብረትን ምዃኑ ምርዳእ ኣገዳሲ እዩ።
1: ሰኣላይ ሓንቲ ስራሕ ክሰርሕ ከሎ ክልተ እዩ። ንዕዳጋ ድዩ ዘቕርቦ ዘሎ ናይ ፈጠራ ዕዩኡ ወይ ስንዕግበት እዎ? ሕጂ ኩሉ ግዜ ስነ ጥበበኛ ኣብ ሕብረተሰብ ኣቐድም ኣቢሉ እዩ ዝሓልፍ። ስለምንታይ እዩ ዘይርድኦ? እቲ ሕብረተሰብ ዘይኮነስ ንሱ ናይ ምፍጣር ዓቕሚ ኩሉ ግዜ ሓድሽ ነገር ንክሰርሕ ኢሉ ይፅዕር። ኣብቲ ፈጠራዊ ዕዩኡ ሕጂ እንታይ ይመፅእ? ኩሉ ግዜ እታ ዝበለፀ ስራሐይ ዝበልኳ ድሕሪ ገለ ዓመት ላዕሊያ ውን ክሰርሐ ኸ ዳህርያ ውን እናፈጠርኩ ዝኸይድ ክሳብ ዘለኹ ስነ ጥበብ ንሓደ ስነ ጥበኛ ግዜ ኣይኣኽሎን ድሕሪ ናይ ብሓቂ ስነ ጥበበኛ ብዕምቆት ኣትይዎ ኣብ መንደቕ ኣብይ ክስቀል እምበር ንኣብነት እዞም ናይ ባይዛንታይን ኣርት ንብሎም ብቕዲ ኣብ መናድቕ ናይ ቤተ ክርስትያን ዝስቀሉ ትጉቡእ ቦትኦም ንሱ ስለ ዝኾኑ ኣብ ቤተ መንግስቲ ኣብ ቤተ መዘክራት ኣበይ ዝኾነ ናይ ከምኡ ዓለም ተሪእኸዮ መዘርጊሒኡን መቐመጢኡን ዝኸበረ ቦታ ዝኸበረ መንደቕ ወይ ዝኸበረ ኣዳራሽ ሰባት መፂኦም የስተማቕርዎ ሰባት መፂኦም ብዛዕቡ ይመናብሩ። ንምንታይ እዩ እታ ቅድሚ ክንዲ 200 ዓመት ዝተሰርሐት ዕዮ ብሉ ግዜ ዓለም ክሪኣ ንዓኣ ዝጎየ ንፓሪስ ትብል እንታይ ስለ ዝኾነ እዞም ናይ ግዜ ናይዚ ዘመን ዝነበሩ ሰኣልቲ ስራሓቶም ክሳብ ሕጂ ወዲ ሰብ ይብህጎ ኣብ መናድቕ ሙዚየማት እዮም ተንጠልጢሎም ዘለዉ። ሓደ ሰብ ከዓ ዓቕሚ እንድሕር ኣለዎ ዝበለፀ ስራሕ ኣብ ገዝኡ ከንጠልጥል ዋጋ ከፊ ኢሉ ኣብ ገዝኡ ምክንያቱ ከምዚ ናይ ፋብሪካ ስራሕ ኣይኮነን ስራሕ ቅባእ ሓንቲ ምስ ስራሕ ከያ ዋና ሓደ ሰብ እዩ ከምቲ ሓደ ፈጣሪ እያ። ስለምንታይ ኩሉ ግዜ ዲፕሊኬት እንድሕር ኮይና ተባዚሓ ብፋብሪካ ግን ኣብ ሙሉእ ገዛ ክትረኽበያ ኸ ከምዚ ንሪኦ ብዕዳጋታት እታ ሓንቲ እኮ ትብላ እዮ ስራሕ ከያ ግዜ ሓንጉል ኩሉ ዘጥፋእካላ ኣኽቢርካ ክትሸጣ ከለኻ ዋጋኣ ኮይኑ እውን ኣይኮነን እኮ ክትሸጣ ስለ ዝደለኻ እዩ። ኣነ ክሸይጣ ኣይደልን እየ ቕባእ እዩ ከም ሰብ ግን ኣብቲ ክገብሮ ዝግባኣኒ ግድነት ዝኾነኒ ግን ይሸጦ ኣብ ክቡር ቦታ ከቕምጥዋ ከለዉ ከዓ ባህታ ስምዓኒ ኣብ ሙዚየም ተተቐሚጥለይ ከዓ ተዓዛበየ ብዙሕ እዩ። ዝበዝሕ እዋን እቲ ኣጠማምታ ናይ ሕብረተሰብ እንታይ እዩ? ከምዚ ሕጂ መፂኡ ዘሎ ጥበብ ነቲ ዝሰራሕካዮ ዝዳርግ ናይ ማሽን ፋብሪኬት መፂ ኢሉ ሕጂ ብኡ ዋጋ ጥምትዎ ነ ስራሕ 200 ነዚ እናተሸጠ ስኻስ ክንዲ ዝብሉካ ብልዎ ነቲ ሰኣላይ ልክ ዕዲት ዘረባ ኣይኮነ እታ ኦሪጂናል ክንደይ ተሸይጣ ኢኻ ትብል ክንደይ ተሸይጣ ሕጂ ቅብኣ ብነብሱ ክቡር ንብረት እዩ። ምክንያቱ ኣብኡ ዘጥፍኦ እቲ ቀብኣይ ካልኣይ ግዜ ክደግሞ ስለ ዘይክእል ኢለ ሞናሊዛ ብልዓለም ሙሉእ ሞናሊዛ ካልኣይ ግዜ ተደግመት ብዙሓት ደጊሞማ እየ ነታ ኦሪጂናል ዳቪንቺ ሰኣላ እዩ ዝጎይ ሰብ እምበር ነተን ዝተደጋገማ ሙሉእ ዓለም ዘለዋ ክርአን ኢሉ ዝኸይዱን ሰብ የለን። ስለምንታይ ሓሳእ ፈጢርዋ ዳቪንቺ ዓለም ሙሉእ ንዓብል ቻይናውያን ከይዶም ኣብቲ ሙዚየም ስእልዋ ኩሉ ብዓለም ኩርናዕ መፂኡ ነታ ሞናሊዛ ብዝኾነ መለክዕ እዮም ፅዋ ምርምር ናይ ሞናሊዛ ሳይወደአ ንብሉካ ክሳብ ሕጂ መወዳእታ ክሳብ ሕጂ እቶም ዝመራምሩ ዘለዎ ገና ኣይወድኡ ንብሉካ እንታይ እቲ ምስጢር ተይልካ ውስጠ ዘ ገና ኣለዎ ማለት እዩ ትብል ሕጂ ቅብኣ ክሳብ ክንዲዝ ንድሕር ደቂ ሰባት ዘይኮኑ ዝተመራምርቱን ዝመራምሩሉ ኮይኖም ሕብረተሰብ ኣብኡ ንክበፅሕ ንስኻ ከዓ እቲ ዕዮኻን ዋጋኻን ከተጥፋኣሉ ንቡር እዩ።

ሕብረተሰብና ቅብኣ ፈፂሙ ኣይስተማቐርኒ ክበሃል ኣይክእልን እዩ። ምክንያቱ ብዝተፈለየ መንገድታት ዝቐርቡ ቅብኣታት ዝምልከት ውሕድ ኣይኮነን። ነቲ ዝፈልጥዎ ቦታ ይኹን ባህሊ ብቅብኣ ተዳልዩ ክርእዩ ዝደልዩን ዘድንቑን እውን ውሕዳት ኣይኮኑን። ስለዚ ሕብረተሰብን ቀባኣይን ብሓደ ንክስጉሙ ክትግበር ዘለዎ ነገር ኣሎ። እዚ ከዓ እቲ ስነ ጥበበኛ ናብ ሕብረተሰብ ክኣቱ ከም ዝግባዮም ገሊፆምልና። ብዝተፈላለዩ መንገድታት ንሕብረተሰብ ከም ዘስተመቐር ምግባር ግደ ናይ ቀባ

0: እዩ። እዚ ኣብዚ እዋን ዘሎ ቅብኣታት ሃገርና ብደረጃ ዓለም ምስ ዘሎ መምዘኒ ክርአን ከሎ ኣብቲ እንደሊ ደረጃ ክበፅሕ እንተኮይኑ ኣብ ክንዲ ብተናፀል ተረዳዲእካን ተወሃይድካን ምስራሕ እውን ሓደ መንገዲ እዩ። መንእሰይ እውን ስራሓቱ ዘቕርበሉ መንገዲ ክህሉ ከም ዝግባእ እዞም ዕድማትና ገሊፆምልና እዮም። ቀባኣይ ንኸዳሉን ናብ ሕብረተሰብ ንኸቐርብን ዝኸፍሎ ዋጋ ቀሊል ክሳብ ዘይኮነ ብመጠኑ ቅድሚ ዋጋ እቲ ቅብኣ ሓዚልዎ ዘሎ ዛንታ ዝተማቒሩ ዘድንቕ ሕብረተሰብ ምፍራይ ኣይፀግምን እዩ።
1: ስንታይ ኣብ ስነ ጥበብ ክጅምር ከለኻ ዋጋ ክትከፍል ምዃንካ ክትፈልጥ ዋጋ ከይከፈልካ ኣነ ከምዚ መድረኽ ኣለዎ። ከምዚ ሓደ ደራፋይ ብሓንቲ ደርፊ መዋእል ኣይነብር ኣብ ነሰክፍ መድረኽ ክድይብ ክኽእል ኣለዎ። ዋጋትዎም ኢኻ ነቶም ነዊሕ ዓመታት ዝገበሩ ብዕድሚኡ ዋጋትዎ ኢኻ ስእሊ ግን ዕድመ ሙሉእ ዝፈሊ ስራሕ ኣይኮነ ሓንሳ ምስ ተቐመጠ ንዘመናት ዝተማቕር ዕየ እዩ። ኣብዚ ሕጂ እንታይ እዩ ዝመፅእ ናብቲ ሕብረተሰብ እቲ ሞያ ውድ ይክኸይድ ዘለዎም ብር ሕብረተሰብ ናብቲ ሞያ ክመፅእ ግዜ ዝሓቱ ዋጋ ክፍል ዝበልኩ ካዚ ሕጂ ዋጋ እንዳኸፈልካ ሕብረተሰብ ከስተማቕር ከም ዝኽእል ንሕብረተሰብ ናብቲ ዝደልዮ ምክንያቱ ስነጥበኛ ፈጣሪ ክሳብ ዝኾነ ኣብ ስርሑ እየ ዝብል ዘለኹ ነታ ስርሑ ፈጣሪኣ እዩ። ፈጣሪኣ ዘብሎ እንታይ ኣብኡ ዘሕለፎ ሓንጎል ኣብኡ ዘፍሎ መሳርሒ ኣብኡ ዝሃቦ ዋጋ ኣብኡ ዝኸፈሎ ዓቕሊ እዩ ክብሪ ናይታ ስራሕ። እዚኣቶም ደሚርካ እንተሪኢኻዮም ሕጂ ናብቲ ሕብረተሰብ ከተቕርቦም ከለኻ ዋጋ ክትወደልየሎም ትኸውን። ሕጂ ግን ከምኡ ዘሎ ኮይኑ ኣይስማዓን። ምክንያቱ ናይ ምስትምቓር ዋጋ ከፊልካ ሕብረተሰብ ትዘድልዮ ስምዒታቱ ምስ ረኸብካዮ ክገዝኦ ይበዓሉ ግዛኣለይ እውን ኣይትብሎም። ኣነ ብእመነ ፅሪ ኢና እቲ ዘለናዮ ዋጋ ዝኽፈሎ ግዜ እቲ ሕብረተሰብ ንኸስተማቕር ባይታ ክንፈጥረሉ ንሕና ክንፅዕር ወይቶም ኣብኡ ዝነጥፍ ዘሎ ስነጥበኛ ዋጋ ክኸፍል ኣለዎ የ ዝብል ናይ ምስትምቓር ዓቕሚ ክዓቢ ሽዑት ዛንታ ናይ ጥበብ መፅእ ኮይኑ ስምዑ።

0: ሰላም ከመይ ትውዕሉ ክቡራትን ክቡራንን ተኸታተልትና ንሎሚ 13 ሓምለ ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ እናዓደምና ብቐንዲ ኣርእስቲ ዜና ክንፍለም። ፕረዚደንት ኢሳያስ ብምክንያት ዕረፍቲ ኣሚር ቀጠር ነበር ሼክ ሓመድ ቢን ከሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዱ። ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነጊሩ። ሚኒስትር ሕርሻ ሃገራዊ ፖሊሲ ቁፅፅር መግቢ ንምምዕባል ዝዓለመ ዓውደ ዘተ ኣብ ኣስመራ ወዲቡ። ቻይናን ሩስያን ንሰለስተ መዓልታት ዝቐፀለ ብቐጥታዊ ተኽሲ ዝተሰነየ ሓበራዊ ልምምድ ሓይሊ ባሕሪ ኣካይደን። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ብሰንኪ ፀጥታዊ ዘይምርግጋእ ናይ ሓደጋ ጥሜት ተቓሊዑ ተባሂሉ። ኣብ ባንግላዴሽ ብዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝሞቱ ተገሊጹ። ዝርዝር ዜና። ፕረዚደንት ኢሳያስ ኣፈወርቂ ብምክንያት ዕረፍቲ ኣሚር ቀጠር ነበር ሼክ ሓመድ ቢን ከሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዱ። ናብ ኣሚር ቀጠር ሼክ ተሚም ቢን ሓመድ ቢን ከሊፋ ኣልሳኒ ኣብ ዝሰደዶ መልእኽቲ ዝተሰምዖ መሪር ሓዘን ዝገለጸ ፕረዚደንት ኢሳያስ ንስድራ ቤት ኣሚርን ህዝቢ ቀጠርን ጽንዓት ይሃብኩም ኢሎም። ፕረዚደንት ኢሳያስ ኣብ መልእኽቱ ነፍሲሄር ሼክ ሓመድ ቢን ከሊፋ ኣልሳኒ ሕውነታዊ ዝምድና ኤርትራን ቀጠርን ኣብ ምድልዳል ንዝተፃወቶ ተራ ብምጥቃስ ኣብ መጻኢ ንሰናይ ክልቲኡ ህዝብታት ብዝበለፀ ከም ዘማዕብልዎ ዘለዎ ምንዮት ገሊጹ። ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነጊሩ። ወኪል ኤሪና ሙሴ ኪዳነን ዝለኣኾ ጸብጻብ ዳናይ ተስፋዝጊ ከተቕርቦ እያ።
1: ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-26 ትማል 12 ሓምለ ብወግዒ ተነጊሩ። ኣብ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዳይረክተር ማእከል ፈተና ዶክተር ብስራት ገብሩ ንኤሪና ኣብ ዝሃበቶ ሓበሬታ ፈተና ካብ ዝወሰዱ 21561 ተምሃሮ እቶም 4831 ማለት 22.4 ሚእታዊት ንዲግሪን ዲፕሎማን ከም ዝሓለፉ ብፆታ ክርአ እንከሎ ድማ ተቀራራቢ ከም ዝኾነ ገሊፃ።
2: ኣብዚ ናይ 2026 ፈተና ዝተመዝገቡ ተምሃሮ 21803 ክኾኑ ከለዉ ካብዚኣቶም 21561 ተምሃሮ ማለት 98.9 ሚእታዊት እዮም ተሳቲፎም። ብሃገር ደረጃ ግን ንዲግሪን ንዲፕሎማን ዝሓለፉ ተምሃሮ 4831 እዮም። እዚኦም ከዓ 22.4 ሚእታዊት ካብቶም ተምሃሮ እዮም። ምስ ናይ 2025 ዝተሳተፉ ተምሃሮ ክወዳደር ከሎ እቶም ዝተሳተፉ ተምሃሮ 24.92 ተምሃሮ እዮም ነይሮም። እቲ ምሕላፍ ግን 19.8 ሚእታዊት ነይሩ። ስለዚ ናይ ለምዘበን ምሕላፍ ፐርሰንት ካብቲ ናይ ዓሚ ቅሩብ ዝለዓለ እዩ ማለት እዩ።
1: ዝሓለፉ ተምሃሮ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ብዘውፅኦ መምርሒ መሰረት ነናብ ዝምልከቶም ኮሌጅ ከም ዝኸዱ ብምሕባር ናይ ኮሌጅ ኣመሃህራን ኣካይዳን ካብቲ ናይ ካልኣይ ደረጃ ዝተፈለየ ስለ ዝኾነ ብግቡእ ክዳለውሉን ብዝለዓለ ክፅዕሩን ተላብያም።
2: ዝሓለፉ ተምሃሮ ከምቲ ናይ ዝሓለፈ ዓማውቲ ናብ ዘ ዝምልከቶም ኮሌጃት እዮም ክኸዱ። ኣብ ኮሌጃት ዝኣትዉ ተምሃሮ በቲ ሃገራዊ ኢንስቲትዩት ላዕለዎት ትካላት ትምህርትን ምርምርን ዘውፅኦ መምርሒ ኣገባባትን እዩ። ተምሃሮ ናብ ኮሌጃት ኣትዮም ነቲ ዝጀመርዎ ፃዕሪ ክቕፅልዎን እቲ ጀሚሮሞ ዘለዎ ዓወታት ድማ ናብ ዝለዓለ መድረክ ከበርኽዎ ንላቦ። ኩልግዜ ከምቲ ንብሎ ዝፃዕረ ይዕወት ከም ዝበሃል ክፅዕሩን ግዜኦም ክጥቀምሉን ኣብ መዝጊቦሞ ዘለዎ ዓወት ክቕፅልዎን ከም ዘለዎም ከዓ ንዘኻኽሮም። ኣብ ላዕለዎት ትካላት ትምህርቲ ዘሎ ኣመሃህራን ኣካይዳን ካብቲ ናይ ቀዳማይን ካልኣይን ደረጃ ትምህርቲ ዝተፈለየ ስለ ዝኾነ ክዳለውሉን ክብድህዎን እውን ኣለዎም።
1: ዶክተር ብስራት ኣስዒባ ኣብዚ ፈተና ዘይተዓወቱ ዳግማይ ናይ ምፍታን ዕድሎም ክፉት ስለ ዝኾነ ተስፋ ከይቆረፁ ከፅንዑን ክዳለውን ኣዘኻኺራ። ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ናይ ዓመተ ትምህርቲ 2025-26 ካብ 16 ክሳብ 22 መጋቢት ኣብ ውሽጢ ሃገር ከምኡውን ኣብ ጅዳን ርያድን ስዑድያ ብጠቕላላ ኣብ 17 ነቕጣታት እዩ ተዋሂቡ። ካብ ተፈተንቲ እቶም 89.3% ብስሩዕ ክምሃሩ ዝሓገዩ 10.7% ድማ ዳግማይ ዝተፈተኑ ኮይኖም ልዕሊ 48% ደቂ ኣንስትዮ ነይረን።
0: ሚኒስትር ሕርሻ ምስ ዓለማዊ ውድብ መግብን ሕርሻን ብምውህሃድ ሃገራዊ ፖሊሲ ቁፅፅር መግቢ ንምዕባል ዝዓለመ ዓውደ ዘተ ብ10 ሓምለ ኣብ ኣስመራ ኣቃኒዑ። ኣብ ሚኒስትር ሕርሻ ዋና ዳይረክተር ክፍሊ ኣገልግሎት ሕጋጋትን ቁፅፅርን ኣቶ ተኽሊ ኣብ ምስግና ኣብ ዘስምዖ መኽፈት ቓል እቲ ዓውደ ዘተ መቐፀልታን እምነ ኩርናዕን ናይቲ ኣብ ዝሓለፈ ዓመታት ክካየድ ዝፀንሐ ንኩሎም ጉዳይ ድሕነትን ቁፅፅር መግብን ዝምልከቶም ኣካላት ኣወሃሂድካ ሃገራዊ ፖሊሲ ቁፅፅር መግቢ ንምድንፋዕ ዓሊሙ ከም እተወደበ ሓቢሩ። እዚ ምስ ዓለማዊ ውድብ መግብን ሕርሻን ከምኡውን ምስ ኣህግራውያንን ሃገራውያንን ኣመኸርቲ ተወሃሂድካ ዝንደፍ ዘሎ ፖሊሲ ናብ ሃገራዊ ሕጊ መግቢ ዝመርሕ ምዃኑ ኣቶ ተኽሊ ኣብ ወሲኹ ገሊጹ። ወኪል ዓለማዊ ውድብ መግብን ሕርሻን ኣብ ኤርትራ ሚስ ኤርያለ ግሊኒ ብወገና መንግስቲ ኤርትራ ውሕስነቱን ማኣዝኡን ዝሓለወ ስርዓተ መግቢ ንምውዳድ ንዝገብሮ ዘሎ ፃዕርን ተወፋይነትን ድሕሪ ምምጓስ እቲ ዝንደፍ ዘሎ ፖሊሲ ኪኖ ቴክኖሎጂካዊ ኣገዳስነቱ ንህዝቢ ውሕስ መግቢ ንምቕራብ ዝዓለመ ስለ ዝኾነ ኣብ ብምሉእ ሰንሰለት መግቢ ንዝርከቡ ኣካላት ዘገድስ ምዃኑ ኣረዲኣም። መስርሕ ምድንፋዕ ንዝሓለፎ ስትራቴጂካዊ ኣገባባት ድሕሪ ምዝርዛር ኣብ መፈፀምቲኡ ክሳብ ዝበፅሕ ደገፍ ዓለማዊ ውድብ መግብን ሕርሻን ከምዘይፍለዮ ኣረጋጊፃ። ኣብቲ ዓውደ ዘተ ንህሉ ኩነታት ስርዓተ ቁፅፅር መግቢ ኣብ ኤርትራ ኩነታዊ ትንታነ ሕግን መግብን ስርዓተ ቁፅፅር መግብን ከምኡውን ዓለምለኻዊ ተመክሮታት ፖሊሲታት ቁፅፅር መግቢ

0: ሃገራውያንን ኣህጉራውያንን ክኢላታትን ኣብ ምኽርትን ቀሪቦም ፈስቲቫል ኤርትራውያን ነበርቲ ጀርመን ብ11ን 12 ሓምለ ኣብ ኦፊንሃም ፍራንክፈርት ብውዕውዕ ሃገራዊ መንፈስ ተኸይዱ ካብቲ ቦታ ዝበፅሐና ትሕዝቶ ብመልክዕ ፀብጻብ ተወሃሂዱሎ ኣንጎሶም ተክለወይኒ ከቅርቦ እዩ።
1: ኣብ ፍራንክፈርት ብውዕውዕ ሃገራዊ መንፈስ ተኸይዶም ኣብዚ ንክልተ መዓልትታት ዝቐፀለ ምዕሩግ ሃገራዊ ምትእኽኻብ ካብ መላእ ጀርመንን ካልኦት ሃገራት ኤውሮጳን ዝመፁ ኤርትራውያን ከምኡ ውን ዕድመ ዝተገብረሎም ወፃእተኛታት ዝትረኽብሉ ዓመታዊ ሃገራዊ ምትእኽኻብ ከም ኣውዳሳት ባህላዊ መሰናድኦታት ዘተመነስያት ስነ ጥበባዊ መደባት ሰሚናር ቁሸት ህፃናትን ካልእን ዘጠቐለለ ነይሩ። ኣቦ እምበር ማሕበረ ኩማት ኤርትራ ኣብ ጀርመን ኣቶ ዮሃንስ ርእሶም ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ዮሃንስ ወልዱ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ጣዕሚ ሃይለ ከምኡ ውን ኣቦ እምበር ሽማግለ በዓላት ኣቶ ሓድሽ ጎይትኦም ኣብ ዘስምዕዎ ቃል ነተራ ፌስቲቫል ኣብ ጥምረት ዜጋታትን ምድልዳል ሃገራዊ ሓድነትን ምኩስኳስን ምዕቃብን ባህልን ምንነትን ከምኡ ውን ምውርራስ ታሪክን ተሳትፎ ዜጋታት ኣብ ሃገራዊ መደባትን ገሊፆም ንሳቶም ኣስዒቦም ንዓወት ናይዚ ፌስቲቫል ኣበርክቶ ንዝገበሩ ዜጋታት ብሓፈሻ ንደቂ ኣንስትዮ ድማ ብፍላይ መጒሶም። ኣምባሳደር ፍስሓ ፅዮን ጴጥሮስ ኣብ ዘካየደ ሰሚናር ኣብ ህሉ ኩነታት ሃገር ብመንፅር ዞባውን ዓለማውን ውዕለታት ድሕሪ ምብራህ ተራ ማሕበረ ኮማት ኣብ ሃገራዊ መደባት ንምዕዛዝ ክስራሕ ፀዊዑ ኣብ መወዳእታ ብምክንያት ፌስቲቫል ኣብ ዝተወደበ ውድድር ስነ ፅሑፍ ንዝተዓወቱ ሽልማት ተዓዲሉ። ናይ ሎሚ ዓመት ፌስቲቫል ካብ ኤርትራ ብዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝሓቐፉት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ።
0: ኣብ ዝበጋሽ ባርካ ስርዓተ ሓበሬታን ኣገባብ ምምዝጋብ ሰነዳትን ንምፅፋፍ ዝካየድ ፃዕሪ ንምዕዋት ብዓውደ ጂኦግራፋዊ ሓበሬታ ጂኣይኤስ ክስልጥኑ ዝፀንሑ 28 ሰራሕተኛታት መንግስቲ ብ10 ሓምለ ኣብ ባሮንቱ ተመሪቖም። ኣብዚ ንክልተ ሰሙን ዝቐፀለ ስልጠና ዝተሳተፉ ካብ ምምሕዳር ዞባ በዓል ስልጣንን ኣግራብን እንስሳ ዘገዳምን በዓል መዚ መጓዓዝያ ምድሪ ጨንፈር ሃብቲ ባሕሪ ባህልን ስፖርትን ኣገልግሎት ማይ ከምኡውን ጨናፍር ሚኒስትርታት ጥዕናን ትምህርትን ዝተዋፀዩ እዮም። ኣሰልጠንቲ ንኣገዳስነት ጂኦግራፋዊ ሓበሬታ ኣብ ኣድማዕነት ትግባር ዝውጠኑ መደባት ብምጥቃስ ብዝለዓለ ክስራሓሉ ተላብዮም። ኣመሓዳር ዝዋጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑርያ ብዝሃቦ መዛዘ መቓል ሰልጠንቲ ዝቐሰምዎ ዓውዲ እዋናዊ ኣገዳስነት ከም ዘለዎ ብምሕባር ኣብ ኩለን ንኡስ ዞባታት ብዛዕባ ዝካየድ ንጥፈታት ውርፁፅ ሓበሬታ ንምእካብ ክድፍኣሉ ምዃኑ ኣረዲዩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክተልኩም ደጊም ዓደም ኣብ ዜናታት ወፃኢ ህዝባዊት ሪፓብሊክ ቻይናን ሩስያን ን3 መዓልታት ዝቐፀለ ብቐጥታዊ ተኽሲ ዝተሰነየ ሓበራዊ ልምምድ ሓይሊ ባሕሪ ኣካይደን። ዕላማ ናይዚ ኣብ ማያት ቻይና ዝተኻየደ ልምምድ ዓቕሚ ሓይሊ ባሕሪ ክልቲኤን ብምውህሃድ ግዳማዊ ተፃብኦታት ንምምካት ምዃኑ ፍሊጠን። እቲ ልምምድ ምድንፋዕ ናይ ምውጋእ ዓቕምን ምስፋሕ ስልያዊ ንጥፈታትን ዘጠቓለለ ኮይኑ ብርከት ዝበላ መራኽብን ሳማሪናትን ከም ዘሳተፈ ኣዘዝቲ ሓይሊ ባሕሪ ክልቲኤን ሃገራት ገሊፆም። ህዝባዊት ሪፓብሊክ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልታት እውን ኣብ ሰላማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ ምክያደን ይፍለጥ። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካየዳ መፅንሐን ዝጠቐሱ ፀብጻባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየዳ የረዱ። ቁጠባዊ፣ ፖለቲካዊ፣ ወተሃድራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘሎየን ክልቲኤን ሃገራት ዝጠቕሳም። ኣብ ኣፍጋኒስታን ተኸሲቱ ብዘሎ ፀጥታዊ ዘይምርግጋ ኣስታት ሓደ ሲሶ ካብ ህዝቢቲ ሃገር ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕቡራት ሃገራት ገሊጹ። ኣስታት 14 ሚልዮን ካብ ኣፍጋኒስታን ተፀባይ ህፁፅ ረድኤት ኮይኑ ከም ዘሎ ዝጠቐሰት ውድብ ልዕሊ 5 ሚልዮን ቆልዑ ብዓፀቦ ከይጥቅዑ ስጋኣት ኣሎ። ካብ 2001 ኣብ ኣፍጋኒስታን ብዝተኸስተ ፀጥታውን ወተሃድራውን ቅልውላው ህዝቢ ማሕበረ ቁጠባዊ ንጥፈታቱ ከሰላስል ከም ዘይከኣለ እዩ ዝግለጽ። ኣሜሪካ ን20 ዓመታት ኣብታ ሃገር ዘካየደቶ ወተሃድራዊ ወፍሪ ኣብ 2021 ከብቅዕ እኳ እንተኸኣለ ሓድግታቱ ገና ይቕፅል ከም ዘለዮም ፀብጻባት ዝጠቕሱ። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወተሃድራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልጹ። ኣፍጋኒስታን ብባህራዊ ፀጋታት ብቐንዱ ከዓ ክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓኣ ከተውዕሎ ከም ዘይከኣለት ይሕበር። ኣብ ደቡባዊ ምብራቅ ባንግላዴሽ ብ12

ክቡራት ተኸታተልቲ ዜና ንምዝዛም ኣርእስቲ ዜና ክንደግም። ፕረዚደንት ኢሳያስ ብምኽንያት ዕረፍቲ ኣሚር ቀጠር ነበር ሼክ ሓመድ ቢን ከሊፋ ኣልሳኒን ሓዘን መልእኽቲ ሰዲዱ። ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነቂሩ። ሚኒስትር ሕርሻ ሃገራዊ ፖሊሲ ቁፅፅር መግቢ ንምምዕባል ዝዓለመ ዓውደ ዘታ ኣብ ኣስመራ ወዲቡ። ቻይናን ሩስያን ሰለስተ መዓልታት ዝቐፀለ ብቐጥታዊ ተኩሲ ዝተሰነየ ሓብራዊ ልምምድ ሓይሊ ባሕሪ ኣካይደ። ኣስታት ሓደ ሲሶ ካብ ህዝቢ ኣፍጋኒስታን ብሰንኪ ፀጥታዊ ዘይምርግጋእ ንሓደጋ ጥሜት ተቓሊዑ ተባሂሉ። ኣብ ባንግላዴሽ ብዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝመቱ ተገሊጹ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብወገና ብሩኽ መዓልቲ

ፈረስ ሓላፍነት እዩ። ከምቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ምህናፅ ሃገር መጀመርታን መወዳእታን የብሉን። ናይ ኩሉ ወለዶታት ሓላፍነት እዩ ዝበሎ ሓላፍነት ናይታ ብነፃ ዘምሃረትና ሃገርና እዩ። መመረቕታ ደረጃ ጥራይ ዘይኮነስ ሕድሪ እዩ፣ ሕድሪ ናይቶ ምእንታና ዝሓለፉ ጀገኑ ሰማዕታት። ስለዚ ብፃዕርን ሓድነትን እናተጓዓዝና ልዕሊ ኩሉ ድማ ናይ ስራሕ ሓቦን ዲስፕሊንን ተቐኒትና ነቲ ብግብርን ክልሲ ሓሳብን ዝወሰድናዮ ትምህርቲ ኣብ ህንፀት ሃገርን ሕብረተሰብን ብዘይተጎላባናት

0: ዳይሬክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ኤርትራ፣ ክቡር ፕሮፌሰር ገብራይ ኣስገዶም ዲን ኮሌጅ ስነ ፍልጠት ማይ ነፍሒ፣ ክቡራትን ክቡራንን ኣባላት ማሕበረሰብ ኣካደምያ፣ ሰበስልጣን መንግስቲ፣ ኣዘዝቲ ሰራዊትን ዕድማትን፣ ከምኡውን ዝኸበርኩምን ዝኸበርክንን ተመረቕቲ፣ ኣቐድሜ ኣብዚ መበል 19 ዙርያ ስነ ስርዓት ምብራቕ ተምሃሮ ኮሌጅ ስነሰብሕ ማይ ነፍሒ ንምስታፍ እንኳዕ ብድሓን መጻእኩም እንኳዕ ብድሓን ኣራኽበና ክብል ፈቱ። ቀጺለ ንክቡር ፕረዚደንት ሃገረ ኤርትራ ብፃይ ኢሳያስ ኣፈወርቂ ቻንሰለር ትካላት ላዕለዋይ ትምህርትን ምምርን ወኪለ ንኹሎምቶም ነዞም ናይ ሎም ዓመ ተመረቕቲ ከይተሓለሉ ኮስኪሶም ናብዚ ደረጃ ዘብፅሑ ምህራን ብሓፈሻ ኣውራም ብፍላይን ድማ ንኩሎም ዕዉታት ተመረቕትን ሕቡናት ወለዶምን እንኳዕ ፍርፃዕሮም ኣርኣይኩም እንኳዕ ሓጎሰኩም እንኳዕ ሓጎሰናን ክብል ዓብዪ ክብሪ ይስማዓኒ። እተፈተኹምን ተፈተኽንን ተመረቕቲ ከምዚ ሕጂ ወኪልኩም ክህሎ ዝፀንሐ እዚ ምሳኹም ንካፈሎ ዘለና ብሓጎስ ዝተመልአ እዋን ድሙቕ ስነ ስርዓት ምምራቕኩም ሓደ ናይ ትምህርቲ ደረጃ ወዲኡ ምዝዛንኩም ኪኖ ምብሳሩ ኣብ ህይወትኩም ኣዝዩ ኣገዳሲ ናብ ዝኾነ መድረኽ ትሰጋገሩ ምህላውኩም ዝእውጁን እዩ። ኣብቲ እትኣትዎ ሓድሽ መድረኽ ህይወት ምእንቲ ክትዕወቱ ንስራሕ ዘድሊ ብቕዓትን ፍልጠትን ክትልዎ ኣብ ሕቑፍን ቀፅርን ናይዛ ተሰናበትኩም ዘላ ኮሌጅ ንዓመታት ተፀሚጥኩም ዕረፍቲ ዘይስእን ፃዕርን ትግሃትን ዝሓተተ ዕማም ክትፍፅሙ ብሓደ ወገን ምስ መሓዘትኩምን ኣባላት ናይቲ ኮሌጅን ዘሕለፍኩም ብማሕበራዊ ህይወት ድማ በቲ ካልእ ክዝክሩ ከለኹም ስምዒታትኩም ብሓጎስን ብድፍናቕን ክፈራረቕ ባህርያዊ እዩ። ብዛዕባ መጻኢ እንተሓሰብኩምውን ካብኡ ዝፍለ ኣይኮነን። እቲ ሕጂ ገዳሲ ተስፉን ንኩሉ ድልውን ምዃን እዩ። ከም ኩለን ካልኦት ሃገራት ክንሰርር ዘለና ምርጫ ሓምናን ቀልብናን ንተስፉ መጻኢ ምምዕዳውን ፍልጠት ዝመሰረቱ ብልሓትን ውህድን ስራሕ ክውን ንምግባሩ ከይተሓለልካ ምፅዓሪ እሞ ብዝቐስምኩሞ ትምህርትን ዘይሕለል ትግሃትኩምን መጻኢኹምን መጻኢ ሃገርና ትስፉን ብርሁን ምዃኑ እመኑ ኣይትጠራጠሩ።
1: ኣብ መወዳእታ ከዓ ኣብቲ ኣጋጣሚ ልዑል ነጥቢ ማለት ብማዕርግ ብልዑል ማዕርግ ብኣዝዩ ልዑል ማዕርግ ዝዛዘሙ ተመረቕቲ በቲ ኮሌጅ ኣፍልጦ ተዋሂብዎም።
2: ሙሉእ ስም ናየ ሳልሕ መሓመድ ስዒድ ሳልሕ ይበሃል። ለመፀኮም ዞባ ሄኒ ንኡ ዞባ ሰሜናዊ ቀይ ባሕሪ ንኡ ዞባ ፋዕበት ከባቢ ፈልከት ላዕቤኮ ዲባ ቪሌጅ ፈልከት ሊቱ መበቀልናእቲ መበቀልናተይ እዩ ዝወደ ኩሉ ዓውዲ ከዓ ስነ ህይወት ባዮሎጂ ማይኖር ኬሚስትሪ ኣነ ዲብ ካልኣይ ሰነት ባዮሎጂ ነተን ዘለና ሽውያ ትሕት ለቤላ ነጥቢ ዓላ ግልየ ዲባሕ ከእተይኮ ነጥቢ ልወስክ ከባቢ ሰለስ ብፅሑልዩኮ እዘ እንሻ ላ ብመፅእ ኣለየኒ ላዓል ግልዋስል ሙሉእ ትምኒትናየ ቱ እንሻላ ብእዝንላ ኩሉ ሸዓብ ኤርትርያ ምን ንውሽ ነበጋስካ ኩሉ ብሄራት እንዳኣተይካ ኩሉ ዲ ዓውዲ ናይ ትምህርቲ ኩሉ ጅህድ ኩሉ ሰዒዳና ኩሉ ሞራል ሃይባና ሰበት መፅዕና ኩሉ ተወፋይነት ዮም ንሓመድ ከውግል ሕለፍ ይቀድርኒ ምስሉ ሄኒ እንሻላ ብእዝንላ ኩሉ ተወፋይነት ግንሽቀ ዲ በህለና ድዮ ዓውዲ ናይ ሙሉእ ትምኒትናየ ቱ።
3: ስመይ ቤኖር ግርማ ይበሃል። ዝወዳእ ኩሉ ዓውዲ ኣፕላይድ ማቴማቲክስ ማለት እዩ።
4: እሺ ኣነ ከዓ ስመይ ኣዱላም ግርማ ይበሃል። ዝወዳእ ኩሉ ዓውዲ እውን ከም ናይ ሓወይ ብዓውዲ ስነ ሕሳብ ማለት እዩ ኣፕላይድ ማቴማቲክስ።
5: ራይ እስከ ክልቲኦም ኣሕዋት ይኹን ክልቲኦም ካብ ሓሳብ ትምሪ ኩለኹም እንታይ ይስማዕ?
4: ብጣዕሚ ሓጎስና ወሰን የብሉን። መጀመርታ ነዚ ዕድል እዚ ዝፈጠረልና መንግስትና ንኩሎም መማህራናን ንኩሎም ወለድናን ኣመስግን ፈቱ ማለት እዩ። ብምቕፃል ነዚ ዓውዲ እዚ ብምትሕባር ናይ መማህራናን ብዓብዩ ከዓ ሓወይ ምሳ

0: ዛዓውድ እዚኣ ስለ ዝነበረ ብፅቡቅ ዛዚብናዮ ማለት እዩ። ንኩሎም ተመረቅት ከዓ ንኳዓብቃዓኩም ክብል ይፈቱ
1: ዝፈጥረልና ስምዒት ብጣዕሚ ዓብዪ እዩ ማለት ሰብ ብዙሕ እውን ኣይጋጥምን እዩ ብሓንሳብ ዲፓርትመንት ክትውድእ ብሕዋት ኮንካ ንሳይ ኮንካ ኣብ ሓደ ዲፓርትመንት ብሓደ ዓውዲ ክትምረቕ ብፍላይ ድማ ማቲክስ ምዃኑ ኣዝዩ ዘሕብን ከም ኩሎም ኣሕዋት ኣብ ሓንቲ ዲፓርትመንት ከዓ ስለ ንነጥፍ ኣብ ኩሉ ነገር ንተሓጋገዝ ነርና ኩሉ ዘድሊ ነገራት ድማ ብሓንሳብ ኮይና ንሰርሕ ነርና ማለት እዩ።
0: ብዓብዪ እውን ደገፍ ወለድና ኣይተፈለየናን ማለት እዩ። ነዚ ዓውዲ እዚ ንክንኣትዎ እውን ዓብ ጠብላሕታ ነርና ማለት እዩ። ኣብ ምውዳእና እውን ኣዝናይና ሕጉሳት እዎ ፅቡቅ እዩ። በቲ ረብሓታት ድሕር መፂና ብሓፈሻ ክንዝበልናዮ ኣብቲ ምትሕግጋዝ ክኸውን ከሎ ካልኣይ መንገዲ ከዓኒ ብጣዕሚ ዘሐጉስ እዩ ማለት እዩ። ብዝተፈላለየ ዓውዲ ክትውድእ እኳ ፅቡቅ እንተኾነ ኣብ ሓደ ዓውዲ ኮንካ ክልተካ ዓውታት ክትከውን ከዓኒ ኣዝዩ ሕጉስ።
2: ሽመይ ዘምዘም ሕጉስ ይበሃል። ዲፓርትመንት ዝወዳእ ኩሉ ማቴማቲክስ እዩ። ካብ ዞባ ደቡብ መንደፈራ ኢኻ መፅሒ። እዚ ዓወት እዚ ናይ ስድራ እዩ ማሲ ብሳላ ስድራ ኣነብ ዝበፅሒ ዘለኹ ብዙሕ ነገር ኣሕሊፎም ድቃሲ ኢኖም ንዓይ ከምዚ እንዳበሉ እንዳማዓዱ ከምዳበሉ ኣብዚ ዘብፅሑን ደረጃት ናቶም እዩ ዝዓወት እዚ ይቐኒልና ኸ ማሲ ኣብ ካሕሳኹም የውዕለኒ ስድራ ይፅሕ ዝብሎ ምስኽእል መስዋእት ኮ ብዙሕ እዩ። ብዙሕ መሰናኸለ የጋጥመካ ካብ ድሕሪ ኩሉ ኣብ ሰባ ካብ መጀመርታ ካብ በይንካ ትቕመጠሉ ካብ ትጅምር ኩሉ ነገራት እቲ ዘሎ መስዋእት በዲሕካ ናብ ደረጃ ኮፍ ኢልካ ትሓድረሉ ግዜ ነይሩ ከተፅንዕ ገና ብዓብዪ ግሩፕ ዲስኬሽ እንዳግበርካ ዲስካስ ትገብረሎም ዲፓርትመንት ኩሉ ብዙሕ ብድሆታት ኢኻ ትሕልፍ ንዓይ ኣብ ዓወት እዩ ዝሓልሞ ነበርኩ ነገር ስእዝ እዩ ነይሩ ማሲ ተገደደስ እዛ ፀላም ጋውንን ቆቢዕ መ ሰብዚ ክረ እንደደሊ ነይረ እስኻ በፅሕያ ፍሉይ ስምዒት ኣብ ዓወት እዩ።
3: ኣንስመይ ናወዳ ክሊሉ ይበሃል። ብዓውዲ ፊዚክስ ወዲኤ ማለት እዩ ባዕተ ዓመት ካብ ዓሰብ ከተማ ዓሰብ ከዓ መፅ ኣብዚ ኮሌጅ እዚ ልዕሊ ኩሉ እትኸስቦ ነገር እቲ ብዙሓት ሰባት ትረክብ ናይ ብዙሓት ሰባት ባህሪ ተፅንዕ ገለ ብዙሕ ኣለዎ እቲ ኣብ ሂወትካን ኣብ ናትካ ሳይኮሎጂን ኣብ ናትካ ሂወት ጉዕዞ ድሕግዘካ ነገራት ኣለዎ። ኣብ ርእሲኡ ግን ኮ ካሪኩላር ኣክቲቪቲ ንኣብነት ኣብ ዓውደ ሙዚቃ የ 4 ዓመት ዝነጥፍ ነረ በዚ ዓውደ ፊዚክስ እናተማሃርኩ ኣብ ዓውደ ሙዚቃ ከዓ ይነጥፍ ነረ ኣብዚ ኮሌጅ እዚ ማለት እዩ። ስለዚ ብፍላይ ኣብቲ ዓውደ ሙዚቃ ዝቐስምኮ ብዙሕ ነገራት ኣሎ ማለት እዩ። ብዓብኡ ከዓ እዛ ናይ ግራጁዌሽን ደርፍታት ገለ ከዓ ነዞም ተመራቆ ከም መዘከርታ ኢልና ዘደለናያ እያ ሰሚዕኹም ማለት ይኽእሉ ማለት እዩ ውፅኢት ናቱ እዩ ማለት እዩ። እቲ ሓሳብ ካብ መጀመርታ ከ መፈለምታ እኮ ከም ቅድሚኡ ስራሕ ሰሪሕና ነርና ዲና ናይ ሃገር ቪድዮ ዘርጊሕና ነርና ናይ ሃገራዊ ማለት እዩ። ሕጂ ኣብዚኣ ከም ክርዩ ዝነበርና ማለት እዩ ኣብ ናይ ሙዚቃስ ኣብቲ ሙዚቃ ከም ክርዩ ዝነበርና ኢና እቶም ሰባት ኣነን እቲ ብፃየይ ደረፋይ ኤፌሶን ድሞዝ ማለት እዩ። ሕጂ እቲ ሓሳብ ክነበግሳ ከለና ብሓፈሻ ንተመረቆ ነቶም ናህና ባች ከመይ መዘከርታ ግዜያዊት ከዓ ስለ ዝኾነት ኣብ ምሻሎ መዘከርታ ትኾነልከ እያ እታ ሓሳብቲያ ቅድሚ ሰሙን ገለመታት ኣቢላ ትወስድ እያ ብጀማል ኢብራሂም ጃሚስ እያ ግጥምን ዜማ ተገጢማ ማለት ተዘይማ ምስተዋህበትና ኸ ናይ ሰሙን ዕድል ነይራትና ኣብታ ሰሙን ከዓ ፅኒዕና መሊእናዮ ማለት እዩ። ኣይ ሆፕ ጥዕምቲ ዜማ ትኸውን ትሰሚዐኹማ ትኾንኩም ማለት እዩ።
4: ኣነ ምልእቲ ፀጋ መንግስታ ብበሃል ወላዲት እናቅዳ ክልሉ ማለት እዩ ናቅድ ካብ ብጅምርላት ሒዙ መቸም ጠባይ ኹን ትምህርቱ ኩሉ ንኡድ እዩ በቃ ንኡድ ሻሎ ከምታ ሽሙስ ንኡድ እዩ ዝኾነ ግን ኣብዚ ደረጃ ዝበፂሑ ኣነ ክሪኦ ከለኩ ከም ወላዲት ብጣዕሚ ሕጎስ ዝተረፈ ከዓ ነቶም ኣሕዋቱ ኣርኣያን እዞም ዘለዉ ናእሽቶ ኣርኣያ ኮይኑ እሶም ናቱ እግሪእግሪ ስዒቦም ኣብ ደረጃ ዝበፅሑ ከዓ ሰናይ ትምኒተ እዩ ማለት እዩ። ንሕና ሕጂ ከምቲ ተራ ወላዲ ዝገብሮ እንዲና ጌርና ንብል ግን እቲ ናቱ ሓገዝ ውላድ እንተዘይሓዝኪዝካ ትርጉም እንዲ ዘይብሉ ሕጂ ንሕና ንካታተሎም ንእትዎም ንወፅኦም ብዙሕ ነገራት ንገብሮም ንበሎም ከም ወለዲ ማለት እዩ። እቲ ናቱ ግን ኣይግለፅኒ ማለት ሕራይ ማማ ሕራይ ባባይልካ ዝኸይድ ወላዲ ውሉድ እዩ በቃ ነዚ ንክንዕወ ዝገበረና ከዓ ናቱ ደገፍ ንሕና ከም ተራ ወላዲ ዝገብሮ ኢና ጌርና ኣሉ እሱ ግን ደጊፍና ብዝብፅሕና ዝኾነ በቃ ሓጎሰ ይወሰን የብሉን ኣነ ብዚ ደረጃ ዝምፅ
5: ኣነ ወላዲ እየ ኣክሊሉ ዞሙ ተክላቅ ይበሃል ኣብ ዓሰብ ዝነብር ከም ዝኾነ ወላዲ ውላድካ ኣብቲ ዝደልዮ ደረጃ ንኸበፅሕ ከም ዝኾነ ወላዲ ፃዕሪ ኣካይደ ድማ ተዓዊተ ንሱ ድማ ህዝብን መንግስትን ኣምሂሩ ኣብ ደረጃ ስለ ዘብፅሖ ንህዝብን መንግስትን ድማ

0: ዘይተሓለለ ፃዕሪ ገይሩ ዝያዳ ከበርክትን ክሕግዝን ክድግፍን ከም ዘለዎ ዝተሓሳስቦ ማለት እዩ።
1: ሽመይ ሚካኤል ተስፋ ለምባል ዝወዳእ ኩሉ ዓውደ ትምህርቲ ስነ ሕሳብ እዩ። ናይ ግሬድ ዲስቲንክሽን ወደየ ማለት እዩ። ኮሚላቲቭ ጂፒኤ 3.67 ንመፃ ኩሉ ቦታ ኣስመራ። መጀመርታ ትስማዕና ሓጎስ እዩ። ካልይ ከዓ ስድራይ ስለ ዘኩርዓኩ ልዕሊዩ ሓጎስ ትስማዕና ማለት እዩ። በቲ ዝሰራሕ ኩሉ ዓውዲ ብስነ ሕሳብ ማለት እዩ። ሕጂ ወዲየ ኣለኹ ትምህርቲ ንህዝበይ ሃገረይ ድማ ብዝተኻለለ መጠን ከገልግለ ናብ ዝድበፃሕኮ ደረጃ መጀመርታ 4 ዓመት ተማሂረ 4 ዓመት ስነ ሕሳብ ማትስ ቀሊል ኣይኮነ ማለት እዩ። ካልይቲ ክሬዲት ክህቦ ደሊ ስድራ እዩ። ነቦይ ገይተርምሶም ነደይ ልቻ ጎይቶም ንኩሎም ነዚኦም ትርእዎም ዘለኹም ኣሕዋተይ ነኮታተይ ኩሎም ኣብ ደገ ዘለዉ ንኩሎም ከመስግኖም ደሊ ብዓብዪ ድማ ንኣምላኽ ናብ ዝደብፅሓኒ ማለት እዩ። ኣብ መወዳእታ ንመንግስተይን ሃገረይን ከመስግን ደሊ።
2: መጀመርያ ጎይቶኦም ርእሶም ይበሃል ሚካኤል ጓላይ ኣብዚ ምብፅሓ ብጣዕሚ ሓበን ዝስማዓኒ ብጣዕሚ እየ ዝሕጎስ። ምክንያቱ ዝሓረሰ ድዘርአ ይሓፍስ ከምዚ ናታ ድማ ዘምሃረ ድቐለበ ድኸደነ ከዓ እዚ ፀጋ እዚ ይርኢ እዚ ፀጋ እዚ ማንም ኣይረክቦን እዩ ድፃዓረን ተማህረን እዩ ዝረክቦ። ኣነ ከዓ በዚ ናታ ሕቡን እየ ንምሉእ ስድራ ቤት ዘይኮነስ ንምሉእ መንግስቲ እያ ይሐጉሳቶ። ምክንያቱ እዛ ቆልዓ እዚኣ ንመንግስታ ከምቲ ዝገበረላ ከምቲ ዝደኸመላ ከምቲ ዝፀዓረላ ከነመስግኖ ይግባአና። እሳ ከዓኒ እዚ ተማሂራቶ ደላ ከዓ ብምሉእ ሕልና ከዓ ከምቲ ክትብሎ ዝፀንሐት ንመንግስታ ብፅቡቅ ክተገልግል ከዓ ንምነየና ኣምላኽ።

ናዚ ረኣይኹም ዘለዎ ቁፅታትና ኣቢልኩም ደውልኩም ኣብ መደብና ክትሳተፉ ተሳትፉኹም ኣይፈለየና እናበልና ሓቢርና ነዛ ደርፎ ምኾን ሰምዓ ክንምለሰኩም ኢና። ምሳና ፅንሑ።

Bitte.

0: ደቃ ብርሃና ክብረሃብ
1: ተማም
0: የኣሕዋተይ ኣወክ ዘለዉ መርሃዊ ሓወይ ምስ ደቁ
1: ተማም
0: ሓፍተይ ምስ ደቃ
1: ራይ
0: ደን ሓፍተይ ምስ ደቃ
1: ተማምር
0: ሓፍተይ ምስ ደቃ
1: ራይ
0: ዳንኤል ሓወይ ቀሺ ምስ ደቁ
1: ተማም
0: ኣቦይን ኣደይን ክብረኣብ ክለገሰትን ከዓ ርሑስ ንጓዓብዚ ክራማት ጥሉል ክራማት ኣብፃሓና ብሎ
1: ሕራይ
0: ሰዓደይ

0: ካብ ድምፃዊ ድበሳይ መሓሪ ዝኸበርኩም ድዓ ዘብለና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሃሎ
1: ሃሎ
0: ሃሎ ደባይ ዋ መርሓባ።
1: ኣነ ግርማይ ካብ ጊንዳ።
0: ሕራይ ከመይ ውዒልካ ግርማይ?
1: እግዚኣብሔር ይመስገን። ድሓ እንዳ ውዒልክን?
0: ፅቡቅ አልሓምዱሊላህ። ትፈደል ግርማይ።
1: ብመጀመርያ ንኣባላት ድባይ ዋ ብምልእኹም
0: ሕራይ ይቐኒልና። ሽኩራን ኩሎም ሰምዑካ ኣለዎ።
1: ቀፂለ ጊንዳ ትርከብ ራሄል ሃይሌ
0: ሕራይ
1: ኣብ ገፅ ዝርከብ ወዳ ቤኑር ንጉሴ
0: ተማም
1: ኣብ ጊንዳ ዝርከብ ዓርቀይ ተዋሳኣይ የማነ መብራቱ
0: ሕራይ
1: ኣብ ኣሰመራ ዝርከብ ወዱ ናቱ መብራቱ
0: ተማም
1: ኣብ ኣስመራ ዝርከብ ሰናይ መብራቱ የማነ
0: ሕራይ
1: ኣብ ጊንዳ ዝርከብ ህዝባዊ ፖሊስ ዑመር ዑስማን
0: ተማም
1: ኣብ ጊንዳ ትርከብ በዓልቲ ቤት ከድጃ ሓሙኖር
0: ተማም
1: ኣብ ጊንዳ ዝርከብ ወዱ ካልድ ዑስማን
0: ሕራይ
1: ኣብ ጊንዳ ዝርከብ መሓመድ ዓሊ ሕጭረት
0: ተማም
1: ኣብ ጊንዳ ዝርከብ ፀጋይ በረ መሻብር
0: ሕራይ
1: ንዘተረፈ ይቐኒልና።
0: ሽኩረን ግርማ ይቐኒልና። ንሕና ከማ ነመስግነካ ይቐኒልና። መርሓባ ሕራይ እምበር ዝኸበርኩም ተኸታተልትና ቀፂላ ትስዕብ ደርፊ ደርፊ ብቋንቋ ኩናማ ኢኻ ትከውን። ኩሉ ግዜ ካብተን ብሄራትና ሕውስውስ ኣቢልና ኢና ኩሉ ግዜ መደበትና ክነቕርቦ እንመርፅ ማለት እዩ። ቀፂላ ትስዕብ ድማ ብቋንቋ ኩናማ ዝተደርፈት ደርፊ ኢኻ ትከውን ማለት እዩ። ቴሌፎንኩም ተዘይመፅና ሓቢርና ክንሰማዓ ኢና። يبدو ان نحن نخرج فاصل غناء استاذ المشاهدين. الاغنيه التاليه حتكون اغنيه بلغه الكناما زي ما قلنا سابقا. نحن معاكم ومختلف الاغاني والالحان العزبه بمختلف اللغات الاريتريه بكل القوميات الاريتريه طبعا. نحاول ندبجها في برنامجنا برنامج الو دبايوه مع مشاهدينا ومتابعينا ان شاء الله. وزي ما قلنا اغنيتنا التاليه لو ما اجانا اتصالكم حتكون اغنيه بلغه الكناما حنسمعها مع بعض وحنرجع. حرايم بارزها لكم تعزبتنا تليفونكم كم زي ما ና ከምቲ ዝበልኩ ቀፂላ ትስዕብ ደርፍና ደርፊ ብቋንቋ ኩናማ ኢኻ ትከውን። ክሳብ ቴሌፎናትኩም ዝመፀና ድማ ሓቢርና ንዓ ኣሰሜና ክንምለሰኩም ኢና። ምሳና ጥንሑ።

እዚ ኸበርኩም ተዓዘብትና ግዜና ኣኺሉ በዛ ክንከታተለ ፀንሕና ድምፃዊት ሳሌም ጎይትኦም እንቋዕ ተለለና ትብል ደርፊ ናይ ሎም ዓንቲ ናይ መወዳእታ ደርፊና ኢ ክትከውን ማለት እዩ። መደብና መደብ ሄሎ ደባይዋ ክንዛዝሚና ማለት እዩ። ንኩላትኩም ኣብዛ መደብ ደው ኢልኩም ዝተሳሰፍኩም ተሳተፍቲ መደባትና ኣዝና ክነመስግነኩም ንፈቱ። ነዛ መደብና መደብ ሄሎ ደባይዋ ሰሪዑ ዘቐረበና ኤዲተርና ኤዲተር መድሃኒየ ዘካርያስ ድማ ብመጀመርያ ኣዝየ ከመስግኖ ፈቱ። ካብዚ ብምቕፃል ድማ ነዛ መደብ ብቐጥታ ናባኹም ናብ ተኸታተልቲ ክፍንዋ ንዝውዕሉ ኣባላት ሚኒስትሪ ዜና ንኩሎም ኣዝና ነመስግኖም ማለት እዩ። ኣወሃሃቲ ተኪኤ መኮነን ፃዕዴ፣ ኣለም ዮሃንስ ወዲ ገነጠው፣ ከሰተ ብርሃነ፣ ከምኡ ውን ኤዲተራትና መልኣክ ስልጣን ወዲ ስልጣን፣ ፅንዓት ታረቀ፣ ሰኣላይና ማቱሳላ መኮነን፣ ተክኒሽናትና ድማ እስያስ የማነ፣ ለምለም ዕቁበ። ኣብዝ ሓለፈ ሰሙን ምሳና ዝነበሮ ድማ ዘከርኩም መትከል መሓሪ ምስ ኤርምያስ ጎይቶኦም እዮም ነይሮም። ተክኒሽናት ድምፂ ድማ ኢለን ተስፋይ ምስ ሳባ ገንዘቡ ብምዃን፣ ሜክ ኣፕ ኣሚራ መሓመድ ኢብራሂም፣ ኣብ ኣልባሳት ድማ ሳሊና ፀሓየ ብምዃን እዮም ኣብዚ ምሳና ውዒሎም ዘለዉ። ንኩሎም ኣዝየ ከመስግኖም ፈቱ። ኣብዚ መፅእ ዘሎ ሰሙን ብሰላም ያራኸበና እንዳበልና መደብና ኣብዚ ንዛዝም ምሳደ ልሙሻሂዲን ሕከዘንኩም ቅድ ወሰልና ወእያኩም ኢላ ንሓያት ሓልቅትና ልልዮም ምንበርናምጅ ኣሉ ደባይዋ። ሽኩረን ለኩም ዓላ ሕስኒ ልሙታብዓ ወሰላሙ ዓለይኩም ወረሕመቱላህ።

ኣብ ሞያ ሙዚቃ ኣብ መምራሕ መደብ ኣብ ዝተፈላለዩ መደረዝ ጠልቡ ኣጋጣሚታት ኣብ ሓፈሻዊ ምብህሃል ኣብ መንጎ ካብ ሓደ ንላዕሊ ዝኾኑ ሰባት ድምፂ ምልከት ብድምፅን ኣገባባት ምድማፅን መልእኽትኻን ስምዒትካን ምሕላፍ ዓይነት ብራኸ ለጠቕታ ቅልጣፈ ቀስታ ድምፂ መልእኽቲ ኣብ ልቢ ሰማዕቲ ንኽሓልፍ ዘኽእል ከም ዝኾነ ርጉፅ እዩ።

0: መለስ
1: ሓደ መልእኽቲ ሓደ ሙዚቃ ወይ ሓደ መደረ ተመሳሳሊ ትሕዝቶ ዘለዎ ክነሱ ብኽልተ ዘይመጣጠኑ ዓይነታት ድምፂ ምስ ዝቐርብ ዝተፈላለየ ተቐባልነት እዩ ዘለዎ። ጥበብ ተጠቃምነት ዝተፈላለዩ ድምፅታትን ኣደማምፃን ኣብ ምትሕልላፍ መልእኽቲ ወሳኒ እዩ። ኣብ ተጠቃምነት ድምፂ ኣመጋግባ፣ ርእሰ ምትእማን፣ ልምምድ፣ ቅድመን ድሕርን ተጠቃምነት ድምፂ ወሳኒ ምዃኑ ክኢላታት የመልክቱ። ወዲ ሰብ ብዘይ ድምፂ ንኽረዳዳ ኣፀጋሚ ክንዲ ምዃኑ ብዘይ ጥበብ ኣገባባት ድምፅን ኣደማምፃን ዓይነታቱን ንምርድዳእ እውን ርእሱ ዝኽኣለ ደረት ኣድማዕነት ከም ዘለዎ እቶም ክኢላታት ወሲኾም ይረድኡ። ድምፅን ተጠቃምነት ድምፅን ኣብ ሙዚቃን ኣልያ መድረኽን ቀር ቑሒታት እዮም። በዚ መሰረት ኮሚሽን ባህልን ስፖርትን ዘበረቡ ንመባእታዊ ትምህርቲ ድምፅን ምምራሕ መደብን ዘተኩር ስልጠና ንመንእስያት ኣካይዱ ነይሩ። ዝኸብርኩም ሰማዕትና ብወገና ምስ ሰልጠንቲ እቲ ዝቐሰመዎ ሞያ ኣብ ዝነጥፍሉ ዓውዲ እንታይ ድርኺት ከም ዘለዎን ብዛዕባ እቲ ስልጠናን ዝገበርናዮ ርክብ ስዒብና ነቕርበልኩም።

0: እቲ ስልጠና ኣብ ክልተ ጉጅለታት ተኸፋፊሉ ዝተዋህበ ስልጠና እዩ ነይሩ። እቲ ሓንቲ ጉጅለ ኣብያታዊ ደርፍታትን መዛሙሩን ከምኡ ድማ ዝተፈላለየ ኣብያታዊ መሳርሕታት ሙዚቃ ዝመልኩ ኣባላት ዝሓቆፈት እያ ነይራ። ኣብቲ መደብ ስልጠና ድማ ሓፈሻዊ ክልስተ ሓሳብ ሙዚቃን ቴክኒካት ድምፅን ከምኡውን ሓደ ድምፃዊ ኣብ ግዜ ልምምድን ሰዓታት ኣመጋግባን ከተግብሮም ዝግባእ ሜላታትን ምኽርታትን ዘካተተ ስልጠና እዩ ተዋሂብዎም።
1: ሓደ ኣብቲ ስነ ፍልጠት ናይ ሙዚቃ ንኣብነት ዳይናሚክስ ዝበሃል ኣለና። ዳይናሚክስ ጠባያት ናይ ሙዚቃ ማለት እዩ። እቲ ናይ ድምፂ ክብለ ጥቕታ ሓሳባት ሙዚቃን ሓሳባት ድምፅን ተረዲእኻ ሓሳባት ግጥሚ ተረዲእኻ ከመይ ጌርካ ዓው ምባል ጥራይ ደይኮነ ወይ ቀስ ምባል ጥራይ ደይኮነ ወይ ማእኸል ደይኮነ ከመይ ጌርካ ጥበብሲ ምስ ናብራና ዝተሓዘ ስለ ዝኾነ ትሕጎ ዝተሓዝን ገለ ኩሉ ነገር ማለት ሓደ ገለ ሕጂ ነዚአን ከመይ ጌርካ ኣብተን ሙዚቃ ተሰኩዐን ሕጂ ምናልባት ኣብቲ ዝነበሮም ሃጓፍ ዝያዳ ክንሰርሕ ኢልና ኣብ ዳይናሚክስ ብዙሕ ሰሪሕና ማለት እዩ። ሓሳባት ዳይናሚክስ እንደገና ኣብቲ ዝነበሮ ዘይነበሮ ምናልባት ክኾን ይኽእል እዩ። ኣብ ኖታታት ከመይ ጌርካ ኖታታት ተንብ መሰረታዊቶም መባእታታት ሙዚቃ ዝበሃሉ ከዓ ዘይፈልጥዎ ዝነበሩን ዝፈልጥዎ ዝነበሩን ክኾኑ ይኽእል እዮም ክህልው ይኽእል እዮም። ንዖም ከዓ ዝያዳ ንመዘኻኸርን መነቃቕሐን ተባሂሉ ኣብ ገሊኡ ትንክፍ ትንክፍ እናበልካ ኣብ ገሊኡ ከዓ ዕሙቕ እናበልካ ዝያዳ ግን ኣብቲ ናይ ቮካል ወይ ድማ ኣብቲ ናይ ድምፂ ዳህያት ቴክኒካት ናይ ድምፂ ከመይ ጌርካ ተውፅኦም ብፍላይ ድማ ኣብ ኣገባብ ስርዓተ ትንፋስ ንድምፂ ምቕያር ስርዓተ ትንፋስ የቲኻስ ከመይ ጌርካ ናብ ድምፂ ትቕይሮ ዝያዳ ኣብ ዕሙቕ ዝበለ ክስታይ ጌርና ዝያዳ ከዓ ሳያ ተድልዮም ነራ ማለት እዩ። ምክንያቱ ስርዓተ ትንፋስ ንድምፂ ምቕያር ኣብ ቮካል ወይ ኣብ ድምፂ ሓደ ቅኒት ንኸይትፈርስ ይሕግዘካ፣ ጉልበት ንኽህልወካ ሕግዘካ፣ ንነዊሕ እዋን ከዓ ከይፈረስካን ቅኒት ከይወፃእኻን ከዓ ንኽትፀንሕ ገብረካ።

0: ኣካል እዚ ስልጠና ዝኾኑ ተምሃሮ ዝተፈላለየ ደረጃ ተመክሮ ዝነበሮም ኮይኖም ኣብ ናሓድሕዶም ሞያዊ ተመክሮኦም ክለዋወጡ እቲ ኣጋጣሚ ስልጠና ባይታ ከም ዝፈጠረሎም ይገልፁ።
1: ዝነጥፈሉ ድማ ኣብ ናይ ጉጅለ ባህል ናይ ቤት ትምህርታት ካብ ጓል 11 ዓመት ጀሚረ ድማ ክሳብ ሕጂ ይነጥፋሉ ማለት እዩ። ከም መባእታዊ መጠን ከመይ ጌርካ ብዕ ስነጥባዊ ንክትከውን ዘልዩካ እቲ ቀንዲ ቅድሚ ናብ ድምፃዊ ንክትከውን ዘልዩካ ኣስተናፍሳ ድዩ ትንፋስ ከመይ ጌርካ ትዕቅብ ቴክኒካት ሳውንድ ወይ ምስ ሙዚቃ ከመይ ጌርካ ተዋሂድካ ትደርፍ ዝበዝሑ ወይ ከዓ ሓደ ስነ ምግባር ኣብ ስነጥባዊ ወይ ድምፃዊ ክገብሮ ዘለዎ ነቲ ናቱ ናይ ቮካል ድምፁ ንክዕቢ ነቲ ናይ ቮካል ክእለቱ ንክዕቢ ድማ ዝተፈላለየ ትምህርቲ ነይሩ ማለት እዩ።
2: ባእታታት ናይ ሙዚቃ እንታይ እዮም? ምስ ሙዚቃ ክዛርብካ ዝኽእሉ፣ ምስ ሙዚቀኛታት ከዛራርብካ ዝኽእሉ እንታይ ልክዕ ከምስ ሙዚቀኛታት ትዛርብ ሳ እንድሕር ምስኦም ገለ ነገር ክትሰርሕ ደለካስ ከምዝደልየ ከምዝደልየ ክትሎም እንትኾንካ ኣሎ መራኸቢ ባእታታት ናይ ሙዚቃ ማለት እዩ። ሕጂ ኩሉ እዚኦም ብዛዕባ ሪትም ንበሉ ብዛዕባ ድምፅታት ከመይ ጌርካ ተውፅእ ብዛዕባ እቲ ህርመታት ክንዲኣካ ቆፂርካ ከመይ ጌርካ ካተንብቦም ንሙዚቃ እዚ ብምሉእ ኣብዚ ከሲብናሉ ማለት እዩ።
3: ሙዚቃ ካብ ብንእሽተ እንደ ጀሚረ ሓፈሻዊ ከሳተፈሉ ጀመርኩ ግን ዝሓለፈ ሕጂ ኣብዚ ናይ ወርሒ 1 ዝሓለፈ 2025 ማለት እዩ ኣብ ናይ ኣውራ ተሳቲፈ ነይረ ክራር ጊታር ፃወተ እቲ ሓሳባት ዝወሰድናዮ ኣተነፋፍሳ ሓደ ከመይ ርካ ሓደ ቶን ምስ ሓዝካሲ ከመይ ኢልካ ነዊሕ ግዜ ትፀንሕ ወላ እውን ቅንፁብ ግዜ እንድሕር ትፀንሕ ነርካሲ ከመይ ኢልካ ኣብ ዕብቱ ትፅዕር ዝያዳ ነቲ ተቕርቦ ደርፍታት ከዓ ከም ዘብለ ክትፀናኹ ትትገብሮ ቴክኒካት ካብ ብዘይ ኣፍልጦስ ብኣፍልጦ ክግበር ከም ዘለዎ ተማሂርና ማለት እዩ።

ሕጂ ተመክሮ ምህላው ኣዝዩ ፅቡቕ እዩ። ሙዚቀኛ ክትኾን ማለት ኣብ ሙዚቃ ፅኒዕኻ ክትምሃርን ካብ ዜሮ ክትብገስን በበይን እዩ። ስለዚ ነቲ ተመክሮ ዘለዎ ንሙዚቃን ንቴክኒካት ናይ ቮካልን ዝያደ ዕሙቕ ኢሉ ክፈልጠሎ ብትምህርቲ ብስሩዕ ትምህርቲ ከዓ እሱ ክፈልጠሎ ማለት እዩ። ከም ድምፃ እውን ኣብነት ሕጂ እንታይ ዓይነት ድምፂ ከም ዘለዎ ክፈልጥ ኣለዎ። ክንምንታይ ልምምድ ድልዮ ክፈልጥ ኣለዎ። ሰዓት ክንደይ ክላመደ ኣለዎ። ኣበይናይ ግዜ መግቢ ክበልዕ ዘለዎ፣ እንታይ እንታይ መግቢ ተዘይበሊዑ፣ እንታይ እንታይ ተዘይሰትዩ ዝሓሸ ውፅኢታዊ ድኾን ንነብሱ ኣብቲ ድምፁ ዝኾን ፍልጠት ኣሎ፣ ድምፂ ዝኾን ፍልጠት ኣሎ። ስለዚ ክፈልጥ ኣለዎ፣ ስርዕ ትምህርቲ ክወስድ ኣለዎ ማለት እዩ። ተሓዱሽ ጀማሪ ከዓ ከምኡ ድምፂ ክፈልጥ ኣለዎ፣ ንዑ እውን ዝኸውን ትምህርቲ ከዓ ስሩዕ ትምህርቲ ክወስድ ኣለዎ ማለት እዩ። ከምኡ እንተኮይኑ ዝያዳ ሃልኪ ይወድል፣ እንደገና ትምህርትኻ ብፍልጠት ኮነልካ ተሞክሮኻ ኸዓ ተሰፍሕ ማለት እዩ።

ብተመኩሮ ክመፅ ዝፀንሐ ሞ ብዘይተደለየ ድምፅታት ድምፁ ካሃስዮ ዝፀንሐ ኣይርድን ኢኑ ዓውብ ምባል ጥራይ ዓውልካ ክትደርፍ ኢኻ ድምፂ ስለ ዘለካ ዲኻ ሆ ክትብል ስለ ዘለካ ትብል ማለት እዩ ኖ ከመይ ጌርካ ክተውፅኦ መዓስ ተውፅኦ ከመይ ጌርካ ተውፅእ ከመይ ጌርካ ንሰብ ትሕጉሶ ሃንዲ በዲ ከምፅ ኢልካ ገሌልካ ክትደርፈሉ ንሰብ ከመይ ጌርካ ክትእትዎ ናብቲ ስምዒት ሕጂ እዚ ትምህርቲ እዩ ዘምፃካ ናብኡ ማለት እዩ ብተመክሮ ግን ደላይካ ክትብል ትኽእል ኢኻ ድሓር ኣበይ ከም ትደርፍ ክትፈልጥ ኣለካ ንምንታይ ዕላማ እያ ክትደርፍ ዘለካ እዚ እውን ንባዕሉ ኣብ ትምህርቲ እዩ ድመፅ ማለት እዩ ኮንሰርት ክተቕርብ ደሊኻ ፌስቲቫል ኢኻ ትደርፍ ዘለካ እንታይ ዓይነት ኣደራርፋ ትጥቀም ማለት እዩ ንኣኸበኛ ዲኻ ከተስምዑ ደሊኻ እንታይ ኢኻ ክትገብር ካልእ ዝተፈላለዩ ንጉንበት ንኻልእ ንኻልእ ዝብል ን20 ሰነ ኣብዚ እንታይ ዓይነት ድምፂ ኢኻ ክተውፅእ ከመይ ጌርካ ኢኻ ክትቐርብ ሕጂ እዚ ትምህርቲ እዩ ዝቕልሶ ማለት እዩ ንኹሉ ብሆ ንድሕር ክትኮረት ኮንካ ዚ ይሃሴካ ንዓኸን ድምፅኻ ትህሰ ዋላ ኣብ ሰብ እናተመናኻ ክትከይድ ትኽእል ኢኻ ንሕር ሓድሽ ቴክኒካት ሓድሽ ፈጠራታት ነቲ ህዝቢ ንዓኻ ኩሉ ግዜ ኣለካ ብትስራሕ ማለት እዩ።

0: ምክንያቱ ኣብ ብዙሕ ኣጋጣሚታት ክእለት ዘረባ ኣይኮነን ንመራሒ መደብ ዝሕግዘካ እንታይ ደኣ ሕጊ ተመርኪስካ መምርሒታት ተመርኪስካ ትኸዶ ነገር እንድሕር ዳኣ ኮይኑ ግን ኩሉ ግዜ ኣብቲ ትኸዶ ስራሕ ውፅኢታዊ ዝኾነ ስራሕኻ ተቕርብ። ብዙሕ ኣጋጣሚታት ኣብቲ ቅድሚ ሕጂ ንኸዶ ዝነበርና ኣካይዳ ካብቲ መድረኽ ምስ ወረድካ ብዙሕ ርእቶታት እዩ ዝቐርብ። ከምዚ እንተትገብር ከምዚ እንተትገብር እዚ ተዝኸውን እዚ ተዝኸውን ዝብሉ ብዙሓት ርእቶታት እዮም ዝቐርቡ። ሕጂ ግን ንዕኡ ኣውሒድና ኣብ ቀፃሊ ከዓ ነቲ ፕሮፌሽን ካባና ንላዓሊ ነቶም ብድሕሪና ዝመፁ ዘለዉ ሰባት ኣብነታት ኮይንና ክንሰርሕን እቲ መልእኽቲ እውን ንዕኦም ክነመሓላልፈሎም ንዕኦምን ብዘምህር መንገዲ ክንከይድ ኣብ ቀፃሊ እዚ ስልጠና እዚ ኣሸክምና ዘሎ ሓላፍነት ቀሊል ኣይኮነን።
1: ሓደ ድሕሪ ሓደ ንምስትምቃሉ ናባኹም ኣቢልና ኢና ኣለና የቐኒየኒ።

0: ከም ልምዲ መራሒ መደብ ተዋዛይ ውዑይ ባህሪ ዘለዎ ዳርጋ ናብ ኮሜድያን ገጹ ዝኸደ ኣቀራርባ ከንፀበርቁ ይዝርአ። እዚ ግና ምስቲ ናይቲ ዝቐርብ ዘሎ መደብ ወይ ምርኢት ምትሓዝ ኣለዎ ዶ ንዝብል ሕቶ ክምልስ ይግባእ።
1: እዚ ሕጂ ብመሰረቱ ዋላ ጌጋቶ ዘይኮነ ዝበዝሕ ግን ንመራሕቲ መደባት ዕንቅፋት ኮይኖም ዝፀንሐ እዚ እዩ። ምክንያቱ ዘየድሊ ዕላላት ዝኣተወሉ ኣጋጣሚታት ኣሎ ብሽ መስሓቅ እዩ ተባሂሉ ማለት እዩ ነቲ መደብ ዘይከውን። እዚ ሕጂ ኣካል ኣብቲ ትምህርቲ ምስ ረኸብና ግን መራሒ መደብ ከም ክእለት ዳኣ እምበር መራሒ መደብ ተዋዛያይ ኮሜዳን ክኸውን ኣለዎ ዝብል ሕጊ የለናው ማለት እዩ። ሓደ መራሒ መደብ ሲ ነታ ንሱ ዘድልዮ ስርዓትን ነጥብ ና ሒዙ ክኸይድ ኣለዎ፣ ግዜ ብግቡእ ከመሓድር ኣለዎ። ኣዕላላይ ምዃን ግን ጌጋ እዩ፣ ከም ጌጋ ኢና ሒዝና እዩ ማለት ግን ኣገዳስነት ንድሕር ኣለዎ ኮይኑ ተዋዛ ተእተኸያ ከዓ ተመራፂ ይኸውን። ሕጂ ከምዚ ናይ ምክላስ መደብ እዩ ነይሩ፣ ኩሉ መራሒ መደብ ተኣኪቡ ይክለስ እዩ መብዛሕትኡ መራሒ መደብ እዩ ነይሩ። እዛ ዝነበረ ስልጠና ግን ትኩልሶ ከምዚ ተመቅሮ ወይ ተፀብቆ ወይ ከዓ ፍልጠት ትውስኸሉ እዩ ነይሩ ማለት እዩ። መምራሕ መደብ ዝተፈላለዩ ዓይነታት ኣጋጣሚታት ክትመርሕ ናይ ምክኣል ሜላ ወሲድና ወይ እቶም ስርዓታት ወሲድና እዮም። ናይ ስርዓት ትምህርቲ እዩ ነይሩ ዝሕጂ ምእተዊ ልክዕ ከምዚ ድራማ ምሽ ምእተው ትብል ክላይሜክስ ገለ ትብሎ ልክዕ መራሒ መደብ ከዓ ከምኡ እዩ። ንሰላምታ ዝኸውን ምእተው ኣለዎ፣ መላገቢ ዝኸውን መድረኻት ኣለዎ። ካብቲ ሓደ መድረክ ናብቲ ሓደ መድረክ ንምልጋብ ክእለቱ ዘለዎ ወይ ከዓ ጥበብ ዘለዎ መራኽብ ነገር ክትገብር ኣለካ፣ መዛዘሚ ክትገብር ኣለካ። ዝያዳ ከምዚ ምሻሎ ክትፈትዎ ዘገድድ ዓይነት ሞያ እዩ።

0: መራሕ መደብ ሓደ ምርኢት መሳጢ ኮይኑ ክቕፅልን ወይ እውን በንፃሩ ኣሰልቻው ንክኸውን ዝጠሉ ተራዩ ዘለዎ ብቕዓት መራሕ መደብ መልእኽቲ ትሕዝቶታት ብዝግባእ ክመሓላለፉ ኣብ ምግባር ዓብያ ኣገዳስነት ዘለዎ ምዃኑ ኣብቲ ስልጠና ተንፀባሪቑ።
1: ትፆር ቀሊል ኣይኮነን መራሕ መደብ እቲ መደብ ወይቲ ምርኢት እንተክፅብቅ እንተክፍእ ኩሉ ትፆር ኣብ እዩ ዘሎ። ምክንያቱ መራሕ መደብ ምስ ወደብቲ ኣካላት ይረኸብ እዩ። ምስ ኣቕረብቲ ኣብ መድረክ መፂኦም እንተ ሰሚናር ድዮም ክቕርቡ፣ እንተ ወረቐት ድዮም ክቕርቡ፣ ወይ እውን ስነ ጥበባዊ ምርኢት ድዮም ክቕርቡ፣ ምዞም ሰባት እዚኣቶም ብቀረባ ክላዘብ ወይ ድማ ክረኸብ ኣለዎ። ካብኡ ናብኡ ከ ኣለዉ ከ ሰብ ሞያ ናይ ቴክኒክ ኣለው፣ ናይ ብርሃን ኣለው፣ ናይ ድምፂ ኣለው፣ ምዚኣቶም እውን ክወሃሃድ ኣለዎ። ብዓብኡ ዳሕራ መጠረሻ ከ ኣብቲ መድረክ ምስ ደየበ ነቲ ኣቕራቢ መደብን ነቶም ተዓዘብትን ኣራኻቢ እዩ ማለት እዩ። ኣራኻቢ እዩ ኣንጋዲ እዩ ዝኸውን ዘሎ። ስለዚ ኩላታ ፆር ኣብያ ትወድቕ ዘላ። ብድሕሪት ዘሎ ፀገም እቲ ተዓዘበ ኣይፈልጦን እዩ። ስለዚ እቲ ፀገም ካበይ መፂኡ ብዘየገድስ ነታ ፀገም ፀይርዋ ዝዲብ ናብታ መድረክ እቲ መራሕ መደብ እዩ። ስለዚ ሃጓፋት ከይጓንፍ ፀገማት ከይጓንፍ ከሎ ጌና ምድላዋት ክገብር ከም ዘለዎ ኣቕራቢ መደብ ነቶም መደብ ዘቕርቡ ሰባት ወይ መራሕ መደብ ማለት እየ ነቶም ዘቕርቡ ሰባት ኣቐዲሙ ክረኽቦም ኣለዎ። ናቶም ታሪክ ሓፂር ታሪክ ድሕረ ባይቶኦም ከፅና ኣለዎ። ምስቲ ዝቐርብ ዘሎ ምርኢት ዘለዎም ዝምድና እንታይ እዩ ክፈልጥ ክኽእል ኣለዎም። ኣብቲ መድረክ ምስ መፁ እንታይ እንታይ እዮም ከቕርቡ ክፈልጥ ክኽእል ኣለዎ ማለት እዩ። ስለዚ ካብ ናብ ንኡስ መደብ ክሰግር እንከሎ ከላግቦ ከሎ ነቲ መደብ ተዳሊሉ ክመፅእ እንከሎ እቲ መደብ ይፅብቕ፣ ተዓዘብቲ ከዓ በቲ መደብ ገለቁም ነገር ሰኒቆም ይኸዱ ይፅብቀሉ ከዓ ማለት እዩ። ንሱ ከዓ መጎስ ረክብ።

ሓፋሽ ኤርትራዊ ሓደ ልቡ ኣድማዘ ጠመረ ስብሓት ቀልቡ ወላ ምስ ከበሳ ነላጊቡ ሓበንን ክብረት እንደራሪቡ ወዲ ስው ኣስፊሩ መዝገቡ ጓል ስው ኣስፊሩ መዝገቡ እኽታሙ ነኩል ሓሒቡ ጋሚ ኣሲር ሕልን ዋዓጊቡ

ሓንሳብ ሞ ሓንሳብ ዘያማይ ሓደ ረዚን ታሪኽ እዩ ዘልዕል ዘሎ ረዚን ታሪኽ እዚ መርዓ ናይ ዓወ ስሌማንን ሰምሃር ተወልደን እዩ ዓዲ ዓወት ሓሊማ ጓል መሓመድ ትበሃል ኣደ ሰምሃር ከዓ ኽበረት ጓል ሃይለ ሓቂ ዩ ሓወቦታትን ኣኮታትን ናይዞም ቈልዑ ኣብዚ ውራይ ተረኺቦም ኣለዉ ይኹን እምበር እዚ ውራይስ ኩሉ ህዝቢ ኢደ ኢድካ ኢሉ

0: ካይዶ ዘሎ እዩ። ስለምንታይ ግን ናይ ህዝቢ ውራይ ኮይኑ? ስለምንታይ ናይ ህዝቢ ውራይ? እቲ መልሲ ኣብ ቦታ ንግደት እዩ ዘሎ።
1: እቶም ሰባት እዛ መርከብ መመሊሰ እያ ትፅግዓና ዘሎ፣ መመሊሰ እያ ተኽበና ዘሎ። ተቐላጢፍና እንዶ ሓደ እዩ ንግበር።
2: ከምዚኣ ትፅንክር መዓልቲ እኳ ኣጋጢማትኒ ትፈልጥን። ከበብ ኣብ ባሕሪ፣ ከበብ ኣብ ደሴት። ወዲ ግርመ ደጋጊምካ ስክፈት እናዛረዱ ይሃሎ።
3: ሃሎ በርቂ፣ ሰምዐን እንደለኻ በርቂ? ሃሎ ሃሎ በርቂ፣ ኣብ መስመር ዘለኻ?
4: ማዕበል የለ። ጃልባላስ በሉ ኣኺልዋይ ጠሊማትነ ካልእ ብላሓት ንና ድንበር ካብዚኣ ሰሪፍና ኢና።
2: ብፆት ብሓቂ ናበይንኡ ከም ንቐርብ ናብ ድሕነት ዲናና ሞት ንምግማቱ ኣሸጋሪ ግን ከዓ ቅንጣብ ጣዕሳ ይብልናን። እቲ ዝግበር ብብቕዓት ፈጺምናዮ ኢና። ኣቦም ዕፀላ ብምእታው ዓንዲ ፍቑ ዝሰብር ልዕሊ ኩሉ ከዓ ስነ ኣእምራዊ ጭንቀት ዝፈጥረሉ ስርሒት ኣካይድና ኢና። ስለዚ ዋላ እኳ ኣብ ዝለዓለ ናይ ምስዋእ ተኽእሎት እተሃለና ዘጣዕስ የብልና። በቲ ሓደ ሸነኽ ከዓ ካብዚኣ ተጣቢብና ክንወፅእ ተኽኢልና ንውድብናን ሃገርናን ድርብሎት እዩ።
1: ዋላ ሃይለ፣ እዛ ፀሓይ መመሊስያ ናባና ትወርድ ዘላ፣ እዛ መርከብ ከዓ ትኽበና እያ ዘላ።
4: ስለዚ
1: ሓዲግ ከይንተርፍ ብላሽ ከይንጠፍእ ገለ ነገር ንግበር።
4: ገለ ንግበር ዘይኮነ ከምዚ ንግበር ክትብል ኳይ ዝባካ ድባሻይ
2: ባሕሪ ዝብልዎ ባ ሰባብ ወደይ ስንጭሮ ይብሉ ሕሉም የብሉ ታባ ይብሉ ኣግራብ የብሉ። ያ ጀምዓ ሓንቢስኩም ትኽእሉ ዲኹም?

0: ጀምዓ እዛ ሓንቢስካ ምውፃእ ትብል ምርጫ ኣይደገፍኳን ኣሎ።
1: ይህ እንተኾንካ ሰመረ
0: እንብዒ
1: ዋ ካብ ኩላትና ንስዋን ሓንቢሶም ዝኽእሉ እንተወፁ ፅቡቅ
2: ሓንቢሶም ዝኽእሉ ውፁ
3: ሓንቢሶም ዘይክእሉ ትረፉ እንታይ ውሳነ እዩ ደቀ እዚ
4: ሓሳብ ነምፅእ እንዲ ክትብ ዘለካ ጓል ሃይለ ኣነ ፍልይ ዝበለት ሓሳባት ኣላትኒ ንኻ ክንዳዮም ነንጥፋ
1: ብኸመይ
4: ክንምሳና ኢለን ክቐርባና እንድን ሽዑ ነነዲቕና ናብታ መርከብ ንጂብ ንራፋተት
3: እብየ ኣባልዓ እንጀራ ኮይኑ
4: እንታይ ኣባልዓ እንጀራ ኢልካ ትቆናፅቡ ሓሳብ ተሊካ ናትካ ምፅ
3: ኣብ ሰበገሰ ሓሳብ ክርእተይ ዘይብ
4: እሞይትዋራ ዘወዱ ባሻይ
3: ኣይተዋራ ዝኾኑ ኣተቆላ ኣፍካ
1: ብስርዓት ኣርኪብኩም ከዓ ስኸትኩም ኣብ ባሕሪ እኮ ኢና ተኸቢብና ዘለና ኣነ ነታ ጓል መሓመድ ደበገሰ ታርእቶ የ ክድግፍ እቶም ምሕምባስ ትፍትኑ ውፁ ጀማል ዮሴፍ ሰመረ
0: ከምኡ የሓየሽልኪ ጓል ሃይለ
1: ኢለ ኣለኹ
5: ትእዛዝ እዩ ክኽበር ነይርዎ ሰለስተና ማለት ጀማል ሰመረን ዮሴፍን ብረትና ብጎማ

0: እዞም ቆልዑ ገለ ጋጢሞም ኣሎ
1: ሓደ በፅም ዝቐርብሎ
2: ኣታት ጆመን ጆመን ጆመን ርዳዩ ርዳዩ ሰመረ ጥሒሉ
3: እንታይ ትብለና ኣይሰብዓካ ዘሎ
2: ሰመረ ጥሒሉ ርዳዩ
4: ግዜ ሃበናን ሰመረ ተሰኪምና ናፍታ ደሴት ምምላስ ሂወቶ ክነድሕን እኳ እንተፈተና ኣይሰለጠና ተሰውዩ

0: ብድሕሪዩን ዮሴፍ ሒዘዮ ብበጠበጥ ናብታ ሰባር ጃልባና ኸይድና። ድልየተይ ሰለስተ ንዋሕትን ጸፋዕቲ ጠዋሉ ካብኣን ተለቓቕና እዩ ነይሩ። እንተኾነ ክልተ ጥራሕ ኢና ረኺብና።
1: ንምንታይ ዳሉ ዝጠዋሉ ጀማል?
2: ክልተ ብሓንቲ ጣውላ ክልተ ብሓንቲ ጣውላ ኣርባዕተ ሰባት ከውፃልና ኽእላ እዮም።
1: እዚኣ በቕዱውቲ ሓሳብ
3: ገላ ንስምዕና ዘብን ኣብ ጣውላ ደቂስካስ ክህደም እሞኸ ዝኾርራሓቂ መወዳእታ ዘይብሉ ባሕር እኳይ ኣብ ዘይጠቅም መደብ ግዜ ተጥፉእ እናበጀም
1: ፈተና እኮ እንተወዱ ባሻይ እንታይ ደኣ እሞ ክንገብር ደሊኻ? ወይ ሓሳብ ኣምፅእ ወይ ኣፍካሓስ
0: ዋልሃይለ ንሳ ጉልባብ እናገበረት ክስዋእ እቶም ኣርባዕተ ብፆት ከክልተ ኾይኖም ኣብተን ክልተ ጠዋሉ እናንሳፈፉ ኣነ ኸዓ ንሓንበስኩ ክወፅእ ሓሳብ ኣቕሪባ ነዛ ዓሳብ ዝግን ዮሴፍ ብትርኢ ተቃዊሞ
4: ዋል መሓመድ
1: የ
4: ኣብ እንዳ ህፃናት ምሽ ቆልዓ ኣለኪ
1: እንተሎኒኸ
4: እዚ ቆልዓስ ኣቦና ደን ዘይብሉ ክተዘኽትም እየ ዲ ክደል
1: ዓወት ወደይ ጥራይ ድ ዝዝኽትም ክንደይ ድዮም ዘኽቲሞም ዘለዉ
4: ናይ ጓል ሃይሎም ኸዓ ዘረባ ይብሉን ጓል ትሸዓተ ወርሒ ህፃን ገዲፍኩካ ይክብል ዘለኹ ጓል ሃይለ እየ
5: በዓል ቤታ ብፃይ ተወልደስ ሕጂ ድ ዝተሰወ
3: ዓሞቱ በቂ ኣቶም ሰባት እዚ ሓድነትን ተወፋይነትን እዚ ዝፅሕፎ ዶኾ ንረክብ ኸው ድሕሪ ናፅነት ክዙ እንተኸለኸ ክእመን ድዩ ኣነ ርግፀኛ የ ስጋ ስዋኣት ሽዑ ዝመፁ መንእስያት ሓቂ ይመስሎም
5: እሞ ጓል ሃይለዮም ምሰም ቀዳሞ ዝወፁ ክትኮውን ኣለዋ
4: ልክ
1: ኣቶም ቆልዑት ሃተፍተፍ እንደይ ትበሉ
3: ትድበሊ እቲ ሓንቢስካ ክውፃሉ ዝተባሃለ ቦታ እውን ተዓፅ እያ ዘሎ
1: ወይለይ ሓቁ በሉ ንዳሎ ኩልኻ ተዳሎ ጥይት ኣብ ዓንቀር ቦምባይ ተዓተር እዛ መርከብ ፀላእ ፅግዕ ተይላትና ኣብ ውሽጣ ደለዋ ኣምሓሩ ለኻኺብና ክንራፋተት ጥረዩ
3: ካብ ተኽሲ ምኽፋት ግን ካልእ ኣማራፂ ምንዳይ ኣይመሓሸን
1: እሞ ምፅእ ካልእ ኣማራፂ እተለካ
3: ፍቶው ፅልኡ ብናተይርእቶ ኢድካ መሃብያ ተዋፃ

0: ሰልም ክትብል ከለኻ ግን ከመይ ማለት ከ ኢልኩም ይሓተትኩምን ሓንቲ ጫፍ ሒዝኩም ይኹም ኢልኩም ድ ትብሉ ኣለኹ።
1: ምስላም ዶ ካልእ ቋንቋ ኣለዋይ ምስላም ምስላም እየ ኢትካ መሃብ ናይ ከም ፀላ ደሊ እዚ
0: ዝቆልዓ ዘይተጠንቅቕልና ጓላ ኢለ

0: ስምዑንዶ ድግርመ ስለምንታይ ኢድና ንሃብብላ ኣለኹ ስምዑ ንብለና ኣሎ ንስማዓ እዮ ቀፅል ወዲ ባሻይ
1: ተማም ንግዜኡ ተሰሪዕና ኢድና ነልዕለለን ክንስልም ኢና ንበለን ሽዑ ክሕዛና ኩለን ክወፃን ድን ኣድራጋ ተኽሲ ንጅምር ንረፋተ
2: እዚ ዳ ንሰልም ዘይኮነ
0: ኣንታ ወዲ ባሻይ እንታይ ድኣኹን ካብ ዘይተደልየ ስምዒት ተትወና ኣታ እዛ ሓሳቡ ንዘት የላ እዚኣ እውን ድሓን ኣማራፂት ትመስል
2: ኣብዛ ወዲ ባሻይ ዘምፃ ሓሳብ ርኢተይክን ኢድና ምሰል ዓልናለን ኣብ ዘለዎ ኮይነን ርሽሪሽ ተበላና
0: ኣይ ምርሽራሽ እኳ ይገብሮኦን ወዮ ድማ ረኹ ተጋደልቲ ረኺበን ኣነ ስክፍታይ ክንስልም ኢልና ኢድና ምሰል ዓልና ኢድኩም ኣብ ርእስኹም ግበሩ ኢለን ካብ ብረትና ፈልየን ናይ ብሓቂ ከይማርኻን
1: ሓሳበይ ተረዲኡኹም ሞ እንተሊኹም ክማርኻና ክሃርፈ የን ደቂ ኣንስትዮ ምሳና ከም ዘለዋ እንተፈሊጥን ሞ ከዓ
3: ክልህዝዛየን
1: ልክዕ ኣለኻ
0: ስምዑን እንዶ ፍርቀን ናባና ዝመፃ ፍርቀን ብረተን ኣናፃፂረን ዝሕልዋ እንተኾነ ኸ
2: ቀንዲ ተስግእ እዛ ጓል ሃይለ ዝበለተ
0: ያ ጀምዓ በዚ ኢልካ በቲ እዛ ምርጫ ሓደጋ ኣይዓቢ ኣነብተን ናይ ዓንተ ወይ ክምለስ እየ ብሕልፊ ብሕልፊ እዞም ክልተ ጨለቅዕ ቆልዑ የሴፉን ወዲ ግርመን ብቐዳምነት ክወፅ ኣለዎ
4: ኣነ ብወገነይ ከዓ ክልተይኽን ሰብኡትክን ኣብቲ ኣባዊ ፍያት ዝተሰውእኽን ክትወፅ ኣለክን እየ ዝ ሓቀይ እንደ ያ ጀምዓ እቶም ኣብ እንዳ ህፃናት ዘለዉ ደቀን ኣቦታቶም ስኢኖምስ ኣዴታቶም ከዓ ክስእኑ
0: ስማዕስ ጀማል እዘን ቅሪብከያን ዘለካ ክልተ ጠዋሉ ሰሰለስተ ኮይና ክንፍትነ ንኽእል ዶ
1: ኣብ ዋጋ ዕዳጋ ኢናኣቱ ኢና ዘረባይ ዘይትሰምዑ እንተ ኮይንኩም ኣነ ዝገብሮ ኣለኒ
0: እንታይ ክትገብራታ
1: ኣብዚ ቓልዕ ደንደስ ወፂ ኣብ ዝለና ብሎ ንፀላይ
0: ተፀሊልካ ዲኻ ወዲ ባሻ
1: ተፀለልኩም ንስኹም እዮም ጓል ሃይለ
0: ኣነ ጓል ሃይለ ባሕሪ እምበር ጉድ ገይሩና ኣብ መሬት ትድኸውን ከምዚ ኢልና ዮም ተጋራጨናን ኩሉ ካብ ዘለካ ያጠንቃ ሰበል ሕጂ ናይ መወዳእታ ትእዛዝ ደመሓላለፈሉ ሰዓት ኣኺሉ እዩ ጓል ሃይለ ስለ ድኾንኩ ኮንኩ ንድእዝዞ ዘለኹ ትእዛዝ ውድብ ህዝባዊ ግንባር እዩ ክትግበርካ ኣለዎ ግርም ምስ ወዲ ባሻይ ደቋይቕ ይብለዩ ጀማል ንጓል መሓመድ ሒዝካ ኣብታ ሓንቲ ጣውላ ወዲ ግርመን ዮሴፍን ከዓ ኣብታ ሓንቲ ጣውላ ደይብኩም ትፍትኑ ኣነ ኣቓልቦ ፀላእ ንምጥዋይ በቲ ተኽሲ ክኸፍት እየ ዘውዓለና ንውዕፍ እዚ ወደ ሓንኩ ሕቶ ርእቶ የለን ተበገስ ተበገስ በጠበጥ

0: ስማዕ እስኪ ወዲ ዋሻይ፣ እዞም ደቂ ዳ እንታይ ይዳናግይዎም ዘሎ?
1: እንድዕኺ ስምዒ እስኪ ጓል ሃይለ
0: ሃየ፣
1: ንዓይ ከመይ ዲ ክትመዝንኒ?
0: ከም ሓደ ጅግና
1: ሓቁዳ በዝቦ ዝነበርኩ ርእቶስ ከመይ ክትመዝንኒ ብለክሎ
0: ዋ ኣታሱስ ከፅንሓልካ። እዞም ደቂ ዳ ናበይ ገጾም እዮም ንክዱ ኣለዉ?
1: ንዓባር
0: እዮም ወዲ ዋሻይ
1: ዋ ናብታ መርከብ ገጾም ዶ ተጠውዮም? ህልኸኛ ኣድኹን ደቂ
0: ጉልባር ንግበር ወዲ ዋሻይ ጉልባር ንግበረሎም።

0: ባሻይከ ነይነት ነፍሴ በጥ ክብለላት ፍርየኮ ይኮን ኩሪቶ ዝብ ነበርኩ ወላይለ ዝሓሸ መንገዲ ዓወ ስለ ዝመሰለኒ ነበር።
1: ወዲ ባሻይ ታሪሙ ወዲቑ እቶም ኣነ ዝነበርኩዎም ኣርባዕተ ኸዓ ናፍታ መርከብ ጸላኢ ተጸጋዕና ተጸጊዕና ቡምባኢድ ምስ ደርበና ኣላ ክትነድድ ጀሚራ ሓያለይ ወታደራት ከዓ ተዘሕዚሖም እንተኾነ ንሕና እውን ኣብ ከቢድ ሓደጋ ኣቲና ስለ ዝነበርናስ ጓል መሓመድ ወዲ ግርመን የሰፍን ሽዑን ሽዑ እዮም ኣብቲ ባሕሪ ትሰውዮ ኣነ ግን ማረምተይ ፍቑት ዝበለ ስለ ዝነበረስ ከዓንዛይ ሓብየ ንግዜ እዩ ፍቲ ባሕሪ የ ጸንበለል ኢለ ጓል ሃይሌ ጥያይታ ክሳብ ዝንገፍቲ ትኩስ ነይራ መርከብ ጸላእ ኸዓ እናነደደ ተጸጊዓታ ሻቡ ሓደ ኻብኦም ረይ ዘይክወል ድራማ ተኸታቲለ መርከብ ክትጽጋዕ ጓል ሃይሌ ኣብ ልዕሊ ኣቦምባ ክትዕልብ መርከብ ጸላእ መሊሳ ክትባራዕ ካብ ሞዝተረፉ ወተሃደራት ካብቲ ባርዕ ነጢሮም ንጓል ሃይለ ክኸብዋ
2: ድምፂሰማ
3: ናፋንተ
2: ባባ ባባታ ጓል ሃይለ ኸ ክትወፅ ድያ ባባ

ካብ ብስልጥረ ከም ዝበሃል ኣነ ንበይነይ ወፂ ወፂርካ ዝውዳው ጋኣዶ ኮይኑ ሓሊፉ የግዳስ ነዘን ካልእን ቅያታት ክነግር ግዱ ኮይኑስ ንጣር ንጣር ተሪፍና እቶም ሰባት ነዚ ክነግር ተሪፍና እሞ ንኺዶ ናውራ ኢና ናብ ንግደት ባሕሪ